ላታትን ናይ ሕጂ ኤርትራ ኣብ ትሕቲ ምምሕዳር ንግስነት ቤጃዩ ዝነበረ ካብ መበል 16 ክፍለ ዘመን ገማግም ቀይሕ ባሕሪ ኣብ ትሕቲ ግዛኣት ኢምፐራጦርያ ኦቶማን ቱርኪ፣ ምዕራባዊ ቆላታት ናይ ሕጂ ኤርትራ ድማ ኣብ ትሕቲ ንግስነት ፉንጂ ከም ዝነበረ ታሪክ ይሕብር። እዞም ብተፈጥሮ ይኹን ብታሪክ ባሕሪ ነይሩና ዝብሉ ዘለዉ ኣባላት ስርዓት ብልፅግና ብድብድቡ ነይሩና እንተዘይኮይኑ ግዜን ቦታን ብንጹር

0: ያ መስተውሃባ እዚ ኩሉ ሃብትን ሓይልን ነይርዋ እትብሉና ዘለኹም ሃገር ዘመሓደረ ዝገዝአ ንጉስ መስፍን ወይ ሃፀይ መን ይበሃል? ነዘን ኩለን ዝተጠቕሳ ብዙሒ መራኽብ ውግእን ንግድን ዝመርሕን ዝኣልን ዝነበረ መን እዩ? ኣስማተን መራኽብ መነ መን ይበሃላ? ኣበይ ከኣተዋ? እዚ መልሲ ዝርከብ ኣይኮነን። ሓቀኛ ታሪክ ኢትዮጵያውያን ንቕይሕ ባሕሪ ዝረገጽዎን ብሓይሊ ዝወነንዎን ድሕሪ ጎበጣ ኤርትራ 1952 ብመልክዕ ፈደሬሽን እዩ። ንዝተወሰነ ዓመታት ንቕይሕ ባሕሪ ተቆጻጺሮም ከም ዝነበሩ ናይ ቀረባ ታሪክ እዩ። እቲ ነይሩና እናተባህለ ዝንየትሉ ሓይሊ ባሕሪ ኢትዮጵያ ድማ ብድገፍ ሓያላን ሃገራት ብ1955-56 ተመስሪቱ ክሳብ ዕለተ ውድቀቱ 30 ዝኣኽላ መራኽብ ውግእ ከም ዝነበርኦ ንሳተን ድማ ኣብ ስርሒት ፈንቅል ከም ዝዓነዋ ሓይሊ ባሕሪ ኢትዮጵያ ድማ ኣብ 34 ዕድሚኡ ብ1990 ከም ዘኽተመ ይፍለጥ። እቶም ብበርበራ ኪስማዮ ሞቓዲሾ ይነግዱ ነይሮም ዝተባህሉ ህዝቢ ደቡብ ኢትዮጵያ ኣብ ዝነግድሉ ዝነበረ እዋን ዘንዝተጠቐሳ ወደባት ናይ መን ነበራ? ስለምንታይ ከ እቲ ንግዲ ተቋሪጹ? እተን ወደባት ንመን ተገዲፈን ወይ ብመን ተመንጢለን? ሕጂ እውን እቲ ሕቶታት መልሲ ዝርከቦ ኣይኮነን። ነተን ናትናየን ነይረን ንጥቀመለን ነርና ንመሓድረን ነርና ዝተባህላ ሃገራትን ወደባትን ስለምንታይ ሕጂ ናብአን ዘየተኮሩ ወይ ናትናየ ንብፀሓናያን ዘይበሉ? ኣብቲ ቀይሕ ባሕርን ወደባት ኤርትራን ብሓይሊ ኣብ ዝገዝእሉ ዝነበሩ ዓመታት ኣብቲ ሃገር ዝሰርኣይ ቁጠባዊ ዕብየትን ምዕባለን ኣይነበረን። ወደባት ኤርትራ ንመዓላ ኩናት ዝውዕል ዝነበረ ህዝቢ ኢትዮጵያ እውን እንተኾነ ካብ ወደባትን ባሕርን ኤርትራ ዝረኸቦ ፋይዳ ኣይነበሮን። ሙሉእ ዕድሚኡ ካብ ተመጽዋትነትን ልማኖን ኣይተገላገለን።
1: አሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መጥመንጠቂያ ልትሆን ትችላለች።
0: ዓሰብ ናይ ጸላእትና መዓስከር፣ መዕረፊ መራኽብ ውግእ፣ መብረሪ ነፈርቲ ክትከውን ትኽእል እያ። ናይ ጊዜ ሕቶ ይኹን እምበር እስትራቴጂያዊ ዝኾነ ኣፍ ደገ ባሕርን ከባቢኡን ንመስተየ ኣግማል ክኸውን ዘፍቅድ ዓሻ ግን የለን።
2: ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን
0: ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝረኽብ ብታሪክ ጸላእትና ንብሎም ንዓና ከይፍቀዱ ብቐጥታ 60 ኪሎ ሜትር ኣብ ከባቢና ክሰፍሩ ዝገብር መስርሕ ኢና ኣቲና። ሰበ ስልጣንን ልሂቃንን ብልጽግና ኩሉ መጎትኦም ተጠቃምነት ኣፍ ደገ ባሕሪ ዘይኮነስ ኣብ ሕጊ ዘይተመርኮሰ ናይ ምስፍሕፋሕ ሕልሚዮም ዘንጸባርቑ ዘለዉ ብታሪክ ይብጻሓና ይክብሉ ጸኒሖም ካልኦት እንተ ተቈጻጺሮምሞ ከስጋኣና ስለ ዝኾነ ክንቈጻጸሩ ኣለናዮም ዝብሉ ዘለዉ ኸኣ ኤርትራ ከም ተኸታሊት ናጻ ፖለቲካዊ መስመር ኣብ መሬታን ባሕራን ንረብሓ ህዝባን ልኡላውነታት ዝኽብርን ክሳብ ዝኾነ ምስዝኾነት ሃገር ትቕረብ ትርሓቕ ኣብ ዝመረጸቶ ግዜን ቦታን ኣብ ዶብ ይኹን ኣብ ማእከል ብማዕርነታዊ ሽርክነት ክትሰርሕ ኣብ መሬታን ልኡላውነታን ድማ ናይ ዝኾነ ወገን ባርኾትን ፍቓድን ኣየድልያን። ብፍላይ ድማ ናይዞም ቀደምቲ ስርዓታት ኢትዮጵያን መሻርክቶምን ዝኣመሰሉ ወገናት ብዝመረጸቶ ምስ ደለየቶ ወገን ክትሰርሕን ክትሻርኽን ሙሉእ ናጽነት ኣለዋ።
3: ኤርትራ ኢዝ ኖት ፎር ሴይል ኤርትራ ኢዝ ኖት ፎር ሴይል ኖት ፎር ኢራን ኖት ፎር ኢዝራኤል ኖት ፎር ዩናይትድ ስቴትስ ፎር ኖባዲ።
4: አሁንም ብርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር ኮነን አሁን
0: ብለገስቲ ብረድኤት ዝወር ፖሊሲ ዘለን ሃገር ኮይና ቀለተ ዝፅበ ህዝቢ ሒዝካ እንደገና ናብ ኩናት
4: እርጥባን እየጠበቀ የሚኖር ህዝቢ ይዘ እንደገና ሌላ ግጭት
0: ንታሪክ ብዝጥዕሞ መንገዲ ምጽሓፍን ምትርጓምን ከምዞም ጎረባብትና ገይሩ ዝመልኮ ሰብ የለን። ፕሮፌሰርነትን ዶክተርነትን ታሪክ ንምጥምዛዝን ንምስናዕን እዮም ዝመሃርዎ። ክንዲፍረ ኣድርሕንከት ዘይብሎም ንጽባሕ ዘይሓስቡ ንሎሚ ጥራይ ዝነብሩ እሞ ኸዓ ምሁራት ኢና ዝብሉ ብዘይ ገደብ ክህብትቱ ናይ ብሓቂ ዘተሓሳስብ እዩ። ሕጂ እውን ትጽውጽዎ ይቕጽል።
5: ቀይ ባህር ማለት ቀይ ባህር ኣሉት እጂ ስያሜው ራሱ ባህር ነጃሺ ነው የሚባለው።
0: ቀይሕ ባሕሪ ማለት እቲ ስሙ ንባዕሉ ባሕሪ ነጋሽ እዩ ዝበሃል፣ ብጥንቲ ዝፍለጠሉ። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ። ኣኽሱም ድማ ካብቶም ኣብቲ ከባቢ ዝነበሩ ሰለስተ ሓያላን ሓንቲ እያ ዝነበረት
5: ነገራቶች ኣንዷ ነበረች ኣክሱም።
0: ኣብዚ ድማ ማይ ዘይጣዓመ ታሪክ እንሆ።

0: ባሕሪ ባሕሪ ነጋሽ ዝበሃል ዝነበረ ይብለና ኣሎ ፕሮፌሰር ኣደም ከማል። ባሕሪ ነጋሽ ድማ ኣብ ኣክሱም ዝነበረ ስልጣኔ ከም ዝኾነ ገሊጹ። ነዚ ዝምቡዕ መግለጺ ምሁር ኢትዮጵያዊ ምሁራዊ መልስና ቀይሕ ባሕሪ ማለት ባሕሪ ነጋሽ ማለት ኣይኮነን፣ ነጋሽ ወይ ድማ ባሕሪ ነጋሲ ማለት ኣብ መሓዳሪ ወይ ገዛኢ ገለ ክፋል ከበሳታትን ክሳብ ባፅዒ ዝዝርጋሕ ዝነበረ ምድሪ ባሕሪ ናይ ሕጂ ኤርትራ ደኣ እምበር ናይ ኣክሱም ስልጣኔ ኣይነበረን ኣይኮነን።
1: የኣሁኑ ትውልድ በቁጭት ይህንን ነገር የሚያነሳው ለካ ይህን ያህል ታሪክ የባህር አልሀበሻ ብሎ ነው አረቦች የምጠሩት።
0: እዚ ሓድሽ ወለዶ ብነድሪ ዘልዕሎ ዘሎ ክንዲዚ ዝኣክል ታሪክ ባሕሪ ልሓበሽ ኢሎም እዮም ዓዕራብ ዝፅውዕዎ። ቀይሕ ባሕሪ ናትና ከም ዝኾነ ናይ ኢትዮጵያ ባሕሪ ከም ዝኾነ ብዙሓት ኣብ መጻሕፍቶም ቀይሕ ባሕሪ ኣይብልዎን እዮም፣ ባሕሪ ልሓበሽ ኢሎም እዮም ዝፅውዕዎ። እቲ በሽሓት ኪሎ ሜትራት ዝቝፀር ገማግም ባሕሪ ናትና ዝነበረና ሲኢና ኢሎም እዮም ብነድሪ ዘልዕልዎ ዘለዉ።
1: ያ ሁሉ ነው ያጠነ ወይ የምል ነው በቁጭት የምነሳው። ለዚህ ነው
2: ቀይ ባህር ብቻ አይደለም አትላንቲክ ውቅያኖስ ራሱ
0: ቀይሕ ባሕሪ ጥራይ ኣይኮነን። ንኣትላንቲክ ውቅያኖስ እውን ካብ ኣፍሪቃ ብምዕራብ ወይ ድማ ኣብ መንጎ ኣሜሪካን ኣፍሪቃን ዘሎ ውቅያኖስ ብጥንቲ ፖርቱጋላውያን፣ እስጳኛውያን፣ ግሪካውያን ዳህሰስቲ ካርታ ሰሪሖምሉ እዮም። ኢትዮፒክ ኦሽን ኢሎም እዮም ዝፅውዕዎ ዝነበሩ። ነቲ ታሪክ ካበይን ብኸመይን ከም ዝስንዕዎ ናይ ብሓቂ ዘገርም ነገር እዩ። ንቀይሕ ባሕሪ ባሕሪ ነጋሽ ባሕሪ ልሓበሽ፣ ንኣትላንቲካዊ ውቅያኖስ ድማ ኢትዮፒክ ኦሽን ይበሃል ከም ዝነበረ ይንገረና ኣሎ በዞም ሰናዕቲ ታሪክ።

0: ሰላም ከመይ ቀኒኹም ክብራትን ክብራንን ተኸታተልቲ መደብና መደብ መልሲ ኣብ መስመር ንጅምር ኣለና ብቁፅርታት ቴሌፎን 12244 ከምኡውን 12247 ብምድዋል ክትሳተፉ ትኽእሉ ኢኹም። ቴሌፎን ኣለና። ሄሎ መርሓባ፣ መደብ መልሲ መስመር መን ክብል?
1: ዳሓለኹም።
0: ኣቤት።
1: ተመስገን።
0: መርሓባ። ከበይ ካበይ?
1: ካብ ሰንዓፈ።
0: ሰንዓፈ ኣራይ ኣቲኻ ትፈለዳ ቅድሚ ሕጂ ተመስገን?
1: ኣው ዓረማ ኣለ
0: ተዓዊትካ ዲኻ?
1: ተዓዊተ ግን ኣይመፀሽ ምሳ ካርዲ ካርዲ መፀሲ
0: ሓንቲ ድያ ነይራ?
1: ኣ ሓንቲ ነራ ዕለት 13 ሰነ ነራ።
0: 13 ሰነ ሓራይ ንሰደልካ ኢና ክንገብር ንሰደልካ ኢና። ፅቡቅ። እንታይ ድኣ መክሳዕጂ ስቂልካ ዳ ድመሓበርካ ና እንተኸንካ
1: ዘብላ ዓካ ይኸውላ ኣለኹም ሓ ሳዕርከም ኩሉ
0: ሕጂ ተተዓዊትካ ደሚርና ንሰደልካ
1: ፅቡቅ።
0: ቁፅሪ ክንደይ ኢኻ ክትመርፅ?
1: ቁፅሪ ሸዋተ።
0: ቁፅሪ ሸዋተ ኣራይ ናብቲ ሕቶን ከይድ ኢና። ባህላዊ መስተ ዳጋ ኣብ ብሄረ ዓፋር ዝውቱር እዩ፣ ቅኑዕ ወይ ጌጋ?
1: ጌጋ ኣብ ብሄረ ኩናማ እዩ።
0: ዳጋ ባህላዊ መስተ ናይ ብሄረ ኩናማ እዩ። ቅኑዕ መልሲ። ተመስገን። ቅኑዕ መልሲ ረኪብካ ኣለኻ።
1: ኣራይ
0: ትቕፅል ኢኻ ወይስ ከዓ ክለካ እዩ?
1: ወላሓ
0: ንቅ ራይ ትቕፅል ኢድ ኣሎ። ተመስገን። ኣብ ካልኣይ ደረጃ ሕቶ ቁፅሪ ክንደይ? ቁፅሪ 10 ኣራይ ከይድና ናፍታሕቶ። ካብ ሓደ ወለዶ ናብ ካልእ ወለዶ ብኣፍ እናተግረዝ እናተነግረ ዝመሓላለፍ ዛንታ ወይ ፅዋ እንታይ ይበሃል?
1: ኣፈ ታሪክ።
0: ኣይኮነ
1: ብኣፍ ዝንገር
0: እዋ
1: መፅን ፅዋ
0: ኣይኮነ ተሓቶ ዝተውዕል ኣላ። ካብ ሓደ ወለዶ ናብ ካልእ ወለዶ ብኣፍ እናተነግረ ዝመሓላለፍ ዛንታ ወይ ፅዋ እንታይ ይበሃል?
1: ይብላ
0: ብኣፍ እናተነግረ ዝመሓላለፍ ዛንታ ንሓግዙ ንበል ፀገም የለን። ጠቃኻ ሰባት ኣለዎ ድዮም በይኒ ኸ ኣለኻ
1: በይኒ እንዲሉ ኣለኹ ናብዛሓንከለ
0: ክድውል ከለካ ዳ ሞሕሰ ምሳኻስ ገለ ክትሕዝ ነርክም ሰባት ሓግዙ
1: ኣብዚ ናይ ማሕበራዊ ትምህርቲ ዘክል ኣፈታሪክ ዝክረ ዘለ
0: ካብ ሓደ ወለዶ ናብ ካልእ ወለዶ ብኣፍ እናተነግረ ዝመሓላለፍ ዛንታ ኣይረኸብካ እኒኻ ሰባት ኮንካ ትነግሮም ኣላ ብቴሌፎን ዲኹም ትዳወሉ ዘለኹም ወይስ ብኣካል ኣካትካ? ዘይነግረካ እታ መልሲ ኣንፈት ብዙሕ ይረኣኹል ከዓ ግዜ ደሞ ክበካ
1: ኣራይ
0: እስራ ካሊት ክበካ ይብል

0: ኣለዉ ድዮም ዝሕግዙ
1: ሓደ ክልተ ኣለዉ እምበር ንኣሽን ኩሎም
0: እቶም ሓደ ክልተ ተኣማምነሎም ትኸውን እምበር ሓራይ ሞ 2 4 5 6 ኣለዋ ኸ 10 ኸ ሓሙሽተ ትኸይድ
1: ሓሙሽተ
0: ኣራይ እጂ ምስላይ ኢኻ ክትምልእ ድሓ እንዲኻ ከመይ ኢኻ ራይ በል ንኸይድ ምስላ መልእ እያ ንግራት ተፃሂኺ ንጓል ቆኑዕ መልሲ እንዳ ኮይነ ንኮም ኢለ ማበጃ ሓጊዞምካ እዮ መስለኒ ምሽ ንግራት ተፃሂኺ ንጓል ከዓ ተሓፂ ክበላ ኢሎም ሓራይ ትቕፅል ዲኻ ናብ ካልኣይ ደረጃ ወይስ በዚኣ 110 ክንሰደልካ ፅቡቅ ናታን ካብ ኣስመራ ክቕፅል የ ሎ ቁፅሪ ክንዲ ኻ ትመርፅ ሸሞንተ ኣላ ኣራይ ሕጂ ምርጫ እያ ምስተውዓል ትኸተካ እያ ድሓ እንዲኻ ኣስማት ናይ ባጤራ ትፈልጥ ዲኻ
1: ኣቤት
0: ናይ ባጤራ ኣስማት
1: ናይ ሃገራት ማለት
0: እዩ ዋ
1: ስትና
0: ንስካ ካብ ትፈልጠኒ ነገረኒ ፓውንድ ዩሮ ካልእ እዋ ስዳ ቀንዲ እንድዩ እዚአን ጥራኻ ትፈልጥ ዩሮ ዶላር ፓውንድ ክሮነር ኣሎ ኣራይ ንኸይድ በል ናፍታሕቶ ድሓን ካብዚአን ውፅእ ዝበለት እያ ግን ድሓን ትፍትና ባጤራ ሃገረ ኩዌት እንታይ ይበሃል ሀ ሩፒ ለ ዲናር ሐ ደርሃም መ የን ምርጫ ኣይታወክድ ኢልካ ሕጂ ረኣየን ናይ መነ መን እየን ሩፒ ናይ መንያ ዲናር ናይ ሃገር እያ ደርሃም የን ነዚአን ሕጂ ኣላልየን
1: ሞ ዲናር ለዲናር
0: ለዲናር ቁኑዕ መልሲ ቁኑዕ መልሲ ሓሲብካላ ድሓን እዮም እዞም ዝሕግዙ ዘለዉ ሰባት ኣለዎ ምስ ንፍዓት እዮም ንኣሽቲ እዮም ስለዚ መለስካ ትራዮም ትሕገዝ ዘለዉ እምበር ኣይሓገዙን ይኸየፉ ጥራዮም ዘለዎ ምሳኻ በትስኻ ትምልሶ ዘለካ ፅቡቅ ፅቡቅ ድሓን ሞራል ይስውን 330 ንቐፅል ዶ 880 ናይ ካብዚኣ ተሓቲ ኸ ንቐፅል ሳልሳይ ደረጃ ንስኻ ከዛ ትበፂሕካ ዘለካ ሳልሳይ ደረጃ ትበፅሐ የለን ካብ ናይ ሎም ደወልቲ 6 ሻድሻይ ሰዓት ኢኻ ቁጥሪ ክንደይ ዋ ሽዱሽተ ኣላ ሻድሻይ ድበፅሐ ኣለና ኣብዚ ከሎ ምስኻ ጥራይካ በፅሕካ ሕጂ ኻ ትምውሶ ዘለኻ ከመይ ኢኻ ኣብ ስፖርት ድሓን ዲኻ
1: ድሓን ኢና
0: ድሓን ኢኹም ኣራይ ክንደይ ዲኹም ንኸይድ በል ናፍታሓቶ ኣብ ሃገራዊ ውድድር ፍርቂ ማራቶን ምብራቅ ኣፍሪቃ ዝበለፀ ሰዓት ናይቲ ኣህጉራዊ ውድድር ሒዙ ዝርከብ ኣትሌት መን እዩ
1: ሳምሱማ ማለ
0: ኣይኮነን
1: ኣለ

0: ዝተሓለፈትን
1: ኣብ ሃገራዊ ውድድር ፍርቂ ማራቶን ምብራቅ ኣፍሪካ ዝበለፀ ሰዓት ናይቲ ኣህጉራዊ ውድድር ሒዙ ዝርከብ ኣትሌት መን እዩ? ንኣብነት እቲ ዝበለፀ ሰዓት ናይ ኣህጉራዊ ውድድር ፍርቂ ማራቶን ናይ ምብራቅ ኣፍሪካ 61 ደቂቅን ሓደ ካልኢትን 8 ንኡስ ካልኢትን እዩ ዘሎ። እዚ ኦሎምፒካዊ ኣትሌት ኢልካ ተኣትዋ ማለት እዩ። ሓጊዘካ ኣንፈት ይበካ ኣለኹ ሕጂ። ጆናታን
2: ሻራኒ ሻድ
1: ድሓን ተገሜላ እዚኣ ምክንያቱስ ናብ 88 ያ ክተደ ይበካ እዚኣ ካብ 330 ኣብያ ንእሽተይ እንታይ ሓገዝ ሳምሶን ኣይኮነን ሓገዝ ዝሃብኩካ እንታይ ኣመስለካ?
2: ኣሮን ክፍለ
1: ኣሮን ክፍለ ቁኑዕ መልሲ ኦሎምፒካዊ ኣትሌት ኣሮን ክፍለ። ናታን ካብ ኣስመራ ኣሮን ክፍለ ዓዊትካ 88 ክንሰደልካ ኢና ሞባይልካ ነመስግነካ። የቀኒልና ናታን ካብ ኣስመራ ንርሓባ ናብ ካልእ ቴሌፎን ክንኣቱ ንወይ ክንሰግር። ሄሎ መርሓባ መደብ መልሲ ኣብ መስመር መርሓባ። ምን ክብል ሴም ካበይ ኻ ሴም ባሩንቱ ሴም ኣባሩንቱ ተማሃራይ ሰራሕተኛ እንታይ ኢኻ?
3: ሕጂ ካብ ሳባ ደወ ግደሉ 38
1: ሕጂ ካብ ሳባ ድሓን ዲኻ ነጥቢ ፅቡቅ ፅቡቅ እሞ 2-4-6-10 ኣለዋ 4 ኢንተሪፈን ዘለዋ ማለት እዩ ቁጥሪ 4 ኣራይ ንኽድ ሓደ ብሩህ ወይ ፍሕሽው ገጽ ንዘየንፀባርቕ ሰብ ካብ ዓውደ ኣዋርሕ ብስም ክልተ ኣዋርሕ ክትገልፆ ከለኻ እንታይ ትብሎ? ሓደ ብሩህ ወይ ፍሕሽው ገጽ ዘየንፀባርቕ ሰብ ካብ ዓውደ ኣዋርሕ ብስም ክልተ ኣዋርሕ ክትገልፆ ከለኻ እንታይ ኢኻ ትብሎ? ምሻሎ ሰብ ብሩህ ገጽ ዘይብሉ ፍሕሽው ገጽ ዘይብሉ ኣሎ
3: ዓድል ትበል
1: ሓራይ ክበካ ጀ
3: ሓምለ ሰነ ዘ
1: ገፅ ሓምለ ሰነ ትብሎ ምሽ ንምንታይ
3: ኣዋ ክስደደ እቲ ግዜ ይፍለጥ
1: እቲ ግዜ እንታይ
3: ቁርብ ማይ ትስን ገለ
1: ፅልምት ምን ስለ ዝብል ማለት እዩ ከማደ
3: ኣንዳ ፈቲነ
1: ፈቲንካ ገጽ ሓምለ ሰነ ቅንዕቲ መልፂ እያ ራይ ሴም ካብ ባርንቱ ገጽ ሓምለ ሰነ እዩ ትቕንዑ መልሲ 110 ክትቅፅል ኢኻ ራይ ፅቡቅ ቁፅሪ ክንደይ ቁፅሪ ክንደይ እንታይ ኢልካኒ
3: ቁፅሪ ክንደይ ኣሎ ዘይተ
1: ቁፅሪ ክንደይ ኣሎ ዘይተላዕለ ኣሎ ኣሎ ቁፅርታት ዳ ኣብዚ 1 2 ኣሎ 4 5 6 7 ኣለዋ

0: ፅቡቅ የለካ።
1: እሞ በኣነ
0: ግዜ ኣኺላ ተመልሲ ወፂ ኣላ ኣውስትራልያ ፊጂ ኣለካ ምሳይ ኬሪባቲ ደሴታት ማርሻል ማይክሮኔዥያ ፌደራላዊት ሃገርያ ናውሩ ኒውዚላንድ ፓላው ፓፓው ኒው ጊኒ ሳማኦ ዛ ዝበልኩኻ ደሴታት ሰሎሙን

ሰላምታን የብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጢ ወፃእ እንትርከቡ ክቡራትን ክቡራን ተኸተልቲ መደባት ናትራን ከመይ ቀኒኹም ናትራን ናብኹም ንነብር ዘለዉ ሰዓትና ኣኺልሎሞ ክሳብ ንፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ተሕሶና ኣብ ንኡስ መደብና ዓለም ስነ ጥበብ ብልምቢ ኮምፒተራይዝድ ሙዚቃ እንብሎ ብከመይ ዝስራሕ እንታይ ከፍልይነቱ ብሓባር ክንከታተል ኢና። ኣብ ንኡስ መደብና ዘዋርት ካሜራ ኣእምራ እውን ምዕባላ እውን ስንክልና ዘለዎም ዜጋታት ክወሃቦም ዘለዎ ግቡእ ክንክን ከመይ ይኸውን ብዓብኡ ድማ ኣብ ዝሓለፈ ኣብ ፌስቲቫል ኤክስፖ ዘቕረብዎ ምርኢትን ንዑ ዝለተሰትሑ ስም መደብን ክህልወና እዩ። ብዘይክቡ ኣብ ንኡስ መደብና ፍኖት ህይወት ካብ ኣቦኣ ሞያ ቸክሊስታ ወሲዳ ክሳብ ሎሚ 18 ዓመታት ኣብቲ ሙያ ጥኒሓ ዘላ ጓል ኣንስተይቲ ተመኩራ ብሓበር ክንካፈልና ብዘይ ከ ዘይ ንኡስ መደብና ዳኣሳስና ድማ ብሰንኪ ምውሳኽ ናይ ፅፍሒ ባህሪ ኣብ ዓለምና ማለት እዩ ኣብ መጻኢ ክወሓጣ ዝኽእላ ከተማታት በዓል መን ይኮና ብዓብኡ ድማ ብሰንኪ ዓለማዊ ዋዒ ዘጋጥም ዘሎ ባህርያዊ ኣሰቃቂ ሓደጋታት እንታይ ይመስል ብሓበር ክንዕዘብ ኢና።

ናትራኒኹም ኣብ ምክትታል ትርከቡ ክቡራትን ክቡራን ተኸታተልትና ንሕጂ ድማ ንኡስ መደብና ዘዋሪት ካሜራ ተቐሪባላ። ሎሚ ዘዋሪት ካሜራና ኣእምራውን ምዕባላኣውን ስንክልና ምስኡ ዝነብሩ ዜጋታት ማለት እዩ ናብኦም ገፅና ኢና ከነብለኩም ክወሃቦም ዝግብኦ ግቡእ ክንክን ከመይ ይኸውን፣ እቲ ግቡእ ኣለን ክንክንን ምስ ዝግበረሎም ምንታይ ዓይነት ለውጢ ከምፅኡ ይኽእሉ፣ ተመክሮ ናይ ክልተ ወለዲ ከምኡውን ናይ ሓደ በዓል ሞያ እውን ብዛዕባ ስንክልና ማለት እንታይ ዓይነት ስንክልና ምኳኑ እንታይ ዓይነት ክንክን ከ የድልዮ ሓፈሻዊ ሓሳብ ክንህበኩም ኢና። ክቡራትን ክቡራን ተኸታተልትና ብዓብኡ ክንርድኦ ዘለና ግን ስንክልና ማለት ዘይምኽኣል ማለት ኣይኮነን፣ ግቡእ ኣልያን ክንክንን ምስ ዝወሃብ ወላ እውን እቲ ኣይክእልኒ እዩ እትብሎ ኣዝዩ ብሉእ ስራሕ ከፍሪ ይኽእል ድማ ኩላትና ኣብ ግምት የእቲና ክንዓይን ክንከይድን ይግባኣና። ናብታ ትሕሶ መደብ ከስክረኩመይ ካብኣ ንቐስሞ ከንታይ ይኸውን ብሓባር ንከታተል። ናብ ንኡስ መደብና ዘዋርት ካሜራ ከስክረኩም።

0: sabah. Allah'a emanet.
1: ወይዘሮ ህድኣት ጸጋይን ኣቶ በረኸት ሃይለን ወለዲ ናታን በረኸት እዮም። ናታን በረኸት ምስ ኦቲዝም ዝነብር ዕድመ ኩትትና በፂሑ ዘሎ መንእሰይ እዩ። ናታን ብህፃንነቱ ደረት ኣልቦ ዋዒይ የንፀባርቕ ከም ዝነበረ ወለዱ ይዝክሩ።
2: መጀመርያ ብዘይ ኣፍልጦ ብዙሕ ከቢድ ኢናሕሊፍና ኣፍልጦ ይነበረን በቃ ከምዚ ዋዕ ጥራይና ንቡ ነርና ይፅይቕ ቆልዑ ትነክስ ንብረት መፃወቲ ድሃብ ክዮ ፋሕፋሕ ብሎ ድሓድ ብዕንጨይቲ ይፃወት ዝኾነ ኣይራዳ እምበይኑ ክፃወት ይደሊ ተዛሪብ ክዮ እታ ድሓ ሰባት ተዘይኮይኑ እስ ክድበል ክዮ ኣይገብራን ድሓ ሰባት ጥራይ ክገብር ዘለዎ ድሓር በቃ ካብ ፓላሶ ይነጥር ካብ ልዕሊ ዚንጎ ይነጥር ካብ ልዕሊ ዚንጎ ምስ ነጠረ ኢዶ ተቐዲዱ ነይሩ ሓሙሽተ ጋንሽ ተሰፊዩ እዚ ግን ዋዕ ጥራይ ድብሎ ንኸምኡ ሰይሃብኩም ድሓር መሊሶ ከዓ ካብ ፓላሶ እንዳሰብ ምስከና ካብ እንዳ ኮርያ ነጢሩ ክልተ እጋሩ ጅማውቲ ተተንኪፉ ዳርጋ ወርሒን ሰለስተ ሰሙንን ደቂሱ ማለት እዩ ንሕዋቱ መስማር ሂቡ መስሕዋቱ ኮይኑ ኣብ ናይ ኤሌክትሪክ

ክእቱ ይፍትን። ናይ ምፍታን ዓቕሙ ኣዝዩ ላዕሊ እዩ። እንታይ ይገብሮ ኣይፈለጥን እዩ። ብዙሕ ከቢድ ኣሕሊፍና ከይፈለጥና ድሓር መጨረሽኡ ግን በቂ ዝወደስ ናይ ኣእምሮ ፀገም ገይሩኣሎ ኢለ ከይደ ማለት እዩ። ማሲ ኣነ ከምኡ ፀገም ዘሎ ናይ በዓል ሳውን ዳውን ሲንድሮም ሲ ከምዚ ብገፆም ዝፍለጡ ጥራይ ይመስለኒ ነይሩ። ድሓር ድሕሪ ክንደይ ፃዕሪ ግን ኣብ ሕክምና ኣርእዮ ተራእዩ ናይ ስነ ኣእምሮ ድሕሪ ብዙሕ ፃዕሪ ግን እሱ ኸ ናይ እምሮ ከምዘይኮነ ምስኡ ተፈጥረ ስንክልና ምዃኑ ተፈሊጡ ማለት እዩ።

0: ወይዘሮ ለምለም መንገሻውን ምስ ዳውን ሲንድሮም ዝተወልደት ውሉድ ዘላታ ኣደያ ክሳብ ጓል 2 ዓመትን 8 ወርሕን ከም ማንም ህፃን እግሪ ተኸላ ታተይበለትን ኣብ ነፍሲ ወከፍ መዓልቲ ዘወፃተን ቃላት ኣብ መዝገብ እናስፈረት ምዕባሊኣ እናተኸታተለት ካብቲ ትነብረሉ ዝነበረት ከተማ ባረንቱ ናብ ኣስመራ መፅያ መዓልታዊ ንቡር ንጥፈታታ ተካይድ ነይራ። ጓል 5 ዓመት ምስ ኣኸለት ብሓገዝ ምኽሪሰብ ሞያ ናብ ቅድሚ ትምህርቲ ኣእተወታ። ኣብቲ ፈለማ ካብ ወለዳ ምፍላይ ምስ ሓድሽ ከባቢ ምልምማድ ከቢድዋ ከም ዝነበረ ብዙሕ ፃዕሪ እውን ከም ዝሕለፉ ትዝክር። ወይዘሮ ለምለም ማሕበር ዝወሰዶ ነዞም ዜጋታት ብዝሊት ናይ ምስልጣን ተበግሶ ኣዝያ ተድንቕ። ብዝያዳ ግን ኣብ መጻኢ ህይወቶም ክረብሕሉ ዝኽእሉ ንምዕባለ ኣእምሮኦም ሓጋዚ ዝኾነ ዝተፈላለየ ስልጠናታት ተዝወሃቦም ዝያዳ ኣድማዒ ምዃነ ዝብል ርእይቶዩ ዘለዋ። ወለዲ ከምዚ ዓይነት ስንክልና ዘለዎም ቆልዑ ብዛዕባ ክኽተልዎ ዘለዎም ቀኑ ኣገባብ ድማ ከም ዝትገልጽ
1: ጓለይ ከምዚ ዓይነት ስንክልና ከም ዘለዋ ጓል ዓመትን ከላ የ ፈሊጠ ቅድሚኡ ግን ዝኾነ ማለት ካብ ተመኩረኻ ካብቲዮም ቀዳሞት ደቅኻ እንዲኻ ትርዮ ካብኦም ዝሕሊላትኒ መጀመርታ ፅቡቅ እያ ትምዕባለታት ነይሩ ማለት እዩ ካብ 6 ወርሒ ገለ ትገብር ፅቡቅ እዩ ነይሩ ትምዕባለታት ብድሕሪኡ ግን ድሕሪ 6 ወርሒ እቲ ክትንቀሳቀሶ ገለገለ ትጅምር ዝነበረት ንድሕሪት ተመሊሱ ማለት እዩ እንታይ ኮፍ ጥራሕ ክትብል ጀሚራ ድሓር ጓል 9 ወርሒ ምስ ኮነት ሓደ ካብ ተመኩሮካ እቲ ኣስናን ደንጉ ምምፃእ ማለት እዩ እንታይ ኮይኑ እቲ ባባ ማማ ዝብል ዝነበረ ከዓ ተቋሪፁ ሕጂ ደቀይ ማለት ናይ ዝኾነ ኣብ ደቀይ ጥራሕ ዘይኮነስ ኣብ ዝኾነ ካብ 5 ወርሒ ክሳብ 6 ወርሒ ዘሎ እዩ ቆልዓ ባባ ማማ ክብል ዝጅምር ንሳ ግን ኣብ 7 ወርሓ ድያ 8 ወርሓ ኣቢላ ባባ ባባ ጀሚራ ማለት እዩ ሕጂ ነዚ ዝሕታለ ዝምስራእኹ ንሕክምና ይወስዳ ንስ ወሰድክዋ ጓለይ ከምዚ ከምዚ ኮይናትኒ ድሓር ሽዑ ኒሞንያ ተሓም ቀዳማይ ዓመታስ ኣብ ሆስፒታል ይሕሊፈ እያ ኒሞንያ ምስ ሓመመት ንሆስፒታል ይኣትሞ ሓደ ንእሽተይ ዶክተር ክንዳኹም ዝኸውን እዩ ዝፈልጣ ማለት እዩ ማማ ጓል ክስታይ ምዃና ትፈልጥ ዶ ኢልና ኣይፈልጥ ኒ ዝወደይ ገደለዮ እንታይ ተሓሚማ ትብሊ ቶንሲል ኒሞንያ ከ ኢሎም ንገለኢልዮ ማለት ንሓናው ፅንሕ ንገለኢሉ ሽዑኡ መፅኡ ይነግረኒ ድሕሪ ሽዑ ድሕሪ ወሪድካ ክትግበለ ኢኻ ኣምፁ ኒኢሎም ኻ ይኮነን ኣምፂኢኻዮም ዓለም ስብዓልካ ኢኸ ኣርኢኻዮም ማለት እዩ ስለዚ መርሓባ ኢለ ተቐቢሉ እዮ ብለኪ
0: ወላዲት ናታን ዝኾነት ወይዘሮ ሕድኣት ኣቐዲማ ሰኣናፍለጦ ትኽተሎ ዝነበረት ጉጉይ ኣገባብ ኣወጊዳ ስንክልና ውሉዳ ብሓገዝ ሞያውያን ክትብድህ ተበጊሳ ወላዲኡ ኣቶ በረኸት እውን ልክዕ ከማ ስንክልና ውሉዱ ኣሚን ኢሉ ክቕበልን ንምሕጋዝ እውን ተበግሶ ክወስድን ዝሕለል ፃዕሪ ኣካይዳ ናብ ቤት ትምህርቲ ሓደ መስከረም ክፅምበር ብዝወሰድዎ ውሳኔ ድማ ትምህርቲ ሓደ ኢሉ ፈሊሙ ኣብ ቤት ትምህርቲ ሓደ መስከረም ዝተቐበልዎ ምምህራን እውን ይሓመቑን ብቐረባ እናተኸታተሉ ልክዕ ከም መዘንኦም ኣቕሪቦም ሓልዮትን ፍቕርን ደገፍን ኣርኣይዎ ወላዴቱ ወይዘሮ ህድኣት ስለቲ ዝርኣይዎ ተገዳስነትን ሓልዮትን ፍቕርን ኣዝያ ተመስግኖ ንሳ እውን ናብ ቤታ ዝግባእ ክትትል እናገበረት ናብ ዝሓሸ ናይ ምብህሃል መድረኽ ከም ዝበፅሕተ ትገልጽ ክፈልጦ እትደልዮ ደጋጊማ እናኣረድአት ድሌታቱ ብዝግባእ ፈሊጡ ብኣገባብ ክሓትት ክኽእል ብሜላ እናመሃረት ምስ ውሉዳ ኣብ ፅቡቕ ናይ ምብሃልን ምርድዳእን መድረኽ በፂሓ
2: መጀመርያ ክሓብኦ የብሎምን ናፅነት ክህቦም ኣሎ ኣብ ዝኾነ ክሕወስ ኣለዎም ፀቕጠ ፈጥርሎም የብሎምን ኣብ ዝኾነ ናይ ፋሚሊ መደብ ኣብ ዝኾነ መደባዲ ሒዞሞም ክወፁስ ኣለዎም ክዘናግዕዎምስ ኣለዎም ድሕሪ ፀቕጢ ፈጢር ኩሎም እንዳደኸሙ እዮም ድኸዱ እንዳደኸሙ ዋላ ንግዜ ኣደገ ወፂኦም ሲ ትሑታት ኮይኑ ነብሶም ዝስምዖ ብፍላይ ኣብዛ ትራፕ ምስኣተዉ ሕጂ ትሪኦም ኣብዚ ሳዕስዒት ምስኣተዉ በቃ ምሽ ሕጉሳት በቃ ልዕሊኦም ስ ወላ ሓደ የለን ሓቆም እዮም ከዓ የለን ወላ ሓደ ልዕሊኦም
0: መንእሰይ ናታን ኣብዚ እዋን እዚ ምስታ ኣብ ፌስቲቫል ኤክስፖ ምርኢት ተልሂት 9 ብሄራትና ዘቕረበት ጉጅለ ብምዃን ናይ ተልሂት ስልጠና የቐስም ኣሎ ወላዲቱ ኣብቲ ፈለማ ናብዚ ስልጠና ክኣቱን ከሎ ዝነበረ ህሞት ክትዝክር ከላ ምዚ ሎሚ ዘለዎ ደረጃ ኣዝዩ ፍልሊ ከም ዘለዎ እያ እትገልጽ ኣብ ቤቱ ድሌት ይኹን ባህጊ ናይ ሳዕስዒት ኣይነበሮን ከተምፅኦን ከላ እውን ብባእሲ ከም ዝተፈላለዩ ትዝክር ሎሚ ግን ካብቶም ብፅቡቕ መሊኾሞ ዘለዉ ህፃናት ኮይኑስ ፅቡቕ ምንቅስቓሳት እውን የርኢ ኣሎ። ወላዲ ናታን ኣበርክቶ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ኤርትራ ርድኢቱ ኣብዘ ስንክልና ንኽዓቢ ብዝግባእ ውሉዱ ክከናኸንን ክርዳእን ክኽእል ልዑል ከም ዝኾነ ይገልጽ።
3: ኣብዚ ሕጂ ዳርጋ ንሕና ኣብቲ ማሕበር ካብ ናእቲ ጀሚሩ ዘሎቲ ኣበርክቶ ኣባናን ኢና ሕጂ ንሪኦ ንባዕለቲ ኣፍልጦ ብዛዕባ ናይቲ ስንክልና እቲ ኣፍልጦ ዝሃቡና በቲ ዝቡኻ ፀዊዖም ጎስጓስ ይኹን ዋላ በቲ ኣብ ኣኼባ ተብሎ ዋላ እቲ ዝገብርሎም ዘሎ ኣብ ሰዓት እዚ ዋላ ንባዕላ እዛ ቴራፒ እዛ ሳዕስዒት ገለ ኢሎም ክሳይ ዘበልዎሲ ኣብቲ ባህር ናይ ወድና ና ንመፅ ሕጂ ማዕረ ኩሉ ጭዋራቱ ከይተረፈ ዝቐዝቦ ነይሩ ከምንታይ ቆንዝቦ ሕጂ ኣይትፈልጦን ሃሳ እግሩ ንእሸ ከለካ ተንቀሳቀሱ ጉየ ገለ ትብሎንሽ ምጉያ ይፈቱ እዩ ግን ብርከ ይሕምኒ እግረ ይሕምኒ ገለ ብዙሕ ነገራት ክሳይ ዝገብረካ ነይሩ ማለት እዩ። ኣብ ሰዓት እዚ ግን ኣብቲ እቲ መፍትታሕ ነፍሲ ርኢናዮ ማለት እዩ እቲ ኣብዚ መጀመረ ናይ ምንቅስቃስ ሳዕስዒት ኢሎም መሰበሉሎም ድሓር ትተሓዛ ንባዕሉ በዓል ካሕሳይ ካልእ ኣብቲ ናቶም ሙዳኣትዮም እዮም ክሳይ ዝገብርዎም ሕጂ እቲ ዝህብዎም ንሳቶም ምስቲ ቆልዑ ዘለዎም ቅርበት ንዖም እንታይ ገብሮም ኣሎ ሕጂ ሞራል ህቦም ማለት እዩ ትውላና ንባዕልታ መጀመርያ መዓልትስ ኣይፈቱን እዩ ዋላ ብዝኾነ ዋላ ውራይ ሃሊናስ ኣያትወልካ ኒ ኣብቲ ዳስ ተኸዊሉ ይድውዕል ነይሩ ብየን መሊቑና ከይድ ክዳን ምስ ቀይረ ተኸዊሉ እዩ ዝውዕለ ካብ ገዛ ይወፅእን ነይሩ ሕጃ ከምዚ ምስራእናዮ ግን ብዙሕ ነገራት ርኢና ኣሎ ጭወላታ ትፋታታሕ ጀሚሩ ደስ ኢልዎ ዋላ ገዛ ተመሊሱ ሕጂ ስፖርት ከዘውትር ጀሚሩ በዕሉ ማለት እዩ ብዙሕ ዓይነት ስፖርት ንቀሳቀስ ኣብቲ ገዛ ኣብ ትምህርቱ ንበዕሉ እቲ ኣእምሮ ምስ ተፈትሐ ድልየ ትምህርቲ ነበረን ከም ዝበልኩ ከ ጥራ ዘጥፍ ቆላት ፔሮ ርሳ ዝኾነ ነገር ኣቢሉ እዩ ዝመፅ ነይሩ ከይድ ዝመፅ ነይሩ ሃንደ በዘይ ተፀበናዮ ውፅኢታት ኣብ ትምህርቲ ንበዕሉ ድልየት ነቲ ትምህርቲ ንበዕሉስ ብሂግዎ መፅ ዋላ መዚ ምንቅስቓስ ንበዕሉ ሕጂ እቲ ስፖርት ደስ ኢልዎ እጂ ምሰራሕ ኣፍትገዝኡ ምስቲ ብዝንቀሳቀሶ በቃ ብድልየት እንዳጎየ መፅእ ናብ ክሰደካ ተኮይነ ግን ካልእ ነገር ትብለካ ዴካ ክሰማዕ ኣለካ ዋላት ናይ ትምህርቲ ነገር ጎኒ ጎኒ እዚ ከተማልእ ኣለካ ስለ ንብሎ ሕጂ ከይፈተወታ ክገብር ጀሚሩ ልከ ተቐቢልዎስ ወላ ትምህርቲ እውን ዓብ ለውጢ ካብቲ ፅኢትና ወፃ እዩ ወላ ኣብቲ ቋንቋ ንባዕሉ ሲ ንሕና ደ ነብሉካ ንደበት ተማሂሩ ዘይኮነ ምፅ ወላቲ ላንጎጅ ከየምሃርና ዮ ናይባዕሉ በ ወላ ኣብቲ ቋንቋስ ተውህቦ ፍሉይ ክስተያት ስከርአና ጀሚሩ ማለት እዩ። እዚ ሕጂ ዋ እቲ ውፅኢት ኣባና እቲ ውፅኢት ናይቲ ንሕና ከዓ ተረዲእናሉስ ናብቲ ነገራት እስከ በዚ ከዓ ንክዶ ንዝኾነ ነገር ዝበለና ሕጂ ኣይናኣብየና ወላ ንሱ ዘይቅበሎ ነገር በዓልና ኣረዲእና ንወስዶ ሞ እንዳፈትዎ ይኸይድ
4: መጀመርያ ኩ ብዙሕ ይክሉን ነረ ዳሕራይ ግን ስለ ዝመረና ነገር መምርካሳይ ከዓ ካብኡ እንዳ ሱ ዝበለና ንና በቶም ተምሃሩ ከዓ ድምህሩና ነበሩ ብምካ ብጣዕሚ ፅቡቅ ሓገዝ ገርና ካብ ዝላዕለ ከዓ ክንበፅሕና ኢና ከዓ ብሕጂ እውን ፅቡቅ ክንቅፅል ከዓ ተስፋ ንገብር ንሱ ድመረና ብጣዕሚ ፅቡቅ ካብተን ተንተሊትካ ኩለና ንምሃር ሸዕተ ብሄራት ካበንካ ኣርባዕተ ብሄራት ይኽእል ዝያዳ ብሌን ሳሆ ኩናማ ቢዳቤት
1: ሕጂ ምስ ከምዚኦም ቆልዑ ዝነብሩ ስድራ ቤት ንደቆም ክዓፅዎም ዘይብሎም ማለት እዩ ናብ ዝኾነ ክወፁ እንከለዉ ምስኦም ክወፁ ክኽእሉ ኣለዎም ኣነ ሕጂ ስራሕ ወፍር እየ ጓለይ ንስራሕ ሒዘ

ኸይት ክበፅሕ እንድሕር ኮይነ ሒዘያ የ ኸይት ኣይገድፋኒ ምሽ እዛ ቦርሳና ሒዝና ንስራሕ ንኸይድ ልክዕ ከም ኣሳ ከዓ በዚኣ ቦርሳይ በዚኣ ኢደይ ንዓ ሒዘየ ዝኸይድ ሕጂ ኣነ ንዕኦም ክብሎም ዝዘር ማለት ሰ ካብ ኣይንላዕሉ እውን ኣለዉ ኣነ ልዕሊኦም ፈሊጠ ወይ ገለገለ ኮይነ ዘይኮንኩሲ ደቀንስ ክገድፉ እየብሎም ከውፅእዎም ኣለዎም ከምህርዎም ኣለዎም ወላቲ ናይ ትምህርቲ ገለ ተዘይተኸኣለ ከዓ የዛውርዎም ምፅዋ ብጣዕሚ እዮም ዝፈትዎ ክተውፅኦም ክትክእል ኣለካ ክተርእዮም ክትክእል ኣለካ ቦታታት ክተላልዮም ኣለካ ኩሉ ነገር ክፈልጡ ክኽእሉ ኣለዎም ማለት እዩ ሕጂ ንኣብነት ውፅእ ኢሎም ብገለስ ክወፁካ ክእሉ እዮም ወፂኦምስ ክምልስልካ ክኽእል ኣለዉ ሕጂ ንኣብነት ዋም ሓቲትክዮም ኣበይ ገዛኸ ኣበይ ቤት ትምህርቲኺ ኢልክ ክትሓትዮም ከለኸስ ክምልስልክ ክኽእሉ ኣለዎም ሕጂ ንኣብነት ሓንቲ መዓልቲ ጓለይ ስደንጎያ ንትምህርቲ ክትከይድ ደልያ ደንጎያስ ማማ ደንጎ ክኒኢላት ንገዲፋት ንወፅያ ብጣዕሚ ከዓ ቁልጥፋት እዮም ከምዚ ውፅእ ክብሉካ ከለዉ ማለት እዩ ወፅያ ኸይዳ ኣበይ ፀኒሓትን ሴማፎሮ ኣብ ባርዳኦስታ ማለት እዩ ኣነ ሰንቢደ እንዳጉ ቆልዓ በዚኣ ሓሊፋ ከምዚኣ ዝኣምሰለት ገለ ብሎም እዎ ኸይዳ እብሉኒ ዋ መናስ ጊርዋ ፅርግያ ባዕላ ጠጠው እንዳበለት ትሰግረን ከምታ ኣነ ዘስግራ ወይ ኣቦኣ ዘስግራ ማለት እዩ ድሓር ንሓደ ኣብታ ሴማፎሮ ንሓደ ወዲ ኣስግረኒ ኢላቶ መካይን ምስ በዝሓ ኣስግረኒ ናበይ ኢኺ ዳህላ ከምታ ክትገብር ክምሃር ገዛኸኸ ደንደን ኢላቶ ሕጂ ድሓረይ ሓራይ ኢሉ ሒዝዋ እንዳኸደት ሓንቲ ጓል ተረኽባ ኣነ ክመላኣልካ ናበይ ክዛ ሓፍተ ኢላታስ ክመሃር እየ ዳህላ ክመሃር ኢላታ ማለት እዩ ኣብኣ ኣርኪበያ ግን ናይ ብሓቂ ፅቡቅ ሜርክያ ኩሉ ትፈልጥ ገዛኣ ትፈልጥ ቤት ትምህርታ ትፈልጥ ንመጀመርታ ግዜ ግን ሸዓኣ በሊቋትና ሃይዳ ማለት እዩ ምክንያቱ ደንጎያ እታ ትምህርቲ ስለትደልያ ንሳ ኣብኡ የድምዑ ኣየድምዑ ብዘየገድስ ይደልይዋ እዮም እታ ትምህርቲ ማለት እዩ ከዳስ ከምዚ ኢሎምሲ ክምልስ ክኽእሉ እውን ኣለዎም ካብቲ ዘሐጉሰካ ነገር ማለት እዩ

0: ኣእምሮኣዊ ወይ ምዕባላኣዊ ስንክልና ክበሃል እንከሎ ሓፈሻዊ መግለፅን ኮይኑ ናይ ኣእምሮ ወይ ናይ ምዕባለ ስንክልና ዝገልፅ እዩ። ናይ ኣእምሮ ክበሃል እንከሎ ነቲ ክእለት ምሕሳብ ምስውዓል ምግንዛብ ዝገልፅ ክኸውን እንከሎ፣ ምዕባላኣዊ ክበሃል ከሎ ድማ መብዛሕትኡ ግዜ ምስ ኣካላዊ ኮይኑ ግን ከዓ ነቲ ኣእምሮኣዊ ምዕባለ ተግባራት ዝገልፅ እዩ። ክሳብ ሎሚ ኣብ ሃገርና ኣብ ኦቲዝም ማለት ኣብ ማሕበራዊ ዝምድና ምብህሃል ብተደጋጋሚ ብዘርእይዎ ባህርያት ከም ኣካላዊ ማሰይቲ ምውራድ ዘሕንበብ ነገራት ዝያዳ ምፍታው ቀዊልካ ምጥማት ዝልለም ብሰንኪ ኣብ ጁር ዝፍጠር ለውጥታት ዝፍጠር ኣካላዊ ሓልክታት ዝገድፍ ብኣካላዊ ምስሊ ክተደልዮ እትኽእል ዳውን ሲንድሮም ጉድለት ክእለት ሚዛን ምሕላውን ኣብ ምንቅስቓስን ፀገማት ዝረኣየሉ ሰረብራላዊ መልመስቲ ፍራጃይል ኤክስ ሲንድሮምን ዝሓሸ ነፀርታን መረዳእታን ተጠርዩ ከም ዘሎ ሞያውያን ይሕብሩ። ካብዞም ምዝ ስንክልና እዚ ዝውለዱ ህፃናት ኣብ መብዛሕትኦም ክእለት ምግንዛብን ምብህሃልን ዝጎደለ ኮይኑ ንረኽቦ። ኣእምሮኣዊ ስንክልና ጠንቂ ምዕባላኣዊ ስንክልና እዩ። ምዕባላኣዊ ስንክልና ግዳ ናይ ግድን ኣይኮነን ኣእምሮኣዊ ስንክልና ዘምፅእ
1: ብዙሕ ግዜ ዝረአ ኣብ ኩነታትና እንታይ እዩ? ንኣብነት ምድንጓይ እዩ። ምድንጓይ ናይ ዘረባ፣ ምድንጓይ ናይ ምንቅስቓስ፣ ምድንጓይ ናይ ኣካላዊ ዕቤት ክረአ ከሎ ወለዲ መጀመርያ ነቲ ኩነታት ናብ ነብሶም ክወርድ ስለ ዘይደልይዎ ቀዳመይቲ ዝገብርዋ ክሕደት እያ። ትክሕዶ ነቲ ኩነታት ዘረባ ተደንጊ ሓደ ቆልዓ ዓሌትና ከምዚ እንዲኦም ደንጎይቲ ኢና ገለ እናተባህለ ነቲ ምትእትታዊ ዘደንጉ ተግባራት ይግበር ማለት እዩ። ኣብነት እግሪ ምትካልሲ ክሳብ 18 ዋር ሓደ ቆልዓ እግሪ ንድሕዘይተኺሉ ኣብ ግምት ክነእትዎ ይግባአልና። ዘረባ እውን ከምኡ ልዕሊ 2 ዓመት ክዛረብ እንተደኣ ደይክኢሉ ሕቶ ክኾነና ኣለዎ። ግን እቲ ወላዲ እንታይ እዩ ዝገብር? ብዙሕ ግዜ ምክንያታት ትፈጥረሉ ነቲ ኩነታት ብሓጎኡ ከምዚ ነይሩ፣ ዓባይ ከምዚ ነራ፣ ሓዊ ከምዚ ነይሩ ገለ እንዳተባህለ ምክንያታት ትፈጥረሉ ሞኒ ነቲ ዝግበር ሓገዛት የዳናጉዮ ማለት እዩ። ስለዚ ኣብ ቆልዑ ዝረአ ብመንፅር መዘንኦም

0: ዝግበር ለውጥታ ምስ መዘንኦም ብምንፅፃር እቲ ምዕባል ኦም ኣብ ኩሉ ኣብ ኣካላዊ ክኸውን ክእል ኣእምራዊ ክኸውን ክእል ምድንጓያት ኣብ ዝፍፀመሉ ዝረኣየሉ እዋን ቅልጡፍ ሓገዝ እንተ ደኣ ረኪቦም እዮም ኣብቲ ዝቕፅል ሂወቶም እውን ዝሓሸ ውፅኢት ዝርከቦ። ሕጂ ግን ትቐንዲ ዝረአ ከምዚ ንጠቕሶ ዘለና ነቲ ኩነታት ክትቅበሎ ዘይምኽኣል ስዒቡ ከዓኒ ምክንያታት እናፈጠርካ ምድንጓይ ኣሎ። እቲ ዝኸፍአ ናይ ኦቲዝማዊ ባህርያት ግን ቆልዑት ብዙሕ ግዜ ዓይንና ዓይኒ ይጥሙቱን ፀዊዕካዮም ሰምዑካ ዘለዉ ይመስሉን። ሕጂ እንታይ ገብሩ ወለዲ ከምዚ እዋን ሓደ ናይ እዝኒ ፀገም ዘለዎም መሲልዎም ብዙሕ ዕንክል ይልብሉ እዮም። ኣብ ርእሲኡ እቲ ከምኡ ዝገብርዎ ምግንዛ እዚ ኮነ ኢሎም ዝሕንጉዱ ዘለዉ ስለ ዝመስሎም ኣብ ርእሲኦም ዘየድሊ ጎነፅ ዓመፅ እውን ይወርድ ማለት እዩ።
1: ነዞም ምስ ኣምስ ወይ ኣእምሮኣውን ምዕባልኣውን ስንክልና ዝነብሩ ዜጋታት ክሓቁፍ ኣብ 2013 ዝተመስረተ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ኤርትራ ኣብ 6ዱሽተዩ ዞባታትን 67 ንኡሳን ዞባታትን ወከልቲ ኣቐሚጡ ኣብ ንጡፍ ኣገልግሎት ይርከብ። በብግዜኡ ንወለዲ እዞም ስንኩላን ነቶም ስንኩላን እውን በዕሎም ኣብ መዓልታዊ ሂወቶም የገድስ ዝበሎ ስልጠና እናወደበ ኣብ ሕብረተሰብ ዘሎ ጉጉይ ኣባህላታት ንምእራምን እሩም ርድኢት ኣብ ምፍጣርን ዝሕግዝ ሰሚናራት እናወደበ ኣብ ዝተፈላለየ መድረኻት ንጥፈታት እናሰርዐን ይሰርሓሎ። ሓደ ካብኡ ብያታዊ ትሊት ክስልጠኑ ዝተወደበ ተበግሶ እዩ። እዚ ንጥፈታት እዚ ንግዜ መሕለፊ ጥራይ ዘይኮነስ ክፋል ናይቲ ኣእምሮኣውን ኣካላውን ሕክምና እዩ።
2: ቀዳመይቲ ዕላማና ሕብረተሰብ ክልወጥ እዩ። ሕብረተሰብ ክልወጥ ከዓ ግዜ ዘድልየ እዩ። ክትምህሮ፣ ክትጉስጉሶ፣ ከተንቀሖ፣ ዳሕር ከዓ ዝጭበጥ ነገር ክትገብሮ ፀገምና ዋላቶም ወለዲ ሓራ ስለ ዘይኮንና እዩ። ኣነ ዶ ስንኩል ክወልድ ኣነ ዶ ኢልና ምስ ነፍስና ክብርናን ስለ ነወዳድሮ ዘለና እዩ። ሕብረተሰብ ከዓ እቲ ስንኩል ዘለዎም ትሕሙም ዘለዎም ትገለ ዘለዎም ኢሉ ኢዱ ስለ ዘመልክተልና ንዕኡ ክትብድህ ተቐዳመይቲ ንሰርዓ ንሕና ጎስጓስ እያ ማለት እዩ። ኣብ ኩለን ዘን ንኡሳን ዞባታት ጎስጓስ ነካይድ ኣለና። በቂዕና ኣለና ኢልና ናይ መወዳእታ ኳይ ንውሰዶ ግን ንዕወት ኣለና። ብቁፅሪ ክሪኦ ከለኹ 4,000 ዝነበረ ቁፅርና ናብ 7,141 ደይብሎ ኣብ ውሽጢ ዝክልተ ዓመት ኣባላት። ስለዚ በቲ ሚኒስትሪ ዜና ዝሃበና ዕድል ናይ ሓልዮት ፕሮግራም ናይ ሬድዮ ኣብ ነፍሶ ከፍ ርሑቅ ከባቢ ዘለዉ ስድራታት ነዚ ይበፅሖም ኣሎ። እዚ እዚ ዓብ ተራ ተፃዊት እዩ። ምስቲ ንሕና እንገብሮ ጎስጓሳት ኣስተምህሮታት ናእሽ ናእሽቱ ወርክሾባት እንገብሮ ተደማሚሩ ናብዚ ውፅኢት እዚ መፅ እዩ። ቅድሚ ሳልስቲ ኣቢሉ ይኸውን ካብ ግንዳዕ እዮም መፅኦም ኣቦን ኣደን ሒዞም ሞስ ካብ ግንዳዕ መፅኦም ናይ ዓመት ቆልዓ እዩ። ዳውን ሲንድሮም እዩ ስንክል ንኡቲ ቆልዓ ክልቲኦም ሰብኣይን ሰበይትን ሒዞሞ መፅኦም። ሕጂ ዓወትና እዚ ብኣጋ ሕክምና ረድኤት ክግበረሉ ትምህርቲ ክወስዱ በቲ ቆልዓውን ክኣልይዎ ክልቲኦም ሰብኣይን ሰበይትን ከዓ መፅኦም ማለት እዩ። እዚ ሕጂ እቲ ዓብዪ ውፅኢት እዩ። ዝዓበየ ፀገምና እቲ ፆር ኣበዴታት እዩ ዘሎ። እቶም ንወልድ ዘለና ማዕረ ነቲ ውላድና ክንዲ ንሪኦ እሳ ወሊዳቶ እንዳበልና እቲ ፆር ናብኣተን ስለነሸክቦ እዩ እቲ ዘሎ። ስለዚ እዞም ስድራ መፅኦም ክልቲኦም ምስ ፀንሖ ብጣዕሚ ብልበ ተሓጒሰ ውፅኢት ናይቲ ስራሕና ከዓ በዚ ክልክዖሮ ይኽእል ማለት እዩ።
1: ዓመት መፀ ብጨንፈር ትምህርቲ ዞባ ማእከል ዝውደብ ድራማ፣ ትልሂት፣ ሙዚቃን መዛሙራትን ዘጠቓልል ኣብ ዝተፈላለየ ዓብይቲ ትምህርቲ ዝካየድ ወርክሾፕ ኣሎ። ካብዚአን ሓንቲ ኣብ ቤት ትምህርቲ ኣብርሃ ባሕታ ንተምሃሮን መምህራንን ቅድመ ትምህርትን መባእታን ተኻይዱ ነይሩ። ኣብዚ መምህር ትልሂት ስነጥበበኛ ካሕሳይ ገብሪ ሂወት ንያታዊ ሳዕስዒት ብሄራትና ኣገዳስነቶም ኣብ ምዕቃብ ሃገራዊ ክብርታትን መንነትን ባህልን ዘንፀባርቕ መብርሂ ይህብ። ካብዚ ሰሚናር ብምብጋስ ብገለ ቅዱሳት እዚ ስንጠላ እዚ ንስንኩላን ክወሃብ ይኽእል ዶ ዝብል ሕቶ ይቐርብ እሞ ተጥበኛ ካሕሳይ እውን ሳዕስዒት ንኹሉ እዩ ዘጣምር ዝብል ምላሽ ይብሉ። ኣብ ሃገረ ቻይና ንማህደረ ትምህርቲ ኣብ ዝኸደሉ ሓንቲ ናይ ስንኩላን ጉጅለ ንቻይና ወኪላ ኣብ ዓበይቲ ናይ ትልሂት መድረኻት ዝተጎናፀፈቶ ዓወት እውን ከም ተመክሮ ኣቕረቦ። ካብዚ ብምብጋስ ምስ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ከምኡውን ሚኒስትሪ ዕዮ ብምርድዳእ ንኣባላት ናይዚ ማሕበር ዝኾኑ ህፃናት ናይ ትልሂት ስልጠና ክወሃብ ጀሚሩ።

0: ኣብ ዝተፈላለየ መድረኻት ድማ ኣብ ገጾምን ደስታን ፍሽኽታን ከይተፈልየ በተን ዝመለኽወን ምንቅስቓሳት ምርኢት ከቕርቡ ጀመሩ። ኣእምሮኣውን ምዕባልኣውን ስንክልና ዘለዎም ህፃናት ትልሂት ክትምህር ዝህልዎ ብድኾ ክብደቱ ንምርድኡ ኣይጸግምን። ብሓፈሽኡ ትልሂት ናይ ኩሉ ህርመታት ክትመልኽ ኣብ ሓደ ረምታ ክትርዕም ንማንም ተምሃራይ ክብደት ኣለዎ። ብዓብኡ ነዞም ህፃናት እዚኦም ሳዕስዒትን ምቅስቓስን ሓደ ካብቲ ኣእምሮኣዊ ሜላታት ፍወሳ እዩ።
1: ብዙሕ ፍልሊ እዩ ዘሎ ሓቂ ዘረባ ምክንያቱ እቲ ፅቡቅ ነገር ክጅምሩ ከለውን ሕጂ ዘለዎን ድሌቶም ሓደ ድሌት ነይርዎሚ ኩላህናነውን ተስፋን ድሌት ነርኒ ክበቆ ከም ዝኽእሉ ግን ግዜ ወስድ ኸውን ዝብል እዩ ክንጅምር ከለና እቲ ድሌት ዳ እዩ ነይሩ እምበሪ እቲ ህርመታት ይተሓዋወሶም እዩ ነይሩ እተን ብሄራት ንባዕልን ንክርድኦም ብመልክዕ እንስሳታት ኢና ንምህሮም ነርና ንኣብነት ናይ ብዳውየት ናይ ጭሩ ሳዕስዒት ኣሎ እተን ናይ ጭሩ ሳዕስዒት ከምዚ ክትብል ከላ ኣርኣሮብ ትበሃል ኣላ ስለዚ በተን እንስሳታት ክዝክርዎ ይቐለሎም ንዕኦም ጥራሕ ዘይኮነ ግን እንተላይኒ ስድራ ቤቶም እቲ ኣቃወማ ኣካላቶም ሕጂ መታን ክስራዕ ኮፍ ክብሉ ከለዉ ኣንዱ ሕቆኦም ከመይ ተፀጊዖም ኮፍ ክብሉ ከም ዘለዎም ክበልዑ ከለዉ ኢዶም ሰዲዶም ክንዲ ከምዚ ኢሎም ዝበልዑ ከምዚ ኢሎም ከለዉ ኢድና ንሰድድ ናብ መኣዲ ሽዑ ከምዚ ጌርካ ደጊፍካ ከይተንጥብ ሽዑ ትበልዕ ሕጂ መን ተሰሪዑ ኣሎ ቅርፂ ኣካላቶም ተሰሪዑ ኣሎ ማለት እዩ ጠጠው ክብሉ ከለዉ እውን ቁመኖኦም ሓልዮም ጠጠው ክብሉ ከም ዘለዎም ስለዚ ናይ ማሕበር ናይ ስድራ ቤት ናይ እቲ ቤት ትምህርቲ ዘለናዮ ናይ ኩሉ ምትሕብባር እዩ ናይ ሕብረተሰብ ዕማም ስለ ዝኾነ ክሕቡኡ ከምዘይብሎም ክነውፅኦም ኣለና ናብ ማሕበር ክነምፅኦም ኣለና ሽዑ ኩሎም ሰዓት ሰዓቲ ወይ ደረፍቲ ክንገብሮም ደሊና ዘይኮነ ሲ ከከም ዝምባሊኦም እዩ

0: ክብደቱ ብዘይገልፅ ግዳ መጠነቲ ዝግበረሎም ቀፃሊ ፃዕሪ ዘየባትኽ ምክትታል ልዑል ውፅኢት ከመዝግቡ ዝኽእሉ ምዃኖም ክኢላታት እዚ ዓውዲ ይሕብሩ። ብሓፈሽኡ ማንም ሰብ ከምቲ እተገብረሉ ፃዕርን ወፍርን እትህቦ ደገፍን እዩ ውፅኢታዊ ዝኸውን። ወለዲ እዞም ስንኩላን እምበኣር ካብ ሕብረተሰብ ክመፅእ ዝኽእል ብድሆ ብኣግኡ በዲሆም ንሓገዝ ውሉዶም ተዓጢቖም ተሰሪሖም ከም ሃገር ክመፅእ ትፅቢት ዝግበረሉ ለውጢ ክውን ክኸውን ይኽእል።
1: ሕጂ እቲ ብዓለም ደረጃ ተበፂሒ ዘሎ ንከምዚ ዓይነት ስንክልና ዝኣመሰለ ንሓደ ሰብ ሓደ ኣላይ እንዳገበርካ ተጨባጢ ውፅኢት መፅእ ሕጂ ንሕና ምስ ክህሉ ኩነታትና ዛሚልና እንታይና ንገብር ወለዲ መሰረታዊ ክእለትን ፍልጠትን ነቶም ስንኩላን ውሉዶም ከመይ ገይሮም ይኣልዩ ኣብ ክእለት ፅሬት ምንቅስቃስ ክዳን ኣለባብሳ ስነስርዓት ገለ ዝኣመሰሉ ዝተፈላለዩ ክእለታት ኣተኪርና ስልጠና ከም ዝወስ ጌርና እቶም ወለዲ ብዝሓሸ ኣገባብ ንውላዶም ነቲ ባህርያት ተረዲኦም ብዝሓሸ ኣገባብ ንክኣልይዎም ፃዕርታት ነካይድ ማለት እዩ።
0: ስለዚ ኣብ መወዳእታ ድንጋፀ ዝብል ቃል ኣውፂና ዕድል መሃብ ብዝብል ቃል ክንትከኦ ይግባኣና። ፍሉይ ሓገዝ ዘድልዮም ህፃናት ክንሕግዝን ከለና ንዓታቶም ጥራይ ዘይኮነ ነቲ ናይ መላእ ሃገር ሰብኣዊ ሓይልን ክብረትን ኢና እንዕብ ዘለና።

ንኡስ መደብና ዳሳስና ቀፂላ ተቐሪባ ኣላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ዳሳስና ብሰንኪ ዝውስኽ ዘሎ ፅፍሒ ባሕሪ ኣብ መፃኢ ክወሓጣ ዝኽእላ ከተማታት ዝብል ትሕዝቶያ ሒዛ ዘላ። ብዓብኡ ኣብዚ እዋን እዚ ኣብ ዝተፈላለየ ክፋላት ዓለምና ምውሳኽ ዓለማ ዋዒ ዘስዕብ ማለት እዩ ኣዝዩ ኣሰቃቂ ባህርያዊ ሓደጋታት ንዕዘባ ኣለና። ኣብ ዝተፈላለየ ሓበሬታን ዜናን ተኸታቲልናዮ ኣለና። ንስሑ ዘስዓቦ ድማ ምምካኽ ኣኻዊሕ በረድ ብኡ ዝጠንቁ ድማ ምውሳኽ ፅፍሒ ባሕሪ ንዕዘባ ኣለና። ክሳብ ሎሚ ብሰንኪ እዚ ዝተዋሓጣ ከተማታት ኣለዋ ገና ሕጂ እውን እዚ ሓደጋ ዘፅላለዎ ዘሎ ከተማታት እውን ኣለዋ። በዓል መን ይኮና ብሓባር ንከታተሎ ናብ ንኡስ መደብና ዳሳስና ናብ ኣርያም የማነ ከስክረኩም።

ኣብዚ ግዜ እዚ ዓለም ብሰንኪ ዓለማዊ ዋዒ ንዝተፈላለዩ ባህርያዊ ሓደጋታት ክትቃላዕ ንዕዘብ ኣለና። ዘይንቡር ክሌማ ምቅያር ቅርፂ መሬት ዝተፈላለዩ ባህርያዊ ሓደጋታት ኮታስ ብዙሕ ለውጥታት ይኽሰት ኣሎ። ምብራኽ ወይ ምልዓል ፅፍሕ ባሕሪ እውን ሓደ ካብቲ ብሰንኪ ዓለማዊ ዋዒ ዝኽሰት ዘሎ ንዝተፈላለያ ከተማታት ዓለም ስጋኣት ኮይኑ ካብ ዘሎ ሓደጋታት ሓደ እዩ። መፅናዕትታት ከም ዝሕብርዎ ዝተፈላለያ ዓበይቲ ከተማታት ዓለም ኣብ ዝቕፅል ሓፂር ዓመታት ብማይ ክዕበጣ ምዃነን እዩ ዝግለፅ ዘሎ። ክቡራት ተኸታተልትና፣ ንሎም እምበኣር መርበባት ማሕበራዊ መራኸቢታት ብምድህሳስ ብሰንኪ እዚ ኣቐዲሙ ክበሃል ዝፀንሐ ባህራዊ ሓደጋ ኣብ ዝቕፅል ዓመታት ብማይ ክወሓጣ ወይ እውን ክጠልቃ ካብ ዝኽእላ ከተማታት ዓለም ኢና ከነላለየኩም። እዘን ከተማታት እቲ ናይ ምውሓጥ መስርሕ ድሮ ተጀሚሩስ ብራኽእን ልዕሊ ፅፍሒ ባሕሪ ካብ ዓመት ናብ ዓመት ይጎድል ምህላው ጭብጢ ዝተረጋገፀ መፅናዕቲ ዝምስክሮ እዩ። ኣምስተርዳም ኔዘርላንድስ። ኣምስተርዳምን ከተማታት ሮተርዳምን ኣብ ትሕት ዝበለ ፅፍሒ ናይ ሰሜን ባሕሪ ዝተፀጋዓየን። በዚ መሰረት ድማ እቲ ጂኦግራፊካዊ ኣቀማምጠን ንባዕሉ ሓደ ቀንዲ ረቑሒ ንምጥሓለን እዩ። ተወሳኺ ንዘሎ ጻዕቂ ህዝቢ ኣገልግሎት ማይ ንምቕራብ ካብ ትሕተ ባይታዊ ማይ ዝግበር ዕደናን ሓፈሻዊ ምህናት ጽዑቕ ትሕተ ቅርፅን ነታ ከተማ ነዚ ስጋኣት እዚ ካብ ዘቃልዓ እዩ። ኣብ ዝመፅእ ዓመታት ድማ ብሰንኪ ዘሎ ናይ ክሌማዊ ምዝባል ተወሲኽዎ ክወሓጣ ከም ዝኽእላ እዩ ዝፍለጥ። ኣብተን ከተማታት መስርሕ ዓጋት ማይ መንደቕ ዲጋ መጋረድ ማይ ከልካል ውሕጅ ብኣግኡ እንተዘይተሃኒፁ እዚ ኩነታት ናብቲ ዝዓበየ ሳዕቤኑ ከም ዘምርሕ ይእመት። ጃካርታ ኢንዶኔዥያ። ጃካርታ ርእሲ ከተማ ሃገረ ኢንዶኔዥያ ኮይና 11 ሚሊዮን ህዝቢ ዝቕመጥዋ ከተማ እያ። እዛ ከተማ እታ ዝቐልጠፈ ናይ ምጥላቅ ኩነታት እተርኢ ዘላ ከተማ ምዃና መፅናዕትታት ይጠቕሱ ኣለዉ። በዚ እንተደኣ ዕልቕልቕ ከምዚ ዘለዎ ወሲኹ እታ ከተማን ከባቢኣን ኣብ ዝሓፀረ እዋን ክወሓጣ ከም ዝኽእላ ይእመት ኣሎ። እዛ ከተማ ዓመታዊ ከባቢ 25 ሰንቲሜትር ትወሓጥ ወይ ድማ ትጠልቕ ምህላዋዮም ክኢላታት ዝገልፁ ዘለዉ። ኣብቲ ሃገር ኣብ ዝተኻየደ መንግስታዊ መፅናዕቲ ድማ ሰሜናዊ ክፋል እታ ከተማ ኣብ ዝሓለፈ

10 ዓመታት ከባቢ 2.5 ሜትሮ ከም ዝተሓለ የነጽሩ። ኣብዚ ግዜ እዚ ድማ 4 ሚታዊት ክፋል ናይታ ከተማ ትሕቲ ፅፊ ባሕሪ ተቐሚጡ ምህላው ይግለጽ። ጠንቂ ምጥሓል ናይዚ ከተማ ድማ ብዘይ ሕጋዊ ማለት ብዘይ መፅናዕታዊ ዝስርሑ ዲጋታት ኣብ ርእሲኡ ድማ ነታ ከተማ ኣብዘይ ድልዱል ኣቀማምጣ መሬት ከምኡውን ኣብ ልዑል ዕደና ትሕተ ባይታዊ ማይ ዝካየደሉ ዝተደኮነት ስለዝኾነት ብዙሕ ግዜ ንዕልቕልቕ ትቃላዕ ምህላዋ ይንገር። ስለዝኾነ ድማ መንግስቲ እቲ ሃገር ርእሲ ከተማ ንምግዓዝ ዝተፈላለዩ መደባት ኣብ ምሕንፃፅ ይርከብ ኣሎ።

ኒው ኦርሊንስ ሕቡራት መንግስታት ኣሜሪካ። ኣብዛ ከተማ ካብ ውሕጅ መከላኸሊ ተባሂሉ ዝተሃንፀ ዓብ መጋረዲ መናድቕ ኣሎ። እዚ ናይታ ከተማ ውሕጅ ናይ መከላኸሊ ኣገባብ ኮይኑ ነታ ከተማ ድማ ብሰሜን ካብ ቀላይ ሞርፐስ፣ ብደቡብ ድማ ካብ ቀላይ ሳልቫዶር ካልኦት ንኣሽቱ ቀላያትን ይከላኸለላ። እዞም መከላኸሊታት እንተዘይህልዉ ነይሮም ዓለማዊ ምውሳኽ ዋዒ ዝጠንቁ ምልዓል ፅፍሒ ባሕሪ ንኒው ኦርሊንስ ዝዓበየ ስጋት ምኾነ። እንተኾነ እዛ ከተማ ዋላ እዞም መከላኸሊ ሒዛ ተሃሉ ብሰንኪ ዘሎ ዓለማዊ ምልውዋጥ ክሌማ ዓመታዊ 2.5 ሰንቲሜትር ንታሕቲ ትውሓጥ ምህላዋዩ ዝግለጽ ዘሎ። ቀንዲ ጠንቂ ናይዚ ሓደጋ ኣቀማምጣ እዛ ከተማ ምዃኑ ይግለጽ። ኣብ መንጎ ክልተ ቐላይ ተዶኪና እትርከብን ነዚ ቐላይ እዚ ብምጭዳድ ዝተሰርሐት ምዃናን ድማ ይንገር። ሆችሚን ቪየትናም። ከተማ ሆችሚን እታ ቐንዲ ቁጠባዊት ቅናት ናይ ሃገረ ቪየትናም ምዃና እዩ ዝንገረላ። እዛ ከተማ 9 ሚልዮን ህዝብን ዝተፈላለየ ዓበይቲ ኢንዳስትሪታት እቲ ሃገርን ዝሓቆፈት እያ። እንተኾነ ካብዚ ኣቐዲሙ ክበሃል ዝጸንሐ ናይ ምጥሓል ሓደጋ እተምልጥ ኣይኮነትን። ዓመታዊ ድማ 60 ሚሜ ንውሽጢ ትጥሕል ምህላዋ ይግለጽ። ካርታ ናይ ማእከለ ምርምር ክሌማ ከም ዘነጽሮ ኣብ ከተማ ሆችሚን ኣዝዮም ንሓደጋ ዝተቓልዑ ቦታታት እቶም ኣብ ሸነኽ ምብራቅ ዝርከቡ እዮም። ብፍላይ ድማ እቲ ጸፍሒን ብከቢድ ዝተጋጣጠመን ዓዘቕቲ ቱቴም እዩ። እንተኾነ እዚ ከይኣክል ሜኮንግ ዝበሃል ደለልታ እውን ኣብ ጎድኒ እዛ ከተማ ስለ ዘሎ ካልእ ዝዓበየ ስጋኣታ እዩ። ብተወሳኺ እቲ ማእከላይ ክፋል ናይታ ከተማ ኣብ ዝሓፀረ ዓመታት ብማይ ከም ዝሽፈን እዩ ዝእመት ዘሎ። በዚ ድማ እታ ከተማ ካብ ዕልቕልቕን ትሮፒካዊ ማዕበል ሓራ ክትወፅእ ከም ዘይትኽእል እዩ ዝግለጽ። ባንኮንግ ታይላንድ 5 ሜትሮ ጥራያ ካብ ፅፍሒ ባሕሪ ክቢላ ዘላ። እዛ ከተማ ዓመታዊ ብ20 ሚሜ ንታሕቲ ገጻት ትጥሕል ከም ዘላ እዩ ዝፍለጥ። ከተማ ባንኮንግ ኣብ ፎኪስ ዓይነት ሓመድ ስለ ዝተደኮነት ንዕልቕልቕ ኣዝያ ቅልዕት እያ። ብዘይብኡ ኣብቲ ሃገር ዝካየድ ናይ ትሕተ ባይታዊ ማይ ምውፃእ ፅፍሒ ባሕሪ እታ ከተማ ንታሕቲ ለጠቕ ክብል ግድነት ይገብሮ። ኣብ 2030 ድማ ዝበዝሕ ገማግም ናይቲ ሃገር ዓብ ኣህጉራዊ ማዕርፎ ነፈርቲ ናይቲ ሃገር ከይተረፈ ብማይ ክወሓጥ ከም ዝኽእል መጽናዕቲ የነጽር።

ሳቫና ሕቡራት መንግስታት ኤሜሪካ ከተማ ሳቫና ጆርጂያ ሓንቲ ካብተን ኣብ ብርቱዕ ህቦብላ ዝኽሰቶ ቦታ ተደኪና እትርከብ ከተማያ ልዕሊ መጠን ክፉእ ኩነታት ኣየር ኣብ ግምት ከየትካ ኸኣ እዛ ታሪካዊት ምዃና ዝንገረላ ከተማ ብኩሉ ሸነኻ ብማይ ዝተዋሕጠት እያ። ፈለግ ሳቫና ብሰሜን፣ ፈለግ ኦቸ ብደቡብ ናብ ኣብ ጥቖም ዘሎ ዓዘቕቲ እዮም ዝፈሱ። እዚ ማለት ዓመታዊ ህቦብላታትን ቅፅበታዊ ዕለቕልቕን ነዛ ከተማ ይወርዳ ማለት እዩ። እኩብ ድምር ናይዚ ሓደጋታት ድማ ኣብ ቀረባ ዓመታት ከተማ ሳቫና መንበሪ ዓሳታት ክትከውን ትኽእል እያ ክብሉ መፅናዕትታት ይእምቱ። ጆርጅ ታውን ጂያና ንዘመናት ርእሰ ከተማ ጂያና ዝኾነት ከተማ ጆርጅ ታውን ድሕነታ ኣብ ካብ ባሕሪ ዝከላኸል መንደቒ ተመርኪሱ ጸኒሑ። እዚ ድማ ብልክዕ ብሓደ ዓርሞሹሽ 450 ኪሎ ሜትር ዝቕመቱ ካብ ማዕበል ባሕሪ ዝከላኸል መናድቕ ማለት እዩ። 90 ሚእታዊት ህዝቢ ጂያና ኣብ ገምገም ባሕሪ ዝነብር ህዝቢ እዩ ዘለዋ። ስለዚ እዛ ከተማ ካብ ዓበይቲ ሓደጋታት መታን ክትናገፍ ነዚ ካብ ማዕበል ባሕሪ ዝከላኸል መንደቕ ምህናፅ ተደልዩ። እዚ መናድቕ ዋላ እንተሃለወ ስግኣት ምጥሓል እዛ ከተማ ግን ኣብ ቦትኡ ምዃኑ መፅናዕትታት ይሕብሩ ኣለዉ።

ኣብ መወዳእታ ዋላ እኳ ንባህራዊ ሓደጋታት ሙሉእ ብምሉእ ደው ከተብሎ ኣጸጋሚ እንተኾነ ብዓለም ደረጃ ተሓባቢርካ ዓለማዊ ዋዕ ንምቕናስ ዝግበር መስርሓት ሃገራት ሙሉእ ብምሉእ እንተሰሪሐናሉ ግን እዚ ናይ ምብራኽ ፅፍሒ ባሕር እውን ልክዕ ከምቶም ካልኦት ባህራውያን ሓደጋታት ደው ክብል ወይ ድማ ብዝተሓተ ደረጃታት ክቕፅል ይኽእል እዩ።

ናትራኒኹም ኣብ ምክትታል ትርከቡ ቀጢላ ንኡስ መደብና ዓለም ስነ ጥበብ ተቐሪባ ኣላ። ሎሚ ዓለም ስነ ጥበብና ብልምዲ ኮምፒተራይዝድ ሙዚቃ እንብሎ እንታይ ምዃኑ ብሓባር ክንዕዘብ ኢና። ጉጉይ ወይ ድማ ቅኑዓ ባህላ ዲኸ ብሓባር ክንዕዘብ ኢና። ብፍላይ ኣብዚ ሎሚ እዚ ናይ ቀደም ደርፍታት ብኤኣይ ብሓገዝ

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ተሓልፎ መንገድታት ኣለዉ። ሙዚቀኛ ብዝመልኮ መሳርሒ፣ ድምፃዊ ድማ ቃላት ለቒሙ ድምፂ ኣሰኒዩ ብዘድምፆ መንገዲ ዝዳለው ብምዃኑ ብርክት ዝበሉ ሰብ ሞያ ዝሳተፎ ዓውዲ እዩ። ኣብዚ ሞያ ናይ ምቓም ሓንቲ ደርፊ ብልምዲ ብኮምፒተራይዝድ ሙዚቃ ተባሂሎም ዝስመዩ ኣለዉ። ንምዃኑ ግን እዚ ኣባህላ ብኸመይ ይግለጽ?
1: ኮምፒተራይዝድ ሚዚክ ብሓፈሽኡ ብድብድቡ ዝንጥቀመሉ ቃል እንዲ ብዘውትሮ ቅጻሊ ከዓ ኮይኑ ኣሎ። ኣብ ውሽጢ እቲ ውልካ ቅሩብ ስፍሕ ዝበለ ናቱ ትንተናታት ኣለዎ። ንኣብነት ዝኾነ ብኮምፒውተር ዝሓልፍ ዘበለ ሙዚቃስ ብድብድቡ ሰብ እንታይ ብሎ ኮምፒተራይዝድ ሚዚክ ኢሉ ይፅውዖ። ኮምፒተር ስለ ዝሓልፈቶ እዩ። ዳው ዝበሃል ኣሎ ሶፍትዌር ሳብ ሙዚቃ ንጥቀመሉ ዳ ዋሕ ጥረት ቃል DAW ዲጂታል ኦዲዮ ወርክ ስቴሽን ኢና ንዝርዝሮ ማለት እዩ። ሕጃው ንጥቀመሉ ሶፍትዌር ኣብ ኤርትራስ ኪዩቤዝ፣ ኤፍኤል ስቱድዮ፣ ላጂክ ፕሮ፣ ኣብ ገለገለ ኤብልተን ላይቭ ትሪኢኻ ወይ ፕሮቱልስ ገለ ነዚን ክትጥቀመለን ከለኻ ሰብ ኮምፒተራይዝ ሚዚክ ይብለን። እቲ ትሰርሖ ህርመታት፣ እቲ ትቕምሮ ቅማረታት ኣብኡ፣ እቲ ኩሉ ንድምፅታት ንክትፈጥር ኢልካ ሃለኽለ ክትብሎ ገለ እቲ መስርሕቲ ብኡ ንድሕር ዳ ሓሊፉ ኮምፒተራይዝ ሚዚክ ይብሎ ትሰብ። ኣብ ጅራ ተኣቲኻው ጀር ጃንራ ኣብኡ ኣቲኻ ከዓ ንኣብነት ኢዲኤም ኤሌክትሮኒክ ዳንስ ሚዚክ ኢልና ንዝርዝሮ ኢዲኤም ወይ ዚ ቴክኖ ዝበሃል ትራንስ ትበሃል ሓውስ ዝበሃል ዝተፈላለዩ ጀራት ኣሎ። ኣብኡ ንጥቀመሎም ድምፅታት ከ ኣሎ። እቲ ድምፅታት ተመስርሖ ኢኻ እጂ ከምዚ ጊታር ናታ ፍልጥቲ ድምፂ ዘለዋ ፒያኖ ናታ ፍልጥቲ ላታ ወይ ሳክሶፎን ገለ ወዘተረፈ ከምኡ ዘይኮንካ ትገብር ትፅምሮም ነቶም ድምፅታት ሲንተሳይዝ ትገብሮ ሕጂ ኣብኡ እቲ መስርሕቲ ብኡ ዝሓለፈ ከዓኒ ኮምፒተራይዝድ ሚዚክ ትብሎ ብድብድቡ ማለት እዩ። ሕጂ ናይ ሮቦት ድምፂ ዘለዎ ዝተፈላለየ ድምፅታት ንድሕር ኣብቲ ሙዚቃ ካየት ኢኻ ከዓ ብድብድብታት ሰብ ቅድም እንታይ ትበሃል ነራ ናይ ሮቦት ሙዚቃ ትበሃል ነራ ፀኒሓ ናይ ኤሌክትሪክ ሙዚቃ ተባሂላ እጂ ኻ ኮምፒተራይዝድ ሚዚክ ተባሂሉ ሕጂ ኣብ ውሽጢዋቲኻ ጥለቕ ኢልካ እዚ ነትን ብዙሕ ነገር ክትንትኖ ትኽእል ኢኻ። ብድብድቡ ግን ኮምፒተራይዝድ ሚዚክ ትብሎ ንከለኻ ሓደ ሓደ ግዜ እንታይ ከስምዕ ትዕዘብ ኢኻ ኮምፒውተር ዝሰርሐቶ ሙዚቃ ኮምፒተር ኣይትሰርሕ ና ሙዚቃ ኮምፒተር ዋላ ሓንቲ ነገር ኣይትገብረልካ ኮምፒተር እንታይ እያ ትገብር ትእዛዝ ትቕበል ዴታ ትዕቅብ ፕሮሰስ ከዓ ትገብር ነቲ ዝሃብካ እያ ትእዛዝ ሕጂ ዋላ ብታ ሙዚቃ ከም እያ ትሰርሕ ኮምፒውተር ካብ ኣዝየን ዝማዕበላ ኮምፒውተርስ ገለ ክሳብተን ኣብ ጅባና ንሕዘን ሞባይል ገለ ተዚ ኣዝዝካየ ኣይሰርሓኒ ልክዕ ከምኡ ከዓ ኣብታ ሙዚቃ ትእዝዝ ንስኻ ንሳ መስሪሓ ትህብካ እንጂ ኣብ ላይፍ

ሙዚቃ ከይተረፈ ከምኣት ኢሉ ኣሎኒ ሎሚ ክብለክን ከለኹ ሲ ሓደ ባርከ 3 ዓመቶ ገለቢሉ ኣለዎ ትዕድመ ከምኡ ካብ ዝገብር ሰብ ልዕሊ እውን ክኸውን ይኽእል ብፍላይ ብተን ዝማዕበላ ሃገራት ሓደ ሰብ ይደርፍ እታ ድምፂ ናብ ማይክሮፎን ትኸይድ ኣላ ካብ ማይክሮፎን ብሚክሰር ኣቢላስ ናብ ስፒከር ኣይኮነትን ትኸይድ ኣሎ ኮምፒተር ተሓልፈ ኣብታ ኮምፒተር ድማ እቲ ኢንጂኒር ኮፍ ኢሉ ንሱ እቲ ዝግበር ይገብር ማለት ድምፅኻ ንኸይትፈርስ ድዩ ንክኸሓሕሎ ድዩ ዝተፈላለዩ ኤፌክትስ ንኽፈጥር እቲ ኤፌክትስ ንብሎ ዘለና ከምዚ ዲሌይስ ይፈጥረልካ ወይ ሪቨርብ ከም ዝገብር ዶ ገለ ዝኾነ እቲ ደሊዎ ዘሎ ኤፌክት ናፈጠረ ነቲ ሰብ ኣብ ስምዒት ከም ዝኣቱ ይገብሮ እተደልዩ ዘሎ ስምዒት ትፈጥሮ እዚኣ ንባዕላ እንታይ ሽማ ኮምፒተራይዝድ ትብሎ ሕጂ ዝኾነ ከምዚ ናይ ሂማን ታች ንብል ምሽ ብሰብ ዝሓለፈ ነገር ሰ ሂማን ታች ኣለዎ ንብሎ ብኮምፒተር ዝሓለፈ ነገርካ ኮምፒተር ታች ኣለዎ ንብሎ እዚኣ እያታ ኮምፒተራይዝ ሚዚክ ተባሂላ ብድብድብታ ዝረበላ ዘላ ማለት እዩ ኮምፒተር ትሰርሖ ስራሕ ንምባል ዝግለፅ እንድሕር ዳ ኮይኑ ጌጋ እዩ ከምዚ ዝበልኩ ኸ ኣገባብ ንክትገልፅ ኢልካ ንድሕዳ ትገልፀሉ ኢካ እቲ ኮምፒተራይዝ ሚዚክ ከዓኒ እወ ኣሎ

ከምዚ ክግለጽ ጸንሐ እዚ ኣብ ባህላ ጌጋኮ እንተኾነ ኣብዚ ሙያ ዝነጥፉ ብብዝሒ ኮምፒተራይዝ ዝፍለጥ ድምፂ ይጥቀሙ ብምዃኖም እዩ። ከም ኣብነት እውን በዓል ኣቪችን ቴስቶን ዝበሃሉ ዘፍረይዎ ዩ ኣቕሪቡልና። እዚ ከዓ ምስ ምዕባለ ኣብ ገዝኦም ብዘይ ዝኾነ ጸገም ኣዳልዮም ናብ ሰማዕቲ ዘቕርቡ ስለ ዝኾነ እዩ። ሸር ትበሃል ደራፊት እውን ነዚ ናይ ኮምፒተራይዝድ ሙዚቃ ክስም ካብ ዘኽእሉ ሰብ ሙያ እያ። ምክንያቱ ከም ናይ ኮምፒተር ወይ ሮቦት ድምፂ ዘለዋ ብምዃና እዩ። ብተወሳኺ ዝጥቀምሉ ሶፍትዌራት እውን ነዛ ባህላ ብልምዲ ንኸዘውትር ካብ ዘገድዱ ምዃኖም ይገሊጹልና።

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ብዝተፈላለዩ መንገድታት እዩ ዝዳሎ። ካብቶም ኣገደስቲ ዝኾኑ ድማ ሕላይ ዝበሃል እዩ። ንምዃኑ ግን ሕላይ እንታይ ማለት እዩ?
1: ሕላይ ብዙሕ ግዜ ሰብ ሕደማ ይብላ ወይ ከዓ ናይ ደርፊ ግጥሚ ከዓ ይብላ፣ ግን ሕላይ ከዓ ትብላ። እታ ሕላይ ትበሃል ሲ ንደርፊ ንክድረፍ ኢልካ ትጥቀመላ ግጥሚ ሕላይ ትብል ቃል ትጥቀመላ ማለት እዩ። ሕላይ ከምዚ ኣብ ሓደ ክላስ እንታይ ተሓቲቱ ዓይነይ ዝያዳ ይገድስ ግጥሚ ዶ ዜማ ተባሂሉ ሓደ መምህር ተሓቲቱ ድሓር ንስኻ እንታይ ኢሉ መሊሱ፣ ንሓንቲ ጓሪ ምስ ኣበልከያስ መጀመርታስ እንታይ ትርኢ ገለ ኢልዎ፣ እንታይ ቆመናኣ ገለ መልክዓ ከዳድናኣ ገለ ትርዮ ገለ ኢልዎ። እሱ ከም ዜማ ጌርካ ሕዞ ሽዑኡ ከተዕልላ ትጅምር ቁም ነገራ ገለ ትሪኦ ገለ ዕሙቕ ኢልካ ትፈልጣነታ ጓል ማለት እዩ። እቲ ናይ ብሓቂ ፅባቐኣ ሽዑኻ ትሪዮ። እዚ ከዓ ከም ግጥሚ ጌርካ ርኣያ ዊች ሚንስ ሕላይ ማለት እዩ። ከም ሕላይ ጌርካ ርኣያ ገለ ኢልዋ ሕጂ እቲ ውሽጢ ጥልቕ ኢልካ ነታ ተሰሪሓ ዘላ ደርፊ ክትፈልጣ ንሕርዳ ደሊኻ እንታይ መልእኽታ እንታይ ኣ ክትብል ደልያ ዘላ ገለ እቲ ሕላይ እሱ ይስርሑ። ኣብ ሕላይ ዓለም ኣቲኻ ብዙሕ ነገር ክትብል ትኽእል ኢኻ፣ ግን ኣብ መወዳእትኡ መልእኽቲ ናይታ ደርፊ ኣብታ ሕላይ ኢኻ ትረኽባ። ንሃገር ክኸውን ይኽእል እዩ፣ ንፍቕሪ ክኸውን ይኽእል እዩ፣ ንፕሮፓጋንዳ ክኸውን ይኽእል እዩ፣ ንመምሃሪ ክኸውን ይኽእል እዩ፣ ንምንቃፍ ክኸውን ይኽእል እዩ። ዝተፈላለየ ክስታይ ክትፈጥር ትኽእል ኢኻ ኣብቲ ሕላይ። ኣብኡ ምስኣተኻ ከዓኒ ኣገባብ ዝተፈላለየ ኣገባብካ ይጥቀሙቶም ሕላይተኛታት ከምዚ ሲምቦልስ ገለና ዝተፈላለዩ ተምሳላያዊታት ገለ ይጥቀሙ። እቲ ሜታፎር ዝበሃል ሲምቦል ዝበሃል ገለ እናበሉ ከዓኒ በቲ ዝተዓሞም ኣገባብ ገይሮም ነቲ መልእኽቲ የመሓላልፍዎ። ህዝቢ ተላዕለሉ ተደሊኻ

0: ነዞም ዝተገልጹ መንገድታት ተኸቲሎም ዝዳለዉ ደርፍታት ብዙሓት እዮም። ካብቶም ኣብ ግዜ ቓልሲ ዝቐረቡ ደርፍታት ብዝተፈለየ ንህፃናት ተባሂሉ ዝተዳለወ እሞ ንነዊሕ ዓመት ካብ ኣእምሮ ዘይሃስስ ኮይኑ ዝተሰርሐ ውሑድ ኣይኮነን። ኣገዳስነት መልእኽቲ ናይ ሓንቲ ግጥሚ እውን ብኸምዚ ዝስዕብ ይግለጽ።
1: ንኣብነት እቲ ንሕና ዋሪ ኣብ ዝነበርናሎ ግዜ ንኣብነት ከልዕል ዋሪ ሲ 19 ዓመታት እንድያ ሰሪሓ ሕጂ ብዕረፍትላ ብብውልቁ ከዓ ሰብ ይሰርሕ ሕጂ ኣብቲ ሽዑ ዝነበርናሉ ግዜ ግን እቲ ምንጪ መበገሲ ንኣብነት ክትሪኦም ከለኻ ፀሓፋዩ ፍሬም ፍቃድ እዩ መምሪ ፍሬም ፍቃድ እዩ እቲ ዜማ ዝደርሶ ንስ እዩ ትሕላይ ዝደርሶ ንስ እዩ እቲ ምንጪ ክትሪኦም ከለካ መብዛሕትኡ ግዜ ካብቲ ከባቢ እዩ እቲ ከባቢ ከ እንታይ እዩ ዘለዎ ብዙሓት ቆልዑ ቆልዑን መንእሰያት ዘለዎ እዩ ሕጂ ኣብ ዕላል ገለ ትርኢ ትሰምዕ ኣብ ግዜ ልምምድ ገለ ትዕዘብ ኩነታት ገለ ይመርሐካ እዩ ህዝቢ ዝህበካ ርእቶ ኣሎ ህዝቢ ዝህበካ ርእቶ ከዓ ገሊ ቁም ነገር ዘለዎ ርእቶ እዩ ገሊ ስምዒታዊ ርእቶ እዩ ሕጂ ስምዒታዊ ርእቶ ገለ ወላ ትስሕቀለኮ ትኽእል ኢኻ ሳን ውስጢ ዋዓል ገለ ሰብ ስቂኢሉ ድሕድ ሕብሎ እዩ ዘረባ ሓደሓደ ግዜ ሽዑኡ መበገሲ ሓሳብ ግን ይኮነካ ንዓኻ ወይ ከዓ ጌጋታት ትርኢ ኣብ ከባቢ እቲ ዝረእኻዮ ጌጋታት ገለ ትእትዎ ወይ ሓድሽ ነገር ይተኣታቶ ንዕ እውን ትግስግሰሉ ትደሊ ገለ እዚ መንቀሊ ሓሳብ ይኸውን ወይ ከዓ መንግስቲ ኣብ ሓደ ነገር ኣተኪሩ ክሰርሕ ይደሊ ኤች ኣይቪ ክጠፍእ ኣለዎ ወፍሪ ዋርሳይ ከዓ ኣሎ ኩልና

ስራሕ ሃገርና ልምዕ ገለ በብእዋኑ ንሰምዕ ነርና ኢና ከምኡ መፅኡ ገለ ትጎስጉሰሉ ትበሃል ገለ ሕጂ እንተስ ብሓበሬታ ድዩ እንተስ ብትዕዘቦ ድዩ ገለ ሓደ ስራሕ ይነቀል ወይ ከዓ ክትምዕድ ወይ ፍናን ናይ ሰብ ከተበርኽ ገለ ትደሊ ንኣብነት ሃገረይ ኩሉ ሰብ ዝፈልጣ መዝሙር ናይ ዋርያ ንሕና ዘሚርና እያስ ደቅና ዝኣ ኩሉ ከዓ ሕጂ ዝምርዋ የዓቢላ ገለ ኣለዉ ኣፈቐዱኡ ሰብ ሃገረይ ይብለካ ገለ ዋርን ሃገረይንስ ከምዚ ክስታይ ኮይና ከምዚ ዳርጋ ሓደ ኮይና እቲ ዝፈረየ ኣማኢት ዝኾነ ደርፍታት ሃገረይ ክዝክር ጀሚሩ ሰብ እንተ ኮይና ሃገረይ ተሰሪሓ ተይልካ ግፅ ኣብ መወዳሱ ሃገረይ ፈትወኪ እዩ መልእኽቲ ዋላ ሓንቲ ብላን ካ ሃገረይ ፈትወኪ እያ መልእኽቲ ዋላ ሓንቲ ካልእ መልእኽቲ የብሉ ሕጂ ሃገረይ ፈትወኪ እዩ ወንፈትዋ ነዚ ንክትሰርሖ ግን ንዓኣ ዝቀናበረ ሙዚቃስ ሙሴ ተስፋ ማርያም ወዲ ሱዳን እዩ ዝበሃል ወዲ ሱዳን እዩ ዝፍለጥ ንሱ እዩ ነታ ሙዚቃ ኣዋሂድዋ ትሕላይ ትዜማ ናይ መምርዒ ፍሬም ብዙሕ ግዜ ከዓ ሎ ጎስጓሳት ገለ ይግበር እዩ ስራሕ ትሰሪሕካ ገለገለ መወዳእቱ ዜርካ ዜርካ ዜርካ ትኩሉ ትብሎ ግን ንሃገርካ ስለ ትፈትዋ እዩ ካልእ ምስጢር ሃልይዎ ይኮነ በቲ መንደቕ ዝፈረሰ ገለ መንደቕ ፈሪሶ ገለ ክትብል ከለ ሃገርካ ስለ ትፈቱ እዩ እምበር እታ መንደቕ ኣይኮነ ተዛርበካ ዘላ ትፍቕሪ ሃገርካ እዩ ተዛርበካ ዘሎ ሕጂ ካብኡ ዝነቅዕ ኣብ መወዳእቱ ዝተፈላለዩ ኣብ መንእስያትን ቆልዑን ገለ ኣለና ኩሉና ኤርትራ ንፈትወኪና ንብል ገለ ካብኡ ይብገስ ሕጂ መበገሲ ሓሳብ ዝኮይኑ ኣብ ምስርሑ ይኣቱ ማለት እዩ ኣብ ምስርሑ ምስ ኣተወ እቲ ሕላይ ተዳሊሎ ዜማ ተዳሊሎ ኣብ ሙዚቃ ኣሬንጅመንት ይኣቱ ማለት እዩ ሙዚቃ ኣሬንጅድ ይኸውን እቲ ብዙሕ ግዜ ከም ጌጋ ዝሰምዖ እንታይ ኣሎ ኮምፖዝ ይኸውን ኮምፖዘር ገለ ይብሉካ እንደ ኮምፖዚሽን ኮምፖዘር ኣብ ክላሲካል ሙዚቃ ንጥቀመላ ቃል እያ ደራሲ ማለት እያ ትርጉማ ኮምፖዝ ገይረ ደሪሰ ኮምፖዘር ደራሲ ኣብ ናይ ሎሚ ኣብ ኮንቴምፖራሪ ንብሎ ሙዚቃ ከዓ ኣሎ እዚ ሎሚ ንሰምዖ ዘለና ብኣርኤንቢ ሂፕሆፕ ፓፕ ገለ ንብሎ ከዓኒ ሶንግ ራይተር ንብል ክልቲአን ደራሲ እየን ትርጉመን ኣብ መወዳእቱ እንታይ ዝደርስ ዜማ ዝደርስ እቲ ሕላየተኛ እዩ እቲ ግጥሚ ዘዳሉ ሰብ ሕላየተኛ እዩ ሕጂ ነዚአን ክልቲአን ዝተሰርሓ ወዲ ሱዳን ከዓ እታ ዋሃዲ ሙዚቃ ኮይኑ ሰሪሕዋ ማለት እዩ ናብ ስቱድዮ ከይዳ ኣብ ስቱድዮ ካ መን ኣሎ ድምፂ ንዓ ክመልኣ ዝኽእል ተባሂሉካ ሓደ 5-6 ዝኾኑ ሰባት ከዓ ናብ ስቱድዮ ከይድና ድምፂ ተመሊኡ መወዳእቱ ሃገረይ ኮይና ማለት እዩ ብርግፅ ቪድዮ ኣዝዩ ሓጋዝ እዩ ኣብ ሙዚቃ ቀደም ምስማዕ እዩ ነይሩ ሰብ ሓይሉ ሎሚ ከዓ ሰብ ምርኣይ ኮይኑ ኣሎ ሓይሉ ሕጂ ወላ ኣልቡም ክዝርጋሕ ትሰሚዐ ኢኻ ክሳብ ሕጂስ ኣልቡምስ ብዙሕም ዝርግሑ ኣብ ኤርትራ እኳ ጠፊ ኢሎ ንዲ ኣልቡምስ ኣብ ኣሜሪካ ኤሮጳ ኤሽያ ኣውስትራልያ ተወሪድካ ግን ብብዙሕ ካ ትሰምዕ ኣልቡምስ ቢልቦርድ ኢሎም የዳልዉ እዮም ህዝቢ ይመርፅ እዩ ገለ ይፋ ቅድም እንዳ ዜና ከምኡ ይግበር ነይሩ ኣብናይ ሬድዮ ዛራ ንኣብነት ተባሂሉ ገለ ይግበር ነይሩ ዝተፈላለዩ ሰባት ይምረፁ ይዕወቱ ገለ ብኣካል ዘርከብናሉ እዩ እዚ ሕጂ ከምኡ ተባሂሉ ተሰሪሑ ገለ ኣብ መወዳእቱ ሰብ ሰሚዑ ሰሚዑ ሰሚዑ ይፈርድ ዝነበረ ሎሚ ግን እንታይ ኮይኑ ቪድዮ ተሰሪሕካላ ደፋኢት ሓይሊ እያ ትኸውን እታ ቪድዮ ብብዙሕ ከም ትዕወት እያ ትገብረካ ነታ ሰሪሕካዮ ዘለካ ሕጂ ኣፍኮርስ ሃገረይካ እታ ቪድዮ ኣላ ብናሽትና ከለና ገለ ዝተቐርፀ ዝተፈላለየ ሜሞሪስ ገለ ኣለዋ ዝተቐርፃ ገለ ንሰን ተዋሂደን ተዋሂደን ተዋሂደን ከዓኒ ቪድዮ ኮይና ማለት እዩ ሕጂ እቲ ኣገባቢ ኣሰራርሑ ሓደ ኣገባቢ እዩ ዝኸ እቲ መንቀልስ ሃገር እያታ መንቀሊት ሃገረይ ፈትወኪ እዩ ገለ እቲ ንፁህቲ ኣብ ዘሎ ቃላት ገለ ሃገረይ ፈትወኪ ተወዲዩ ቆልዓ ክብሎ ክእል መንሰይ ክብሎ ክእል ሽማግለ ክብሎ ክእል ገለ ኣብ መወዳእቱ እቲ ከዋህዳ ዝኽእል ሰብ እንኳዕ ወዲ ሱዳን ሙሴ እንኳዕ ኮነ ትብል ምክንያቱ እታብኣ ዘላ ኣገባብ ኣሬንጅመንት እታ ኣገባብ ኣሰራርሓ ሙዚቃ ወይ ምውሃድ ናብ ካልእ ሰብ ከይዳ ነራ እንተ ትኸውን እዛ ሎሚ ንፈልጠ ሃገር ያ ምኾነት ነራ ሕጂ ናብ መን ትኸይድ እውን ትፈልጥ ኣለካ መወዳእቱ ብዙሓት ኣዋሃቲ ሙዚቃ እዮም ዘለዎ ኣብ ኤርትራ ነይሮም ኣለዉ እቲ ኣገባብ ጥራይ ዝፈላለ ሕጂ መራፂ ትኸውን እምበር ሃገረይ ከምዚ ሎሚ ዘላቶ ሃገር ያ ምኾነት ነራ ካልእ ሰብ ተዘዋህዳ ነይሩ ወይ ካልእ ሰብ ተዝደርሳ ነይሩ እውን ሕጂ ኮይኑላ እዩ ባሓት እዮም ኮይኑላ

ከምዚ ክክለ ዝፀንሐ ኣገዳስነት ግጥምን ሙዚቃን ኣዋሃድ ናይ ሓንቲ ስራሕ ኣብ ኣበርክቶ ኣለዎ። ብቕዓት ናይዞም ሰብ ሞያ እውን ኣብ መልእኽቲ ናይ ሓንቲ ደርፊ ብንፁር ምትሕላፉ ዘለዎ ኣስተዋፅኦ ቀሊል ኣይኮነን። እንተኾነ ግን ኣብዚ እዋን ንኽዚ ኩሉ መስርሕ ዝትክእ ተባሂሉ ዝዳሎ ዘሎ ናይ ሰብ ዝሰርሖ ብልሒ ደርፍታት እውን ከየልዓልና ክንሓልፍ ኣይመረፅናን። ስለዚ ኣብ ዝመፅእ ሰሙን ብሰብ ዝሰርሖ ብልሒ ዝዳሎ ዘሎ ደርፍታት ዘለዎ ፅልዋን ካልእን ዝዳሰሰ መደብ ክቐርብ እዩ። ንሕጂ ግን ኣብዚ መደብና ክንዛዝም

ኣብ መደብ ናትራን ዝቐርቡ ትሕስን መደባት ገሊኦም ኣዘነይቲ ገሊኦም ድማ መሃርቲ እዮም። ገለ ካብቶም ንዓኹም ንምዝናይ ነቐርቦም ትሕሶና ድማ ፋኒ ክሊፕያ ካብትን ካብ ማሕበራዊ ሚድያ ተወኪሱ እዞም ዝስዕቡ ከስሕቆ ይኽእል እዮም ኢሉ ቀሪቡልና ኣሎ። ሄነፍ ፀሓየ እዩ ብሓባር ንከታተለን ኣብ ኣካስክረኩም

ንኡስ መደብና ፍኖተ ህይወት ቀፂላ ተቐሪባላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ፍኖተ ህይወትና ካብ ወላዲኣ ሞያ ችክሊስታ ዝወረሰት ጓል ኣንስተይቲ ተሞክሮ ስራሓ ብሓባር ክንካፈልና ክሳብ ሎሚ ን18 ዓመታት እያ ኣብዚ ሞያ ዝፀኒሓ ዘላ። ክእለታን ሞያኣን ከመይ መስል ብሓባር ንከታተል፣ ካብኣ ክንቀስሞ ንኽእል ተሞክሮ ከንታይ ይኸውን ብሓባር ንከታተሎ፣ ምልከታ ብኸመይ ከ ኣብዚ ሞያ ክትኣቱ ክኢላ ንከታተላ። ናብ ሲራ ኮሎ ደቀ ስክረብኩም ስነ ንክትታ

0: ሞያ ብትምህርቲ ወይ ብተመክሮ እነጥርዮ ምሳና ዝዓብን ዝነብርን ብግብሪ እንሰርሓሉ ክእለት እዩ። እዚ ክእለት እዚ ምንጫታዊ ኮይኑ ከገልግለና ይኽእል። ብሕብረተሰብ ክብሪ ክውህበናን ከለዎ ንዓና ድማ ዕግበትን ኣእምራዊ ቕሳነትን ይምጥወልና። ወፊርና ኣብ እናኣትወሉ እዋን ፍናና ጥርዚ ይበጽሕ። እቲ ምንታይ ኣፍርየ ዝብል ሕልና ኣብ ውሽጢና ይድወል ስለ ዝኾነ ብፍላይ ንሞያና ብፍቕርን ተገዳስነትን ምስ እንሕዞ ኩሉ ግዜ ኣብኡን ምስኡን ጥራይ ክንህሉ ደስ ዝብለና ክገብረና ይኽእል እዩ። ክቡራት ተኸታተልቲ መደባትና፣ ንሕጂ እምበኣር ኣብ ሞያ ችክሊሳት ዋፊራ ደቃ ኣብ ምዕባይ እትርከብ ጻዕራን ጓል ኣንስተይቲ ኢና ከነላለየኩም። ነቢያት ኣብ ተገርግሽ ትበሃል ኣብ ኣስመራ ኣኽርያ ተወሊዳ ዓብያ። ዕድሚኣ ንትምህርቲ ምስ ኣኸለ መባእታን ማእከላይን ኣብ ቤት ትምህርቲ ማይ ተስፋ ናይ ካልኣይ ደረጃ ትምህርታ ኸኣ ኣብ ቤት ትምህርቲ ሓርነት ተኸታቲላ። ኣቦ ነቢያት ሃብተ ገርግሽ ገብሪ ህይወት ፍሉጥ ችክሊስታ ስለ ዝነበረ ነቢያት ገና ንእሽቶን ከላያ ምሳ ወዳት ኣሕዋታ ብምዃን ናብቲ እንዳ ችክሊስታ እናኸደት ክተናኽፍ ጀሚራ። ኣብ ሓፂር እዋን ከኣ ንኹሉ እቲ ሞያ ዝጠልቦ ነገራት ከተማልእኽ ኢላ።
1: ጓል 15 ዓመት ከልኸ ተምሃሪት 6-7 ክልኹ ኣብቲ ሞያ ኣትያ ብችክሊስታ ማለት እዩ ብድሌት የ ክትፃወት ኢልካ ትኸይድ ኣብኡ ትሪኦም እንታይ ሰርሑ እንታይ ርእዩ ከምዚ ብፀወታ የለ ሚድያነ ከምዚ ተማሂረ የደ ኮንኩስ ኣብኡ እንዳኸድና እንዳርኣና ንዕኦም ነቶም ዓበይት ኣሕዋተይ ክፃወት ኢለ ብሽክለታ ከብል ኢለ ኸይድ ይርኦም ካብኡቲ ሞያስ ከምዚ ከይተረድአኒ ሒዘ እቲ ሞያ ማሓፈሽ ደሓን እዮም ብዙሕ ኣይኮነን ከምዚ እቲያ ክተቐብሎም እቲያ ክትልዕል ምስኦም እግሪ እግሮም ስለ ትኸይድ ድሓን እዮም ብዙሕ ሶም ከዓ ፀቕጢ ይገብርለይን እዮም ንኽእለውዮም ብዙሕ ኣይ ገደድን ብኡት ሞያ ሒዘዮ።
0: ነቢያት ካብ 2000 ክሳብ 2008 ኣብዚ ሞያ ድሕሪ ምስርሓ ተመሪዓ ናብ ሓዳር ኣትያ። ብምኽንያት ምዕባይ ቆልዑ ድማ ን6 ዓመት ካብዚ ሞያ ርሒቓ ፀኒሓ።
1: ድሓን እ ከበደኒ ዳዓባኻሉ ሞያ ስጋብ ዝኾነ ድሓን ኣይከብድኒ ድሓር ክሰሪሐ ተልካ ተርእስኻ እንዲ ንኹሉ ነገር ደኽቡዶ ንደፍክሶ ኣይከበደንን

0: ክትስዕ ትኽእል ኢኻ ገለገለ ነገራት ምስ ኣተኻ ኢኻ ኣብ መስመር ተኣቲኻ።
1: ዝኾነ ሞያ ናቱ ክብደት ክህልዎ ግድን እዩ። ክብደቲ ግን ኣብ ኩነታ ኣእምሮኻ እዩ ዝምርኮስ። ብፍላይ ግን ሰለስተ ሓላፍነታት ተሰኪምካ እሞ ድማ ኣብ ሰለስትኡ ኣድሚዕኻ ክትወፅእ ምኻል ብልጫ እዩ። ነቢያት እውን ማዕረ ማዕረ ናይ ስራሕ ገዛን ቆልዑ ዕባይን ሓላፍነት እያ ኣብ ሞያ ችክሊስታ ትነጥፍ ዝነበረት።
0: ከም ሰብ ቁርቢ ከብደካ እንዲ ግን ድሕር ተወፊኻሉ ኣብ ስራሕ ውዒደ ለይቲ ሓዊሰ ናብራ ገዛ ቆልዑት ኣለዋ ምእላይ እቲ ናብራ ገዛስ ለይቲ ወይ ንድውስኽሉ ነገ ሰዓታት ኣሎ ከምኡ እንዳካየድኩ በዲሀዮ ማለት እዩ።
1: ነቢያት ብዘይካተን ብምዕባይ ቆልዑ ዘቋረፅተን 6 ዓመታት ክሳብ ሎሚ ካብዚ ሞያ ኣይበኽረትን ዘላ። ክሳብ ሕጂ ድማ ንኸባቢ 18 ዓመት ኣብዚ ሞያ ተጓዒዛም ገና ድማ ኣብ መቕፃሉ ትርከብ። እዚ ግን ብዘይብድሆታት ኣይኮነን
0: ድሓን እዩ ኣባይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ክእል ብ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደሎሚ ኮይኑ ይስምዓኒኒ ኣነ ስቲል ስጋ ሕጅስ ስኡ እቲ ሞያ ካልእ ክሰርሕ ውን ኣይቆቦዳኒ ከማ ርእሰይ ቀሊል እዩ ከቢድ እዩ ከምምክባድ ኣብ ጓል ኣንስተይቲ ኣነ ግን ብኡ ዓብየ ተሪረየ በቃ በተ ሞያስ ኣጠንኪርኒ ማለት እዩ ተቆልዮት ትገልካ እንጌራ ስጋብ ዝኾነ ግዴታ እዩ።
2: ኣብዚ ዓብና ኣብዚ ተወሊድና ቅም ነቢያት ወላ ኣቢሃብተ ገርግሽ ደቆም ገለ መለ ኩሉ ኣብዚ ኢና ካብ ብንሽተና ታታ ከም ንብል ማለት እዩ ከም ንፈልጦ። እዚ ገዛ ድማ ብጣዕሚ ነጋይሽ ኮኑ ንኩሉ ተቐባል ጋሻ ኢኻ ክትብሎ ትኽእል። ነቢያት ክገልፃ ተኮይነ ብኣይ ወገን ብጣዕሚ ንፍዕቲ ኣባህላይ ተለኻ ምስ ዓብዪ ዓብዪ ምስ ንእሽተይ ንእሽተይ እያ ኣብ ኢዳ ድማ ብጣዕሚ ንፍዕቲ ንደኾነ ከቢድኒ እዚ ከምዚ እዩ እቲ ከምዚ ከይበለ ድማ በቲ ዓቕማ ድማ ትሰርሕ ንፍዕቲ እያ ነቢያት ምስ ነቢያት ዳርጋ ዕብና ኢና ክንብል ንኽእል ኢና ንምንታይ መስልካ ኣብ ሓደ ኢና ዓብና ካብ ብንእሽተያ ኣነ ብዝፈልጣ እየ ፍጥር ከይበለ ድማ ኣብዚ ስራሕ እዚኣ ተዋፊራ ሕጂ ከም ኢብራሂም ሲ ንፍዕቲ እያ ክብል ንኽእል ኣነ እዚ መንፍዓት እዩ ከምዚ ዝበሃል ራዛራዛ ናይ ኣቦካ ሓዛ ስለ ዝበሃል ሳ ድማ ግድነት እያ ናይ ኣዲኣ ድማ ክትሕዝ ተግደድ ማለት እዩ። እሱ ድማ ኣብ መንጎ ትምህርታ ካብ ትምህርቲ ድማ ናብ ስራሓ ከምኡ ኢና ድማ ኩላና ሓሊፍና ንድና እቲ ድበለፀ ድማ ብናታ ንድዩ ንፍዕቲ እሳ ድማ ሞያ ናይ ኣዲኣ መሓዛ ፅቡቅ ኣብነት እዚ ንኩሉ ኣብነት እዩ ነቲ ድርኢ ነቲ ድሰምዕ ፅቡቅ እዩ። እሳ ድማ ከምዚ ትሪያ ዘለካ ጓልንስተይቲ እየ ከምዚ እየ ከይበለት ኣብዚ ከምዚ ምስታፋ ናይ ብሓቂ ክሩዕ ተኽርዓኒ ያ ከመናዓይ ከም ሰብ ማለት እታ ሽሙ እንድ ኣብዚ ክትሪኦ ከለካ ብኣይ ወገን ከከም ሞያካ እዩ እዚ ስለዚ ፀናሓ ሒዛቶላ ኣነ ሕጂ ብሞያይ ኣብ ካልእ ሞያይ ስለ ዝኾነ በቲ ሞያይ ድማ ይኸይድ ኣለኹ እተን ካልኦት ድማ ከምኡ ከምዚ ከምዚ ከይበላ ድማ ኣብ ዶኾነ እንዳች ክልስታ ድማ ክሰርሓ ነተባብዐን ክሰርሓ ድማ ንትምነየን ንምንታይ መስልካ ኣብ ዝደለናዮ ግዜ ወድን ጓልን ሰብኣይ ሰበይቲ ዝበሃለሉ ግዜ ይኮነን። ኣነ ናይ ነቢያት ካብዚ ዘላቶ ንክትመዕብል ኣብ ካልእ ክትበፅሕ ተስፋ ገብር ኣነ ፅቡቅ ድማ ናታ ክርኢ ይትምነይ ማለት እዩ።
1: ኣብ ስራሕካ ብዘይካ ናይ ገዛ ርእስኻ ሞራልን ውሽጣዊ ሓይልን ናይ ሰባት ግብሪ መልሲ እውን ሓደ ስጉሚ ንቕድሚ ስለ ዝመርሕ ኣገዳሲ እዩ። ኣብ ስራሕካ ዘለካ እወታዊ ኣመለኻኽታ ብምዕባይ ንስራሕካ እወትሩ ብሓድሽ ሞራልን ዘይነፅፍ ተስፋን ክትመላለሶ ይሕግዝ። ሞራልን ውሽጣዊ ሓይልን ዘለዋ ነፍሲ እውን ዓወታ ናይ ግድን ስለ ዝኾነ እወታውያን ግብረ መልሲ ኣሃነዝትን ኣባራትዕትን እዮም።
0: ብዙሕ ይደሎ ካብ ድበዝሕ ፅቡቅ ርኢ ተተቕበል ኢኻ ገለገለ ካ ኣለው ጓል ኣንስተይቲ ካብ ገዛ ክትሓልፍ የብላን መናውፂዋ ድብል ውን ኣለው እ ገለብሉካ እዮም የለ እንዲ ካልእ ሰብ ዳዕሪ ብሉካ ኣነ ክዓረልኩም ምሽ ብሎም ነኖ ፀውዕልና ካልእ ብልካ

0: ግሽ ምስ ሓደ ግንታት ዝኾነ ነገር ኣይጨቃጭቁን እዮም እዚኣ ብሃብ ተገሪሽ የብለይ እንተዳልካዮም ኪድ ዳሕራይ ትምፃ ፅባሕ ትምፃ እናበሉ እዮም ዘፋንውና ማለት እዩ ብሃብ ተገርግሽ ሕጂ ድማ እዘን ደቆም ከዓ ናተን ሕድሪ ወሪሰን ምኻደን ድማ ኣዝየ ድመስግነን ንዘን ደቂ ኣንስትዮና ድማ ከምዚአ እንዳመሰላ ደቂ ኣንስትዮ ከዓ ክፈርያልና በዚ ሞያ እዚ ጥበብ ኣዝየ በቃ ከመስግን እየ ዝፈቱ ማለት እዩ ብጣዕሚ እዚኣተን መፃኢ ረአ ዘለዎን ሰባት እየን ማለት እዩ እዚኣተን
1: ነቢያት ኣደ ሰለስተ ውላድያ ንሳተን ድማ ናብ 11 ክፍሊ ዝሓለፈት ዮሳን ሰመረ ጀነራል ዝገበረት ሄርሜላ ሰመረ ናብ 6ይ ክፍሊ ዝሓለፈት ኤልያና ሰመረ ይበሃላ ብልጫ ነቢያት ሞያኣ ንዓኣ ጥራይ ሒዛቶ ስክ ትብል ዘይምምራፃ እዩ ነቲ ካብ ወላድኣ ዝወረሰቶ ሞያ ናብ ማእከለይቲ ውላዳ ኣስጊራቶ ትርከብ
2: ሄርሜላ ሰመረ ትበሃል ጓል 15 ዓመተ ሳውን ብድሌታያ ከምዚ ክኸይድ ምስ ኣባሓ ጓ ሰርሕ ምስ ባባ ክኸይድ ስራሕ እናበለት ድሌታ ኣቢላቶ ንፍዕቲ ሽክሊስታ ኮይና ኣላ ሽዱሽተ ዓመት 7 ዓመት ከምኡ ኣብ ካብ ኮረና ቅድሚት ማለት እዩ ናብዚ
3: መጀመርታ ሽሚ ሄርሜላ ሰመረ ይበሃል እዋ ጓል 15 ዓመቴ በዚ ስራሕ ብጣዕሚ ድፈቶ መጀመሪ ስራሕ ድማ ከምዚ ተለኣኸ ከለናብኡ ከይድ ከለኹ በቃ ኣብኡስ ከምዚ ጠንቀፍቀፍ ዳብልካ ምሽቲ ለምደ ኢኻ ብኸምኡ ሒዝየ ስራሕ ሽዑ ተለኣኸ ገለ ቆቁርብ ኣቑሑት ነቀባብሎም ንክስትረሎም ገለ ነርና ሽዑኡ ቆቁርብ ክንሰርሕ ጀሚርና ከምዚ ብኮ ክንርኢ ክንፍትሽ ገለ ጀሚርና ካብ ሽዑ ቀስ ብቀስ ከምኡ እንዳበለ እንዳማዕበለ መፅኢት ስራሕ ድማ ዋ 7 ዓመት ማራ ክፍቱ ማራ ይድፈትዎ ነይረ ናብኡ ተለኣኸ ገለ በቃ ኡ ክሰርሑ ገለ ክትሪኦም ከለኻስ ማራ ዩ ደስ ዝብለካ ብከምኡ ድማ ማራ ዩ ደስ ዝብለና ኣነ ብፍላይ ድማ ጓል ክሰርሕ ማራ ኣይትፈቱ ኣነ ዶ እዋ ይኽእል የኩሉ ሓንቲ ዘይክእላ ቸንትራ ድጥራ ብርትዓት ለንቁሩ ቆቁሩብ ዳዎ ክኽእል ንዲ ቀስዋስ ቆቁሩብ ክኽእለ ዋ ኣንዳ ጓል ኣንስተይቲ ክሰርሕ ከላ ማራ እዩ ደስ ዝብለኒ ብፍላይ ከምዚ ኣወዳት ትሰርሖ ስራሕ ክሰርሕ ከላ ማራ እዩ ድፈቶ በቃ ካበደይ ምስ ረኣኽዎሲ ማራ እዩ ደስ ኢልኒ ሕጂ ብከምኡስ ጓል ኣንስተይቲ ክሰርሕ ኣወ ይኽእሉ የን እኮ ከምዚ ዘይክእል ኦ ድማ ከምዚ ዳብልካ እዳረእካ ዮ ተኸይድካ ማራ የቀሊል ትስራሕ ቀሊል ስለ ዝኾነ ድማ ክትክእሎስ ኖርማል ጥራይ ኣብ ርእስካ ትእምኖ ኣለካ ወይ ሰርሓ የ ቀደምቲ ከብደ ነራ ሒዛት ኒአ ተወድቕ ነራ እወ ሕጂ ግን በቃ ቆቁሩብሲ ሓፍ ኣቢላ ክግልብጣ ገለ ጀሚረ ክኢልያ ሽዑ እዋ ሓፍ ከተብላስ ማር ብርትዕት ነራ ሕጂ ግን ቀላለያ በቃ ከምዛ ፎካስ ሳንጣ ሒዝካ ደላ
4: ካብ 10 ዓመት ውን ሰሪሐ ኣለኹ ምስ ነብያት ሃፍተይ ከምኡ ምስ ጓላኻ ሕጂ እውን ፅቡቅ ንሰርሕ ኣለና ነብያት ሃፍተይ ከምቲ ትብልዎ ብጣዕሚ ንፍዕት እያ ኣብ ስራሓ ይኹን ኣብ ድኾነ ይኹን ዛ ተገዳስነታ ምስ ሰብ እውን ፅቡቅ ቅርበት ኣለዋ ዝኾነ ይኹን ዓሌት ክትከስር ኣይትኽእልን እያ ካልኣይ ነገር ከዓ ኩሉ ነገራ ናካብኣ ወሲድ እየ ወላ ተተሓሕዝኣ ወላ ኣሰራርሓ ገለመለ ኩሉ ካብኣ ክስታይ ገይረ ዘለኹ እንጀንጀር ወሲድ እየ ዘለኹ ከምኡውን ጓላ እውን ከዓ ናተ ኣስራ ተኸትላ ከምዚ ኢላ ትበፅሕ ኮላ ኣይ ደስ ብለኒ ናቱ እዚ ደረጃ ዝበፂሓስ ንዳሓድና ዓብት ክትከይድ ኮላስ ናታ ክስታይ ክትገብር ናታ ኣፍሉጦ ሒዛ ናታ ስራሓ ሒዛ ክትሰርሒ ማርኣየ ደስ ዝብለኒ ከምኡውን ናሃሉናበልኩም ስጋ ሕጂ ከዓ ኣነ 10 ዓመት ሰሪሐ ኣለኹ ኣብዚ ትካል እዚ ሄርሜላ ከዓ ቅድሚ ኮረና እያ ጀሚራ ነራ ስራሕ ኣብዚ ትላኣ ገለ መለጠል ቀፍቀፍ ናበለት እያ ጀሚራ ካብኡ ግን ፅቡቅ ኣሰርናይ ኣዲኣ ተኸቲላ ኣብዚ ምብፃሕ ደስ ዝብለኒ ስጋብ ሕጂ እውን ሃልናልካ ፅቡቅ ንሰርሕ ኣለና ካልእ እኳ ዝውሰኸ ነገር እኳ የብለይኒ ከም ዘለዎ ግን ክቕፅላ ደስ ዝብለኒ ከምዚ ኢለ ነፊዐን ክኸዳ ክእሎ ኣደን ጓልን ብሓንሳብ ክሰርሓ ኣብ ጓል ስተይቲ እሞ ከዓ ቁርብ ክብድ ዝበለ እዩ እሞ ከዓ ከም ጓል ስተይቲ መጠንሲ ኣብዚ ደረጃ ዝበፂሐን ከምዚ ኢለን ሰሪሐን ኣብ ዝለዓለ በፂሐን ንህዝበን ንሃገርን ክሳይ ክገብራ ክእሎ ከገልግላ ከለዋሲ ብጣዕሚ ንዓይ ደስ ዝብለኒ ከምኡ ክቕፅላ ኣለዎን ጥራየ ዝብል ክእል ኣነ ኣደን ጓልን ብሓንሳብ ምስራሕ ምህላውን በቃ ኩርዓት በቃ ስማዓን ንዓይ ሃበን ከምዚ ስምዒት ምሻለካ ከምዚ ፍሉይ ንዓይ ስማዓኒ ፍቕሪ በቃ ኮይኑ በቃ ከምዘይፈላለያስ ኣደን ጓልን ከማ ናይ መስላን እየን ከም ክሳይ ኮይነን ክሰርሓ ክእሎ ከም ኣሕዋት ከም ማሓዙት እየን ዝመሳሰለ ከም ማሓዙት ተዘይኮይነ ንበር ከም ኣደን ጓልን ኮይነን

0: ዳርኤን ኣይፈልጥኒ በቃ ሓፍተይ ሓፍተይ እናተባሃለ የን ሰርሓ ብስርሐን ከምኡ እናሃለዋ ካ ስጋብ ሕጂ እውን ፅቡቕ ስራሕ ይሰርሓ ኣለዋ ፅቡቕ ኣገልግሎት ካ ይህባና ኣለዋ ኣይተጠቕሰን እኳ ዝብሎ የለን ብዓብኡ ርኢኹም ኣለኹም ብዓብ ትስራሕ ክለማ ኢለን ከም ዝሰርሖ ዘለዋ ትበቕዓተን ትክስታይን ሞራልን ተስፈአን ኩሉስ በዕልኹም ርኢኹም ኣለኹም ብዛዕበየ ይቆፅሎ ጥራይካ ክብል ዝኽእል ኣነ ካብዚ ንላዕሊ እዚ ካልኦት ናተን ኣሰር ስዒበን ክኸዳ ደስ ዝብለኒ
1: ነቢያት ብመደብ ኣይኮነትን ነዚ ሞያ ጥርያቶ ናብ ስራሕ ወላዲኣ ክትመላለስ እያ ብዋዛዋዛ ዝመለኸቶ ነቲ ፈለማ ነብሳ ኽኢላም ብሽክለታ ዝዕረየትሉ ኣጋጣሚ ከዓ ብከምዚ ትዝክሮ
2: ከምዚ ክፃወት ስለ ንሕግዞም ንዓሪ ነብል ግሲ ከምዚ ምሽ ሓደ ኢለ ጀመርኩሉ መዓልቲ ግን ወላ ኣቦናዊን ይ ከምዚ ንድማ ኣይመስሎ እዩ ነይሩ ምስ ረአየን ናብቲ ሞያ ምስ ረአየና እዩ ዳሕላይ ዓጊቡ ክንሰርሕ ከለናስ ሓደ ካብቲ ድጀመር ኩሉ ዕዳታት ሒዘስኒ ኣብ መጀመርታ ስለተጀመረስ ኣይተረድአንን ከም ዝተረዲእካ ይኮንካ ንተኣት
1: ስራሕ ዝፈቱ ሰብ ዋላ እውን ንስርሑ ዋጋ ድኻማ ይኽፈሎ ንስርሑ ብዘይ ቅድመ ኩነት እዩ ዝፈትዎ ፍቕሪ ሞይኡ ድማ ኣብ ተግባር ስርሑ ብግብሪ ይንፀባረቕ ሞይኡ ዝጠልቦ ዘበለ ኩሉ ብዓቕሚ የማልእ ስርሑ ፀብለል ከብል እውን ለይትን መዓልትን ይሰርሕ ሓሳቡ ሕልሙ ድሌቱ ስርሑ ንምዕባይ ይኸውን ዕብት ብዝያዳ ስራሕን ፃዕርን ከም ዝመፅእ ይኣምን ኣብኡ ኣተኪሩ እውን ይዓየ ክብደቱ ብዘየገድስ ንስርሑ ድማ ኩሉ ግዜ ውፍዩ
2: ፈትወ በ እተዘይ ፈትዎ ከዓ ከምኡ ግዜ ጥፍአ ተገዲሶ ከ ምሰርሕ ኮን እቲ ሞያ ስለ ትፈትወ ከ ሓደ ነገር ክንዶ ዓመታት ን ትሰርሐ ዶ ትኽእል በር ደት ፍቅሮ ሞያ ትኮይኑ እንታይ ካብ ሓደ ዓመት ክልተ ዓመት ሰሪሕካ ካልእ ሞያ ትቕየር ኢኻ እዚ ግን ስለ ዝፈትዎት ሞያ ስጋብ ዝሕጂ ሰዓት ውን ፀኒሐሉ
1: ኣብ መወዳእታ ነቢያት ካብ ተመኩራ ተበጊሳ ኣገዳሲ ምክሪ ብምሃብያ ዕላላ ዛዚማ
2: ጓል ክሰርሕ ኢላ ክትወፅእ ከላ ደግፍዋ ጥራዮም ደሎ ከነኣእስዋ ከምዘይብሎ ይዕበይናስ ሞያ ሞያ እዩ እ ኣብ ሓደ ስራሕ ተፀኒሓትካስ ከምቲመዓሉ ጥራይ ኣሚንካ ኣትዋ ኣለካ የድብላኒ ክሰርሒ የ ትኽእልኒካ ደይኮነስ ከምትሰርሖ ኣሚንካ ክትህብ ኣለካ ትክሰርሓልካ ደሊ ነገር የድብላኒ ጓል ኣንስተይቲ ክሰርሑ ፀገም ዘለዎ ስራሕ ኣይኮነን ተተበጊስካሉ ማለት እዩ እቲ ሞያስ ከም ሞያ ፅቡቅ ሞያ እዩ ብፀግም ውን ኣይኮነን ከቢድ ኣይኮነን ከቢድ ክኸውን ይኽእል እንተ ኣቲኻዮ ጥዑም እዩ ከቢድ ኣይኮነን

0: ብዛዕባ ሓዊካ ገዲፍካ ብዛዕባ ናይ ዓይኖም ምቕያር ሕሰብ
1: ሰር ምጉጋን ዓድና የኣይ ሜላት ሓሲብለይሲ ነዚ መድፈናኢሎም ከዳልው

0: ሲ ኩድም ከተብለን በሐደ አፊቱ
1: على الغرازم عاصمنا هوين اولاد احنا مسينا
0: ساي بلش ناس بركه مسينا هنا بركه مسينا
2: طبعا عينهم لازم
1: تتحن هيدا ماشين دي عاوزين نعللهم بقى
0: حقي حقي تخاقوا علي مسان احشك بس خد عايش ودي انت تخايه مسان احشك زعقوا علي ابزح شك
3: وضغشي زنقالعو كيتوصى دلكاي
1: و كده عاسي ينشرون مسان
3: ግሩ ዳሃይ ዛጓሌ ካብርኩ ድቃስክ ኢላህኒ ያጸኒ ኸይደ ኸዕርፍኩ
0: እሞ ኺዳ ተጎምባዋቱ ሸቂ
3: ወዳ
0: ኡምቡክ ኺዳን እሽዶ ፋ
3: ድቃስ ዳ ወደይ ደባሬ ቀቲል ይገርዳኒ ድቃስ እንተኾነስ ከነዕል ይነዳለይ ነይ
0: ለሐፍየ ንዕርፋ
2: ዕልሉ ዕልሉ
0: ኦ ንዕና ዳ ዕርፋ ኺዳ ተጎምባዋኡ
3: ኺዳ
0: ጎባኩ
3: ወይ ለኽመጸክኒ
0: ዋ ኣይደና ስንስዕበክን እንዲና
3: ኣንጓለ
0: ኣውዲና ኸይሓደ
3: እንታይ ዳ ዓመተ ድቃስ የልወንዲ
0: ዋይ ከነዕከወሉ ኢና ከን ድቅስ ባ
1: ይዕርፋ ግዳ
0: አይ
1: ወዝ ደግል ፈስኩካ
4: ኣደይ ቅድስቲ ዓቕልነ ዘይብለንሲ ኣወ ይርከብ
0: ኣተን ተስኣፋ
5: ትመከሪ
0: ወጊሒሳ እንደ ተስኣ
6: ኣብ ግመሲላሲ ኣብ ዝተረይዕክን
7: መፃና መፃና
6: ኣንትን ክፈት ኣባ ሒዝክየን ምፅአ ተባሂለ
7: መፃና ንዓናይ እሞ ቁርሲ ቀራሪብ ክንፅንሓና ሳንደ
6: ደሓኒ ኹንከ
7: ደሓኒ ኢና ደሓኒና ተኸእየ መፃና ንዓናይ ሕለፋ ሞ ክነርክበክን ኢና
6: በላ ናይ ደሓኒ ግበሮ በላ ኸይቲ ዝንጋዓኽን ባዕላ ደይ ቅድስቲ ከዓ ከይባእሳኒ ንፅበየክን ኢና ዘለና
7: ተስእሞኒ ንዕና ክንከይድ እንዲና ብዛዕባ ዓይኖም ምጥፍአ ብጭቁልኩም ቤት ዘሩ ከይመልኩም ቃል
0: ከይመልኩምኩምዘሩኣተስምዓለኸዲስኻይኸተስኻ
8: ኣዲ ኣይትስማዕ ዋይ ሓጢኣት ትንጓያ ሽሎም ድዮም ክመፁ
9: መገዲ እንተሰልጥዎም ቅድሚ ቀትሪ እንተዘሰሊጥዎም ከዓ ኣብ ፀሓ ዕራ ኣቢሎም ስመምፅኦም እዩ
8: እቶም ሰናዱ ኣኸሰ

0: ቢያንቶ ኦይ አንተ ሀይ ባዘር ማምዚ ከይት ወጻይ ሊን ምስ መጽሐፉ ንይራ ሀይስ ክብልናና አበይ ዲን ዘሎ ሐና ሙስዓብን ናና
1: ዋይ እዚ ኩሉ ከነና ዲዮም ጥልሕና ዳ እና እንደው ደቕሽ ንቤት ክንኣቱ
2: ዋይ ተላይ ብላና ዓይን ንርክቦ
3: ገለ ዳሕ ሳንዳ ይትረኽበን
4: ዳሕ የለ
3: ዋያ ነሳንዳ
4: መመፂ ነይሩ ድ
3: ደኸዓ መፅ ነይረ ተሰኣረፊ ድማ ዓነይ ነቑረስ ክብላ መፅ
4: እሞ ሰሚዓ ድ
3: ካሉ ማዕፀኮ ዘይረሓለ ኣይ ኣብኣ ከልዎ ከምዝምለሳ ክዲና ጌርናይ
4: በላሕይ ተታሓዝና ንኽድሞ ነግረ
3: እወያ ደሳ ንደይ እቦ ትርጉም ሰብ ወደዳ ጨው ይዋንኸው
5: ትክር ወደ ኣንትን እዞም ቆልዑ ዳ ክሳብሒ ናይ ድሓንልን ከም ዝቐሲኢና
6: ደቂ ሰና ኣለዎ ኪድነ
5: ዶ እሞ ንሕና እንዶ ንቑረስ
6: ክንደይ እኳ በሊዕና ጥዑም
5: ጥዑም በሊዕና ሰቲና
6: ንወዲ ዘጎ ከዓ መርዓቱ ሒዙ ብሰላም ናብዛ ዓዱ ዝኣቱ ግበሮ መደቀሲኡን መቕሰኒኡን ሓዳ
5: ጥልሕያት ከዓ ጓለ ጥልሕያ እዛ ጓለ
6: ኣንቲ ናቤት ኣልክበፃኹ
5: መፃኹ ኣብዚ ይቐልበልክምን
1: እዛ ቆልሓ ገለ ድሓ ተረፈ
4: መለሰብሉ
1: ወይ ኣነጓለ ወይ ኣነጓለ
4: ኣዲ ኣይሰምዐትን ዘለሓቀ
1: ማን ሞኖ ገይርዎን ኣይሰምዓን ፅልበሉ ፅልዑ ኣነ ቅድም እትዎ ገብል ዘግልኩም ድሕረ
4: ይኮፈራስ
5: ገረፍታ እዩ እየ ልዕለ በላታት ማለቕመት ጓሃባ ሕራይ
6: ናይ ፀብሒ ስደለ ምኾነ
5: እወይ እግሪ ክንተለቕሊቕ ኩኖ ምፃ ደርገፍ ገክብላ እዛ ፀብሒ ሳብዛ እግረን ክዑ ይ ማይ ኣክሲስ ክናሉ ምፃ
1: ሕራይ
5: ከዓ ከዳ
6: ወይ ኣንትን ዞን ቆልዑ ዶም ገን ስኪ ኪድ ድሃይን ግበር ኢለ ሰዲደ እያ
5: ሒድ እያ ከዳ
6: ሒድ እያ
4: ዝሃገና ክግልና
5: ደቕሺ ደቕሺ ትግኖ ሕራይ ሓሎ መፂኹ መፂኹ እንዳቶም ቆልዑ ስኮ ፈላስኪ
6: ኣትፅገ ዓይኑ ባል ያ ቤላ
5: ኣንተ ቅድስቲ ክትመፅእ እንድያ ንዕነ ዶ
6: እዋይ
5: ንዕነ ዶኸ ፈላ ጓለይ
6: ኣንተ በይ ከይና ጓለይ
5: ኣንትና ላንተ በያ ከይና እንትና
4: ከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይናበይከይና
0: أنا ميلا سينا يا حديرة عينو
6: قولي واي واي
3: أنت بسمع أمبلع بسمع
0: أمبلع ببالي موت غيات صفغة لا ترابلي أنت هنعنى دو
7: أيوه أسيلوان أيوه ሲልዎ አይትምርኢ
8: ኣብዚ ኣልበይ ዘላ ሓንቲ ከይገደፍኩዶ ክብላ ፀሓይቲ ዓረበት ሰም ዘይብላ ምድሪ ፀልማት ትክድነት ውግሒ ሒዳ ሓንቲ ከይገደፍኩ ኩላ ክብላ እቲ ዕጥቅኻ ቁርበት ገበል ዓረክ ንስኻ ፍፁም ዘይትድንደል ሓንቦትካ መርማም ተባዕታይ መንሽሮ ኣትዓቲ ክሳት ሓናቂ ጎረሮ ለጋሲኻ ከም ትድር በረኻ ድላይካ ተልምዕ ከም ስቡሕ ዋላኻ ከብደይቲ ዓንጊላ ሳውል ምሳ ኣለኻ ፅላለትኻ ዘይተሓዝ ዘይጭበጥ ንፀላይ እዩ ኣብ ሓዊ ዘቐምጥ ድላይ ዘይዓጅቦ ምሕረት ዘይፈልጥ ነፍሲ ዝሕስም ካብ ቆይዱ ዘምልጥ
9: ዝኾንታይ ሰበበይ ዓዲኹም ኮይኑ
10: ዕሊ
9: ክልተ ምርጫ እየን ዘለዋ እቲ ሓንቲ ፍታውክን ምርጫ ክነብስኺ ክትህብኒ እታ ካልእቲ ግን በዚ ኣቐቲለ ክደርቤኪ ሓዊ ክኸፋኑ ካብዚአን ምረት
10: እዩ
9: ምሕረሳ እውን ንሰይጣና እዩ ምዃነ ኣይትፈልጥኒ
11: ይትማይትትምናይ ትግበርላ ዘቆልዓ ግደፋ ናበይ ደኸ ኢዳ እያ
5: ጥርጣሪናናዊ እዩ
12: ኣበሎ
13: መሰቐል ኣቕሊ መፅሎ
12: ኩሎም ድም ከ
13: ፋሉን ሕድሪ ሽማይ ነይርአ
12: ስከበሉ ብፅንሑን
14: እንታይ ይኹን ግን ኣት ኣሳ ፃዕኹን ኮን ግን ጨሮም ፃዕኹን ኮንኩ እንታይ ድሓንዳ ትነብዓለ ይኮንክ ንደለኹም ይማ ሳንዲ ጠፊያ እንታይ ማለት እዩ ጠፊያ መዓስ ጠፊያ ኣበይ መን ወሲድዋ እንታይ እንታ ክንብል ኢና ምሳ ከመይ ኮነ ትምዒላ
10: ምሸት ካብ ኣፈፈ ቤታ መንከም ዝወሰዳ እንደ

ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ

0: ዘሩ
1: ኣበይት ጎይታ
2: ሓድሽ ስጋ ባህብለኒ ኣሎ ሞ ኣብዚ እንተዘየለስ ንዑስ ካሓሰውልኩም
1: ጎይታ ኣብ ሕቕፎና እኳ የብለ ግዳ በዚ ሓሰስ ኢልናይ ንስእ ኢልና ሻዓልና ክነምጠርኩ
2: ሕሙተ ድሕቶ በልዛ ኣኽሉ ከዓሳ ክርሒዝካ ክድሞ ብሻዕኹም ግምጥል በሉ
1: እሺ ጎይታ
2: ኣረይ
1: ኣቤት ጎይታ
2: መቸም ኣጋውላ ድላየ ከይረኸብኩ ዓንዲ ዓዲዕ ከም ዘይድቅስ ትፈልጥ ኢኻ
1: ፈልጥ ጎይታ
2: በዛ ዓይኖም ዝብልዋ ጎርዞ ንዘይፈልጣሲ ኣብዛ ዓይነይ ትመላለስን
1: ኮር ጎይታ
2: ዘርኡ ሓዊ ክምርዓዎ እምበር ኣነ ክምርዓዎ ድላይ ከም ዘይብሉ ካ ፈሊጠ
1: ንሱ ዳእ እንታይፈት በፊንጫ ኣይፈት
2: በለ እንታይ ተጣበብና ኣብዛ ሳልስቲ ከም ንምፃእ ኣፀቢዕ ካሓሰብ

0: Oni běžte jiný fasa a čivo.
1: Můžem ti dát handě?

0: ሕሊፈ እዮም።
1: ደኒ ኸ ከመፅኢኻ
0: በዚ ክሳድ መንገዲ እየ ፀኒሐ ሳውን ሰባሊ ሽፍታ ቐፊድ ንቕኒ
1: ሳውን
0: ዎ ሳውን ንዓይና ሓፍተይን ቀፊድ ናቕኒ ሓፍተይ እውን ንስ ኣደላ ተቐፊላ ሕጂ ረዳእ ከምፃለ ያ ድኸይድ ኣለኹ
1: መን ኢኸ ስማ
0: ወድሽ
1: ካልእ ጎርዞኾም ምስ የላ ገለ ዓይኖም ዝተባሃለ
0: ዓይኖ
1: እዋ ዓይኖ
0: ዓይኖ
1: እዋ ዓይኖ
0: ዋ ኣብታ ዝነበሩ ኳሲ ሓንቲ ጎርዞ ኳ ኣይነበረትን
1: ሓቁ ዳ
0: ኣይነበረትን
1: ኣፊዳእትያ ኹማ ኮፈ ናብ ልዕለ
0: ራሽ
1: ተርኩ ተርኩ ኣብዚ ኣዚ ተርኩ

0: ቅድስቲ ቅድስቲ
1: ኣንቲ ድሓንያ ዘላ ሰኢልክ ንዓኹኮ ፍርሂ ስምባደ ሻቅሊኩ ዘሎ
2: ዓዮም ምሳውን የላ
3: መን ኢሉካ
2: ሓደ ጎበዝ በዝርኺ ይበፀኒሕ እሱን ሓፍቱን ሳውን መቕሕዎም ቀኒ ብዘይካ ሓፍቱ ዝኾነ ዝጎርዞ
4: ምሳውን የላን ኢልኒ
2: እወ
4: ክፉእ ዝበገብሩ እዚኣልሞ ነገር የለን ከው ኢሉዎ ኸየሉ
2: ኣይፋሉ ዓይኖም ምሳውን ባህ ከምትብሎን ኣብ ምልኮ ከእትዋ ከምዝደልን እዚ ጎበዝ ነጊርኒ
4: መጮ ወይቲ ጓልሲ ካልኦት እዮም ማለት እዩ
2: ክኸውን ኣለዎ
5: ኣነብጆ ክንመፅእ ዝረኸብና ሽማግለ
6: የለሊአ ክትብልያ
5: ኣፀቢቑካ በር
6: እሞ ጠፋእና
5: ምንታይ ማእታን ኢኻ እንተ
6: ክበልዕ ዘለ ገለል ኣፉ ኮይኑና እዩ በሪ
5: ሕዩ ዝግበር ነገር የለን ካብ ሳዕሳዕና ስንቋፃፀዳ
6: ክንቋያ ፀኒና እንተገደደ ከዓ
5: ተገደደ ዝገበርናይ ንስድራ ነጊርና ደማ ትክልና መቕታል እዩ በሪ
6: መፍትሕና ድየሉ በሪ ዝኸውን ድኣ ንፈልጦ
5: ናብ ሳውን ንኺድ እምበር ሰብኣይ ንለክብ
6: ድንቂ ቅድሚኡ ግን ኣዓርሕና ይሃበና
5: ሱስ በፍንጫ ንሱስ ዘለግበል ትእጃምና ኸ
7: ኣይንሱ እንድዩ ዲክ ኮባሃልና ፅኒሑ
5: ማዕልቡ ኸበይ በፅሐ
7: ፀጊምኒ ኮይኑ ሓንቲ ረሕኽበኩም ክልተ ርዕኻ ፅንሑለ ኢልኒ
5: ወይለ እቲ ጣብሽ ከዓላል ዩ በሎ ንዋሓጥ መቕረቡን
8: ወይለ ይህንታዊ ድቐሽ
7: ዕለይ ከፈና
8: ከመይ ሓዲርካ
7: ብሓንዲ ሓዲርካ
8: ሓዲርና ዝጋ ብሄር መስገ
7: ብሄርና ሳዓይ ደየ እንዳ ኸላ
8: በዚ ፈንጥሪቲ ድሃይን ክገብር ኢለ
7: ኣንታ ኸፈላ ኣብ ኣነሲ እንታይ ምዃኑ ዝነብሰይ ስቑኢሉ ግንም ንብብለኒ
8: እንታይ ወዲድ ኳ
7: ንዓይኒም ዝመታ ጎበዝ ዳያሪ ዝብል ግንብታለኒ እዋ
8: ብኸመይ
7: ብኸመይ ዝብል ለ ብጓል ካሃበኒ ዝመፀ ዘረባ ሕኒን ክበሃባሉ ክንደይ ፈኸራ ድ ነይሩ
8: እሞ ንዓይኖም ክሳዕ ጨው ክወስዳ ዝኽእል
7: ኣንታ በዓል ከዚኣትዎ መሽጎራ ጉዶ ኣለዎ
8: እሞ ብኸመይ ኢ ክነጣለ
7: ናብዚ ዓብዩ ዓዲ ዶወስዳ
8: ንብሎኮ ጠፊእና
7: ሕዘኒ ድኣ
8: ሒዘካ
7: ካብዛ ዝበኣሶ ዓይኖም ያዕ ካብ ትብሎ ሕኖ ኣቦኣ ዝገብረለኒ እንዳበለ ክፍክር ፀሓእ ተዓርቡ ነይራ
8: እሞ ኣብ ከምዚ ዝበለ መደምደምታ ካብ በፃሕካ ድኣ ናብቲ ዝዓበየሉ ዓደቡኡ ሰብደይ ንሰድድ
7: ግረ ካብ ድኻም ናብ ድኻም ቀኒኹም ኣነ እንተኪ እንዳሃዘይ ንገብር
8: ድንቂ ብሉ ጊሓት ገስግሱ
7: ራጊረ
8: ሓሳብ ልብና ኣስምረልና

0: ኣይ ባክትሮባ ርእናያ ንምፅእ
1: እንዳልኩ ኣውደ ይኮና ንፅን ርእናየኒ
0: ወላ ንራዮም ኬድና ንደሞ ዓይኖም ጠፊ ቕሳነት የለ ኣክት በቻ
2: ሰንቢደ እንደ መፅ
3: ሕይ ደኣ ኮ ዓዲ ክፋኣልና ኢላ እቲ ቅድም ክትገብሮ ዝግባእ ኒሎክ ሕይ ደኣ ክንዕርየልኪና ኮይሎም ከሎ
4: ንዕናይ
3: ጥራ ሓብታ እንዳዓለቦይ ናይ ቀደም ኣላ ቤት ኣብኣ ኣብኣ ትቐይሪ ኣብዚ ስኢልክ ክትፅቀጥ ይኹም እንትርዮ ዘለኺ ባዕሎም ሕይ ሆሆሆሆ ኢሎም ክዕር ይዋል ንዕናይ ጥራ ሓብ ንዕናይ ኣቑሑት ሒዝና ንኽ
2: ንዕለ
3: ቀዲም ክስ ነጊርክዮም ነርክ ንደኺ ታይሞ ናይ ዝበላ ዓብዪ ገዛ ነበረ ክስክስበልኒ ትረሓበኒ ንዕበለ ካብቲ ክባ ሞ
4: ኣፀውዮ
3: ፍለኒ መኒዕባ ንዕንደ ስተኻ ኣኹ ማላ እንደ በዚ ኣነ

0: እተን ክልተ ኽእል
1: እተን ክልተ የለዋን ክሮምለ ኢሉ
2: ኣንታታ ክምቱ በሉ ስምዑን እዛ ጎርዞ ብታ ኩላ ከይበፅሐት ከላ ንዝደቀ
3: ተረፍ ሕርቃኑ በበይና ረኺቡ ተቐተለና
2: ንዓ ከምቲ ፀልቕቶ ጌርና ንሕና ናብሳ እውን ንዕዘብ
0: ወ ሎሚ ኣብቲ ኣስሪ ንበት ሞስ ኢነየ
3: ንዑ ሓቲ ዘ ረኺበ እያ
2: ሞኸ
3: ሎሚ እቲ ኣርሒ ሒዝዋ ምስ መፀ ክዝርፈአ ካብ ሎሚ ኣይሕልፋን ይባህላ እዩ
2: ንሕና ንኺድ ናብሳውን
3: ንሱ ኸ
2: ንሱ ቀም ኣብ ዘበለላ ጨውቀትለ ንዕዘብ
3: ኖማልኳ ዝምከትከ
2: ንስኻ ቀም ኣብ ዘበለላ ርኢኻ ንገረን ንሕና ሽዑ ኸድና ክንነግረን ሕይ ኣብቲ ተኣሲራትሉ ዘለዋ ቦታ ኸድና ፈትሕና ንዓዳ ከምቲ ኸይድ ክንገብራ ሕይ ግን ውዕዞ ፅበየና ስለ ዘለዎ ሓንሳቐም ነብር

ናትራን ይኹም ኣብ ምክታል ውዒልኩም ክቡራትን ክቡራን ተኸታተልትና ትሕዝቶታትና ኣብዚ ግንዛዝሚና ተስፋ ይገብር ገለ መሃሪ ገለ እውን ኣዛናይ ፀኒሑ ክኸውን ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን ምረኻብና ክሳብ ሽዑ ግን ከም ትወትሩ እንብሎ ኣብ መደባትና ናትኩም ርእቶ ሓሳባትኩም እውን ነቐፌታ ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንናዩ ክድውሉልና ክንቅበለኩም ከነእንግደኩም ንድልዋት ኣለና ካብ ቀጥሪ ሚኒስትር ዜና ምስ ሰኣላይ እሰይ ሽሻይ ብምኮይንና ምሳኹም ፀኒሕና ናይ ዝበፅ ሰሙን ሰባት ይበለና።

Gabba Manai.

ምህናፅ ሃገር ዘየቋርፅ ምስርሕ ዝሓትት ናብቲ ዝድለ ክብታ ንምብፃሕ ከዓ ወትሮ ሓያልን ረቂቕን ስራሕ ይጠልብ። ጉዕዞ ልምዓትን ዳግመ ህንፀትን ኤርትራ ኣብ ዓሚቕን ተርግርን መሰረት እዩ ተሰሪቱ። ዓበይትን ጽኑዓትን ዓንድታት ድማ ኣቑይሞሞ። ቤት ቅድሚ ምህናፅካ መን ከም ተስፍረሉን ተንብረሉን ክትፈልጥን ክትውስንን ናይ ግድን እዩ። ሓርነት ዘምጻእ ካሉ ህዝቢ እውን ቅድሚ ናብ ሰፊሕ ዳግሚ ህንፀት ሃገር ምፅምባርካ መንነት ክትህቦ ይግባእ። ኣነ ኤርትራውየ ዝብለሉን ዝሕበነሉን መንነት ክህልዎ ኣለዎ። ነዚ ዕላማን ክንኡ ንዝጥምት መንግስቲ ኤርትራ እምበኣር ንመደባት ዳግመ ህንፀትን ልምዓትን ብመሰረትን ስራውርን ጀሚርዎ። ኣብ 1992 ልክዕ ድሕሪ ዓመት ሓርነት ኤርትራ ቤት ፅሕፈት ዜግነትን ኢሚግሬሽንን ብምቓም ኩሉ ኤርትራዊ ዜጋ መንነት ንክህልዎ ተሊሙ። ብዘደንቕ ቅልጣፈን ዝሕብን ዕማምን ከዓ ምልኣት ዕድመ ዝበፅሐ ኩሉ ኤርትራዊ መንነት ጨቢጡ። ድሕሪ ደጊም ኣነ ኤርትራውየ ወለቐት ስደተኛ ዝሕዝ ዜግነት ኣልቦ ሰብ ኣይኮንኩን። ብደምን ኣዕፅምትን ዝተቐለመ ኤርትራዊ መንነት ወኒነየ ክብል ከኣለ። ኤርትራዊ ወለቐት መንነት ንማሕበራዊ፣ ቁጠባዊ፣ ፖለቲካውን ስነኣምራውን ርግኣት ዝፈጠረ ክስተት እውን እዩ። እዚ መሰረት ሓደ ካብ ዓበይቲ ሃገራዊ መደባት ህንፀት እዩ ነይሩ። ምዝገባ ዜግነትን ምዕዳል ወረቐት መንነትን ክንዮ ሓበን ዝኸይድ ዕማምን ስራሕን እዩ ኣሳሊጡ። እቲ ብደም ዝተረኽበ ሓርነት ብድምፂ ክረጋገጽ ዝኽኣለ ሓያል ስራሕ እውን እዩ። ህዝቢ ኤርትራ ነቲ ብፖለቲካዊ ዓሉቕ ዝተነፍጎ መሰል ብመሪር ተጋድሎን ከቢድ መስዋእትነትን ምስ ረጋገጸ ነቲ ዝኣመነሉን ኣቐዲሙ ዘን ረፈረንድም ንምትግባር ሕጋዊ መስርሕ ተኸቲሉ ንማሕበረሰብ ዓለም ዓብዪ ትምህርቲ ዝኾነ ረፈረንድም ኣካይዱ። ምጽፈትን ኣወዳድባን ረፈረንድም መጽሕፍቲ ታሪኽ ብዕንቆት ክገልጹ ኣይክእሉን። ኣብቲ እዋንቲ ኩሉ ድምፁ ኸስምዕ ብዝኽእሎን ዝከኣሎን መንገዲ ተሳቲፉ፣ ብዓረብያ፣ ብቓሬዛ፣ ብሰብ ተጸይሩ ድምፁ ስሚዑ። እቲ ዝነበረ ስምዒታት ናይ ገዛ ርእሱ ተገንጺሉ ዘይውዳእ ሰነድ እዩ። ኣብ ምህናፅ ሃገርን ሃገራውነት እውን ናይ እምነ ኩርናዕ ቦታ ነይርዎ።

0: ህንፀት ሃገር ብምሉእ ሱታፌ ዜጋታት እዩ ዘረጋገጽ። ኣብ መደባት ህንፀት ሃገር ነፍሲ ወከፍ ኤርትራዊ ዜጋ እጃሙ ከበርክት ተዓዲሙ ንምትግባር እቲ መደብ ሓያል ጻዕሪ ተኻይዱ። ብሕልፍቶም ብኣዘራዕ መግዛዕቲ መረበቶም ገዲፎም ዓዲጓና ክስደዱ ዝተገደዱ ዜጋታት ናብ ሃገሮም ተመሊሶም ኣብ መደባት ዳግመ ህንፀት ክሳተፉ ባይታ ተጻጢሕሎም። ምምላስን ምጥያስን ስደተኛታት እውን ድሕሪ ናጽነት ካብ ዝተዓመሙ ዓበይቲ መደባት ልምዓት እዮም። ካብ 1992 ክሳብ 1995 ኣብ ውሽጢ 3 ዓመታት ኣስታት ርብዒ ሚልዮን ኤርትራውያን ስደተኛታት ካብ ዝተፈላለያ ሃገራት ናብ ሃገሮም ተመሊሶም። እግሪ ዘይተኸለ መንግስቲ ዝተፈላለየ መትከል እግሪ ዝኾኑ ፕሮግራማት ኣዳልዩ። ካብ ቴንዳ ስደተኛ ወፂኦም ብሕርሻ ብንግድን ካልእ ሞያን ተጻይሶም ቀድም ገዛ ርእሶም ክኢሎም ኣብ ሃገራዊ መደባት ህንፀት ከዓ ምቕሉል እጃም ኣበርኪቶም። እዚ ሓደ ካብ ዓበይቲ መደባት ልምዓትን ህንፀትን እዩ ነይሩ።
1: እቲ ዓቕሚ እንተልዩ ናይ ትራንስፖርት ሓገዝ እውን ይወሃብ እዩ። ግን እቲ ናይ ትራንስፖርት ዓቕሚ ኣዝዩ ውሱን ስለ ዝኾነ መብዛሕትኦም ብናቶም ዓቕሚ እዮም ዝመፁ። እዚኣቶም ከምቲ ዝበልኩ ካብ ከተማታት ዝመፅኦም ካብ ማዓስከራ ዝመፁ ብዙሕ ፀገም ኣለዎም። እዚ እቲ ካብ የማን ፀጋም ካብ ቤተሰብ ድዩ ካብ ሓደ ሓገዝ ረኺቡ ከምኡ ውን ኣጉድኡ ሸይጡ ዘለዎ ንኣሽቱ ንብረት ሸይጡ ዝመፅእ ማለት እዩ። እቲ ካልእ ክፋል ከዓ እቲ ብናትና በዚ ሕጂ ዝበልናዮ ብውድብ መልክዕ ዝመፅእ ማለት እዩ። ስለዚ ኣብ ሃገር ምስ ኣተወ እቲ ብፍኑ ዝኣቱ ዝበልናዮ ድሕሪ 3 ወርሒ ልክዕ ከም ኣብዚ ሃገር ዘሎ ኩሉ ኤርትራዊ ስደተኛ ምዃኑ ተሪፉ ልክዕ ኣብቲ ዘሎ ዓድታት ተመቓሪሑ ይነብር ማለት እዩ።

0: ምረት መግዛእቲ ዘየዝተማቐረ መቐረት ናፅነት ክግምግም ይሽገር እዩ። ናፅነት ምቁር እዩ፣ መቐረቱ ግን በቲ ዝተኸፍለ ዋጋ እዩ ዝልካዕ። ዋጋ ናፅነት ከቢድን መሪርን እዩ። ኣብቲ ናይ 30 ዓመት መሪር ተጋድሎ ሓፊስ ደም ፈሲሱ፣ ዓፅሚ ሓቂ ተቐቢሩ፣ ኮታ ልዕሊ 65 ሽሕ ተጋደልቲ ተሰውዮም፣ ክቡር ህይወቶም በጂ ሃገር ወፍዮም። ሚዛን ምስ ማእትነት ከቢድ እዩ። ሰማእት ረዚን ክብሪ ይውንኑ። ኣብ ቋሕን ሰምን ሽሞም ብኽብሪ ይለዓል ብዝኽሪ ሰማእታት። ብኡ እውን ደዋ ይበለን መንግስቲ ኤርትራ ንነፍሲ ወከፍ ስድራ ሰማእታት ብኽብሪ ወረቐት ምስክር ሓርበኝነት ዓዲሉ። እዚ ኽቡር ስራሕ እዚ መግለፂ ሓበንን ኩርዓትን ጥራይ ዘይኮነ መነፀሪ ትርጉም ናፅነት እውን እዩ። መንግስቲ ዓቕሙ ዝፈቕዶ መጠን ደቢሱን ስድራ ስውኣት ምንባይ ደቂ ስውኣትን ኣብ እንግድዑ ፀይሩ፣ ናይ ሕልና ሓላፍነት ንመላእ ህዝቢ ኤርትራ ኣሰኪሙ። እቲ መሰረት ከዓ ብድልድሉ ይቕፅል ኣሎ።
1: ብሰለስተ መድረኻት ክገልፆም ደለኹ። ንኣብነት እቲ ቅድሚ ሕጂ ዝነበረ ናይ 30 ዓመት ብረታዊ ቃልሲ ኤርትራ ነቶም ዝሓለፉ ሂወት ሓቲታቶም፣ እቲ መዓቀኒ ከዓ ሂወቶም ሂቦም ዋዶ እዩ መሊሶም ለኻ ሂወት ሓቲታቶም ሂወቶም ናፅነት ከዓ ምፅኦም። ሕጂ እቲ መዓቀኒ ዝበለፀ መዓቀኒ እሱ ብድሕሪኡ ቀፂሉ ናፅነት መፅኡ እንደገና እውን ትርጉም ናይቶም 65,000 ዝሓለፉ ትርጉም ክህልዎ እንተኮይኑ ናፅነት ክትዕቀብ ኣለዋ። እሱ ድማ እቲ 20,000 መንእሰይ ዝሓለፈ ነቶም ናይ ዝሓለፉ 65 ትርጉም ሂብዎ ዓቂብዎ፣ ንሕና ከዓ ናይዞም ክልቲኦም ድምር ሃገር ተሓተና ደለና ሕቶ ንምልስ ኣለና ዶ እንታይ ያ ክትሓተና ሃገር ኣብ ምዕባለ ያ ዘላ ሃገርና ሕጂ ብኩሉ እንትን ብቑዕ ዝኾነ መንእሰይ ያ ክትሓትት

ህዝባዊ ግንባር ኣንጻር ኩሉ ብድሆታት እናተቓለሰ ኣብ እዋን ብለታዊ ቓልሲ ዝሃነጾ ትካልን ትካላውነትን ተደጊፉ ድሕሪ ናጽነት ናብ መምሕዳር ከባቢ ዝወረደ ማሕወራት መንግስቲ ክቕውም ኣይተሸገረን፣ ግዜ እውን ኣይወሰደን። ንሰፊሕ ሱታፊ ህዝቢ ብሓፈሻ ንመንእስያት ከዓ ብፍላይ ክውድብ ኣይተሸገረን። ኣብ ግዜ ብረታዊ ቓልሲ ኣብ ሳሕል ዝቆሞ ቅርፂ ኣወዳድባ ድሕሪ ሓርነት እውን ካብ ክፍሊ ናብ ሚኒስትርታት ዓብይዎ። ነፍሲ ወከፍ ሚኒስትሪ፣ ኮሚሽን፣ ኮርፖሬሽን እውን ንዝቆማሉ ዕላማ ራእይ መትከልን ዝሓዘ ሰነድ ሕጊ ኣውጀን። ኣብ ምምዕባል ሰብኣዊ ዓቕሚ ዘተኮረ ዓብ ስራሕ ተዓሚሙ። እዚ ድማ ተሬር መሰረት ናይቲ ዓብ ህንፃ ክኸውን ክኢሉ

0: መንግስቲ ኤርትራ ማሕበራዊ ፍትሒ ከረጋግፅ ብምትከል እዩ ዝሰርሕ። ኣብ ፅባሕ ናፅነት ማሕበራዊ ኣገልግሎት ናብቲ ኣውራ ግዳይ መግዛእቲ ዝነበረ ከባቢታት ክዓምም ኣተኮረ። ካብ ከተማን ሓውሲ ከተማን ናብ ርሑቕ ገጠራትን ቁሸታትን ኣድሃበ። በተን ኣብ ሜዳ ታሪክ ዝሰርሐ ኣህዱታት ህንፃ ኣቢሉ እውን መስመር ፅርግያ ሃኒፁ፣ ጎቦታት ቀዲዱ፣ ሰጣሕን ሕፃውን መንገዲ ኣዘልዲሉ መገዲ መዓልታት ዝነበረ ጉዕዞ ናብ ሰዓታት ኣውረደ። ካብኡ ዝዓበየ እውን ነፍሲ ወከፍ ዜጋ ኣብ ዓዲ እምበር ኣብ ቁሸት ፅሩይ ማይ ክሰቲ መሰሉ ምዃኑ ኣረጋጊፁ። ቀረብ ዝስተ ማይ ንምውሓስ ብዓብኡ ኣብ ምዕቃብ ሓመድን ማይን ዘተኮረ ዓበይቲ ስራሕ ከሰላስል ተረእዩ። ሃገር ናይ ወለዶታት ሓረግን ሰንሰለትን እያ። ብሓደራን ሕድርን መንእሰይ ከዓ ትጸንዕ። መንእሰይ ማእገር ሃገር እዩ፣ መላግቦ ወለዶ እውን ንሱ እዩ። ግደን ግዴታን መንእሰይ ልዕሊ ኩሉ ምዃኑ ኣይካትዕን። ክብረትን ክብደትን ሕብረተሰብ፣ ህላወን ቀጻልነትን ሃገር እውን ኣብ መንእሰይ ዝምልኮት። ነዚ ረዚን ሓላፍትነት ዝከም ዜጋ ብኩሉ ንትእብቆ ክኸውን ይግባእ። ብቕዓት ብኣካል ብመንፈስ ብኣእምሮ እዩ ዝልካዕ። መንግስቲ ኤርትራ ከም ኣካል መደባት ዳግመ ህንፀት ሃገር ኣብ ህንፀት ናይቲ ሃገር ዝሃንፅ መንእሰይ ልዑል ኣተኩሮ ገይሩ ሰሪሑ። ንተምሃሮ ባህሊ ስራሕን ፍቕሪ ሃገርን ክሓድሮ ምእንቲ መደባት ክረምታዊ ማእቶ ተወዲቡ። ብዓብኡ ኸዓ ዋልታ ልምዓትን ምክልኻልን ካብ ምዃን ሓሊፎም ኣብ ሰፊሕ ሃገራዊ መደብ ብበቓት ዝዋስኡ መንእስያት ብመደብ ሃገራዊ ኣገልግሎት ሃኒፁ።
1: ሃገራዊ ኣገልግሎት ከምዚ ድሕሪ ናፅነት መፀ ኣተሓሳስባ እሞ ብፍላይ ከዓ ምስ ምክልኻል ናይ ሃገር ተኣሳሰረ ኣምሲልካ ምርድኡ ካብ መቓን ወፃኢ ኢኻ ትሪኦ ዘለኻ ማለት እዩ። ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ። ኩሉ ሰብ ንሃገሩ ከገልግል ኢሉ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ ሲ ኣገልግሎት እዩ ነይሩ።
0: እቲ ኣብ 1992 ተኣውጁ ኣብ ሓምለ 1994 ብታዕሊም ኣብ ሳዋ ዝፈለመ መደብ ሃገራዊ ኣገልግሎት ሓደ ካብ ዓበይቲ ዓውነት ህንፃ ሃገር ይኮይኑ፣ መደባት ሃገራዊ ኣገልግሎት ብዙሕ ረብሓታት እዩ ተረኺብዎ። መንእሰያት ዋልታ ስራሕ ክኾኑ ዘሪኹ፣ ብፍቕሪ ሃገር ዝነድድ መንእሰይ ወለዶ ፈጢሩ። መደባት ሃገራዊ ኣገልግሎት ምስጢር ጽንዓት ዘመስከረ ሓደ ካብ ዓበይትን እስትራቴጂያውን ዕማማት ሃገር እዩ።

0: ርእሰ ምርኮሳ ሓደ ካብ ዓበይቲ መደባት ህንፀት መንግስቲ ኤርትራ እዩ። ኣተሓሳስባ ርእሰ ምርኮሳ ኣብ ኩሉ ፅላት ክስርሓሉ ኽኢሉ ኣብ ገዛ ርእሱ ዝተኣማመን መንግስቲ ሓራ መስመር ዝኽተል ስርዓት ንሓፋሽ ህዝቢ ኣተሓሳስባ ርእሰ ምኽኣል ኣስሪጹሉ ህዝቢ ሓርነት መሬት ጥራይ ዘይኮነ ሓርነት ኣእምሮ እውን ክውንን ኣኽኢልዎ ንተጸባይነት ወጊድ ክብል ግዜ ኣይወሰደን። ረድኤትን ብረድኤት ዝኣቱን ዘይሓዊ ሕማም ተጸባይነት ካብ ኣእምሮን መንፈስን ዜጋታት ተሓኺኹ በቲ ካልእ ሸነኽ እውን ብእኩብ ዝሓስብ ብጥሙር ዝሰርሕ ንሃገራዊ ረብሓ ዝቐድም ሕብረተሰብ ተሃኒፁ። እዚ ልምዓት ኣእምሮ እዚ ኣብ ህንፀት ሃገር ቀሊል ትርጉምን ክብርን ኣይኮነን ዝሕዝ
1: ዓሪ ናይዚ ሚኒስትሪ ንደቂ ኣንስትዮ ዝያዳ ዘተባብዕ ኣገባባት እናተጠቐምካ ናታትን ተሳታፍነት ኣብ ኩሉ ደረጃታት ናይ ትምህርቲ ክብ ከም ዝብል ምግባር እዩ። እዚ ፃዕሪ እዚ ንባዕሉ ከምዚ መባእታ ንሪኦ ዘለና ፅቡቅ ውፅኢት ኣምፅእ ኣሎ። ኣብቲ ካልእ ደረጃታት ከዓ በቢግዚኡ ምእንቲ ከምኡ ዝኣመሰለ ለውጢ ከምፅእ ብቐፃሊ ይስርሓሉ ኣሎ። ባህሊ ናይ ሓደ ሕብረተሰብ ንመዋእል ሰሪፁ ዝፀንሐ ተሓሳስባ ናይ ሓደ ሕብረተሰብ ግን ምፅእ ኢልካ እሞ ከዓ ብዙሕ ሕፅረታት ናይ ፋይናንስ ናይ ዓቕሚ ኣብ ዘለካ ኣብ ሓፂር ግዜ ክትልውጦ ቀሊል ስለ ዘይኮነ እዚ ብሕጂ ብዙሕ ዓቕሚ ብዙሕ ፃዕሪ ዝሓተና ስራሕ ከምምኳኑ ጌርና ኢና ንግምግሞ።

መንግስቲ ኤርትራ ኣብ ውህደትን ሓበራዊ ስራሕን ንልምዓት ጎደቦታት ብፅንዓት እዩ ዝምራሕ። ምስ ናይ መሬትን ባሕርን ጎደቦታት እውን ብሰላም ብሓልዮት ንሓበራዊ ርግኣትን ፀጥታን ከውሕስ ይሰርሕ። ኩሉ ዘጋጥም ጉዳያት እውን ብሰላምን ብሕግን ክፈትሕ ዓቃልን ዕጉስን ኣካይዳ ይኽተል። ኣብ ቀዳሞት ዓመታት ናፅነት እውን ብመትከል ከም ዝሰርሓሉ ኣረጋጊፁ፣ እወታዊ ኣተሓሳስባ ንልምዓት ጎደቦታት ኣበጊሱ፣ ካብኡ ሓሊፉን ንሕጋዊ ውሳነ ዝቕበልን ኣተግባሪ ሕጊ ምዃኑን ኣረጋጊፁ። እቲ ምስ የመን ዘጋጠመ ሕተዋንነት ደሴታት ዝቑል ሓድሽ ዝሰረኣየ ጽንዓት መንግስቲ እኹል መርትዑ እዩ። ድሕሪ ናጽነት ኣብ መጀመርያ 1992 ዝፈለመ ጠንቅታት ግጭት መንግስቲ ኤርትራ ብዓቕሊ ልዝምን ልቦናን ሒዙ ናብ ዳንነት ኣብፅሕዎ። ኣብ 1995 ንውሳነ ቤት ፍርዲ ተቐቢሉ ሕጋዊ መኸተምታ ገይሩሉ። ኢትዮጵያ ብምስምስ ዶብ ልዑላዊ መሬት ኤርትራ ንምውራር ዘካየደቶ ሃቐነ እውን እንተኾነ ብዓቕልን ልዝብን ብሕግን ውሳነ ቤት ፍርድን ናብ መዓልሞ ከብፅሖ ዝተኸተሎ መንገዲ ጽንዓት ተወሳኺ ጭብጢ እዩ።

0: ማዕፆን መፍትሕን ዘይብሉ ገዛ ክበሃል ኣይክእልን። ብናይ ካልእ ሃገር ባጢራ ብምጥቃም ቁጠባዊ ምንቅስቃስ ዝካየድ ህዝቢ ወይ እውን ናይ ገዛእ ርእሱ ባጢራ ዘይብሉ ሕብረተሰብ ብትብዓት ሃገር ኣለኒ ክብል ኣይክእልን እዩ። ስለ ዝኾነ ከዓ እዩ መንግስቲ ኤርትራ ኣብ 1997 ናይ ገዛእ ርእሱ ባጢራ ዘሕተመ። ናቕፋ እውን ዝበሎ ናቕፋ ትእምርቲ ጽንዓት እያ። ህዝቢ ኤርትራ ንፈለማ እዋን ንቁጠባዊ ሓርነቱ ሓርነቱ ዘውሕስ ባጢራኡ ወኒኑ ነፍሲ ወከፍ ዜጋ ብባጢርኡ ንግዳዊ ንጥፈታቱ ኸሰላስል ክኢሉ እዩ። ኣብ እዋን ወራር ይኹን ድሕሪ ወራር ብዓብዩ ኣብ መደባት ወፍሪ ወርሳ ይከኣሎን ብድሕሪኡ ኣብ ዝቕፅል ዘሎ ሰፊሕን ኣሳታፍን ልምዓታዊ መደባት ዓብዪ ኣበርክቶ ክገብር ጸኒሑን ኣሎን። ብዓብዩ መንግስቲ ኤርትራ ክብሪ ባጢራ ናቕፋን ቁጠባዊ ዓቕሚ ሃገርን ንምዕባይ ዝተኸተሎ ናይ ጽንዓት ስራሕ ኣብ ጃምላ ቁጠባዊ ልምዓት ሃገር ዝፈጠሮ ሓይሊ ብቐሊል ዝግምገም ኣይኮነን። ኣብዚ መገዲ ጽንዓት እዚ ኣብ ኩሉ ማሕበራዊ ቁጠባዊ ስነ ኣእምራዊ ፖለቲካውን ወተሃደራውን ኣቕሚ ክጐልብት ኣኽኢልዎ እዩ። ብጽንዓት ስለ ዝተጓዕዚ ኸዓ ክዕወት ይርአ ኣሎ። ጽንዓት መለለዪ መንግስቲ ኤርትራ ኣብ ህንፃ ሃገርን ሃገራውነትን እዩ።
1: እቶም ክብርታት እዚኣቶም ስለምንታይ ኢና ንግደሰሎም? ኣብ ሃገር ሓራ ምግባር ተርኦም ተፃዊቶም ንዕኦም ስለ ዝሓዝና ኢና ሓይልና ሰሪሕና እሞ ተዓዊትና ሕጂ ኸ ንዓቶም ከኣቶም ክብርታት ክንሕዞም ክንክእል ኣለና።

ብዙሓት ወለዲ እዮም ዘለውኒ ደቂ ኣለውና ብዙሕ ግዜ በቲልካ በቲ ትዘራረብ ኢኻ ብዛዕባ ደቅኻ ሕጂ እዚ እንታይ ይጠቕመካ ኣየናይ ዛዕባ ኢና ሞር ብዝያዳ ክነተኩረሉ ዝግበኣና ኣብ ዝብል ንክመርፅ ዕድል ሂቡኒ ማለት ካብዚ ኩሉ መፅሓፍቲ ናይ ደገድላ እንግሊሽ ዘሎ ምስትናትና ተመክሮ ሓዊስና ክንገብሮ ሕጂ ኣገዳሲ ይድበልኮ ብዙሕ ነገራት ኣብኡ ክድህስሶ ፈቲነ ኣለኹ ማለት እዩ ከም ቀንዲቲ ዕማም ናይ ወላዲ እንታይ ይኸውን ዘለዎ ከመይ ካሕዞ ዘለዎ ምስ ደቅና ክንበሃሃል እተ ኮይና ክንላዘብ እተ ኮይና ዝብል ዛዕባታት ተላዒሉ ኣሎ ንደቅና ኖ ወይ ኣይፋል ክንብሎም እተ ኮይና እንታይና ክንገብር ዘለና ካብ ፀቕጥመዘና እንታይ ክንገብር ንኽእል ብዛዕባ ወልፍታት ተዘሪቡ ኣሎ ጥቕስታት እውን ገይረ ኣለኹም መንጎ መንጎ ምስ ህቡባት ሰባት ወይ ክላታት ዝብልዎ እሞ ምስ መግለፂ እውን ክንገብሮ ፈቲና ኣለና ንደቅና ከነዕብዮም ከለና ዘጓንፈና ዕለታዊ ጉዳያት ኣብኡ ዝህልወና ኣረኣያ ክድህሶ ፈቲነ ኣለኹ ሕጊ እውን ገለ ክፋል ሂብናየ ኣለና ምክንያቱ ሕጊ ንደቅና ከነዕብን ከለና ሕጊ እውን ዝብሎ ነገራት ኣለዎ ኤርትራ ዝፈረመትሎም ውዕላት ኣለዎ ኣህጉራውያን ውዕላት ናይ ዩናይትድ ኔሽንስ ኣለው ናይ ኣፍሪካን ዩኒየን ኣለው እንተለያ ብሃገራዊ ቻርተርናትና እውን ዝጥቀስ ሕግታት ኣሎ እዚ ንቆልዓ ከይህሰን ብግቡእ ንክዓብን ዝድርኺት ዝገብር ነገራት እዩ እዚ ብምሉእ ሕጂ ምስ ጉዳይ ገንዘብ ጉዳይ ዲስፕሊን ጉዳይ ወልፍታት ከምዘብሎ ፀናሕኩ ክገብረሉ ፈቲነ ኣለኹ ብዙሕ ዛዕባታት ግን ከምዚ ንሓንቲ ጉዳይ እዚኣ ከምዚኣ ተጋጢማ ትካስ ከምዚኣ ግበር እዚ ዓይነቱ ኣይኮነን ነቕሓትካ ይዓቢ ጉዳያት ክመፁ ከለዉ መምስ ኩነታቶም እንታይ ክትገብር ከም ትኽእል ከበርኸልካ ዝኽእል ዓቕምኻ ዘዕቢ ነቲ ኩነታት ናይ ምንባብ ዓቕምካ ነቲ ኩነታት ናይ ምርኣዩን ቁኑዕ ውሳነ ናይ ምውሳንን ኣብ ተግባር ናይ ምውዓሉን ዓቕምካ ዘዕቢ ዝበልናዮ ትሕዝቶታት ኣብኡ ከስፍሮ ፈቲነ ኣለኹ ማለት እዩ።

0: ብሕፁር ዝበለ ዘካየድካዮ ፃዕሪ ይመስል
1: ተቐዳመይቲ ክሰግራ ዘይደለኹ ነገር እንታያ ጌጋ ሓበሬታ ንኸይህሉ እዩ ኣብዛ መፅሓፍ እዚኣ ጌጋ ሓበሬታ ወይ ንሰብ ዘጋጊ ዘይቁኑዕ ነገር ንኸይህልዋ ምፅዓርያ ነራ ተቐዳመይቲ ዝገበርኳ ማለት እዩ ሕጂ ሳይንስ ስለ ዝኾነ ስነ ፍልጠት እውን ስለ ዝኾነ እቲ መፅሓፍቲ እውን ብብዙሕ ሪሰርች ዝመፀ ብብዙሕ መፅናዕቲ ዝመፀ ስለ ዝኾነ ኣነ ክወስዶ ከለኹ ኣነ ከንብቦ ከለኹን ክዝርግሖን ክትርጉሞን ከወሃህዶ ከለኹ ምስሊ ናትና ሕብረተሰብ ኣብ ኣባህላ ወይ ኣብ ኩርናዕ ኣተሓዛ ገለ ጌጋታት ክህልዎን ንኽእል እዩ ካብ ዝብል ሓሳብ እታ ጌጋ ንኸይትህሉ እያ ነራታ ቀንዲ ፃዕሪ ነዚኣ ሕጂ ንምውጋድ ኣርባዕተ ሞያውያን ከም ዝርእዋ ገይረ ማለት እዩ ብቐዳምነት ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር ድሕነት ቆልዑን ስድራ ቤትን ዝብላ ኣሎ ብቐጥታ ዝምልከቶ ጨንፈር ማለት እዩ ኣብ ክልተ ሰባት ሪኦማ ዳይረክተር ናይቲ ጨንፈር ኣቶ ተስፉ ሰሎሙን ወዲ ሰሎሙን ከምኡውን ምሁር ስነ ሕብረተሰብ ዲያቆን መርሃዊ ዘሚካኤል ሪኦማ ነታ መፅሓፍ ብምልእታ ካብ መጀመርታ ስጋ መወዳእታ ክህቦም ከለኹ ንዕኦም ግዜ ነበሮምን ስራሕ ነይርዎም መገሻታት ገለ ነይርዎም ስለዚ ኣዋርሒ ክሕዝዋ ምዃኖም ነጊሮምኒ ማለት እዩ ሕጂ ክነርክበላይ ንኽእል ኢና ክልተ ሰለስተ ወርሒ ክትፀኒሓ ኢሎም ግን ኣነ ዓቕሊ ክገብር ፈቲነ ማለት እዩ ምክንያቱ እሶም ከይረኣይዋን እሶም ፅቡቅ ኣላ ከይበልዋን ክዝርግሓ ኣይደለኹን ንሰብ ከተጋግ ትኽእል ኢኻ ትመልሶ ስለዘይትኽእል ምስተዘርግሐቲ ሓንሳብ ከዓ ስለቲ ፃዕሪ ኣብኡ ነይሩ ብዘይካ እዚ ናይ ሳይኮሎጂ መምህር ጳውሎስ ዘካርያስ ኣብ ኮሌጅ ዓዲ ቀይሕ ምኩር ናይ ሳይኮሎጂ መምህሪ ንሱ እውን ከም ዝርያ ገይረ ማለት እዩ ብዘይካ እዚ ኣብ ሚኒስትሪ ጥዕና ንወለዲ ኣስተምህሮታት ዝህብ ኪላ ኣእምራዊ ጥዕና ኣቶ ሰሎሞን ነማርያም ከዓ ክርያ ገይረ ማለት እዩ ስለዚ ኣርባዕተ ሞያውያን ርኦማ ርእቶታት ሂቦምላ ነቲ ርእቶታት ኣብ ግምት የእትየ

0: እንደገና ርእየ እቲ ክርአ ዝግብኦ ከውፃ ፈቲነ ማለት እዩ። እቲ ካልእ ክገብሮ ዝፈተንኩ ኣብ ቋንቋ እዩ። መጀመርታ ክትፅሓፍ ከላ እዚኣ እቲ ብዙሓ ዳርጋ ዕፅፊ በፂሓ ነይራ ነዋሕያ ነይራ። ዳሓር ግ እንታይ ኢለ ነቲ ሰብ ከንብባ ከሎ ቅርጡ ክትብለሉ ንእስ ኢላ ውሕድ ክትብል ግን ከዓ ትሕዝቶ ከም ዘለዎ ኮይኑ ክሕዝቶ ክጎድል የብሉን ተሓሳባት ኣብኡ ደሎ ክጎድል የብሉን ሕጂ ንስፍሕ ዝበለ ነገር ኣቐርጡ ከተብሎ ከለካ ዝያዳ ፃዕሪ ዘድልየካ። ስለዚ እዚኣ ፃዕሪ ነይርዋ። ኣብቲ ቋንቋ እውን ኣብቲ ለይ ኣውት ፅቡቅ ገይራ ክትከውን ስለ ዘለዋ ዓርከይ መስፍን ገብሪ ሂወት ለይ ኣውት ገይርዋ ፅቡቅ ንክትንብበብ ብዝኽእል መንገዲ ንሰብ ፍኹስ ብዝትብለሉ መንገዲ ፅቡቅ ገይሩ ሰሪሕዋ ርእዋ ማለት እዩ። ቃላት እውን ኣሪምዋ ማለት እዩ። መስፍን በብሓደ ናይ ቃላት ጌጋታት ክህሉ ተገዲሱ ርእዋ። መርሃዊ እውን ካብ ሚኒስትሪ ዕዮ ትሕዝቶ ጥራሕ ዘይኮነ ኣብቲ ቋንቋ እውን ርእቶታት ሂቡና ማለት እዩ። ሰባት ከም ዝርእዋ ምግባር ነይርዎ ማለት እዩ። እቲ ዝያዳ ንክትፅብቕ ማለት እዩ። ኣብቲ ኣርእስቲ ምምራፅ፣ ኣብ ሌይኣውት፣ ኣብ ካቨር ዲዛይን ብዙሓት ሰባት ተሳቲፎም ማለት እዩ። ኤርምያስ ሰሎሞን ኣብ ኣርእስቲ ምምራፅን ካቨር ነይሩ፣ ከማልዲኖ ኣብ ካቨር ነይሩ። ብዙሕ ኣብነታት ኣለዉ ኣብዚ መፅሓፍ። መጀመርታ ምስ ርኣየታ በዓልቲ ቤተ ዓወት እናታርእቶ እዩ ነይሩ። ኣብነታት ተተብዝሓላስ ፅቡቅ ድብል ነይሩ። ንሱ ከዓ ብዙሕ ኣብነታት ንኽእትወላ እውን ፅዒረ ሕጂ ክትንበብ እንኳላ እዛ መፅሓፍ ልዝቢሉ እቲ ቋንቋ ደየሸግረካ ብቐሊሉ ዝርድኦ ሕፅርሕፅር ዝበለ ቃላት ሰብ ኣንቢቡ ንድሕሪት ምልስ ኢሉ እንታይ ድብል ደሎ ኢሉ ከይተሸገረ ፍኹስ ኢሉ ንኸንብባ ምጭውጭው ዝበለት ክትከውን ፅዒርና ኣላ ማለት እዩ። ክሪያ ከሎ ከዓ ኣነ ነዛ መፅሓፍ ኩሉ እቲ ኣነ ክገብሮ ዝኽእል ፃዕሪ ገይረለይ።
1: ብዙሓት ከም ዘንበብዋ ተዛሪብካ ኣለኻ። ስለዚ ብዙሓት ዝባረኽዋ መፅሓፍ እያ ክንብል ኢና ማለት እዩ። ንገለ ካብቲ ዘለዓልካዮ ዛዕባታት ክንደስስ እሞ ድሕሪኡ ኣብዞም ተዓዘብቲ ክንከይድ ኢና። እንታይ ዝብል ኣቕሪብካ ኣለኻ? ብዛዕባ ድልየት ደቅና ምፍላጥ ኢልካ ኣለኻ። ክሳብ ክንደዩ ኣገዳስነቱ ድልየት ደቅና ምፍላጥ ፈሊጥና ከሞ እስክዚ ኣብራህ
0: ልክ ኣለኸ። ሕጂ እቶም ክኢላታት እንታይ እዮም ዝብሉ ብብዙሕ መንገዲ ይግለፅ። እንዲ ብብዙሕ ፅሑፋት ክትሪአን ከለካ እንተለያ ብኢንተርቪዋት ብዙሕ ኢንተርቪው ርአያን ቃለ መሕትት ናይ ሞያውያን ማለት እዩ ብዝከኣለኒ መጠን ብዘይካ መፅሓፍቲ እውን ካልእ ኣርቲክላት ተንብብ ኢኻ ንኣሽቱ ነገራት ተንብብ ትፍትን ኢኻ። ሕጂ ጠቕሊልካ ክትሪአን ከለካ ኣብ ሓንጎል ደቅና ዘሎ ካብ ህፃንነቶም ዘሎ ምናልባት ብቓላቶም ዘይገልፆ ሕቶታት ኣለዎም ውሽጦም። ሓደ ካብቲ ሕቶታት እንታይ እዩ? ኣነ መን እየ ዝብል እዩ። ብቓላት ኣይገልፅዎን ግን መን ኣነ ኣብዚ ዓለም ከ እንታይ ቦታ ዘለኒናዓይ ዝብል ሕቶ ከም ዘለዎም እ ኩሉ ግዜ ነዚ ክምልስዎ እዮም ድፍትን ፍቲ መስርሕ ናይ ሂወት። ከም ወላዲ መፀን ሕጂ ድሌታት ናይ ደቅኻ ምፍላጥ ኣዝዩ ኣገዳሲ እዩ። መብዛሕትኡ ወላዲ ናይ ደቁ ፅቡቕ ነገራት ስለ ዝደሊ እቲ ናይ ደቁ ፅቡቕ ነገራት ከዓ እቲ ንሱ ፅቡቕ ዝብሎ እዩ ኣብ ደቁ ክትግበር ዝደልዮ። ብኡ ምክንያት ኢና ብዙሓት ወለዲ ንደቅና ከምዚ ክኸውን ኣለዎ፣ ኣብ ከምዚ ደረጃ ከምዚ ክመሃር ኣለዎ፣ ክሳብ ደፊእኻ እውን ንመን ክምርዖ ከም ዘለዎ ገለ ናይ ምውሳን ኣለና ተንደንሲ። ካብ ንእስነቶም ከዓ ይጅምር እዚ ብፍላጥ ይኹን ብዘይፍላጥ ብፅቡቅ ሓሲብካ ትገብሮ እዩ። እዚ ምስ ምንታይ ይጋራጨዎም እዩ ሕጂ እቶም ቆልዑ እቲ ድሌታቶም ትሶም ክኾንዎ ዝደልዩ እቲ ክዓቢሉ ዝደልዩ ከድምዕሉ ዝኽእሉ ተበሪህዎም ተፈሲህዎም ክገብርዎ ዝደልዩ ነገራት ኣብ ውሽጦም ኣለዎም ብዝተፈላለየ መንገዲ ብተፈጥሮ ክትብሎ ትኽእል ተሞያውያን ዝያዳ ይገልፆ በቲ ከባቢኦም ተፀልዮም ብዝኾነ መንገዲ ኣለው ውሽጢ ዝድርኾም ነገራት ነዚ ምፍላጥ ነቲ ወላዲ ሕጂ ኣዝዩ ሓጋዚ እዩ። ከም ወላዲ እቲ ስኻ ትደልዮ ኣብ ልዕሊ ዝተቆልዓ ፀቕጢ ጌርካ በቲ ስኻ ትደልዮ ጥራሕ ንክኸይድ ኣብ ክንዲ ምድራኽ ነቲ ናቱ ድሌታት ርኢኻ ከተሳስዮ ጎንጎኑ ክትከይድ ንስ ኣብ ላዕሊ ኮይንካ ፀቒጥካ ኣብ ክንዲ ትኸይድ ንሱ ኣብ ዝገብሮ ጉዕዞ ንምኻድ ሕግዘካ ማለት እዩ። እዚ እንተ ደይገበርካዮ ኩሉ ግዜ ኣብ ውሽጢ ልቦም ኣብ ውሽጦም ሕቶታት ኣለዎም ፀቕጥ ኣለዎም ዝድድላዮም ስለ ደይረኽቦ ብዙሕ ኣብነታት ኣብዚ ኣምፅ ኣለኹ። ንኣብነት ሓደ ስደተኛ ኣሎ ኣብታ መፅሓፍ እውን ተጠቒሱ ኣሎ። ንደገ ምስ ከደ ንሱ ስደተኛ ስለ ዝኾነ ብዙሕ ፃዕሪ ገይሩ ሓደ ይወዱ በዓልቲ ቤት የላን ተማዊቱ ተማዊቱ ዕብይዎ ነዚ ወዲ ለይትን መዓልቲ እናሰርሐ መወዳእቱ እቲ ቆልዓ ኣብ ትምህርቲ ምስ በፅሐ ኮሌጅ ካኣቱ እንከሎ ሙዚቃ ክፅንዕ ደሊ ኣቦ ፈፂሙ ክቕበሎ ይከኣለን እዚ ሕጂ እቲ ቆልዓ ደልየቱ ከምኡ እዩ ሙዚቀኛ ምዃን እዩ ትቦ ግን ኣይዋፅን እዚ ንሂወትካ ዝጠቅም ኣይኮነን ንግዲ ከተፅንዕ ኣለካ ኣብዚ ተገራጭም ዳሕራ ምንታይ በፂሒ ትቦ ክሳብ መወደያ ኣይኮንካን ናይ ትምህርቲ ከፍለልካኒ ክሳብ ምባል በፂሑ እቲ ቆልዓ ናይ ኣቦ ድሌትኩም ምዃኑ ምስ ፈለጠ ትወዱ ገዲፎት ናይ ሙዚቃ ድሌቱ ናብ ንግዳኣት እዩ ትምህርቲ ናይ ንግዲ ንፍዑ ከዓ ስለ ዝነበረ ኣብ ትምህርቲ ተዓዊቱ ስራሕ ሒዙ ሂወት ይመርሕ ኩሉ ግዜ ግን ይሓቀ እዩ ሕጂ ከም ተበደለ ድሕሪ ነዊሕ ዓመታት ድሕሪ ነዊሕ ዓመታት ኩሉ ግዜ ይመላለሰካ እዩ ይመላለሰካ እዩ ማለት እዩ። ሕጂ ንደቅና ብዝከኣል መጠን እቲ ዝደልይዎ ነገር ንክረኽቡ እቲ ዝደልይዎ ነገር ንክሰርሑ ናብቲ ዝደልይዎ ነገር ንክኸዱ እቲ ብውሽጦም ዘሎ ዓቕምን ሓይልን ንክጥቀምሉ ድሪኺት ክንፈጥርን ነዚ ኸነለልይን ይፅቡቅ ከም ዝኾነ ስራሕ ማለት እዩ። ሓደ ሰብ ገለ ኪላታት ዝጠቐስዎ ነገር ኣሎ ሓደ ሰብ ዘድልዮ ስራሕ ሓደ ናቱ ዓቕሚ ምፍላጥ እዩ ናቱ ብውሽጡ ዝደልዮ ናቱ ወኒ ኣብ ውሽጡ ኮይኑስ ኣነስ ከምዚ ክኾን ኣለኒ ከምዚ ክገብር ኣለኒ ከምዚ ክሰራሕ ኣለኒ ትብሎ ኩላና ንብሎ ማለት እዩ። ጎኒ ጎና ተኸይደ ሕጂ ባይታ እያ ነቲ ስኻ ትደልዮ ነገር ነቲ ስኻ ዓቕሚ ትብሎ ነቲ ከድመዓሉ ትብሎ ነገር ባይታ ትረክብ ዶ መፅያ እዚአን ክልተን እንተ ተጣሚረን ኣድማዒ ትኾን ዝያድ ኣድማዒ ትኾን ማለት እዩ። ምናልባት ሳልሰይቲ ክትሕወስ ትኽእል ምሳ ከዓ ዝናትካ ድሌት ፈሊጥካ ኣለካ ዓቕምካ ፈሊጥካ ኣለካ በይ ከም ተድምዕ ደስ ኢልካ ትገብሮ ነገር ፈሊጥካ ኣለካ ንዑኡ ድኸውን ባይታ ከዓ ተፈጢሩልካ ኣሎ እዚ ክልቲ ተሓዋዊሱ ገንዘብ ተረኪብካ ኣሎ ከዓ ዝበለፀ ኸውን ማለት እዩ ሂወትካ ትመርሓሉ ትኽእል መንገዲ ማለት እዩ። ኣብ ቆልዑ ከዓ ከምኡ እዩ። ስለዚ ኣብ ውሽጦም ነገራት ስለ ዘለዎም ነዚ ከነንብ ኣብ ክንዲ ንሕና እቲ ንሕና ፅቡቕ ንብሎ ትምሕና ከምዚ ኢኻ ክትከውን ዘለካ ዝብል ነገር ኣብ ክንዲ ምግባር ብዙሕ ኣብነታት እዩ ዝጥቀስ። ኣብ ዝቀረባ እዋን ዜና ነይሩ ኣብ ማዕከና ዜና ተዘርግሐ ነይሩ ኣንቶኒ ሆፕኪንስ ዝበሃል ተዋሳይ ናይ ኣሜሪካ እዩ ክልተ ግዜ ኦስካር ድወሰደዩ ዝቀረባ እዩ ወርሒ ጌራ ከማ እንተኾነት እሱ ሕጂ ኣብ 88 ዓመቱ ኣልበም ኮምፖዝ ገይሩ ሕጂ ተዋሳይ እዩ ኮ ተዋሳይ ናይ ሆሊውድ እዩ ካብቶም ፍሉጣት ኩላና ንፈልጦ ኢና ብዙሕ ፊልምታት ዝሰርሐ እዩ ክልተ ግዜ ኦስካር ድወሰደዩ ብተዋሳዊ እዩ ግን ሕጂ ናብ ሙዚቃ ከይዱስ ኮምፖዝ ገይሩስ ሓንቲ ኣልበም ዘርጊሑ ኣሎ እንታይ ኢሉ ሕጂ ፍቲ ኢንተርቪው ሱ ናይ ኩሉ ግዜ ድሌተይ ዝነበረስ ሙዚቀኛ ምዃን እዩ ሕጂ ኣይገድፈካን እዩ ማለት እዩ። ሕጂ ንደቅና ገና ኣብቲ ንኣሽቱ ክን ከለዉ በቲ ናቶም ድሌት ክንመርሖምን ናብቲ ናቶም ድሌት ብዝከኣልና መጠን ባይታ ዕድል ክንፈጥረሎምን እንተ ክኢልና ዝያዳ ኣድማዒ ትኸውን ኢኻ ማለት እዩ። ስለዚ ንደቅና ከምኡ ክንገብር ከም ዘለና ኣብ ኩሉ መፅሓፍቲ ዳርጋ ኢኻ ትረኽቦ ምናልባት ሰብ ከም ብባ ኣነ ፅቡቅ ሳጀስሽን ኮይኑ ዝስማዓኒ እዚ ሬይዚን ገርልስ ኢን 21st ሰንቸሪ ቦይስ ሳንስ ኤንድ ገርልስ ትብላላ መፅሓፍቲ ክልተ መፅሓፍቲ ኣለዋ በበይነሚን ፅቡቅ ጌራ እየ ብዛዕባ እዚ ትገልፀልካ ፅሙቅ ከብሎ ፈቲነ ኣለ ከዓ ነፍቲ መፅሓፍ ሕጂ እንታይ ኩሉ ግዜ ድሌታት ናይ ቆልዑ ንስማዓዮም ክንብል ከለና ነቲ ድሌታቶም ፅቡቅ ጌርና ክንፈልጦ ባይታ ክነጣጥሓሎም ትንሕና ፅቡቅ ድበልና እየ ጥራሕ ኣብ ክን ኣብርኦም ዓይነት ስርፆ እያታ መልእኽቲ ማለት እዩ።
1: መፅሓፍ ዝደረሰ ቆልዓ ነይሩ ሓደ ግዜ ሕጂ ሞ ከዓ ናይ በይኑ ወርክሾፕ ገይሮምሉ ኣቦ ኣደ ሓደ ዓይነት ርኢቶ ኣለዎ
0: ንሱ ናቱ ድሌት ከተሳስዮ ምኽኣል ዓብዪ ነገር እዩ። ምክንያት እንታይ ክኸውን ዝኽእል ኣበይ ናይ ሞያዩ ከድህብ ዝደሊ ኣይ ናይ ሞያዩ ከዝያዳ ፅቡቅ ክትፈልጦ ኣሸጋሪ እዩ ካብ ሰብ ናብ ሰብ ስለ ድፈላለ ምናልባት ኩነታት ስለ ዘይከኣልካ ዕድል ስለ ዘይተረኽበ

0: ዘይከተማለወ ትኽእል ኢኻ። በቲ ሓደ ወገን ከዓኒ ገሊ ግዜ እውን ተማሂርካ ፅዒርካ ኣንቢብካ ፍልጠት ደሊብካ ኣብቲ ናትካ ዘይኮነ ነገር እውን ኣይተድምዕን ኢኻ ማለት ኣይኮነን፣ ከተድምዕ ትኽእል ኢኻ፣ ብዙሕ ነገር ደረጃ እውን ክትበፅሕ ትኽእል ኢኻ። ግን ኣብ ዓለም ብዙሕ ሞያ እዩ ዘሎ። እዚኦም ኢንተርናሽናል ሌበር ኦርጋናይዜሽን ዝበሃሉ ኣለዉ ኣብ ውድብ ሕብራት ሃገራት ክንደይ ሞያታት ኣለዎ ኢልካ እንተ ፈቲሽካ ኣብቲ ኢንተርነት ኣብ ዓለም ዳርጋ 13,000 ዝኸውን ሞያ እዩ ዘሎ። እዚ 13,000 ሞያታት ከዓ የድሊ እዩ። ሕጂ ኣበይ ወድኻ ወይ ጓልካ እንታይ ክትከውን ትደልያ ዘለካ ካብዚ ኩሉ ንሳ እንታይ ያድል ዘላ ምፍላጥ ይሕግዘካ ማለት እዩ። ኣብ ክንዲ ገለ ውሕዳት ነገራት ጌርካ ብዝካልካ መጠን እቲ ባይታ ክተጣጣሓሎምን ውሽጦም ክሰምዕን ፅቡቕ እዩ ማለት እዩ። እቲ ሞያኻ ሕጂኻ እናተራቐቐ ነዘን 13,000 ሞያታት ኣድቂቖም ክመቕልዎ ከለዉ ኣብ ውሽጠን ሲ ንኡስ ሞያታት ኣሎ ከም ሞያ ከዓ ድውሰድ ማለት እዩ። ስጋብ 4,000 ድበፅሕ ሓንቲ ነገር ምስ መፀሲ ንዓኻ መጥመቓቐላ እንጂ ኣዝዩ ብዙሕ ሞያ ስለ ዘሎ ኣብቲ ሞያኦም ክደፍእ እንከለኻ ኣብቲ ንሶም ዝድርኾም ነገር ክደፍእ እንከለኻ ብዝከኣል መጠን ሓጋዝ እዩ ማለት እዩ።
1: ወንሕና ኣብታ ገዛ ንሪኦም በኣ ንስእሎም ደቅና ግን ልዕሌና ኣፍልጦ ከም ዘለዎም እዚኣይና ክንግንዘብ
0: ክህልዎም ይኽእል እዩ። ብዙሕ ነገር ከሕግዙካ ክእል እዮም ተንደንስ ናቶም ሲ ትፈልጦ ኣለካ እታ ነጥቢ
1: እሞ ርእቶ ዘለዎ
2: መጀመርያ ፒተር ኳዓ ሓጎሰካ ኣገዳሲ መፅሓፍ ኢኻ ደሪስካና ዘለኻ። ምክንያቱ ዕወት ስድራ ቤት ዕወት ሃገር ከዓ ስለ ዝፈጥር ብደረጃ ሓደ ዕወት ዝኾነ ስድራ ቤት ከዓ ዕወታት ዜጋታት ከፍር ስለ ዘለዎ ዝኾነ እዛ መፅሓፍ እዚኣ ንእውን ብዙሕ ግዜ ኣንቢበያ እንድ ኣብዚኣ ርእሲ እዚኣ ብቐጥታ ክኣቱ ግን ድሌት ናይ ደቅና ሲ ክንሰምዖም ኣለና ምናባት ናብ ካልእ ከይቶም ንድርሕ ንሕና ኸ ከም ወለዲ መጠን ብዙሕ ተምሂርና ኢና ብዙሕ ስሒትና ኢና ካብ ስሕተታትና ክንምሃር ቁር ክምርሑና ጥራሕ እዮም ዘለኹም ደቅና ብዛ ትብላ ዘለካ ሲ ክመርሑና ጥራሕ እዮም ክንሰምዖም ጥራሕ እዩ ዘለና ካብ ተመክሮና ተበጊስና ኸ ናይ ኣልያ ታራክ ንፃወት ንኣብነት ሓደ ወድኻ ኣብ ኮረጃዓትዩ ኣየና ዓውደ ትምህርቲ ክመርፅ ከም ዘለዎ ብድሕ ጥራሕ ድዩ ከይድ ዘለዎ ትዕድላት ዘሎ ባይታታት ኣብ ምእንፋት ከስ ቁር ክስታይ ክትብልዋይ ትኽእልና ትብል ሕቶ ቁር ምስ ኣብርህ ተተብላ ስለዚ ከመየን ቁር ብዚኣ ሲ ክተብራተ ትኽእል ሲ ሓጋስ ምኩት ነራ ካልእ ርእታት ኣለኒ ካልኦት ዕድል ክህብ ክሓልፋ
3: ፒተር ፍረቲ ናይ ነዊሕ ፃዕርኻን ድኻምካን ብልሕኻን ከዓ ከምዚ ዓይነት ፍርያት ምርኣይና እንቋዕ ሓጎሰና ብዓብዩ እንቋዕ ሓጎሰካ ንዓኻን ንበዓልቲ ቤትካ ምክንያቱ በዓልቲ ቤትካ ኣካል ናይ ፃዕሪ ስለዝነበረት ምስ ምላኣት ስድራ ቤትካ ናይ ብሓቂ ነብሲ ወከፍና ብውላድና ክንኮርዕ ብውላድና ክንሕበን ውላድና ከምቲ ንደልዮ ዕውት ኮይኑ ክወፀልና ዘይደሊ ሰብ ኣሎ ኣይብልን እየ። ኩሉ ፃዕሩ ባህጉ ትምኒቱ ድኻሙ ፀግኡ ንደቁ ክሳዕ ዝኾነ ውላዱ እዩ መተካእትኡ ውላዱ እዩ መርኣዩ። ኣብዚ ሕጂ እቲ ወላዲ በቲ ንሱ ዝመስሎ በቲ ክኾኖ ዝደልዮ ቁኑዕ ኢሉ ከዓ ዝኣምነሉ እዩ ንውላዱ ዝኣልን ዝምልምልን ዝኽስኩስን። ኣብ ብዙሕ መዳይ ግን ብቑዕ ክኾነልካ እናደለኻዮ እቲ ንስኻ ትደልዮ ኣካይዳ ወይ ንስኻ ትህቦ መምርሕን ክኾነልካ ትደልዮን በንፃር ተዓወት ኮይኑ ትሪዮ እዚ ሕጂ ርቕቕ ዝበለ ኣካይዳ ዘይምሕላው እዩ። ኣብ ኣርእስቲ ናይዛ መፅሓፍ ክንሪኦ ከለና ጥበብ ኣተዓባብያ ደቅና ሕጂ እታ ጥበብ ጥራሕ ተወሲድካያ ርቀት እያ ናትካ ሓይሊ ወይ ናይ ብሓቂ ብቕዓትካ ተረጋግፀላ ርቕቕ ኢልካ ትኸደላ እያ እሞ ኣብዚ ረቂቕ ኣካይዳ እዚ ግሊፅካዮ ዘለካ ተንቲንካዮ ዘለካ ዓብ ነገር እዩ። ኣነ ሕጂ ካብ ድሌታት ደቅና ሙሉእ ብምሉእ ድሌታቶም ክነተግብር ምናልባት ከምዚ ልኡል ዝበሎ ኣብ ገሊኡ ድሌታቶም ምስ መፃኢኦም ምስ ክውንነቶም እውን ዘይከይድ ክኸውን ስለ ዝኽእል ድሌታቶም ብግቡእ ምስማዕ ሓንቲ ካብተን ዝመሰጠትኒ ኣብዚኣ ዘላ ሕጂ ምስ ደቅኻ ቁኑዕ ኣባህላታት ወይ ቁኑዕ ይህን ምሂን ክህልወካ እሞ ዝበዝሕ ግዜ ካብ ምዝራብ ንዕኦም ምስማዕ እቶም ኣዝኖም ትኹንካ እውን ክትሰ

0: ክትሰምዖም ስለ ዘለካ ክትፈልጦም ስለ ዘለካ ድሌታቶም ብንፁር ከተለሊ ስለ ዘለካ ኣብ ብዙሕ መዳይ ብጥበብ ዘለዎ መንገዲ ደቅና ንኸነዕቢ ነቶም ደቅና ክንገብሮ ዘለና ዘይገበርናዮ ከዓ ምልሲ ኢልና ብኻባ ዘይገበርናዮ ብኻባ ጌርናዮ ዘብል ቢልካ ኣለካ እሞ ናይ ብሓቂ ደስ ዘብል ንብዙሓት ወለዲ ኣዝዩ ስጡር ዝኾነ ውህደት ምስ ደቆም ከምዝህሉ ዝገብር ኣተኣላለያ እዩ መሰረታዊ እዩ እቲ ድሌት ደቅና ክንፈልጥ ሰም ዝደልይዎ ክንፅግን ጥራሕ ምኽኣል ዓብዪ እዩ ይብል ኣብቲ ሰፊሕ ክስታይ ከይኣተና ማለት እዩ ብድሕሪኡ ከመይ ክንከይድ ከም ዘለና ከዓ ብዓብዩ ክንዛረብ ማለት
1: እዩ ይቀኒየለይ ሕጂ እታ ነጥቢ እንታይ እያ ንደቅና እንታይ ይደልዩ ምፍላጥ ማለት ውሽጦም ንኽፈልጥዎ ንሶም ሓይሎም ንኽፈልጡ ድርኺት ምግባር ንዑ ባይታ ምጥጣሕ እያታ ነጥቢ ኩሉ ግዜ ከም ወላዲ መጠን ክስገር ደይብሉ መስመራት ኣሎ መምስ ዕድሚእዮም ዝኸይድ ህፃን እንከሎ ቆልዓ እንከሎ ትፈቅደሉ ነገራትን ዘይትፈቅደሉን ንዓበይ ከይድ ከሎ ከዓ መስኡ ደኸይድ ኣሎ ንኣብነት ክስገር ደይክእል ነገራት ድሕነት ኣሎ ንኣብነት ሓደጋ ዘፍጥር ንነብሶም ኣብ ሂወቶም ኣብ ገለ ሓንቲ ኣብነት ኣብቲ መፅሓፉ ተቂስያ ዘለኹ ቆልዓ ውላድካስ ንፅርግያ ሒዝካ እንተ ተኸይድ ኣለካ ካብ ኢድካ ፈንፂጉ ናብቲ ፅርግያ ክኸይደ ኢሉ ተዳ ድሌት ኮይኑ ይኸይድ ኣሎስ ስኢልካ ክትፍቀደሉ ይትኽእል ኒኻ ሕጂ ሓደጋ ዘፍጥር ነገራት ኣብ ድሕነቶም ዋጋዕ ዳጋ ዚኣቱ ነገራት ብመፅር እቲ ዕድሚኦም እቲ ስኻ እትገብሮ ደረት ክልወካ ኣለዎ ክስገር ዘይብሉ ነገራት ኣሎ ብፍላይ ብፍላይ ንሂወቶም ኣብ ሓደጋን ድሕነቶምን ገለን ኣብ ግምት ከተእትን ከለካ ማለት እዩ ውሽጦም ንክሰምዑ ክንብል ከለና ግን ኣይነማኽሮምን ኢና ርእቶይ ንህቦምን ኢና ኣይነማእዝኖምን ኢና ማለት ኣይኮነን ኩሉ ግዜ እታ ነጥቢ ደጋጊሙ ኣብ ዳርጋብ ኩለን መፅሓፍቲ ትረኽባ ግን ነጥቢ እንታይ እያ ብውሽጢኻ እናሓሰብካ ንስኻ ከምዚ ክኸውን ኣለዎ ኢልካ ድሮ ወሲንካ ንስኻ ኢኻ ትውስን ዘለካ ወሲንካ ድሮ ነቲ ወድኻ ክተኣልዮ እተ ፈቲንካ ነቲ ውላድካ እተ ክተኣልዮ ፈቲንካ ብከምስ ናትካ ድሌት ኢኻ ተተግብር ዘለካ እምበር ናቱ ድሌት ኣይኮነን ናቱ ድሌት ስለ ዘይኮነ ከዓ ኣድማዓነቱ እናነክየ ይኸይድ እያታ ነጥቢ ስለዚ ገሊ ግዜ ኣሎ ከምዚ ዝጎራሕና ኮይኑ ዝስማዓና ሞ ነቲ ናትና ድሌት ነቲ ናቶም ድሌት ከምዝመስሎም ጌርካ ከተሽኩዖም ትፍትን ኢኻ ፅቡቅ ኣይኮነን ናይ ብሓቂ እንታይ እዮም ዝደልዩ ዘሎ ብኸም ከምዚ ደበሳይ ክብሎ ዝፀንሐ ከዓ እዚ ከዓ ብምብሃል እቲ ኣገባባት ገለፍቲ ዝርዝር ኣሎቲ መፅሓፍቲ ሓደ ካብኡ እንታይ እዩ እቲ ምስምዖም ማለት እዩ ምብሃል ምዝርራብ ሜላታት ይጠቕመካ እዩ እዚ ማለት እዩ ግን ርእቶ ኣይትሃብ ድላዮም ይግበሩ ይጋገዩ እቲ ጌጋ ሓደገኛ ዝኾኑ ጌጋ ይግበሩ ገለ ማለት ኣይኮነን ንክጋገዩ ዕድል ክንህቦም ኣለና ኣብ ዝተፈላለየ መዳያት ሰባት በብንእስነቶም በብቲዓቕሞም እናተጋገዩ ካብኡ እናተማሃሩ እናተማሃሩ ስለ ዝኸዱ ንኩሉ ነገር ንሕና ጥራሕ ክንፈትሖን ንሕና ጥራሕ ውሳነታት ክንገብረሎምን ግን የብልናን ስለዚ ኩሉ ግዜ ናቶም ድሌት ንስማዓዮ ክንብልን ከለና ናይ ብሓቂ ናቶም ሲ እንታይ እዩ ክንፈልጦ ናትና ኣብ ውሽጥና ደሎ እዚኣ ክኸውን ኣለዎ ትብላ ነገር ናብኡ ኢምፖዝ ንክትገብራ ብዘይ ምሕሳብ ክትከውን ኣለዋ እያታ ነጥቢ እምበር ብሓደገኛ ነገር እናኸዱ ሱቅ ክትብላ ኣለካ ማለት ኣይኮነ በብደረጃም ደረትን ምክልኻልን ክትገብረሎም ኣለካ
2: መጀመርያ እዚኣ መፅሓፍ ክርእያ ከለኹ ክገርመኩም ካብቲ ኩሉ ዘንበብኮ ብዘይ ምቁራፅ ኣብ ውሽጢ ክልተ መዓልተ ይወዲእ እየ ኣነ ምክንያቱ ክሳብ ሰዓት ክልተ ለይቲ እውን የንብባ ነይረ እንታይ ልዕሊ ኩሉ ዝመሰጠኒ ኣቀራርባ ኣብኡ ዝተጠቕመሉ ቃላት ዋላ ንሕና ኣነስ ክትርጉም ይፍትን እየ እሞ ግን እንታይ ይኸውን ከምዚ ሕክምናዊ ቃላት የእትወሉ ማለት እዩ ይኸብደኒ ንህዝቢ ከተቕርቦ ሲ ብቐሊሉ ነቲ ሕብረተሰብ ክርድኦ ብዝኽእል ይኸብደኒ ነይሩ። ኣብዚ ግን እቲ ተጠቒምሎ ዘሎ ቃላት ብቐሊሉ ንዝኾነ ወላዲ ክርድኦ ዝኽእል እዩ ማለት እዩ። ሕጂ ምናልባት ኣብዛ ናይ ድልየታት ናይ ቆልዑ ጠቂስዋይ እታ መልሲ እንታይ እዩ ዝብለና ኩሉ ግዜ ድሌታቶም ንስማዓዮም ክብል ከሎ ብዓብዩ ዋ ናብ ወልፊ ክኸይድ ከሎ ወይ ናብ ሓደጋ ክኸይድ ከሎ ከዓ ንስማዓዮ ይኽይድ ማለት ኣይኮነን። ከምዚ ጴጥሮስ እውን በዕሉ ገሊፅዎ። ግን ኩሉ ግዜ እንታይ ኣሎ? ቆልዓ ስእሊ እዩ ዝወስድ ኣብ ውሽጡ ንዝኾነ ነገር ባህር ዲ ስምዒ ዲ ከም ስእሊ እዩ ዝወስዶ። ከተግብሮ ከሎ ከዓ ብቐጥታ ንዑ ዝመሳሰል እውን ኣየተግብርኒ ድሌታቱ ሕጂ ብቓላ እውን ዘይቃላ እውን ንገልፆ ይቆልዓ። ግን እንታይ ኢና ንገብር? እንተ ደኣ ተዓዚብናዮም እንተ ደኣ ሰሚዕናዮም ዋላ ንኣሉታዊ ይኹን ክንሰምዖ ክንክእል ኣለና፣ ዋላ ንኣውንታዊ ክንእርሞ እንድሕር ኮይና ካብ ኢና ክንብገስ ማለት እዩ። ከይሰማዕካዮ ክትእርሞ ኣይትኽእልኒኻ፣ ከይተዓዘብካዮ ከተማእዝኖ እውን ኣይትኽእልን ኢኻ ማለት እዩ። ሕጂ ንኣብነት ኣይግበሮ ቆልዓ ምፅ ኢሉ ክፀፍዓካ ክእል እዩ ሃገይ ክትቅበላ ኣለካ ነዚኣ መበገስ ኣለዎ ትቆልዓ ካብቲ ሓደ ድሌታቱ እታ መፅፋዕ ድሌት ካበያ መፅያ ክንፍትሻ እንተ ኮይና እንተ ክንገብር ኣለና ነታ መፅፋዕ ብዘይ ቅድሚ ኩነት ተቐበልና እዩ ዝብለካ። ቅብልቲ ስለ ዝኾነት ምፅፋዕካ ኣይኮነትን። ግን እንተ ደኣ ክንፈትሓ ተፀፊዕካ ኢኻ ድሮ ተፀፊዕካ ስለ ዘለካ ተቐበልላ ተፅፍዒ ክትፈትሓ እንድሕር ኮይንካ ነታ ሽግርታ እዮም እንተ ተቐቢልካ ኢኻ ትፈታ ንምንታይ ትሕግዘካ ማለት እዩ ንክትሓስብ ካበይ ተበጊሲ እንታይ ዓይነት ስምዒት ናብኡ ኣብፅሕዎ እንታይ ውሽጣዊ ድፍኢት ወይ ድርኺት ኣለዎ ናብኡ ዘብፅሐ ሓደ ነገር ኣለዎ መበገሲ ከምኡ ኢና ንብል። ዝኾነ ባህሪ ዝኾነ ስምዒት ክቕልቀል ከሎ መበገስ ኣለዎ ማለት እዩ ድልየቱ እዩ ናይ ትቆልዓ። ግን ካበይ ይበገስ? ምስኡ ዝተወርሰ ድዩ ኣብ ከባቢኡ ብዘውጥረየ ድዩ ካብኡ ንክንፈትሖ እንድሕር ኮይና ድላ ወይ ከደማእዝኖ እንድሕር ኮይና ናብኡ ኢና ከይትና። ካልእ ኣብ ድልየታቶም ንስማዓዮም ክንብል ከለና ምናልባት ሕጂ ኣብዚ ዘመን እዝን ቅድሚ 50 ዓመትን ዝነበረ ባይታ ንድሌታት ቆልዑ ዘማልእ ብበይኒ እዩ ማለት እዩ። ኣብዚ እዋን እዚ ኣዝዩ ሰፊሕ ዝኾነ ንድሌታቶም ዘማእዝን ኣሎ ማለት እዩ። ምናልባት ቅድሚ 50 ዓመት ግን ነቲ ድሌታቶም ክማልእ ዝኽእል ውሑድ ጥራሕ እዩ ነይሩ ማለት እዩ ከባቢዮም። እዚ ከዓ ሕጂ ምስማዕ ማለት ንሱ እዩ። ካልእ ዝበዝሕ ወላዲ እንታይ እዩ ዝገብር? እቲ ንሱ ዝደልዮ ድልየቱ ከተግብር ዝደሊ ኣብ ውላዱ። እዚ ግን ክተርፍ ኣለ እንታይ ማለት እዋ ኢንጂነር ክትከውን ኣለካ፣ ሓኪም ክትከውን ኣለካ፣ ከምዚ ክትከውን ኣለካ። ናቱ ግን ምስዑ ሒዝዎ ዝመፀ ኣብቲ ኣእምሮ ኣሎ ናቱ ናይ ድልታቱ ነዚ ክዝንጉዖ ይብልካን። ሕጂ እቲ ወላዲ ደልያ ኸውን ንኣብነት ሓኪም ክኾነሉ ወይ ኢንጂነር ክደልየሉ፣ እቲ ውላድ ግን ካልእ ድልየቱ። ሕጂ ምንታይ እዩ እንዳሰማዕከያ እንዳተዓዘብከያ እንዳተኸታተልከያ ኩሉ ዝገብሮ ተግባራት ንኣብነት ኣብቲ መዓልታዊ ዝገብሮ ተግባራት ብዛዕባ ኤሌክትሪክ ብዛዕባ ገለ ምግጥጣም ገለ እንድሕር ዝገብር ኮይኑ ገለ ድሌት ኣለዎ ማለት እዩ። ካብኡ ተፅኒዕካ እንታይ ክትገብረ ኣለካ ክትቅርበሉ ኣለካ ገለ ነገራት ማለት እዩ። ሕጂ ስለዚ እቲ ድሌታት ምስማዕ ማለት ዝኾነ ነገር ኣሉታዊ ይኹን ኣወንታዊ መጀመርያ ክሰምዖ ኣለካ ማለት እዩ። ብድሕሪ ይሽዑ ኣንፈት ከተትሕዞ ትኽእል ማለት እዩ። እታ ናይ ድሌታት ቆልዑ በዚኣ ክንገልፃ ንኽእል ኢና ማለት እዩ።
3: ኣዲመ ነቲ ፅፉፍ ስራሕ ከመስገነካ ፈቱ ንኩሎም ስድራኻ ከዓ ዮሃና ብሎም ፈቱ። ኣብዛ እትበሃል ፅንሐት ናይ ቆልዓ ክንሰምዖም ኣለና ትብል ዘላ እንታይ ዓይነት ቆልዑ ኢና ክነፍር ንደሊ እያ? ዲፐንደንት ዝኾኑ ኣባና ዝምርኮሱ ቆልዑ ድና ክነፍር ንደሊ ዋላስ ንርእሰ ተኣማንነት ዘለዎም መንእስያት ኢና ክነፍር ንደሊ? ኣብኣያት ምርኮስታ ድልየት ማለት ሕጂ ብቐንዱ ነዛ ጉዳይ እዚኣ ክንሪያ እንተኮይና እዞም ንሪኦም ዘለና ህፃናት ነብሶም ዝመልኩ ነብሶም ዝፈልጡ ኮይኖም ከዓብ እንድሕር ዳ ኮይኖም እታ ቀዳመይቲ ክንገብራ ዘለና ነቲ ዝደልይዎ ዘለዉ እዚ ኹን ኣይኮናን ክንብሎም ዘለና እንታይ ዳ ነቲ ክኾንዎ ዝደልዩ ነገራት ብመልክዕ ሕቶታት እንዳሓተትና ናብኡ ገፆም ከምዝእንፍቱ እሞ ብዓለም ከምዝውስኑ እንድሕር ጌርና እዮም እያ መፅሓፍ ብዙሕ ቦታታት ከማ ነዚኣ ተጠቂሱሎ ብዙሕ ነገራት ብዛዕባ እዚኣ እንታይ ኢና ትብል ክኾንዎ ዘለዎም ዘይኮንና ክንነግሮም ዘለና ሲ ነቲ ክኾንዎ ዝደልዩ መንገዲ ኢና ክንሓብሮምን ክንመርሖምን ዝግባአና። ሕጂ ከም ወለዲ ከዓ ነዚኣ ክንገብር ንድሕር ኮይና እዞም ቆልዑ እንታይ እዮም ክኾኑ ዝደልዩ ንድሕር ንፈልጥ ኣለና ኮይና ወይ ናብቲ ዝደልይዎ ዘለዉ ኣንፈት ክኸዱ ንድሕር ንደሊ ኣለና ንዕኡ ክሕግዞም ዝኽእል ሕቶታትን ምቅራባት እንዳገበርና ናብኡ ገጾም በዕላቶም ከም ዝውስንዎ እንድሕር ጌርና ዝያዳ ዕዉታት ኮይኖም ከም ዝመፁ እያ እታ መግለፂ ትህብ ኣብዚ መፅሓፍ ማለት እዩ ብዛዕባ እዛ ዝበሃል ፀንሐት

0: ከለኹ እንድሕር ዕድል ተዋሂበኒ ብዛዕባ እዛ መፅሓፍ ኣብ ከለኹ ክገልፅ እንድሕር ዳ ዕድል ተዋሂበ ቀዳመይቲ እዛ መፅሓፍ ኣዝያ ኣገዳሲት መፅሓፍ ንኩሉ ግዜ ኣንቢበያ ወዲአያ ኢልካ ብ ሸልፍ ተቐምጣ መፅሓፍ ኣይኮነትን በብእዋኑ ክትውከሰላ እትኽእል ሓደ ብድሆም ዘጋጠመካ ከም ስድራ ነታ ብድሆም ምሰለለኻያ ኣብዚኣ ተመሊስካ ኣበይነይተን እያ ዘላ እዚኣ ኢልካ ኣንቢብካ ነታ ብድሆ እዚኣ ንምፍታሕ ተገልግል ናይ ወትሩ መወከሲ ኮይና እያ ረኺበያ ስለዚ ብጣዕሚ ኣገዳሲት መፅሓፍ ምዃና ክገልፅ ፈቱ ማለት እዩ ምስኣት ኣሳሲራ ተኸይድ እንታይ እዛ መፅሓፍ ርእዩ ክተብላ ከለኻ እዋ መዓት ቁም ነገራት እያ ሒዛ መፅያ ዘላ ኣነ ዓንቶይ ይበሃል ነይሩ ንቕሓት ይበሃል ነይሩ ኪኖ ንቕሓት እዮ ዝብል ርእቶ ኣለና ናብቲ ርድኢት ጥበብ ኣለዋ ጥበብ ሕጂ ማለት ክእለት ኣሎ ሞያ ኣሎ ሜላታት ኣሎ ብልሓታት ኣሎ ማለት ሕጂ እቲ ኣፍልጦ ኣብቲ ታሕተዋይ ደረጃ ናይቲ ክሳይ ስለዝርከብ ጥበብ ግን ክንብል እንተኮይና ኩሉ እዚ ሜላታትን ክእለታትን ብልሓታትን ስለ ዘለዎ ኣይ ቲንክ ብከምኡ ገፅና እንተቃነናያ ዝሓሸ ትመስለኒ ኣብቲ ፅሑፍ ክተንብባ ከለካ ከምዚ ዝዕለካ ዘሎ ኮይና እያ ትስምዓካ ትፀሓሕፋ ውሕሉላ ኣፀሓሕፈዎ ከምዚ ዝዕለካ ዘሎ ዝዛረበካ ዘሎ ኢኻ ትስምዓካ ብሕልፊቲ ቃላት ኣወዳድቁ ኣዘራርብኡ ናይ ሰንተንስ ኮንስቲ ናይ ሙሉእ ሓሳባት ኣቀማምጣ ገለ ክትሪኦ ከለካ እዋ ፒተር ድዛረበኒ ዘሎ እምበር ዘንብቦ ዘለኹ ኮይኑ ኣይተሰማዓኒን እሞ ብጣዕሚ ፅቡቅ ኣፀሓሕፋ እዩተገይሩ ምናልባሽ እቲ ናይ ጋዜጠኛዊ ውህሉል ተመክሮ ነዚ ኣብፅሕቦ ዝኸውን ዝብርኢቶ ኣለኒ ብጣዕሚ ነመስገነካ ነዚ ስራሕ እዚ ማለት እዩ ካልእ ኣብ ሓደሓደ ቦታታት ኣለዋ ዘስመርኩለን ሞ ምናልባሽ ንገደሳ ኢኒ ኢሉ ዝሓሰብኮን ተዘቕርበን ደስ ብለኒ ኣብ ገፅ 9 ዘላ ሓንቲ ሕጥበ ፅሑፍ እንድሕር ኣንቢበ ምስ ውሉድና ክህልወና ዝግብኦ ርክብ እንተዓንዩ ጭንቀት ከስዕበልና ይኽእል እዩ ሕጂ እንታይ እዩ ኣብቲ ክገልፀና ዝፍትን ምስክውንነት ናይቲ ሕብረተሰብ ኣንፀባሪቑ ምስክውንነት ናይቲ ስድራ ዘጋጥሞ ዘሎ ነገራት ኣገናዚቡ ኣምፅእዎ ስለ ዘሎ ነቲ ሓሳብ ዝያዳ ክተስተመቕሮ ዕድል ይሂበካ ልዕሊ 25 ዝኾኑ መወከሲታት ትወኪሱ ኣሎ 25 ዝኾኑ መወከሲታት እሞ ከዓ ሓደሽቲ ምዃኖም ከዓ ዝያዳ ብልጫ ይህቦ ኣብቲ መወዳእታ እውን ጠቂስዎም ኣሎ ነዞም 25 ዝኾኑ መወከሲታት ብጣዕሚ ብዙሕ ፃዕሪ ከም ዝገበረሉ ነዚ 25 መፅሓፍቲ ኣንቢቡ ኣብ ከምዚኣ ዝኣመሰለት ፀሚቑ ንኩላና ከቅርበልና ከሎ ዓበይ ስራሕ ከም ዝሰርሐ እዩ ዝርዳእኒ ማለት እዩ ስለዚ ንኩሉ ኣገዳሲት እያ ክበልድን ይፈቱ ምናልባሽ ንድሕራይ መዓልቲ ኣይትደቅስ ክብሎ ዘለኒ ክልተ ጉዳያት ኣለዋ ደቅናኸ ሕጂ ተራ ወለዲስ ተዛሪብና ኣለና ኣብዚ መፅሓፍ እዚ እቶም ደቅናኸ እቶም ውሉድከ ዝብል ሓደ ኣሳይመንት ሒዙ ክኸይድ ይፅበዮ ምስኣ ከዓ እቲ ኣሳሲራ ትኸይድ ኮም በዕሉ እቲ ኮም ወይ ቲ ኮሚኒቲ እውን እንታይ እዩ ክኸውን ዘለዎ በቲ ዓባብያ ደቂ በርከቲ ውፅኢት ናይ ሓደ ቅልዑ ምዕባይሲ ንስድራ ጥራይ ዝምልከት ዘይኮነ ናይቲ ኮምን ስለ ዘለዎ እቶም ውላድ እውን በዕላቶም ዘለዎም ተራውን ክግለፅ ስለ ዘለዎ እሱ እውን ንኣይትደቅስ ካልእ መፅሓፍቲ ክንፅበይና እዚ ከምዚ ዓይነት መፅሓፍ ጀሚርካዮ ዘለካ ቀፅሎ ንክብል እዚኦም ክልተ ኣሳይመንት ዘለዎ ኮይኑ ስማዓኒ ምናልባሽ ንምምሕያሽ ናይዚ መፅሓፍ ዳሕራይ መዓልቲ ካልኣይ ኤዲሽን እውን ክትመፅእ ስለ ዝኾነት ምናልባሽ በታ ኣብ ገበር ንድሕርኢና ድሕሪ እታ ደቅና ትብል ዘላ ሕትበ ፅሑፍ ኣብ ፀሊም ዳርክ ኣትያ ስለ ዘላ ኣብቲ ዝቕፅል ዘሎ ሕታም ከም ትርአ ኮንትራስት ናይቲ ባክግራውንድ እንተተገበረትላ ፅቡቕ መስለኒ ካልእ ኣብዛ ናይ ጫፍ ናይታ መፅሓፍ እውን ሰፊራ ዘላ እዛ 2026 ልክዕ ከምተን ካልኦት ፊደላት ንጎኒ ተፃሒፈን ዘለዋ እዛ 2026 ትብል ዘላ ንጎኒ እተኮይና ቦታ መረኸበት እሞ ልክዕ ከምአን ሳይዝ መሃለዋ ይብል ካለ ግን ብሓፈሹ ኣዝዩኻና ፅንፅቡቅ መፅሓፍን እዩ ተፃሒፉ ዘለና ዘሎሞ ኩላና ኣብ ቦታና ክነብባ ክንውከሰላ እሞ ናይ ሂወትና መምርሒ ኮይና ኣብ ስድራ ቤታት ክትፅልካ ኢላቦ ነንበብቲ ማለት እዩ ቀኒ ኣለይ
1: እዚ ፅቡቅ ነገር ናይዚ ኣጋጣሚ ጴጥሮስ ካብ ሓታቲ ናብ ተሓታቲ ቀይሩካ ኣሎ ሕጂ ፅቡቅ እዩ ተሓታቲ ከዓ እቲ ሓላፍነቱ ወይ ከዓ ሕቶ ናይቲ ሕብረተሰብ ይምልስ ሕጂ እዛ መፅሓፍ ከምኡ ኮይና ትስምዓኒ ማለት እዩ። ኣብዚ ግዜ እዚ እዋና ውሕቶ እዩ ደቅና ከመይ ጌርና ንዕብሲ ደይበሊ ኣርእስቲ እዩ ከዓ ምስ ግዜ ምስ ምቅያር ናይ ባህሊ ምስ ማሕበረ ቁጠባዊ ድሕረ ባይታ ምስ ቴክኖሎጂ ብዚ ግዜ እዚ ደይበሊ እዩ። ምስኡ ዝኸይድ ትሕዝቶ ዘለዋ ኮይኑ ስማዓኒ ሕጂ ትሕዝቶ ብዙሕ እንድዩ ኣብዛ ማና ዘለዓለታ ባህግታት ናይ ደቅና ክንሰምዕ ከም ዘለና ወይ ከዓ ብኸመይ ከም ንሰምዕ እታ መሰረታዊት ነጥቢ ፅበቅቲ መበገሲት ኮይና ከዓ ትስማዓኒ ሕጂ እንታይ ንገብር ኢና ዝበዝሐ ግዜ ንደቅና ብሽክሌታ ክለማመዱ ክንምህሮም ከለና ንሶም ኣብ ቅድሚት ንሕና ከዓ ብድሕሪት ኢና ንድግፎም ታቶ ክብሉ ከለዉ ከምኡ ኣብ ሓሳብ ኣብ ባህጊ ገለ በፂሕና ግ እንታይ ንገብር ንሕና ቅድሚኦም ኮይና ንዕኦም ክንመርሖም ንፍትን ሕጂ ኣንጻርቲ ሳይንስ ይኸውን ኣሎ ማለት እዩ። ኣብኡ እውን ወላ ንፍራሕ ሳይክል ሕጂ ክንምህሮም ከለና ንፈርሕ ኢና ከይወድቁ ግን ብዝተኻለ መጠን እታ ሳይንስ ኣይተፍቅደልካ ንያ ብቕድሚት ኮይንካ ክትገብር ኣብቲኣ ግን ትዕምፃ ማለት እዩ ስለተኽእለካ ትዕምፃ ኣብቲ ውፅኢት ግን ዓመፅ ደሎ ውፅኢት ይመፅእ ማለት እዩ። ሕጂ ሳይንሳዊ ምዃኑ ኣብዚ ባህብለን ማለት ንሕና ዋላ ሓሳብ ዋላ ፍልስፍና ገለ ኣይወፅን እዩ ካብቲ ስነ ፍልጠታዊ ምዃኑ ኣብዚታት እውን ነዚ ከዓ ከነስተብህለሉ ትገብር ብዓብኡ ብዙሕ ነገር ከተስተብህል ነቲ ናይ ወለዲ ቦታ ከተትሕዝ ዝተበገሰት ኮይኑ ይስማዓኒ ኣብ ዝበዝሐ እውን ኣራሚት ኮይና ትስማዓኒ ምክንያቱ ኣብ ሕብረተሰብና እንታይ ይበሃል እዩ ወላዲ ኣይክሰስኒ ይበሃል እዩ እጂ ነዚ ኣቁርቡሲ ኣቢልካ ወለዲ ክንገብሮ ዝግበአና ጎንጎን እቲ ፅቡቅ ማለት እዩ ኣሎ ብዙሕ ደስ ዝብል ኣባህላታት ከ ኣሎ ካብ ደቅና እውን እንተፍቂድና ኣሎም ካብ ደቅና እውን ክንምሃር ንኽእል ኢና። እዚ ሕጂ ንዓይ ፓራዳይም ሽፍት ገለ እዩ ኣብ ምስማዕ በፂሑ ፍላይ ሕጂ ጓለይ ማማ ስምዑኒ ሞ ትብለኒ ሕጂ ትውድቀተይ ወይ ከዓ ትድኽመተይ ተለልዮ ደላ ገለ እዩ ኮይኑ ስማዓኒ ኣይንሰምዖም ኒና ብሓፈሹ ምስማዕ ብድሆታት ኣለና ንነፍስና ኣይንሰምዐን ከባቢና ደሎ ደቂ ንካቐንዲ ዓብዪ ጥበብ እዩ ምስማዕ ማለት ከዓ ትውስን ማለት ኣይኮነን ግን ኣብ ግምት ተእትዎ ማለት እዩ ሕጂ ተቐዳማይ ኣብ ግምት ክኣቱ ዝግብኦ ከዓ ሓሳብን ባህግታትን ናይ ደቅና እዩ ወለዲስ ሕማቅ ስለ ዝሓስቦ ይኮኑን ንደፍኦም ማለት እዩ ሕጂ እታ ፅበቅቲ ነገር ኣብ ሕብረተሰብና እንታይ ዘሎ ንዓኻ ዝጎደለካ ኣብ ደቅኻ ክትምልኦ ትደሊኻ ትምህርቲ ዕድል ከዘይረኸብካ ደቅኻ ካብ ዓብዪ ትደልዮም ኢኻ ግን እሱ ካልኣያዊ እዩ ወይ ከዓ ተወሳኺ እዩ እምበር እታ መሰረታዊት ታናቶም እያ እታ ቀዳመይትስ ንስያ እዚኣ ምግባር ትውስኽ እምበር ኣይተጉድንያ ንመሃራ ኣብዛ መፅሓፍ ክዕላ በል
2: ደቅናስ ብስነ ፍልጠት ነዕቢ እያ ገሊኡ ብልምዲ ቆይ ቀፂዑ ይሃብካ ይበሃል ቀፂዑ ይሃብካ ጥራሕ ዘይኮነ ክሳዕ ገለን ተገይረን ዘይምእማእካ ኮይኑ ዝስማዓካ ቀደም ተወጢጥን በርበረ ዘዕጠና ኮ ነይረን እየ እዚ ብጣዕሚ ሕጂ የለን ፅፅዋዩ ኮይኑ ሕጂ ከዓ ብዝበለፀ ንደቅና ንስማዕ እዮም ክትብል ከለኻ ዝጎድኦም እንተኮይኑ ከዓ ኮ ተብርሃሎም ኢኻ ኣነስ ሓያል ኮይና ትስማዓኒ ተሓሳባቶም እቲ ድልየቶም እዝኒ ክትቦም ኣለካ ካብ ደቅና ንመሃር ኢና እውን ኢልካ ኣለኻ ተንኪፋታ ኣላ ሄለን መኸታ እስኪ ስኻ ብራህያ ወገንካ እንታይ ማለትካ እዩ
0: ሕጂ ከምዚ ታደሰ ድበሎ እቲ ንቕሓት ወሲኽላ ኣሎ ነቲ ንቕሓት እውን ጥበብ ፅቡቅ ገይሩ ብርህላ ኣሎ እቲ ዕላማ ናይታ መፅሓፍ ክኸውን ዝኽእል እቲ ወይ እቲ ክንረኽቦ ንኽእል ኩሉ ግዜ ሰባት ኢና ጉለታት ኣለና ወለዲና ጉለታት ኣለና ጌጋታት ንገብር ኢና ከምዚ መፅሓፍ ኣንቢብካ ከምዚ ኣስተምሮ ረኺብካ ሽሕ መፅሓፍ ኣንቢብካ ውሃ ዘበልካ ወላዶ ክትከውን ኢኻ ማለት ኣይኮነን ከምዚ ፅሒፍካ እውን ከምኡ ክትከውን ኢኻ ማለት ኣይኮነን ደቅኻ እውን ከምኡ ጉለታት ኣለዎም ዝፃዕርካ ፅዒርካ በቃ ዘበሉ ኩሉ ነገር ዘለዎም ክኾኑ እዮም ማለት ኣይኮነን ኩሉ ግዜ መስርሕ እዩ ክትፈልጣ ደለካ እንታይ እዩ ክትመሓይሽ ኣለካ ዶ ኣይትመሓይሽን ክትመሓይሽ ከም ትኽእል ከዓ ምፍላጥ ማለት እዩ ኣብ ሂወትና ክንመሓይሽ ተደ ኮይና ክንምዕብል ተደ ኮይና ንምሃር ኢና ካብ ከባቢካ ትምሃር ካብ ኣዕርክትካ ትምሃር ካብ ስራሕካ ትምሃር ካብ ጉለትካ ትምሃር ካብ ምልጫታት ናይ ካልኦት ሰባት ትምሃር ካብ ምንባብ ትምሃር ካብ ብዙሕ ነገር ትምሃር ብኢኻ ተዓቢ
3: ካብ ደቅኻ ከዓ ትመሃርያ ሕጂ ንደቅኻ ክምህርና ከምዲክብሉ ልብኻ ምኽፋት የድሊ ማለት እዩ መፅኦም ኮፍ ኢሎም ሰሌዳ ሒዞም ገለ ምህርኻ ማለት ኣይኮነን ግን እትመስርሕ ናይ ህወት ይምህርኻ ሕጂ እንታይ እዩ ኣብ ግምት ከነእትዎ ዘለና ኣብ ሓንቲ መፅሓፍ ነራ ከመይ ገይሩ ገልፃ ደቅና ውሉድ ምስ በሉ ደቂ ወዲ 25 ዓመት ኣለካ ትኾን ስኻ ጋገ ምስ ደቅኻ 25 ዓመት ኣለካ ማለት እዩ ገሊ ግዜ 30 ገሊ ግዜ 40 ገሊ ግዜ ልዕሊ እዩ እቲ ፍልል ኢና ክንደዚ ዕድመ ፍልሊ ብምህላው ጥራሕ ዓብዪ ናይ ተመክሮ ፍልሊ ዋላ ኣካላዊ ፍልሊ ብዙሕ ናይ ፍልጠት ፍልሊ ኣለካ ቲቆልዓ ደቂቓ ንስኻ ፍሩ ኢኻ ነቲ ቆልዓ ሕጂ ካብ መጀመርቱ ትንዕቆ ማለት እዩ ሓንቲ ንዓኻስ ከበርክተልካ ደይክእል ፅልዋ ክህልዎ ደይክእል ፍልጠቱ ብኩሉ ነገር የለን ንስኻ እዚኻ እዚኻ ተመኪርካ ስለ ዘለካ ነዚ ዘሎ ፍልሊ እንደገና ከዓ ስኻ ፈልጥ እየ ኣነ ይኽኢላ ኩሉ ነገር ኣነ ይገብር ኩሉ ነገር ብዛዕባ ደቅኻ ትፈልጥ ኮይኑ ድስማዓካ ዋላ ስኻ ከምኡ ኣይሰማዕካ ትውላድካ ከምኡ ኮይኑ እንተ ደኣ ከም ድስምዖ ጌርካ ደቅና ሕጂ እንታይ እዮም ድገብሩ ንወለዶም ክርእዩ ነቶም ወለዲ ክርኢና ከለዉ ኩሉ ነገር ንፈልጥ ገይሮም እዮም ዝወስዳ ምክንያቱ ካብኦም ንዓቢ ናይ ኩሉ ነገር መልሲ ኣብ ውሽጢ ሓንጎሎም ዘሎ እውን ንብላ ካብ ገሊ እዩ ከም ትፈልጥ ገይሮም እዮም ዝወስድዎ ትጋጌኻ ኢሎም ኣይሓስቡን እዮም ስለዚ ነዚኦም ከምዚ ግበር ከምዚ ኻ ከምዚ ገለ ክትብሎም ከለኻ ሓቂ እዮም ዝወስድዎም ብኡ ምክንያት ኢና ኣብ ብዙሓት ፅሑፋት ሄለን ከማ ዝያዳ ትገልፆ ትኸውን ደጋጊምካ ንደቅኻ ትዛረቦም ቃላት ክትጥንቀቀሎም ዘለካ ንስኻ ኮ ዓሻ ኢኻ ዓሻ ዓሻ ዓሻ እንተ ትብሎ ኮንካ ዓሻ ናይ ምዃን ተኽእሉ ንዓበይ ደኸይድ ምክንያቱ ወላዲ ኢኻ ዓብይኻ ስኻ ኩሉ ነገር ኢኻ ትፈልጥ ናይ ሓቂ እምበር ኣነስ ከምዚ ድብል ንውላድካ ማለት እዩ ህኩይ ኢኻ ከምዚኻ ከምዚኻ ድብል ቃላት እታ ቀዲምና ዝጠቐስናዮ ኣነ መን እየ ዝብል ሕቶ ኣለዎ ኣብ ውሽጡ ነዛ ሕቶ እዚኣ መልሲ ከዓ ካብቶም ይፈልጡ እዮም ዝብሎም እሞ ከዓ ብምሉእ ነገር ይፈልጥዎ እዮም ዝብሉ ወለዱ ክሰምዖ ንከሎ ሓቂ እዩ ዝመስሎ ሕጂ ንስኻ ትጋገ ከም ትኽእል ሰብ ምዃንካ ጉለት ከም ዘለካ ብቐዳምነት ሰባት ኣምና ኣለካ ጌጋታት ከጋጥመካ ከም ዝኽእል ደቅኻ ዝገብርዎ ነገር ሎሚ ዝወሰድካዮ ስጉምቲ ምስ ደቅኻ ኣብ ምዝራብ ዲ ኣብ ገለ ዝነበረካ ጌጋ ፅባሕ ንጎ ክትእርሞ ከም ትኽእል ክትፈልጥ ክትክል ኣለካ ማለት እዩ ሕጂ ደቅና ንዓና እውን ይቕይርና እዮም ክንብል ከለና ኣብቲ መስርሕ ሂወት ንሪኦ ነገር ናይ ብሓቂ ይቕይርና እዮም ሎሚ ተጋግኻዮ ፅባሕ ክትርሞ ስለ ትኽእል ነዚ እንተ ደ ብክፉት ልቢ ዘይተቐበልካዮ ናይ ብሓቂ እንተ ዘይተቐበልካዮ ግን ኣይትቀየየርኒ ኢኻ ፅቡቅ ኣለኹ ኢኻ ትብል ድራማይኻ ትሰርሕ ንግዜኡ ዲኻ ተሽክዕ ዘለካ ነቲ ቆልዓ ወይ ገለ እተደይ ኮይኑ ለውጢ ይመፅኒ ለውጢ እተደይ መፅኢ ከዓ እቲ ደረጃ ንቕሓትካን እቲ ጥበብካን እናዓበየ እናዓበየ ኣይከይድኒ ትብዕ ኢልካ ኣድላይ ብዝኾነሉ እዋንሲ ንውላድካስ የቕሬታ ክትብሎስ ትኽእል ዶ ይትነጥብ ሓንቲ ኣብነት ኣላፍታ መፅሓፍ ተጠቐሰት ኣይት ዶንጊ ይብለካ እቲ የቕሬታ ምባል ደጋጊኻሲ ንውላድካ የቕሬታ ክትብሎስ ትኽእል ኢኻ እታ ጌጋ ምስ ተፈፀመ ድሕሪ 5 ደቂቕ ክትከውን ትኽእል እያ እታ የቕሬታ ድሕሪ 5 ሰዓት ክትከውን ትኽእል እያ ድሕሪ 5 ዓመት ክትከውን ትኽእል እያ ድሕሪ 10 ዓመት እውን ክትከውን ትኽእል እያ ሓንቲ ኣብነት ኣብ ኣደላስ ንጓልካ ጓል 30 ዓመት ዝኾነት ጓልካ ኣነስ ከምዚ ገይረ በቲ ቁኑዕ መሲልኒ ብከምዚ ብከምዚ ሒዘክ ምንባሪ ብከምዚ ኣሌክ ምንባሪ ከምዚ ዓይነት በደላት ኣብ ርእሲ ብምፍፃመይ ሕማቕ ስማዓኒ ተመሊሰ ክቕይሮ ተዝኽእል ፅቡቕ ነይሩ ኣይትሓዝለይ ምስ ትብላ ክስማዓ ድኽእል ነገር ኣዝዩ ዓብ እዩ ስለዚ ነቶም ደቅኻ ልባዊ ዝኾነ ድራማ ደይኮነ ከምዚ ሽጣራ የንብቡኻ እንድዮም ድብለካ ሰለየ ፅቡቅ ገይሩ ገሊፅዋ ነይሩ ደቅናስ ካብቲ ተግባርና ካብቲ ኣጠማምታና ካብ ቃላትና ካብ ኩሉ ዝወስድዎ ነገር ኣሎ ሕጂ እቲ ቃላትካ ጥራሕ ኣይኮኑ ዝሰምዑ ተግባርካ ይርእይዎ እዮም ኣብ ባህላኻ ይርእይዎ እዮም ነዚ ሕጂ ስኻ ከም ፐርፌክት ሰብ ውሃ ደበልካ ሰብ መሲልካ እንተዳ ትኸይድ ኣለካ ነቶም ቆልዑ መዳናገር እዩ የዳናግሮም ዘይብፃሕ ነገር እውን መስሎም ጉድለት ኣልቦ ሰባት ንክኾኑ እውን ኢኻ ድርኺት ትገብረሎም ዘለካ ካብ ክውነት ወፁ ማለት እዩ ስለዚ ስኻፍቲ ጉዕዞ ትመሃር ምዃንካ ምስኦም ጎኒ ጎኒ ትኸይድ ምዃንካ ክትፈልጥ ኣለካ ብቐዳምነት ኣብ ትገብሮም ጌጋታት ኣብኡ ትገብሮም ምንቅስቃሳት ካብኦም ደቅኻ ብዝገብርዎ ነገራት ስኻ ብትገብሮ ነገር ከዓ ትመሃረሉ ብዙሕ ነገራት ስለ ዘሎ ኣእምሮኻ ክፍት ኣቢልካስ ነዚ እንተዳ ርኢኻዮ ካብ መዓልቲ ናብ መዓልቲ

0: ዓሽካ ናይ መኻ እተኽብሎኻ ይሰፍሕ እያታ መልእኽታ
1: ሕራይ ሓንቲ ክብላ ዝደሊ ናእሽቱ ቆልዑ ክዓብዩ ከሎ ኣብቲ ምምእዛን ዝደልሉ ግዜ ዝያዳ ጥቡቕ ርክብ ዘለዎም መሰደድ እዮም መሰቦ እስኪ ጴጥሮስ ኣብ ህዝቢ ከዓ ክድርብ

ሰላም ኣብርሒቑ ናብ ቀረባን ክዮንኩም መደብና መደብ ሸውሃተ ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምዉእ ሰላምታይ ከቕርበልኩም ይፈቱ። ቀፂለ ሎም መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ሰላጣ ብዓተር እዩ ክኸውን። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ተቐሪቡ እምሀለ። ከምቲ ኩሉ መዓልቲ ንገብሮ ከዓ ኩሉ መዓልቲ ክንገብሮ እውን ዝግባአና ዳወያ ሕፃብ ኣለኹም

ሃራይ እዚ ንምስራሕ ኣብ ቅድሜና ተቐሪቡሎ ስቤዛ ዓተር ተሓፂቡ ብማይ በሲሉ ከምዚኣ ከክር ኢሉ ዝተጣሕነ ማለት እዩ ወይ ድማ ዝተፀፀየ ዶ ክንብሎ ክርክር ኢሉ ዝተሰበረ ማለት እዩ። ዓተር ክበስለልና ምእንቲ ኣሊኽናዮ ክንሓድር ፅቡቅ እዩ። ዝተሰባበረ ከዓ ፉል ጥሩብ ተቐልዩ ልክዕ ከምቲ ዓተር ኮይኑ ዝተሰባበረ ከዓ ሓደ ኩባያ ፉል ክልተ ኮሚደረ ብደቂቕ ዝተመትረ ፍርቂ ኪሎ ኩኩምበር ከዓ ብደቂቕ ዝተመትረ ኣብ ኩኩምበር ከዓ ፅቡቅ ትሕዝቶ እዩ ዘሎ ማለት እዩ። እዚ ኩሉ ከዓ ትቐመም ኩሉ መዓልቲ እንጥቀመሉ ካውሎ ፊዮሪ ብማይ ዝበሰለ ዘይቲ ኦሊቭ ቀሪበ ኣለኹ ጨውን በርበረ ፀሊምን ቀሪበ ኣለኹ ማለት እዩ። ዝበሰለ ንቀቕሖ ንደኮሬሽን ክንቅርብ ከለና ሕጂ ኩሉ ኣስቤዛና ብሓንሳብ ኢና ክንሓዋውሶ። ፍርቂ ኪሎ ዓተር በሲሉ ዝተጣሓነ ወይ ድማ ዝተፀፀየ ብዝኾነ ብዘለና ዓይነት ጌርና ከነትክሞ ንኽእል ኢና። ዋላ ብመጥሓን ኮሚደረ ክንሰብሮ ንኽእል ኢና፣ ዋላ በዚ ሕጂ መፅእ ዘሎ ማንዋል ከዓ መጥሓን ሽጉርቲ ክንሰብሮ ንኽእል ኢና ማለት እዩ። ኩሉ ኣስቤዛና ብሓንሳብ ኢና ክንሓዋውሶ። ተደልየና ከዓ ከምቲ ኣብዝሓለፈ ግዜ ዝሰራሕናዮ ከዓ ኩሉ እቲ ቐመም ሰላጣ በይኑ ክንሓዋውሶ ድሓር ምስኡ ክንሕውሶ ከዓ ንኽእል ኢና ከምቲ ዝደለና ማለት እዩ። ክልተ ማንካ ጣውላ ሽጉርቲ ፃዕዳ ክገብረ

ተሓፂቡ ብደቂቕ ዝተመትረ ኩኩምበር ኣብ ኩኩምበር ከዓ ፅቡቅ ዝኾነ ተሕዝቶ እዩ ዘሎ። ክንጥቀመሉ ብጣዕሚ ፅቡቅ እዩ። ኩኩምበር ወይ ከዓ ክያር ዚኩኒ ዝመስል እዩ። ካብ ዚኩኒ ግን ይፍለ እዩ ከተለልዮ ትኽእል ኢኻ ክትፈልጦ ትኽእል ኢኻ። ብጣዕሚ ክንጥቀመሉ ፅቡቅ እዩ። ወዚ ናይ ቆርበትና ይሕሊ እዩ። ጠሊ ኣለዎ 95 ካብ 100 ማይ እዩ ዝውንን። ቁሩብ ካሎሪ እውን ኣለዎ። ስለዚ ፅቡቅ ትሕዝቶ እዩ ዘለዎ። ፍርቆ ኩባያ ኣቸቶ ይገብር ኣለኹ። ፍርቆ ኩባያ ከዓ ዘይቲ ኦሊቭ

ሓደ ማንካ ሻሂ በርበረ ጸሊም ጨው ከም ኣድላይነቱ ከምቲ ነዳልወሉ ሰብ

ከምዚ ኣገርና ዳውስ ነብለን ማለት ይኹንለን ኣብ ጥረምረን ኣብ ኣሕምልትን ይናቐኒና ዘለና። ስለዚ ብቐሊል እነዳልዎ ምግቢ እንደገና ንጥዕናኻ ኣፀቢቑ ሓናፂ ዝኾነ ኣገዳሲ ዝኾነ ዓይነት ምግቢ ኢና ክንሰርሕ ቀኒና ዲና ዋላ ወሪሕና ክንብል ዘለና። ጥረምረ ምስ ኣሕምልቲ ክሳዕ ክንደይ ትሕዝቶ ከም ዘለዎ ብቐሊል ክንረኽቦ እንኽእል ኣስቤዛ ኣብቲ ዓተር ፕሮቲን ኣሎ። ምስ ቆርበቱ ስለ ዝኾነ ኸዓ ብቪታሚናትን ማዕድናትን ሃፍታም እዩ፣ ብፅሕጊ ሃፍታም እዩ። ከምቲ ካብ ስጋ ክንረኽቦ ንኽእል ፕሮቲን ከዓ ካብ ጥረምረ ከዓ ንረኽቦ ኢና ማለት እዩ። ፕሮቲን ከዓ ንሰውነትና ኣገዳሲ እዩ። ከበዝሒ ዶ ይብሉ ምስኡ ዝበኣስ ሕማም ይኽህልወና ዘይብሉ ማለት ከም በዓል ዩሪክ ኣሲድ እንድሕር ድኣ ሃልዮም ፕሮቲን ዘለዎ ነገር ብዙሕ ተወስዱ ኣይበሃግን እዩ። ንኻልእ ሰብ ግን ኣዝዩ ብሉፅ መግቢኡ ማለት እዩ። ኣትክልታዊ ፕሮቲን ንኻልእ ደይ ፀባእ ፕሮቲን እዩ። ኣብ ጥሬታት ዘሎ ፕሮቲን ስጋ ኣይረኸብናን። እንተ ደኣ ጥረምረ ረኺብና እቲ ኣብ ስጋ ክንረኽቦ ንኽእል ፕሮቲን ኣብ ጥረምረ ረኺብና የለና ማለት እዩ። ከምዚ ኣጌርና ሓዋዊስና ኣብ ፅቡቕ መቐረቢ ጌርና ንምግቢ ነዳልዋ። ከምዚ ኣጌርና ሓዋዊስና ኣብ ፅቡቕ ዝበልናዮ መቐረቢ ጌርና

ይመስለኩም እምበር ኣፀቢቑ ፅቡቕ ትሕዝቶ እዩ ዘለዎ። ጠሊ ናይ ቆርበትና ይሕሉ፣ ካብ ድርቀት ናይ ቆርበት ከዓ ይከላኸል። ብፋይበር እውን ሃፍታም እዩ፣ ውሑድ ካሎሪ እዩ ዘለዎ። ስለዚ ንዳይት ፅቡቕ እዩ። እቲ ፉል ከዓ ብጥዑይ ኮለስትሮል ሃፍታም እዩ ማለት እዩ። ኣብ ፉል ጥዑይ ኮለስትሮል እዩ ደሎ።

ምግቢ ኣቀራርብኡን ኣሰራርሑኡን እዩ ከምትኸሉ መዓልቲ ንብሎ ኩሉ ግዜ ሰሓቢ ጌርና ክንቅርቡካ ብጣዕሚ ፅቡቅ እዩ። ንሸውሃት ይኸፍት ብጣዕሚ ይውስኸሉ እዩ። ምክንያቱ ካብ ፍትፍቱ ፊቱ ዝበሃል ኣሎ መጀመርታ ትሪኦ ነገር ከዓ ሸውሃትካ ምስተኸፈተ ከዓ ምስ ጣዕምካዮ ከዓ እዚኻ ደስ ኢሉካ ትምገቦ ማለት እዩ። ስለዚ ስራሕ ኣቢልካ ኣብቲ ድስቲ ዝሰራሕካሉ ክትቅርቦን እዚ ኣማላኪዒኻ ክትቅርቦን ናቱ ዝኾነ ጣዕሚ ናቱ ዝኾነ ትሕዝቶ ወይ ድማ ናቱ ዝኾነ ሰሓብነት ኣለዎ። ስለዚ ኣፀባብቕ ኣቢልና ዝኾነ ዓይነት ምግቢ ክንቅርቦ ከለና ብጣዕሚ ፅቡቅ እዩ። ስለዚ እንዳሰራሕኩ ከለኹ ክገልፆ ፀኒሐ የ ኩሉ ኣብዚ ናይ ሎሙ መዓልቲ ኣሰራርሓ ምግቢ ኣዝዩ ፅቡቅ ትሕዝቶ እዩ ወኒኑ ዘሎ ማለት እዩ። ኣብቲ ኩኩምበር እዚ ኩሉ ክንብሎ ድፀናሕና ኣሎ። ኩኩምበር ዋላ ኣብ ትሰትዮ ማይ እውን ክትገብሮ ከለካ ምክንያቱ ብዝሒ ማይ እዩ ዝውንን። ስለዚ ብጣዕሚ ፅቡቅ እዩ። ንጠሊ ቆርበትና ፅቡቅ እዩ። ንጠሊ ወዝና ፅቡቅ እዩ። ድማ ፋይበር ከዓ ኣለዎ። ብፋይበር ከዓ ሃፍታም እዩ። ስለዚ ውሑድ ካሎሪ ስለ ዝውንን ከዓ ንዳይት ከዓ ፅቡቅ እዩ ማለት እዩ። ካውሎ ፊዮሪ ውሑድ ዝኾነ ካርቦሃይድሬት ኣለዎ፣ ቪታሚን ስለዎ ድማ ነቶም ንፀላም ከብዲ ዝከላኸል ኤንዛይም ናትና ከዓ ፅቡቅ ገይሩ ከም ዝከላኸል ይገብሮ ማለት የፋጡኖ ወይ ድማ የባራትዖ ማለት እዩ። እዚ ድማ ኣብቲ ርእስቲ ናይ ኩሎም ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ዘለዎ ትሕዝቶ ማለት እዩ። ስለዚ ኣብቲ ዓተር ነገር ገሊፀዮ የ ደጋጊመ ኣብቲ ፉል ድማ ከምኡ ትፉል ከዓ ፅቡቅ ትሕዝቶ እዩ ዘለዎ። ፅቡቅ ዝኾነ ኮለስትሮል ከዓ ዝውንን ማለት እዩ። ፉል ጥዑይ ኮለስትሮል እዩ ዘለዎ ማለት እዩ። ስለዚ ካብቶም ቅብኣውያን ኣኻል ሓደ እዩ ፉል። ካብቶም ቅብኣውያን ኣኻል ኮይኑ ከዓ ፅቡቅ ኮለስትሮል ዘለዎ ዓይነት እኽሊ እዩ ማለት እዩ። ስለዚ ናይ ሎሙ መዓልቲ ኣሰራርሓ ምግቢ ብጣዕሚ ብኩሉ ነገር ዝሃፍተመት ኣሰራርሓ ምግቢኣ ብቕልል ዝበለ ብዙሕ ፃዕሪ ዘይብላ ብዙሕ ወፃኢታት ዘይብላ ግን ብዙሕ ትሕዝቶን ብዙሕ ድማ ጠቃምን ትሕዝቶ ዘለዎ ያ ከዓ ማለት እዩ። ሓራይ ምስ ዝኾነ ዓይነት ሰላጣ ድዩ ምስ ዝኾነ ካልኣይ ምግቢ ክንጥቀመሉ ንኽእል ኢና። እቲ ኣብኡ ዘሎ ትሕዝቶ ግን ብዙሕ ትሕዝቶ እዩ ዘለዎ። ስለዚ ከም ቀዳማይ ምግቢ ኮይኑ ከገልግለና እውን ይኽእል እዩ። ምክንያቱ ፕሮቲን ኣብኡ ኣሎ፣ ዋላ ከምቲ ዝበልክዎ ውሑድ ዝኾነ ካርቦሃይድሬት ኣብቲ ካውሎ ፕዮር ኣሎ። ስለዚ ምስ ቅጫ ስገም ክንበልዖ ንኽእል፣ ምስ ቅጫ ጣፍ ከምቲ ኣቐዲምና ኣብዝሓለፈ ግዜታት ክንቅርቦ ዝቐነና ጌርና ክንምገቦ ንኽእል፣ ከም ቶስቲ ጌርና እውን ክንምገቦ ንኽእል ኢና። ኣብ ውዒ ቅጫ ጌርና ዕፅፍ ኣቢልና ኣብኡ ትዋቢልና ሓንሳብ ቶስቲ ትዋቢልና ከዓ ብቶስቲ ከዓ ክንምገቦ ንኽእል ኢና። ስለዚ ምክንያቱ ቆፅሊ ነገር የብሉን፣ እቲ ሰላጣ እቲ ጥረን እቲ ክኩምበርን እዩ ዋላ ሓንቲ ፀገም የብሉን ማለት እዩ።

ስለዚ ከም ኩሉ ዓይነት ጌርና ክንምገቦ ንኽእል ኢና። ብኡ ክንውድእ ንኽእል፣ ከም ካልኣይ ምግቢ ክንጥቀመሉ ንኽእል፣ ምስዝተፈላለዩ ዓይነት ክንምገቦ ንኽእል። ናይ ሎሚ መዓልቲ ኣሰራርሓ ምግቢ ሰላጣ ብዓተር ኣብዚ ኣወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰላም ቅነት።

ቶም ድርቂ ክጻወሩ ዝኽእሉ ተባሂሎም እዮም ተተኺሎም። ብተወሳኺ ሰራውር ናይዞም ኣትክልቲ ንውሽጢ ናብ ኩሉ ማእዘናት ክውርወርን ማይ ክእክብን ዝኽእል እዩ። ኣብ ነፍሲ ወከፍ ናይዚ ምድረ በዳ ኣትክልቲ ክበቁል ምስ ጀመረ እቲ ካምሲን ክገድፎን ሑፃ ድማ ኣብ ዘለዎ ክቐውምን ጀመረ። ኩነታት ኣየር ናይዚ ከባቢ ድማ ንእለቱ ተለወጠ። ንፋስ ቀነሰ። ጠሊ ኣብዚ ቦታ ክፍጠር ተረየ። በብቕሩብ ድማ እዚ ከባቢ ሓደስቲ ንመግቢ ዝጠቕሙ ኣትክልቲ ከፍሪ ጀመረ። ብተወሳኺ ቻይና ነቲ ብዙሕ ፀዓት ዝወስድ ነበር ሓይሊ ብፀሓያዊ ፀዓት ከም ዝትካእ ገበረቶ። ከምቲ ኣብ መጀመርታ ዝገለጽናዮ እቲ ካብ ውቅያኖስ ዝመጽእ ዝነበረ ማይ ጨዋም ብምዃኑ ንኽልተ መዓላዮም ዝጥቀምሉ ዝነበሩ፣ እቲ ዝተጻረየ ማይ ንህዝቢ ሕርሻ ከምኡ ድማ ነዚ ኣብ ምድረ በዳ ዝደኮንዎ ኣትክልቲ ክጠቅም እንከሎ፣ እቲ ካብኡ ዝወፀ ጨው ድማ ንዕዳጋ ክቐርብ ጀመረ። ዝድርበ ነገር ኣይነበሮን፣ ኩሉ ኣብ መዓላይ ዝውዕል ነይሩ። ብሳተላይት ዝተሰነደ ስእሊ እዚ ቦታ ዓመታዊ ተኣምራታዊ ለውጢ ከም ዘምፀአ የመልክት። ቻይና ነዚ ምድረ በዳ ብምልዋጣ ጥራሕ ቀሲና ኣዕረፈትን። ጎኒ ጎኒ እዚ ኣብ ካልእ ከባቢታት ሰሜናዊ ክፋል ናይ ሃገራ ዓብ መደብ ሓንፂፃ ክሰርሕ ኣፀኒሓ።

እዚ መደብ ካብ 1978 ዓ.ም ጀሚሩ ክሕሰበሉ ዝፀንሐ ኮይኑ ኣብቲ ማይ ዘይርከቦ ሰፋሕቲ ከባቢታት ናይ ሰሜናዊ ክፋል ቻይና ኣግራብ ምትካል እዩ ልዕሊ 66 ቢልዮን ኣትክልቲ ክትከል ተወሰነ። ነዚ ድማ ኣብ ዓመት 2022 ሙሉእ ብምሉእ ኣፀፈፈቶ። ቻይና እዚን ዓሰርተታት ዓመታት ዝፀዓረትሉ መደብ ነቲ ቅድሚ 7 ዓመታት ዝነበረ ካርታ ናይ ሰሜናዊ ክፋል ቻይና ለዊጣቶ እያ። ካብቲ ንዝስተ ማይ ዘይርከቦ ዝነበረ ከዓንዩ ዝተባህለ ከተማታት ጀሚርካ ክሳብቲ ድርቂ ዝዓብለሎ ሓያል ምድረ በዳ ኩሉ እኹል ማይ ከም ዝረክብ ተገብረ። ሰሜናዊ ክፋል ቻይና ድማ ዳግማይ ህይወት ዘርአ።

حيال قودنها درع السبر خطوحاك خطوحاك خطوحاك

ንሽሓደ ዘዝተዋልአ ገንዘብትሪቱ ዘለሂወቱ መንከም ዝህዝቢ ዓድናቢ

0: ተማሊከያ ደዑንቃይ
1: እኒሃ
0: ሃቦም ይራይዋ ንስ እቲ ዘለናኩም ካብቲ እንጎሾ ቦታ ዝተረኽበት እያ።
1: ምሳና ከምቲ ነቕሉ መሰረጋገጥኩምልና ጥራሕ ኢና ክነርእኩም ዝግብአና። ከምኡ ከዓ ንሆገርና መንገዲ ባቡርና ስራሕኩም ከለኹ ኣብ ኩዕታ ዝረኸብክዋ እምና ሻቡ ብልጭልጭ ክትብል ምስርኣኹዋ ፈጣሪ ዳጉሻ ህበካ እምበር ጾሚቕ ዶስዋ ስተ ካቢለ ንዝኾነ ሰብ ካይ ነገርኩ
0: ኦቶ ጻድፍ ነቶም ዝኾነት ሓፂን ልቦም ዝስወር ሽቱታት ጣልያን ከይተረፈ ስውር እዩ። ዕንቋየ ዳሃዮ ክፈልጥ ካብ ክልተ ሰዓ ንላዕሊ ተመላለሽ እዩ። በጀካ ንሱ በዕሉን ኣቦይዝ ግን ነዚ ምሽጢር እዚ ዝፈልጥ ከም ዘየልቦ ጣሊል እዩ።
1: ነቲ ንቕሎ ዝሓሰብና ከዓ ኣነን ሰለንድሽን ንኹን እምበር ሎሚ ኣርባዕቴና ነቲ ጉዕዞን ዕዩኡን ርካቡን ምቅሊቱን ብሓባር ተኸባቢርና ብስኒት ከም እነካይዶ ቓል እናኣትወሉን ንቕሎ ንፈልየሉን ዕለት ስለ ዝኾነ
2: ቅድሚ ቓል ምእታውና ኣካውናና እንተፈለጥና ኸሓይሽ እዩ።
3: ክንደይ ሰብ ንነቅል ካም ዘለና እውን እኮ ይፈለጥናን
0: ምዛሎም መዓንቲ ንራብዓይ ግዜና ካብ እዝኒ ዒንቲ ቶም ኣብ ዘይውራዮም ዘስክኡ ሰባት ርሒቕና ዝኣኽለና ዘቲና ኢና።
2: ንሱስ ሓቂ ግዳ ዝኣነ ዘልኮን ዘንጎም ሓወይ ዘሎን እሞ መዓዝ ሰንኪፍናዮ
0: እጃም ዕንቋይ ንኹላትና ግልፅ እንቲ
2: እማን
0: እንጎሾ ቦታ ተሪር ዓቐበት ምሕዋር ኣጻመ ዘለዎ ህረሩማን ቀዝሐን ምፅዋር ዝሓትት ፈታኒ ምዃኑ ዕንቋይ ገሊጽልና እዩ። እቲ ቦታ ብቐንዱ ዓሳውን እናመንዳላይን ስለ ዝኾነ ጊላው ትንፋስ ናብ ኢትካ መድሃኒትካ ቐፂርካ ካብ ጎንፊ ካብ ሕማም ካብ መስበርትን መንከስትን ክትከላኸለልና ኢኻ።
2: ኣኻ ኣሎሃብ ካማያ ዛልካዮ ዅሉ ብፍቓዱ ኣነ ኸዓ ዝኽእሎን ዝፈልጦን ካብ ምግባር ኣይግበዝን።
0: ብጀካ ዘንጎም ኲላትና እዝጋ ኣሚንና መሬት ምጽሕታር ጥራይ ንፈልጥ ሓረስቶት እንዳልና ነቲ ስራሕ ዝመልኮ ንሱ እዩ። ዘንጎም እምባር ዲና ቢሉ ኣብቲ ዅዕታ ልምዱን ልቦን እውን ከካፍለናይ
3: ዛድሊ ናውቲ ካብ ኣፍ ኩቱ ኽሻብ መንደል ካብ ጩኻሮ ኽሻብ ሚሐ ዛርዚረ ንዕንቋይ ነጊረ የ ኣብዚ ስራሕ ክሕግዙ ንማልኦም ከ
0: ሸውዓተ ሰባት ኣዳልየ ኣለኹ። ዘረባ ኽልተ ትሕቲ ምድሪ ዘረባ ሰለስተ ዘርእ ምድሪ እሞ ንጐሸሉ ዘለና ምኽንያት ማን ምጻፍካ ኣይፈልጥ። ንዓታቶም እንተኾነ ሩብዓስቢ ዝርከቦም እራይ ጡጥ ንኸይድ ከም ዘለና ነጊረ እሚን እዮም እየ። ክሻብ ኣብቲ ቦታ በፂሕና ስራሕ ንጅምር ከዓ ብጭቕ ቢልና ኸይነተን ባሃሎም ቦታት እውን ክጉምትና የብሎምን
2: ነቲ ሕሽነ ንብገስና ውትርዮም ጡጥ ዘርኡን ዓፂድን ዘይፈልጥዎ እኮ እንትኾኑ ንዳእቱ ብኣፍ ኩትን ጭኾሮን ከምዘይከብዮ ክስሕትዎ ኢሎ
3: ኣብ ዝብፃሕ ካይባፃሕና ዓዲ ክፈልጥ የብሎምን ጽቡቕ ዘረባ ኡ ሸውዓትኦም ኣብቲ ቦታ ክሻብ ንበፅሕ ክፈልጥ የብሎምን ትብል ዘረባ ግን ኣይግድን።
0: ስለምንታይ እዚ ምሽጢር እዙ ኣብ ፈቕዱ ክዝረባብ እንተርሒናሉ ካብ ጊሓት ናብ ረፋት ኣብ ኮሚሽራቶ ክበፅሕ ጣልያን እትረፍ ነዚ ሰሚዖም
3: ምሽጢር ምዕቃቡ ከም ዝግባእ ኣይዘንጋዕኹን ሰለንድሽ። ነቶም ኣብ ድኻሙን ፍሪኡን ክንፅምብሮም ዝወሰንና ደቂ ዓዲ ግን ብውሕዱ ካብ ዓዲ ምስ ወፃና እንተ ነገርናዮም እንታይ ኣለዎ? ከምቱ ጊላኡ ዘሎ ነቱ ንማልኦ ናውቲ ከዓ
1: ብዛዕባ ናውቲ እሞ ዛሰክፍ የብልናን ምስቲ ስንቅ እንቋፅረሉ ሎቓቱን ደልምታትና ኣማሳሲልና ብድርዕቶ ክንጥብሉ ኣሎና።
0: መዓልቲ ንፍለ ካብ ኣፍ ቆልዖና መንጢልና ብዘዋፃናይ እኽሊ ዘድልዩና ናውቲ ተሻይጥና ኣለና። ዝጽበየና ዘሎ ሑፃ ዝበረኮቱ ሰታሕ ጐላጉል ጐፃጉፅን ሸው ዝበለገደልን እዩ። መጽዓይና ኸይንማላዕ ከዓ ዝጥዕመና ኣይኮነን ላዓልና ብዝበልና እዩ።
1: እቱ ማሕላ ኣብ ልብና እቱ ስንቂ ብዝበልና እዩ ዘሎ። ሰለንድሽ ሓቁ ተሪፍና ኣሎ ንብሎ ነገር ስለ ዘያልቦ መዓልቲ ንፍለ
2: መገሻና ንሳልስቲ ራብዕቲ ስላዛ ኣይኮነ ምስ ሓዳርና ክንማሰ ኣብ ቅሩብ ግዜ ኸትለናው
0: እዚ ዋዓል ሕደር ንዂሉ ጥዑም ኣይኮነን ጊዜ ክኸደና የብሉ ከይደ ኣለኹ። መዓልቲ ምምጣኽ እንተትፀጊሙ ዘቲኹም ኣፍሉጡኒ ቈፀራና ናብ ባሕቲ ገጹ ዝጽጋዕ እንተ ኾይኑ ኣብቲ ድልየትኩምን ጕዕዞኹምን ከምዘይ ኣለኹ እነግር ኣለኹ።
1: ኣታ ሰለንድሽ
3: ከለፍ ከለፍ በዚሑ ኣነስ ብኻ ተሪፍኒ
2: ጭራ ነብሪ ዘይመሓዝ እንተ ሕሽካ ኸዓ ዘይምልቃቑ ኩሉ ምስጢሮም ሓንኪኾም ውሳቡኻ።
3: ሰለንድሽ ዓደ ወሊዳትም ከን ዘብል ኣምዑት ዘለዎ ጅግና ክኸውን ይኽእሉ። እቱ መን ከም ኣይባሃልን እንቱርን ባህርኡ ግን ብዓንተ ወይ ፍተወንን ንሰለስትየና ሰስራሕና ኽበና ብዛዕባ ጋዛእ ነብሱ ከምዛ ኣይታዛረበ ኣይቕለብካሉን
2: ኣቃሊ በባ
3: ካምዚ ኸማይ ተርጉምካዮ ድሞ
2: እንታይ ኢኻ ነብዚ ዘረባ ስውነት ተውፃሉ ባዕልኻ እንትኾነ ንኹሉ ዝኸውን ኣምዑት ተዓዲልዎ ይደልካን ከመይ ኣንበሳ ዘለኻኡ
3: ኣንበሳ ኸ እንታይ የለ
2: ሰብ ዶ ትፈልጥ ኢኻ እንተልዎሲ
3: ሀ
2: ካብ ኣነ ዝፈልጦ ዝፈልጠኒ በዝሕ በለ በሉኻ
3: ዶ
2: ካን

0: ኣባሓጎይ ኣባሓጎይ
1: እህታ ቆልዓ
0: ወፋሪ ክምረቑ መፅኦም
1: እተው በሎም በሉ ፃዕዳ ዝናሕኩም መገዲ ከም ምራን ይጠቕለለልኩም ሓሳብ ልቦኹም የስምረልኩም ዝረገፅኩም መለምለም ይግበረልኩም ብዓወት ተመለሱና ብዓወት ተመለሱና።

0: Selendiş. Oo, Selendiş.
1: Tayrağı bu kumata. Bıgı hatı gamta simtiyel ola alatım.
2: Hawi, ta avgidi vallo. Ayka alen. Kam a'raf nambar...
1: Ski. Na ajuha. Ajuha. Mani khas kemayet mani. ኣይደሓንን ዓሪፍና ክንውዕል ኣለና ተፃዒንዎ ዘሎ ሕማም ከዓ ብቐሊሉ ዝለቅቕ ኣይመስለኒ ሰትይዎ ዘሎ መድሓኒት ንግዜኡ ኣብራኹ ሓሊኹ ምንቅስቓስ ክኸልኦ ብውሕዱ ብውሕዱ ሓደ መዓልቲ
3: መንገዲ ክልተ መዓልቲ ኢና ተጓዒዝና ተሪፍና ዘሎኻ ፀንዕ ንዓለም ኣብ ኩላትና መቓርሒና ክንቅትል ኢና
4: እዙ ሕሙም ከ
3: ክምለስ እዩ ድኹምን ሕሙምን ክነሳሊ ኣብ መንገዲ ዲና ክንበሊ እቲ ኸሳልዮ ዝወዓለ ሒዝዎ መለስ ኣብቲ ሰጊርናዮ ዝሓለፍና ደንብ ዓሪፎም ሕደሩ ካብኡ ቐስቢ ኢሎም
5: ኣንታ እንታይ ፅዋዕ ኢኻ ተስማዓና እዛ ኣለኻ
3: እዛ ዘልክዋ
5: መገዲ ስለ ዝነውሐ ድኻም ክሕይለናው ሰኣን ዓሪፍና ውዕልና ምኻድ ኣብ ርእሲ መሓድና ንኽልትኦም ምግዳፍና ኸይኣክል ሸኹሞም ደሪብና ክንፀውር ይከኣለና ዶ
3: ኣይከኣለን እንተልካ ጠና ብሎ ዝተረፍና ነለሉ
5: እዙዩ ሳይ ግብርን ኣይግብርን ከምቱ ኣጓድ ሓዊ ዝገበሮ እንዶ ኮይኑ
3: እንታይ ዝኾነ ኣጓድ ሓዊ እዙ
5: ቁሪ ኮይኑዎ ሓዋ ኣጒድሲ እናተኸኸምኽ ምሰበሎ ነቱ ዕንጨይቲ በባውፅኡ ክድርብዮ ከሎ ዝረኣየ ለባም ሰብኣይ ኣንታ እንታይ ትገብር ኣለኻ ምሰሎ ምንካ ስለ ዝኣበየ ንድርብዮ ኣለኹብ ኢልዎ ኣንታ ዓሻ ዘዝ ተኸኸ እንተ ደርቢኻዮ ደኣ እንታይ ሒዝካ ክትርፍ በሎ ይበሃል
3: ዓዘርቆ ዘርኢ እዙ ናብ ሳንካ እዝኒ ዘይበፅሓለውሎ
2: ኣቶም ሰባት ምምላስ ይሕሸና ብዓንተ ብኡ ጡጥ ንምእራይ ክንዲዙይ ገልታዕታዕን ክንዲዙይ ሃለኽለኽን ከም ዘጋጥመኒ እንተ ዝፈልጥ ኣይ መንቀልኩን ንስኹም ኪዱ ናይ ንሕና ክንምለስ ኪዱ

0: ኣታነኸ ይዝባእ
1: ካብዚ ንላዓል ንኸዶ ጉዕዞ የብልናን
2: ዛይንምለስ ወ ከምኡ ሒሸና ንኽድ
3: አንታ ቕሩብባ ሓቦ ግበሩ
2: ተወዲህና እዩ ዛይንምለስ ንኽድ እንዶ
1: ንኽድ ወ
0: ክንምለስ ኢና ቢሎም ተቕብጮም ንገብሮ ብልናን ኣብዚ ጉዕዞ እዚ ዝኾነ ሰብ ረድኢ ጥራይ ክቕፅእ ዘለዎ ላዓሎም ተማቒልና ንፅሮ
4: በብሓደ ሰብ ዋሓደ እዚ ጸገምዙ ይበዓልትና ዘምፃናዮኮ

0: እንታይ ኣቢስና?
1: እቱ ብሓቂ ዛግሻና ዘሎ ምኽንያት ኣይነገርናዮምን። ላዓል ገዲፍናዮም ናይ እንኸድ ሰባት ጽባሕ ጊሓት ሸኸም ክኾነናው ኣብ ዝብጻሕ ምስ በጻሕና ዝሕግዛይ ኣዳዊ ሓጺርና ብዛይ ቁም ነገር ክንተርፍ ኢና። እቱ ሓቁ ኣጻዕዲና ንንገሮም።
0: ኣብቲ ቦታ በጺሕና ኩዕታ ምስ ጀመርና ክንነግሮም ዘይኮንና እንተሰሃሚዕና ሕጂ እንታይ ክንብሎም እዩ ድልየትካ?
1: መገሻና ንእርያጡጥ ዘይኮነ ንወርቁ ምዃኑ ንንገሮም። ንድኻሙን ጽምኡን ሓለፎኦም ክንጸውር ዛኽኣለና ናብ ንኸዶ ቦታ ስለ ዝፈለጥና ጥራሕ።
2: ምንጋርሲ ኣብኣ ኣብታ ቦታ ትኹን። ተሪፍና ዘሎ መንገዲ ዝሓፀረው ኣብ መንጎ መንኦም ገዲፉና ንዓዲ ክምለስ ከም ዝደናደን እንታይ ንፈልጦ ነገር ኣለና። እቱ ከም መርዓት ዓይንና ክንሕልዎ ዝኣሰርናዮ ማሓላን ምሽጢርን ንንፋሳ ይንሃቦ።
1: እቱ ሓቁ እንተነገርናዮም ተስፋ እንዳኣሉ ዝኾኖም ድሕርዙይ ዘልሓጥ ቢሉ ዝተርፍ ሰብኣይ ክህሉንኡ
0: ለዓሎም ተቐቢልካ መቐራሕ እዮ። ካብዚ ንላዕሊ ብዛዕባ እንከሎ ገና ምዕለብ ዝገበርናሉ ዘረባ ምቁሉላብ ኣይትልን በይዛኹም ንላዕል

0: ጊላኡ ንመነና ከም ትደግፍ እኮ ሕርቢ ትቢሉኒ ኣቦኡ ዘፍለጠ ኸም ናይ ዕንቋየ
1: ሓቂ ምሳኻላ ዘንጎኦም እቲ ወርቂ ግን ምስኦም እዩ ዘሎ ጸላኢና ብ መንጎ ወርቅን ሓቅን ይቀርቀር ንኺድባ
2: እዝኡ ጾር ሒዝና ካብዚኣ ስድሪ እውንትኹም ፍሕት ኣይንብልን
3: ተወዲዩና እዩ መገዲ ራብዕትልኩም ኣንቂልኩምና ክልተ ቕነ ሙሉእ ኣብ መገዲ ኣለና ኣብ ወለታ ዓርበይታ ጡጥ ጎቦ ወዲእና ክሳ ተቐልቂልና በዘይካ መወዳእታ ዘይብሎም ጐላጉል ሕዳውዲ የ ማዕደና
0: ርግእ በላ ኣሕዋት ደጊም ቀሪብና ኢና
4: መንገዲ 4 መዓልቲ ክልተ ቐነ ካብ ከድናዮ ኣበይ ዶው ከም ንብል እውን ግምት የብልናን ጡጥ ክንኣርኽ ንብል ዶ
0: ጡጥ ክንኣሪ ኮናን
1: ኣንታ ንዕና ይንዶ ዘንጎ
0: ዓርቤይታን ዛራን ብድሕሬና ካብ ንገድፎም ክንደይ ድዩ ኮይኑ ብዙ ሃፈፅታና ጻምእን ደጊም መወዳእታ ይብሉን
4: ናበይ ጉዕዘና ትማል ትማል ክልተ ወርሒ ጡጥ ኣሪና ኣምሳያ ውዕለትና ቐለብ 2 ዓመት ሒጅና ንዓዲ ክንምለስ ኢና ክትብሉ ከምዘይጸናሕኩምሲ
1: በዓል ሰለንድሽ ምትራፍና ኣይፈለጡን ዘለዉ ነርክቦ እሞ ዘረባ እንተልዩና ካብ ሓባር ኹነልና
2: ቁርፂ እኮ ነጊርናኩም ደጊም ነርክቦ ሰብ ይኹን ንስዕቡ ኣሰር የብልናን
0: በሉ ሓቁ ክትፈልጡ
1: ዘንጎም ኣንታ ንዕና ይንዶ
0: ንእርያ ጡጥ ዘይኮነ ወርቂ ናብ ዘለዎ ቦታ ኢና ንኽድ ዘለና ንኹዕታ ወርቂ
2: ዋይ
3: ኣያ ዘንጎም ዝተዓዘብናዮን ሰማዕናዮን ኣመና በዚሑ ኸሻብ ክንዱቲ ዓያ ሽገርካ ምቝጻርካ ግን ሃየንታኡ
4: ሃየንታኡ ሃየንታ
0: ጊላኡ እቲ ሓቂ ንሱ ድዩ ኻልእ ንምንታይ ትዕዘም ኣይኣመኑን እቲ ሓቂ ዛይትነግሮም
5: ታይ ተረኸበታ
1: ክንምለስ ኢና ኣብሉ ኣለዉ
3: ለዓል ተቐበሉና መወዳእታ ዘይብሉ መገሻኹምን ዓይራኹምን ዕቕቢሉናኡ ንምለስ ኣለና
1: ኣቕብጮም እዮም ምስኣቶም ምምላስ ሕጂ ፋይዳ ይብሉ
5: ደጊም ተሪፍና ዘሎ ጉዕዞ እንተሃበረ መንገዲ ሓደ መዓልቲ እንተኾነ
1: ሓቂ
5: ክንምለስ እንታይ ኢሎም ከም ቀተምና ላዓል ኣብ መንጎና ተማቒልና ንጽሮ ንዓታቶም ድማ መንገዲ ኸምራን ክተቐለለሎም መሪቕና ንፈንዎም
0: ጾር 11 4 ብድኻም ዝተሰነፍና ሰባት ክንጾሮ ዝከኣል ኣይኮነን ዝጽበየና ዛሎ ዅዕታ ኸ ምስ መን ኮይንና ኢና ክንዓዮ ባይንና
5: ክንቅስቦም ዲና
1: ኣቱም ሰባት ድሕሪ ደግም ዝበልና እንተልና ምሳና ክኸዱ ይክእሉን እዮም ካልእ መዘዝ ከይሰዓበ
5: ክሳብ ድርኩ ኺታ ኽንበጽሓ ዝሓለና ቦታ ኣጻዊሮምና እዮም ንሶም በዓልቶም እምበር ንሕና እንታይ ወፅዓ ኣለና

0: ማሕላ ጠሊምካ ዘንጎም ብስም ኩሎም መላእኽትን ብዕፅምቲ ብሓጎታትናን ዝኣተናዮ ማሕላ ኣብ ማይ ባድ መልሽከ
1: መኻይዶ ዝብድል ወዱን ንኡ ዝውሕጥ ማሕላኹም ሓዊ ይብላዓዮታ ኣታታ ክትረኽቡኢኹም እዞም ሰባት ከም ስጋ ዝባን ትርእይዎ
0: ዝግንበል ቀሲ ኣበል በይዛኻ ድሕሪ ዝኽሉ ኸርተት ኣብ ዝብፃሕ ምስ በፃሕና ነገር ምፍንጣሕ ንኹላህና ፅቡቕ ኣይኮነን
1: ኣበይ ዝበፅሓካ መሽልካው እንተ በፃሕና ኸመንሕጅካ እታ ኩሉ ብሰንኩ እንዳኣሉ ዓሻስያ ክሻብ ገበጣ ዝውዳእ ይፃወት ያ በለ እንካሎ ገና ኣካይዳና ከምዛ ያዋፃእና ኣብየት ኣይበልኩ እንዴ ሰለንድሽ ብሰንኪኻ ባይንና ተሪፍና እዚ ሾ ከምዚ ፅርና ፍሕት ከምዛይ ንብል እረ ኻልእ ኩሉ ሲፅናሕ እቲ ኩዕታን ምፍንቃል ከውሕን ብዘይባኦም ከምዛይከውን እንዳፈለጥካ ኣባሪርካ እዮም
2: ኣነ
1: ንስኻ ወ ንስኻ
2: ዝቐደሙን ዝድሓርን ብውንቶኦም ክምለሱ ከምዘይርኢኻ ኣብዛይ ዋዓልናይ ኣበሳ ክትኣልከና
1: ኣብዛይ ዋዓልናዮ ይ ትበል ብጀካ ንኣኻ ንሰለንድሽ ዛሰከንኮ ኣበሳ ስለ ዘየልቦ መጎት ክጥዕመካ እንተደለኻ ኣብዛይ ዋዓል ክዎበል
2: ሕራይ ዝሓወይ ኣብዘይ ዋዓልኮ ኣበሳ ክትኣልከንስ እንታ ክትረክብ
3: ኣንታ ኣንታ ምቕራብና
0: በይዛኹም ኢልናኩም ተሪፍና ኣብ ዘሎ ዋኒን ዘይነተኩር
2: መካይድና ራሕሪሖምና ንዓዲ ከም ዝምለሱ ጌርካ ኹ ዩ ዝብል ዘሎ ፅባሕ ግ ኣሳሚዕ ኢኹም
1: ንእርያ ጡጡን ጉዕዞ 4ዕተ መዓልትን ብምባል ካብ መጓሲኦምን ማሕረሶምን መንዚዕኻ ዛንቀልካ እዮም ንስኻደ ይኮንካን
3: ምስጢርና ክንሕሉ ብስምማዕ ኣሕዋት
1: ንዛይ ትገድፎ ከይወደቐ ደግፎኡ ሓቦ ክገብሩ ሓቁ ንንገር እንተልኩ ዕጭ ዝሓንፈፍካ ንስኻደ ይኮንካን
3: ኣንታ እቱ ማሓላኸ
2: ንስኻ እውን ክትምለስ እንተ ደሊኻ ነገርኪ ኣጎትካ ሰላሕ ቢልካ ክትከይድ ዝኽልክለካ የልቦን ብዕፅምቲ ብሓጎታትና ምሒልና ጢሒልና ዝኣተናይ ቓል ኣይተባጭወሉ
1: ንሓይኹ ዝበልዕ ማሓላ ምስቱ ዝጠፍጠፍካዮ ሓሶት ደባሊቖም ስለ ዝፀብፀብዎ እምበር ክትፈልጥ ነጊረዮም
3: ነጊርካዮምኣም ወሉ መንፈስ ቅዱስ ኣንታ ማሓላ እንተዘየፅኒዐ ጸሊም ከልቢ የልደኒ ከምዘየልካ
2: ማሓላኹም ባዕሉ ይፈልጠታ ባዕልኻ ባ ትፈልጥ
3: ባዕልኻባትፈልጥግደፍ ሞ ሰለንድሽ ሓወይ ኣንታ
2: ሰሚዕካ ንዲኻበስማ
3: ንበላሓን ዝሓል ሞ
2: ኩሉ ነገር ተጠሚምና ኣብ ዝበፂሕና ኣለና ድሕሪ ምፍራስ ማሓላ ብሓደ ምጓዓዝ ስራሕ ኣያሽ እዩ
3: ኣይተጋጋኻን ሰለንዲ ምእንተ ኣማኒ ይበተኽ ጥላ ምሳኣን እኮ እዩ እንተኾነስ
2: ብሓቂ ቐሪብና ዲናኸ
3: ክልተ ኽሳድ ምስ ተገርና ምሕዳርና ብኣኡ
2: ስምዓኒ እንኳዕ ደኣ ኣብቲ ዝድለ ቦታ ምብፃሕና ኣረጋገፅና እምበር ኣብ ኩቱ ልዒልና ኩዕታ ከይጥግመና ዲኻ ብዓንተ ብኡ ግድን ስለ ዘልካ ጥራሕ ዘሚዐካ
3: መሸም
2: እዚ ኩሉ ጉዕዞ ድኸምተ ዘይኮይኑ መኽሳእቲ ይጓነፈና ካብ ሕጂ ንዳሓር ቆፅሊ መፅሊ ቃሚሙ ጎበርኩ ፈጠርኩ ዝብል ሰራይ እንታይ ይበቆጠልና
3: ፅዋሕ ጓሓት ግን ከመቢልና ኢና እሞ
2: ሎሚ ኣብታ ቅድሜና ዘላ ዓውዶ ዓውዶ መጋሪ ኣጉድና ክንሓድር ኢና ደቃስ ምስ ፀቐጦም ክንፀሮ ዘይንኽእል ለዓል ርሖ ከይገድና ክንሓቦ ወዲእ እየ
3: ድሓርከ
2: ምጋሕ ምድሪ ክባራበሩ እዮም ንሕና ይኹን ትናውት የለን ንሰማያን ቃዕሊሮም ራጎም ክደፎም ላዕሊ ሓኺሮም ታሕቲ ተነቒጦም ክቐብፁና እዮም
3: ኣንታ ሰለንድሽ
2: ምስ ተሓለሉ ንዓዲ ኣንፎም ክምለሱ እዮም ንሕና ኸዓ ኣብ ከውሉ ሰቲርናዮ ዝኸድና ናውቲ ንምለሶ መቐናቐንቲ ኸይፃባኣና ንሰጉዑ የብልናን ብዓብኡ ኸዓ መማቐልቲ የልቦን ንኺድ ቁሩብ ዕረፍቲ ኸድልየና እዩ ሎሚ ለይቲ ኸቢ ስራሕ ይዝፅበየና ዘሎ

0: ሳንዳ እቱ በዓል ጎተና ደኣ ሰለንድሽ ዶ መስል
1: ወይለይ ሓቂ ክንወ እቲ ካልኣይሲ ኣይ ዓንቋይ እንዲ
2: ኣባሓጎይ ኣባሓጎይ እንታይ ኮንካ እንታ ኣረይቲ ጡጥ እንተላም ወርቂ ሒዞም ዓዲ ኣትዮም
3: እንታይ ኢኻ ትብል ዘለኻ እንታ
2: ካብቶም መሪቁም ዘፋነኹሞም ኣረይቲ ጡጥ እቶም ክልተ ኣየ ዕንቋይን ስለንዲሽን
3: መሪኾም ዝበለካ እታ ሸልካፍ
2: እማነ እየ ብዓዳንድ ናብ ቅርዓት ግልብጥ ቢላ ትቕበሎም ዘላ ክትኣምኑ እንተደሊኹም ንዑናይ
3: ኣቐብለኒ በልቲ ቤትረይ ኣቐብለኒ
2: እቺ
4: ንዑ ናብዚ ብዝምፃዮም
3: እንቋ እቲ ኩሉ ዝከኣሎ ልኡል ፈጣሪ ብሰላም ናብ መሬት ዓደቦኹም መለሰኩም መሪቐ ዘፋነኹኹ መዛነይ ዝቐበርኩ ሓደ ከም ሓሙስ እየ እቶ ኣኻዊሕ ኣዳቂኩም ዝኣርኹሞ ወርቂ ብኢደይ ረምሲሰ ንዕድመን ጥዕናን ንሃብቲ ንንጌራ ንግበሮ ዶ ክብል
5: ዝተመላነየ ወርቂ የልቦን
3: ብሳላቶም በብእዋኑ ዘፋነኹሞ መኻየድቲ ኩሉ ነገር እኮ ቕልዑ ኮይኑ እዩ ምእንቱ ደይነበረን እዩቲ መገሻ
6: ምእንታ ኣባ
3: እሞኸሪ ኣበየሎ
5: እቲ ጉዕዞ ኸመነቓቕላ ናይ ወዳነየን ብስስዐ ልብና ደፊና ኢና ናብቲ ቦታ በፂሕና
6: ባይንና ክንዓሞን ንኽእል ስራሕ ኮይኑ ይጸንሐናን ምስ ኣሕዋትና እሂን ምሂን ተባሃሂልና ንዝኹማትና ኣሳለና በስሓኮ ሰኣን ምኻድ
5: ከም ኣብ ከውሒ ዝጸመተ ሓረስታይ እንታይ ከም ንገብር ብኸመይ ከም ንጅምር ሕርቢት ኢልና ንከሎ ዓሶን ጎንፍን ተገናዝዮም ድከትና ስዮምና
6: ናይ ወርቂ ነገር ኩሉ ምሉ ገዲፍና ነዛርሑና ኸነትርፍ ተራባሪብና ኣማስኡ
3: ዓዶቦና ካሓስሞ ናብ ዓፅሞም እዩ ጽዋ ኣረይቲ ጡጥ ኩሉ ዝፈልጦ ጉድቢ ምዃኑ ሰለንዲሽን ዕንቋይን ነዛ ብህየቶም ክምለሱና ኣጻለትና እምበር ወርቂ ሒዞም ክምለሱ መን ተጸቢዩ
7: ሓቂ ሓቂ
3: እቱ ስሕታኖምን ንስሖኦምን ካብ ልሳኖም ሰምዒናየ እንዲና ካብ እዋን ንቕልኦም ኣትሒጆም ክኸውን ዝነበሮን ክኸውን ዘይነበረን እውን እኮ ነጊሮምና እቶም ብዙሓት ተማሊኦም ሞ ክመፁ ዝተሃንጠይሉ ዘብለጭ ልጭ ሓፂን ኣይተማልእዎን ይኾኑ ኣንቱም ደቀይ ድሕሪ ዝኩሉ ንስሓ እዞም ሰባት እዚኣቶም ጥራይ ኢዶም ተመሊሶም ዶ ክንብል ንኽእል
8: ቶባ ደጊ ካብ ጥልመቶም ሓሰቶም ካብ ሓሰቶም ጥልመቶም ዝገድድ
3: ኣይፋሉን ደቀ ገለ ኢዱ ዘንበረሉ ሰብ ወርቂ ውሽጡ ፈሊጡ ይናባበር ገለን ከዓ ወርቂ ውሽጡ ፈትሽ ኸናዲ ይጽገም ሰለንዲሽን ዕንቋይን ነቲ ምሶም ዘይነበረ ወርቂ ውሽጢ ረኺቦም ኣለዉ ካብቲ ንሳቶም ይኹኑ ንሕና ተጸበናየ ወርቂ ዝረዝን ፍሉይ መናበሪ ወርቂ ከምዚ ኸማይ ዓይነ ስውር ዘይድህስሶ በዓል ዓይኒ ዘይርኦ ዘየብለጭልጭ ወርቂ ወርቂ ውሽጢ ወርቂ ልቢ ንዕኡ ከይሓዝካ ካሊእ ወርቂ ምንዳይ ኰትወእቱ ምዃኑ ኲላትና ኸም ነስተንትንዶ ይገበሩን ትብሉ
7: ትሩፍ ከምዝ ኣምሰለ ጥልመት ተራይን ተሰሚዕን ኣይፈልጥ
5: ዓድና እቕረበሉና ክንካሕሲና
7: ዓደቦ እቕረኾንኩም ንበሎም ንሕደገሎም ጉዳይ ኣስፊልኩም ናበይ ትብተኑ ፈጣሪ ኩሉ ዓለም እቕረበሉ እቕረ ክበሃለልኩም እዩ ዝብል
3: ዓድና ይቕረ ንዝበለዩ ይቕረ ዝበሃሎ ብዝሰፈርናዮ መስፈር بزي فردنا ايو فردينا اكون فرد
7: عدبو نسمع ايو ازوم سبات بورق وشتي ورق قدام نخفحرو ان عنات عاتقوم داقم نخوفرو اغرخونكم نوالو
5: سلندش ازي خيمات اكو يا قدي مابي ازالكو جينا لخادو تقاقه عدنا بعال سلندش نخلو ينبديلو قدمنا عنا بدحر إدمان عدهم وقندو قنا ننفسهم أمقوديهم وزبادة لهم يقرز يبهالو قواتو قاني تقاقينا إناخن كحسينا خابلو عدلو بان أكافلاتو مالا ورقوشتو مالا ليوم كتو قملو يقرأيخن كومنو بلو

ሰላም ወሰናይን ኣኹም ይኹን ዝኸበርኩም ተኸታተልቲ መደብ ማእገር ከመይ ትቕንዩ ንሎምን ሰዓትና ኣኺሉ ዝተፈላለየ ትሕሶታት መደብ ማእገር ብምሓዝ ኣብ ሰዓትና ተረኺብና ኣሉና ንስኻትኩም ድማ ብወገንኩም ክሳብ ፍፃሜ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

0: ሚቱ ሰሚራ ሕጊ ኣቦካ ኣብ ከየር ትፋቐት ክመስለኒካ ትኸጅል ደካ
1: ምዶል እንተ ብእሻው ሓሙየ እንታ ከኸጅል ምንካ
0: ኣላ ሰሚራ ሓንበስቶም ዝኸጅሎም እኖ ሎሚ
1: ንማእመርኮ
0: ያ ማእመርኮ ተልኪኒ ሕጊ ኣቦካ ኣብ ከየር ማእትፋቐት ንመስለኪ
1: ማእትፋቐደተካ
0: ኣነ ርኢ መስደረት ሕልዊት ወሻሽ ገዚፍ ወቀሚሽ ወሞረቻ ዓገና ወትከት ወሰይፍ ዲብ ኢደየ እንደ ወደኮ ርኢኪ ሰሎ ዓላ ልሙስጠፋ ሰሎ ዓላ ኣሊ ወሳሕቢ ብልወፋ ሰሎ ዓላ ልሙስጠፋ ዓላ ኣሊ ወሳሕቢ ወልወፋ እንደምን ርኢኪ ኣላ ያ
1: እንሻላ ምራት ካልኦት ምምካ
0: ሚቱ ወንቴ ምራትኪ ይኮን ወለ
1: ሰልማ ዘ ዲብ ድራሰትና ኣለና ኣገጌት ለከፌካ
0: ኣላ ሓበት ዳሌት የለይኪኒ ሰሚራ ምና ላምዕል ኣነ ወንቲ ትኣምርና ርኢኪ ለሻምኪ ዲ በሊቤ እንደላዓቢ እንደላዓበ ሰበት ከይስላት ኩሉ ኩሉ ውብሎ ትሓለም ለለይኩ ሰሚራ ሚቱ ኣማነ ይኮ ሎሚ ወላ ሓሰ ለይኩ
1: ኣበንካቱ ልምና ክልኢትና ምስለ ኣሎ
0: ክጠይብ ኣሆ መሻዕርኪ ሸርሒ ግልየኒ ፈቴካ እምበልካ ግል እምበር ይቐድርኒ ምንከለ ፈንቴየና ኣለብውኒ ገለበ በሊና ዓለይክ ኣላ
1: ያ መግእካ ክልእሊ ምንባልቕ ካኸላስ ከፌካ
0: ኣላ ሰሚራ ኢኻ ሚቱ ትንቤልኪ ሕጂ ክየላ ወገለ የላ ትምትም ፀብጣተና
1: ታጀክለይናናታጀ
0: ክለኪ ላለንቲ ታጀ ክለኪ ሕላይ ግለ ስማዕኪት እለ ሕላየት ግልኪ ትሰኒ ስሚያ
2: ክኒወደኒ ሻምኪቱ ይደለየክ ክቡዳ ሻ

0: ሄሎ ሃጀር ሀጨ።
1: ሄሎ ኣሎ እስክለ ይመፀኩ
0: ኣበ
1: ካላስ ዳሕና ኩ መፀኩ ኣተስል ብለ ሰኒ
0: ካላስ ሰኒ
2: ኣብየ እንደ ልሓምደካ ሞይቱ ከንደላላ ኣርኣቢብካ
3: ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ከመ ቀበለኒ ወለቱ ግላበኒቱ
2: ዋ ዕደነ ሰእካ ጨበል ጨበል
3: ይ ወላይ ወለቲ ይኮ እብለ ሓለት ለርየለይኮ ወለት ሕዉማ ከማን ግላበኒቱ
2: ሓሪማ ወለት ሕዉ ኣባህል ሃይባ ውከላእቲ ይኮን እንተለ ወለት ታክል ሃይበካ ውከላእካለ
3: ምስል ሕዉ እንደጋመላ ሃይበኒተ እንደ ቤቶ ብዕድ ይኮኒ
2: ኣነ ባ መክሓዳ ምዶል ክትትወፃዕቱ ቶቤኮ መክሓዳ እንደትትወዛዕ ኣወል ኣዳም ዶቶ ክትላዕባይ ነሳእካ እንታቱ
3: ኣላ ሰሚራ እያ ምንክወ ላዕለ ልትካሓት ለዛትዋ ዘ
2: ጋራ ሰሚራ

ትሕዝቶ መደብና ድማ ንኡስ መደብ መቓልሕ መንእስያት እዩ ክኸውን። ናይ ሎሚ ትሕዝቶ ንኡስ መደብ መቓልሕ መንእስያት ኣብ ዝተፈላለየ ሞያታት ዝነጥፉ መንእስያት ኢና ናብኹም ክነብሎም ንምሉእ ምክታል ናብቲ መደብ ከስክረኩም።

0: መሰረት ምዕባለ ምህናፅ ንቑሕን ምሁርን ዜጋ እዩ። ነዚ ሸዓይሉ ዝተገንዘበ መንግስቲ ኤርትራ ካብ ፅባሕ ነፅነት ጀሚሩ ክሳብ ኣብቲ ርሑቕ ከባቢታት ሃገርና ቤት ትምህርትታት ብምኽፋት ዜጋታት ምዕሩይ ናይ ትምህርቲ ዕድል ክረኽቡ ኣብ ሓያል ፃዕሪ እዩ ተፀሚዱ ዝርከብ። ነቲ ብጉስነትን ብሰብ ክሳግማዊ መነባብሮን ዝናብር ህዝቢ መረዳእትኡ ቀይርካ ናብ ትምህርቲ ከተምፅኦ ድማ ሓያል ፃዕሪ ከም ዝሓተት ርእሰ ግሉፅ እዩ። ምክንያቱ ርድኢትን ንቕሓትን እቲ ሕብረተሰብ ክትቅይር ሓያል ውዳበን ከቢድ ዋጋን ስለ ዝሓትት። ንሎም እምበኣር ዝኸበርኩም ተኸታተልትና ውፅኢት ናይዚ ሓያል ፃዕሪ ዝኾኑ ካብ ርሑቕ ከባቢታት ብሄረ ብዳዊት መፂኦም ኣባላት 38 ዙርያ ሃገራዊ ኣገልግሎት ኮይኖም ኣብ ሳዋ ትምህርቶም ዝከታተሉ ዘለዉ ክልተ ተምሃሮ ኢና ናብኸም ከነብሎም ሰናይ ምክትታል። መርየም ኣሕመድ ሓንቲ ካብተን ካብ ኣደርሰር ዝበሃል ቦታ መፅን ኣብ ሳዋ ትምህርተን ዝከታተላ ዘለዋ ክልተ ደቂ ኣንስትዮ እያ። ንሳ ኣብቲ ደቂ ኣንስትዮ ብዙሕ ናብ ሳዋ ክወርዳ ዘይረኣየሉ ከባቢ ንኩሉ በንጢሳ ራእያን ምጭባጥ ኣብ ሓያል ስራሕ ዘላ ተምሃሪት እያ።
1: ፋንኮይ ፋራይተይ ፋንኮይ
2: ኣብ ፋንኮይ ተወሊደ ካብ ቀዳማይ ክሳብ ሻምናይ ክፍሊ ከዓ ኣብኡ ተማሂረ። ዳሓር ግን ናብ ኣደርሰት መፅአ ካብ ታሸዓይ ክሳብ 11 ክፍሊ ኣብ ኣደርሰት ተማሂረ። ኣደርሰት እንተዳ ኢልካ ኣብ ጫፍ ዶብ ሱዳን ርሑቕ ከባቢ ማለት እዩ። ኣብቲ ኣብኡ ዘሎ ሕብረተሰብ ብሄረ ብዳዊት ምስ ማሕበር ቁጠባዊ መነባብርኡ ኣብ ግምት ኣቲኻ ኣብ ትምህርቲ ዘለዎ ንቕሓት ቁሩብ ለጠቕ ዝበለ ከም ምዃኑ ጓል ኣንስተይቲ ኮይንካ ክትምሃር ኣፀጋሚ ይገብሮ። ኣነ ግን ወለደይ ኣብ ትምህርቲ ፅቡቕ ርድእ ስለ ዘለዎም ክመሃር ሓጊዞምኒ። ብፍላይ ወላድየይ ብዙሕ ሞራል እናሃበዩ ኣብዚ ኣብፂሑኒ። እናሃለ ከዓ ምሳ ኣባላት 38 ዙርያ ትምህርተይ ክከታተል ናብ ሳዋ መፅእ ኣለኹ። ክገርመካ ኣብዚ ቦታ ክልተ ደቂ ኣንስትዮ ጥራይና ካብቲ ቦታ ናብ ሳዋ መፂና ዘለና።
0: መርየም ናብ ሳዋ ኣብ ዝተጓዓዘትሉ እዋን ካብ መሓዙታን ደቂ ዓዳን ዝኣኽለኪ ተማሂርክ ንዲኺ የኣኽለኪ ዝብል ዘረባታት ይመፃ ዋላ እኳ እንተነበረ፣ ንሳ ግን ሳላ ደገፍ ወለዳ ኣብቲ ክምሃር ኣለኒ ዝብል እምነት ፀኒዓያ መኪታቶ ናብ ሳዋ ተጓዒዛ ዘላ። ካብ ኩለንተን ምስኣ ዝመሃራ ዝነበራ ንሳን ካልአይታን ጥራይ ናብ ሳዋ ክወርዳ መምፀአን ድማ ክሳብ ክንደይ ቆራፅ ስጉምቲ ወሲደን ከም ዝመፃ ዘረዳእካዮም።
2: ኣብቲ ዝዓበናሉ ቦታ ጓል ኣንስተይቲ ናብ ዝለዕለ ደረጃ ትምህርታ ክትከታተል ብዙሕ ልሙድ ኣይኮነን። መብዛሕትአን ደቂ ኣንስትዮ ኣብ ሳልሳይ ራብዓይ ክፍልየን ትምህርተን ዘቋርፃ። ኣነ ኣንጻር እዚ ኩሉ ገጢመ ትምህርተይ ክቕፅልን ከለኹ ብዙሕ ብድሆታት እዩ ዘጋጥመኒ ነይሩ። እንታይ ክገብረል ክትምሃር ኢኽ ዘለኽ ዝብል ዘረባ ወላ ንወላድየይ ከይተረፈ እዩ ዝገጥሞ ነይሩ። ምሳይ ትምህርቲ ዝጀመራ ብዙሓት በብደረጅኡ ትምህርተን ኣቋሪፀን እየን። እቲ ዝብሉ ንዝነበሩ ሰሚዐ ነይረ እንተዝኸውን ኣብዚ ሕጂ በፂሕዮ ዘለኹ ብፍጹም ኣይምበፃሕኩን። ክገርመካ ካብ ቅድም ኣብ ትምህርተይ እውን ፅቡቅ ውፅኢት እየ ዘመዝግብ ነይረ። ሕጂ ከዓ ኣብ ፅቡቅ ኩነታት ኣለኹ። ረቢ ይሓግዘኒ። ነጥቢ ኣምፅአ ናብ ኮሌጃት ተፀንቢረ ክምረቕ ተመሪቐ ድማ ንህዝበይን ሃገረይን ክኸውን።
0: ተምሃሪት መርየም ኣብ ሳዋ መፅያ ብዙሕ ከም ዝኸሰበት እያ ትዛረብ። ሳላ ዝመጻእኩ ምልእቲ ሰብ ኮይነ ኣለኹ ድማ

0: ውሳኽ ምስ ደቂ ኣሃዱኣን ደቂ መስርዓን ጥቡቕ ርክብ ዘለዋ መርየም ምስ ደቂ ዝርኣ ብዙሕ ክትወሃሃብ ከም ዝኽኣለት እያ ትዛረብ።
1: ሰዋ ከምቲ ዝበልኩካ እዩ ክትምሃር እኳ ብዙሕ ዘይድጉፉኻስ ናብ ሳዋ ክትከይድ ክትብል ክንከለኻ ክገጥመካ ዝኽእል ብድሆ ፍሉጥ እዩ። ወላድየይ ግን ነዊሕ ዓመታት ኣብ ሳዋ ስለ ዝሰርሐ ሳዋ ኣንጻር እዚ ብሰባት ሰምዕዮ ዘለኺ ብዙሕ መክሰብ እዩ ዘለዋ ይብለኒ ነይሩ። ብልክዕ ከምኡ ምዃኑ ድማ እነሃለ ብኣካል መጢር እዮ። ኣብ ሳዋ ብዙሕ ከሲበ ምስ 9 ብሄራት ካብ ኩሉ ቦታታት ኤርትራ ዝመፁ መንእስያት ክላለ ዕድ ረኺበ። ዝሓሸ ትምህርትን ንቕሓትን ዘለዎን ሓያላት ደቂ ኣንስትዮ ደቂ ሃገረይ ተላሊስ ዓብራ ይክህልወን እውን ክኢሉሎ። ካብ ኩሉ ኣብዚ ዘሎ ናይ ትምህርቲ ባይታ ኣዝዩ ምቹ እዩ። ነፍሲ ወከፍ ደቂቂኻ ብግቡእ ትጥቀመላን ኣብ ረባሕኻ ተውዕላን። ስለዚ ሳዋ ቦታ ዕቤት እያ እንተበልክዋስ ምግናን ኣይኮነን። ኣብዚ ዘለዎ ኣለይትና እውን ልክዕ ከም ደቆም ሪኦም ኣብ ዝለዓለ ክንበፅሕ ሓያላት ደቂ ኣንስትዮ ክንከውን ብዙሕ ፃዕርዮም ዝገብሩልና።
0: ራእያን ሞራላን ናብ ዝለዓለ ፅፍሒ ደይቡ ከም ዘሎ እትገልጽ ተማሃሪት መርየም ንሳ ኣብ ዝበፅሕ በፂሓ ነተን ከምኣ ደቂ ኣንስትዮም ኣብነት ብምዃን ናብቲ ሕብረተሰብ ብኣካል ወሪዳ ብዙሕ ክትጉስጉስን ርድኢታት ክትቅይርን ከም እትደሊ እያ ትዛረብ።
2: ኣግሪት ጀረዳት ሃይት ኮሌጅ
1: ኣነ ሳላ ደገፍ ወለደየ ኣብ ዝበፂሐ ብሕጂ ድማ ኣነ ኣብ ሓደ ዓብ ደረጃ ደይበ ብግብሪ ነተን ኣብ ታሕቲ ሕብረተሰብ ብሄር ብዳውየት ዝርከባ ደቂ ኣንስትዮ ንኽምሃራን ናይ ትምህርቲ ዕድል ንኽረኽባን ክጉስጉስ እየ ዝደሊ። ኣብዚ እዋን መንግስቲ ኣብ ዝረሓቐ ከባቢታት ሃገርና ቤት ትምህርትታት ብምስራሕ ዜጋታት ናይ ትምህርቲ ዕድል ክረኽቡ ኣብ ሓያል ፃዕርዩ ዘሎ እሞ ድማ ብነፃ። ከምዚ ዓይነት ዕድል ኣበይ ትረክብ? ሕሰቦሞ ብዘይክፍሊትሲ ትምሃር ክትምሃርሲ ትልመን ንህዝብናን መንግስትናን ብጣዕሚ እየ ዘመስግኖም። ስለዚ ኣነ ድማ ሓንቲ ውፅኢት ናይ ዝፃዕርየ እሞ መሊአ ኣብ ዝለዓለ ደረጃ በፂሐ ኣብዝወፍሪ እዚ ልዑል እጃም ከበርክት ሕልመ እዩ።

0: ኣቶ ቆርቦ እዲት ባህ ሰፈር ለኣከኒ ብከሰ ይዋሉ
1: ኣነ ኣብ መወዳእታ ከመሓላልፎ ዝደሊ መልእኽቲ ሎሚ ከም ቀደም ኣይኮነን። ብዘይ ትምህርቲ ኩሉ ኮንቲ እዩ። ምስ ዓለም ክትወዳደር እንተ ደኣ ኮንካ ክትመሃር ኣለካ። ብፍላይ ድማ ደቂ ኣንስትዮ ጓል ክትመሃር ኣለዋ። ንሳ እንተ ተማሂራ እዩ ሕብረተሰብ ዝልወጥ። ምህርቲ ኣደ ክትህልወና ክንፅዕር ኣለና። ብፍላይ ድማ ነዞም ኣብ ርሑቅ ከባቢታት ዘለዉ ኣብ ትምህርቲ ትሕዝ ዝበለ ርድኢ ዘለዎም ዜጋታትና ደቅና ነምህሮም እየ ክብሎም ዝደሊ። ነተን ኣብ ታሕቲ ደረጃ ዝመሃራ ዘለዋን ብዙሕ ብድሆ ዝሓልፋ ዘለዋን ድማ ኣጆኹን በርትዓ ኣብ ዝለዓለ ደረጃ ክትበፅሓ ኢኽን ኣነ ህያው ኣብነት ክንየ ክብለን ይደሊ።

0: መሓመድ ውሃጅ እውን ሓደ ካብቶም ኣብ ርሑቅ ከባቢታት ብሄረ ብዳዌት ዝርከብ ሃደምደሚ ዝበሃል ቦታ ዝመጸ ኮይኑ ንሱ እውን ኣንጻር ኩሉ ብድሆታት ሰጊሩ ኣባል 38 ዙርያ ሃገራዊ ኣገልግሎት ብምዃን ኣብ ሳዋ ዝርከብ ተምሃራይ እዩ። ንሱ ኣብ ማእከል ብዙሕ ብትምህርቲ ዘይግደሱ ብፀቱ ዝዓቢ ዝነበረ ከም ምዃኑ ዋላ እኳ ወላዲኡ ኣብ ፈለማ እዋን ናይ ትምህርቱ ክምሃር ይመኽሮ እንተነበረ ብዙሕ ተገዲሱ ይምሃር ከም ዘይነበረ እዩ ዝዝክር።
1: ኣብ ቀዳማይ ክፍሊ ክስራ ሓምሻ ዝተምሃርና ሕጂ እቶ ምሕደረ ብሓይሊ እዩ ንምሃር ነርና ብሓይሊ ኣነ ሕጂ ብፍላይ ንዓይ ኣቦይ ክምሃር ማረ ይደሊ ነይሩ ግን ኣነ ፃላ ነይሩ ትምህርቲ ግን እሱ ሕጂ ብሓይሊ ካብ ቀዳማይ ደረጃ ስጋብ ካልኣይ ሕልፈኒ ዝሓርካ ካብ ሻሻይ ስጋብ ሻምና እው ተማሂረ ዝሓርካ ፎርቶ ከማ ብሓይሊ ሓልፈኒ ኣነ ኣይኸይድ ነይ ገለ ብሉ ነይረ እሱ ከማ ሕጂ ብዙሕ ሕዳረ ምሳይ ነይሮም ሕጂ ካብቲ ዓዲ ኣብዚ ሰባ ዘለና ክልተ ሰብ ኢና ካብ ሓደምደሚ ንፎርተ 20 ሰብ ገለ ንኸውን ነርና ኩሎም ገዲፎዎ ትምህርቲ ሕጂ ተዓዲ ኣብ ትምህርቲ ማራ ዝሕሉ እዩ ሕጂ እቶም ኣራክቶና እንታይ ብሎ ነይሮም ንዓናይ ንስራሕ ክንሃፍቱም ገለ እዚኣ ትምህርቲ ተማሂርካ ዋላ ሕጂ እንተተማሂርካ ድሓር ጥቕሚ የብሉን ከምኡ ይብሉና ነይሮም ንሕና ከሰረዚ ንፀልኡ ዝነበርና ግን ሕጂ ኣቦይ ማራ ትምህርቲ ይፈቱ ነይሩ

0: ደገፍ ወላድየይ ዓንዲ ሕቆ ኮይኑ እዩ ኣሳሊኒ እምበር ኣነ እውን ኣሰርቶም ትርጉም ትምህርቲ ብዝግባእ ዘይፈለጡ እሞ ዝገደፎ ብፆተይ ምኾንኩ ዝበለ ተምሃራይ መሓመድ ዋላ ኣብቲ ኣባሕዳሪት ቤት ትምህርቲ ፎርቶሳዋ ዝመሃረሉ ዝነበረ ግዜ እቶም ካልኦት ብፆቱ ትምህርቶም ገዲፎም ናብ ዓዶም ክመላለሱ ከለዉ ንዓይ ግና ኣቦይ ሰጥ ኢልካ ጥራይ ተምሃር ይብለኒ ነይሩ ይውስኽ
1: ካብዚ ንኸይድ ነርና ሕጂ ኖርማል ነይሩ እቲ ምክያድ ግና ሕጂ ኣቦይ እቶም ኣረክቶና መሰላ ዝነበሩ ድሕሪ 10 መዓልቲ ገሊ ገዛቦም ይኸይዱ ነይሮም ኣቦይ ከዓ ይደወለለዩ ከምዚ ክመፁ እዮ እንተኢለዩ ብዘይ ፍቓድ ገለ ከይፅመፅ ይብለኒ ነይሩ ሕጂ ኣና ካብ ወርሒ 10 ዕለት ገሊ ንመፅ ወርሒ ሓደ ጥራይ ይምለስ ነይሩ ገንዘብ ገሊ ዝኾነ እንተሸግርካ ናባ ይደውል ገሊ ይብለኒ ነይሩ ሕጂ እቶም ካልኦት ይፀፍኡ ነይሮም ከዚ ገዛ ይድቅሶ ገለ ኣነ ከዓ ሕጂ በቲ ደጋፍ ናቱ በዓድ ድሕሪ ሰሙን ድሕሪ 2 ሰሙን ገለ ይመፅእኒ ነይሩ ከመይ ኣነባብረና ነተ ይርኢ ነይሩ ሕጂ እቲ ኣቦይ ዓብዪ ሰብኣ እዩ ዕድሚ ልዕሊ ስሶ ኣሎ ሕጂ ሕጂ እሱ ትምህርቲ ዝበሃል የብሉን ግን ሕጂ እሱ ኣብቲ ከተማታት ገለ ይገያሽ ነይሩ ዳርጋ ይፈልጡ እቲ ትምህርቲ ኣበይ ከምዝፃብፅሓካ ይፈልጣ ኩሉ እዚኦም ተማሂሮም ዘሎ ኣበይ ከምዝበፂሖም እዚኦም ተማሂሮም ዘሎ ኣበይ ከምዝኮፍ ኢሎም ዘይተማሃሩ ካ ኣበይ ከምዘለዉ ኩሉ ይፈልጡ ነይሩ ሕጂ እንቲ ተማሂርካ ኣብ ሴለ ጌርካ ኮፍ ከትብል ኢኻ ካትነብር ኢኻ ገለ ይብለኒ ነይሩ ሕጂ ብከምዚኦ ኩሉ ይፈልጡ ነይሩ ማለት እሞ ሕጂ እሱ ኣይተማሃረን ኣብ ግዜኦም ሕጂ ተምህርቲ ኣይነበረን ከምዚ ማለት ናፅነት ኣይነበረትን ማለት ኣብ ኤርትራ ከምዚታት ኣብ በረኻታት ገሊታት ይሕበኦ ነይሮም ትወቢያ ነይሮም ከምዚ ግዜ ኣይረኸቦም ማለት
0: ቀፂልና ናይ መጻኢ ሕልምታትካ እንታይ እዩ ዝመስል ክንብል ኣብ ዝተወከስናሉ ንመንእሰይ ተምሃራይ መሓመድ መጀመርታ እዚ ሕጂ በፂሐዮ ዘለኹ ውፅኢት ናይቲ ህዝብን መንግስትን ኤርትራ ንዓና ክንምሃር ብዙሕ ወፃኢታት ብምግባር ኣብ ኣፍ ደገና ቤት ትምህርቲ ብምኽፋት ይኹን ኣብ ኣሕደርቲ ቤት ትምህርቲ ኣብ እንምሃረሉ እዋን ድማ ብዘይ ዝኾነ ክፍሊት መግብናን ኩሉ ወፃኢታትናን እንዳሸፈነ ዘምህረና ዘሎ እዩ እሞ ስለዚ ኣብ ዝለዕለ ደረጃ በፂሐ ክኽሕሶም እየ ዝደሊ ድሕሪ ምባል
1: ሕጃነ ወል ብጣዕሚ ኣምላኽ ይሓግሳና ብትምህርቲ ሕጂ ንፅቢ እንተምፅ ድሕሪ ንፅቢ ኮሌጅ እንድዩ ድሕሪ ኮሌጅ ሕጂ ዶክተር ወይ ከመምህር ክኸውን ይደሊ ማለት
0: ዓብየሉ ከባቢ ፅልዋ ኣለዎ ዝብል ተምሃራይ መሓመድ ከባቢኻ ኣብ ትምህርቲ ዘለዎ ንቕሓት ድሩት እንተደ ኮይኑ ክትምሃር ክትመርፅን ከለኻ ሰሬኻ ሸጥ ኣቢልካ እዩ ኣነ ድማ ንኩሉ ሰጊረ ናብዚ በፂሐ ዘለኹ ከም ምዃነይ ናብቲ ሕብረተሰብ ዘመሓላልፎ መልእኽቲ ኣለኒ ይብል
1: ሕጂ ኣነ ዝለኦኹ መላእኽቲ ሕጂ ኣብ ሰባ ግድን ከመፁ ኣለዎ ሰባ ብዙሕ ትርኢ ብሄራት ትርኢ ትምህርታዊ

ቀፂሉ እዚ ሰብ ትሕዝቶ መደብና ዝኸበርኩም ተኸታተልትና ንእሱ መደብ ዕላል ተመክሮ እዩ። ኣብ መደብ ዕላል ተመክሮ ዝተፈላለየ ገጻት ናይ ሂወት ፈቲሽና እናበኹም እነብሎ ንእሱ መደብና እዩ። ንሎሚ ከ ጋዜጠኛ ሓይላባ ሰፎ ኣብ ምንታይ ዘተኮረ የቐሪብና ዘለዎ ንምሉእ ምክታል ናብቲ መደብ ክስክረኩም።

0: ትነብረሉ ከባቢ ንማሕበረ መነባብሮኻ ቅርፂ የትሕዘ እዩ። ኪኖ እዚ እውን ኣበ ባህርያትካ ኣወንታውን ኣሎታውን ፅልዋ ኣለዎ። መጀመርያ ጥበብ ወዲ ሰብ ንኸባቢኡ መቈፅፃርን ምስኡ ንምውሃሃድ መለመማድን እዩ። ኣእምራዊ ኣተሓሳስባ ኣካላዊ ሓይሊ ነቲ እትነብረሉ ከባቢ ይመስል ክንዲ እቲ ባህሪ ናይቲ ከባቢ ዝጸልወካ ይሕየልን ይምጠጥን። እንታይ ዓይነት ማሕበረ መነባብሮ ኢኻ ክትመርሕ ንኽትነብር ዘድሊኻ ነገራት፣ ጸጋ ናይቲ ከባቢ እንታይ እዩ፣ ኩነታት ክሊማ፣ ትሕዝቶን ቅርፂ መሬትን ከ እንታይ መስል ምስ ፈለጥካ እዩ ዝውሰን። ብድሕሪ እዚ ምስኡ ናይ ምውሃድ ጥበብ ተማዕበል። ዓዲ እብርሂም ዝበዝሑ ብሄረ ብዳዊት እዮም ዝቕመጥዋ፣ ብዓዲ ሰይድና እውን ትጽውዓ። ኣብዚ ዓዲ ማሕበረ መነባብሮ ቅድሚ ፀሓይ መብራቃ እዩ ዝጅምር። ስድራ ቤታት ዘዝግብአን ይገብራ። ኣባላት ስድራ ልሙድ ማሕበራዊ ህይወት ንምስልሳል ናብ ዝተፈላለየ ዕዮ ይመቓቐሉ። ካብ ንግሆ ክሳብ ምሸት ድማ ኣብ ንጡፍ ምንቅስቓስ ይርከቡ።
1: መነባብሮ ትሪኦ ከለኻ እንተኾነ ጸጋታቱ ምሉእ እዩ፣ መልሓንቲ ዝጎደለ የለን። ሓፈሻዊ እዛ ኣዲ እዚ ትሪኦ ከለኻ ብደቡብ ምስ እንጅሃይ ትዳወብ፣ ብምብራቕ ምስ ትንሽኣይ ትዳወብ፣ ብሰሜን ምስ ገርገ እዚ ኣሸሪፍ ትዳወብ፣ ምዕራብ ኣለዎ ኣዲሳይ ምዕራብ ኣዲሳይ ትዳወብ። ኣብዚ ኣብ ማእኸል እዚን ከባቢታት እዚአን ትርከብ ኣዲ እዚ ኣብ ምሕዳር ኮሬት ኣዲ ሰይና ትበሃል። ምስ ጎራወብቲ ብጣዕሚ ፅቡቅ ሓድነትን ስኒት ዘለዎ ኮይኑ ድኾነ ጸጋታቱ ምሉእ ድጎደለ ኣልሓንቲ የብሎ።
0: በረኻ ጥበብ ይምህረካ እዩ። ባህርያትካ ኣብ መዕራሪኻ ባህሪ እንስሳታት ተጽንዕ። ንኽትነብር ዘድሊኻ ነገራት ተማዕብል። ህይወት ናይ ገዛ ርሱ ስርዓት ኣለዎ። ለይትን ቀትርን ሓጋይን ክረምትን ስሩዕ እንተ ኮይኑ ኣኸለ፣ እቲ ኻልእ ህይወት እውን ብኡ ተማእዚን እዩ ዝስራዕ። እቲ ዝሓተካ ጻዕርን ብልሓትን ጥራይ እዩ ይብሉ ነበርቲ ዓዲ እብርሂም። እዚ ከባቢ ብሩኽ እዩ።

0: ዝደለኻዮ ሂባካ መሬቱን ጥሪቱን ለጋስ እዩ። እንተ ጽዒርካ ጻማኻ ኣይትስእንን ኢኻ። እናተምሃርካን እናተመኰርካን ስለ ትኸይድ እውን ምንባር ቀሊል እዩ ዝኸውን።
1: ማሻላ ማሻላ፣ እዛ ዓድና እዚ ንሃና ብዳውየት ኢና። ብዳውየት ምትሕብባር ብወፈራ ስርሓና ከውን ማርኣ ብወፈራ ከውን ኩሉ ብገንዘብ ኣይንሰርሕ ኢና፣ ወፈራ ኢና። ማሻላ ኣድዚ ንትንዋይን ብብዳውየት ንካሊእ ንከውን ንዓና ግደፍ ንካሊእ ንሕግድ ሓገቲ ኢና፣ ኤርትራውያን ኢና፣ ንሕግድ ተቐበልቲ ጋሻ ኢና። ሓንታ ይሰዓናን ኢና ብደይቃልናዮ እሱ ይጥግመና እምበር ብደነከሎ ሓንታ ይጥግመናን እዩ። ንህብ ኢና ንወስድ ኢና ከምኡ ኢና እንዳሰርሓና ስጋ ፍጂ ኣሎና ብተስፋ።
0: ኣብዚ ዓዲ ዋላ እኳ ከብትን ጤለ በጊዕን እንተሃለዋ ዝበዝሓ ጥሬቶም ግን ኣግማል እየን። ስድራ ቤታት ካብ 10 ክሳብ 200 ኣግማል የውነኑ። ርግእ ዝበለ ማሕበራዊ መነባብሮ ድማ ይመርሑ። እዚ ሎሚ ህድእ ዝበለ ማሕበራዊ ህይወት ቀደም ቅድምና ጽነት ካልእ ነይሩ። ብኣጋር ሰራዊትን ደብዳብ ነፈርትን ሰብን እንስሳን ፈቐዶ ጎቦኻ ድሚው ዝውዕል ዝነበረ
2: እዛ ዓዲ እዚ ብቐደሙ እውን ተወፂኡ ዝጸንሐን ኣብዚ ጌጠር እዚ ብምንጊ ክልተ እሳውራ ኤርትራ ዘነበረሉ ኣብዚ እዩ ነይሩ ኣብዚ እዩ ነይሩ። ከተማ ይርአይ ነዚ ህዝቢ እዚ ናይ ከተማ ትምህርቲ የብሉን ናይ ኣገልግሎት ኣይነበሮን። እቶም ጀብሃ ዝበሃሉ ጀመርቲ ኣብዚ ምሳሌም ዝውዕሉ ኣብዚ ከባናም ዝምገቡ ጌጠር ስለ ዝኾነ ማለት እዩ። እቲ ጸላዒ ከዓ ኣበይ ንኦም ሃዲኑ ኣበይ መፅእ ኣብዚ መፅእ ሕጂ እቲ ህዝቢ ዝረኽቦ ነበረ ሽግር መከራ ናብቲ ህዝቢ እዚ እዩ ነይሩ። ዝዝክሮን ዝርዮ ነበርኩ ከማን ብንእሽተይ ከለኹ ዝርዮ ዝነበርኩ ኣብዚ ምሳና ጀብሃ ኣብዚ መንጎ ክልተ ጎቦ እቲ ዓዲ ኣብኡ እዩ ነይሩ። እቲ ጀብሃ ከማ እቶም ጀብሃ ኣብኡ ኣፅሊሎም ነይሩ ቀትሪ ነይሩ። ሕጂ እቲ ዓዲ ዓዲ ሰይድና ይበሃል። እቲ ጸላዓይ ተመሪሑ ኣብዚ መፅኡ ጀብሃ ምህላዎም ፈሊጡ ዋርድያ ኣብዚ ጎቦ እዚ ታባ እዚኣ ትረአካ ታባ ዓብዒሉ ነይሩ ዋርድያ ነዋይ ጎቦ እውን ዋርድያ ነይሩ። እዚ ዋርድያ ነጀዋይ ዘንጉኡ ትኽስ እዩ ትኽስ እዩ ጸላኢ ከይረአየ ህርጉ ኢሉ ናቲ ናብቶም ተጋድልታት እዩ። ሕጂ ነዋይ ዋርድያ ምስ ረአዮም ኣትዮምሞ ተኽሱ ኮነ እቲ ዓዲ ከኣብኡ እቲ ዓዲ ሽዑ እቲ ዕለት እቲ ወቕቲ ወር 5 ይነሩ። እዚ መሬት ማይ ሓሬት ገለ እዩ ዓዲ ብትን ኢሉ ተኽሱ ምስ ገበሩ መዓት ብሬናት እዩ ነይሩ። ገለ እንጃሓዚ ዘሎ ማዓዶ ዓዲ ገልኡ እቲ ህዝቢ ሃዲሙ ገሊኡ ነብዚ ጨካ ግ ሃዚሙ ናይ ምሸት ነይሩ። እቲ ዓዲ ፈቐዱ ወላ ቆልዓ ንእሽተ ይኹን ፈቐዱ ሓዲሩ ጸላኢ ኣብዚ ዓዲ ሓዲሩ ዝውሰድ ወሲዱ ዝላዓሎ ላዓይኑ ንግሆ ጸላኢ ተመሊሱ ማለት እዩ። ሕጂ ከዛርበካ ናይ ዝዓዲ ወፃ ሽኡ ዝነበረሉ መናበብሮ ሕጂ ዘለዎ ሕጂ ሰላም ረኺቡ
0: እዛ ንዕዘባ ዘለና ዓዲ ብርሂም 400 ገባር ብትንፋስ ድማ 1900 ዝበጽሑ ሰባት ሓቒፋ ትርከብ ሓንቲ ካብ ዓድታት ንእዞባ መንሱር እያ። ኩሉ ክርከቦ ዝኽእል ኣብ ጽቡቕ ቦታ እያ ትደኩና ዘላ። ንማሕበረ መነባብሮ ዘቕልሉ ኣገልግሎታት ክዋደደላ እንተኽኢሉ ኣብ ሓጺር ግዜ ክትሰፍሕን ከትምዕበለን ትኽእል ዓዲ እያ።
3: ሓረስታይ ሓሪሱ ድናበር ሓሪሱ መጓስያን ሓረሻን ብኡ ገሪ ድንብር እዚ ዓዲ እዚ ብኡ እዩ ድንብር። ኣጋታት ድሓን ኢና ነፍስና ንጥቅል ኢና ድሓን ኢና ጥሪት ኣለዋና ድሓን እየን መሬትና ድማ ድሓን እያ መሬት ብርክቲ እያ ገረብ ኣለዋ ወርቂ ኣለ።

0: ኣለዋ ጥሪት ኣለዋ ደሓኒ ኢና መነብራ ጥቡቅ ኢና ምጓስያን ብማሕረሰኢና ንነብር ኣለና ምንባር
1: ኣብዚ ናይ ጥሪትና ይኹን እንተጠቀመና በዓልና ንሰትየሉ ዲጋ የለን ዓሚ ናይ ዳላታት ካ ነይሩ ስራሕ ማሕዳሪ ምስ ዶባ ድሓን እዩ ኣይ ሓማቀን ንፉ እዩ መር ተሓደሰ ቦታ ኣለዎ ዶ ዲጋ ድኸውን ቦታ ኣለዎ ዶ ኢሉኒ ንዓይ ሃቲትኒ ኣነ ድማ ንወሳካ ሃቲተይ ከምኡ ኣሎ ዶ ኢልና ነታ ቦታ ንእሽተይ ቦታ እዩ ኣብኣ ኣስሪና እዩ ኣማሃዳሪ ንኡስ ዶባ ኣገልግላታና እያ ና ኣነኣና ቀረባ እያ እሳ ኣገልግላታና እየ ሰጋብ ሰለስተ ወርሒ ገለ ኣገልግላ ሕጂ ድማ ከምዚ ተመሊሻ ኣብቲ ናይ ቀዳማ ፈሪሻ እያ
2: ምምሕዳር ከባቢ ኮሬት ኣብ ኣተሓሕዛ መሬቶምን ኣግራቦምን ንኻልኦት ኣብነት ክኾኑ ዝኽእሉ ከባቢ እዮም። ካብ ዞባን ንኡስ ዞባን ዝመጸና ሓበሬታ ነተግብር ኢና። ከም ዓዲ ንምርሓሉ ኣገዳሲ ስርዓት እውን ኣሎና። ኣብቲ ምስ ምዕባለ ዝተኣሳሰርን ሓገዝ ዝንደልየሉን ነገራት ጥራኢና ድጋፍ ንሓትት። ንኣብነት ሕፅረት ማይ ኣሎና። ርሑቕ ብምዃኑ እምበር እቲ ጽቡቕ ነገር ሓደ ሜትሮ ከይፈሓርካ እዩ ዝርከብ። ድሕሪ ምባል
1: ጠገም ማይ ኣለዎም ድዮም ኣዲ ማይ ማይ ጠገም ኣለዎ ሪኩሞ ተኸውን ዝርባ እዩ ምስ ጥሪት ኢና ንሰቲ
0: ጭንቂ ናይ ዲኣ ማይ ዲኣ ንሕና ጥሪትና ንሰብና ኩላ ብሓደ ንሰቲ ስለ ዝኾንና ነቲ ግዳም ዘሎ ዒባ ይኹን ካሊእ ይኹን ካሊእ ይኹን ኣብ ማይ ዳእቱ ስለ ዘሎ ማይ መሊኦ ምፅሉና ደቅና ንሕና ንሰትዮ ኣለና ሽንቲ ድማ ይሕመና ኣሎ ደይ ሕመምና ሰብ የብልና ነዲኣ ሽንቲ ድ ከልከለ የብልና እንዲኦም ኮፍ ኢልና ዘለና ኩላ ሽንቲ ከልክልና ኣለና ንሕና እኳ ብሕክምናን ብማይኒ ንብትምሕርትን ብኩሉ ሽግር ኣለና ብኡ እምበር ብካሊእ ጥቡቅ ንነብር ኣለና ጥቡቅ ኣለና ንሓርስ ኣለና ንወፍር ኣለና መሬትና ኣለና ጥቡቅ ኣለና እቲያ ነበረቶ ኩሉ ሕማቅ ሓሊፋና ጥቡቅ ኣቲና ኣለና
3: ማይ ተዘይቀረብኩ ኣብ ካሊእ ኣብ ሓዳሪ ኣይከይድ ኣብ ግራቴ ኣይከይድ ኣብ ካሊእ ድራሪ ኣይከይድ ቅድም ማይ ክቅርብ ኣሎ ቆልዓ ዘይብሉ ሽግር ኣሎ ኣረጊት ሽግር ኣሎ ብዛዕባ ማይ ለይቲ ክንከይድ ኢና ንሓትር ቀረባ ከይከውን ከዓ መገዲ ሰዓት ወይ ፍርቂ ሰዓትን ፈረቓን ገለ ንኸይ
4: ከም ኤርትራውያን መጠን ሕና እታ ትማ ዘይረኸብናዮ ሎሚ ንረኽክብ ኢና ሎሚ በዓል ሙሉእ ተስፋ ኮይነይ በዓል ሙሉእ ተስፋ ከምዝረኸብክዎ ኮይኑ ዝስምዓና ኣሎ ሎሚ መዓልቲ ኣለዋ ማም መዓልቲ ስለ ዘለዋ መዓልቲ ቀሲላ ትኸውን ድብል ትፅቢተ እዩ
5: እዚ ኩሉ እንታይ ተኸያደ ክሳብ ሕጂ ንሕና ኣቕሚ ገይርና ኣብ ደረጃ ምንቅስቃስ መንግስቲ ገጥና ኣይከድናን እቲ ድኻማት ድበዝ ዋላ ንሃና እንተኾይኑ እቲዮም ቅድሚና ዝነበሩ ኣመሓደርቲ ኸማን ኣይሰርሑን ወይ ክዕድል ኣይረኸቡን ይኸውን ንኡስ ዞባ ኸማን ኣይደቀሰልና ነዚኣ ጉዳይ እዚኣ ክሳብ ዝመፅእ ሓፂር እዩ ትግዜ ዝመፅእ ኣሎ ትጀሊል ግን ብመሰረቱ ብማይ ናይዚ ሽግር ናይዚ ዓዲ ስለ ዝፈልጥ ኣይቀሰነላን
2: መምህር ሳልሕ ዓል ሑሴን ኣብዛ ግረሲት ዝበሃል ቤት ትምህርቲ ዝምህር ዘሎ መንእሰ እዩ እዛ ንዕዘባ ዘለና ቤት ትምህርቲ ቤት ትምህርቲ ግረሲት እያ ትበሃል ክሳብ ሓሙሻይ ክፍለያ ተምህር ኣብ 2010 እያ ብ180 ተምሃሮ ጀሚራ ኣነ ንመሳርሕተይን እዞም ህፃናት ኣብ ዝለዕለ ደረጃ ክበፅሑ ኢና ንደሊ ጥዑይ ህንፃን መሳለጥያታትን ግን ክህልወና ኣለዎ ድሕሪ ምባል
6: እዚያ ቤት ትምህርቲስ ክትነደቕ ኣለዋ መንደቕ ክርኢ ኣለዎም ተምሃሮ ፅቡቅ ኮፍ መበሊ ክህልዎ ኣለዎ ተምሃራይስ ኣብ እብኒ ኮፍ ኣቢልካስ ኣይ ክስታ ይስች ወይ ደስ ኣይብሎኒ ተምሃራይ መፃወቲ ክረክብ ኣለዎ ቆልዓ ከይተፃወተ ክመሃረልካ ኣይክእልኒ ሜዳ የብልናን ብዙሕ የብልናን ከምቲ ዝረአኹሞ መፃወቲ ተቆልዑት የብልናን ኮፍ መበሊ የብልናን ወላ ኮራስ ከማን የለን ምክንያቱ እቲ ቆልዓ እንታይ ይደሊ መንደቕ ዘለዎ ቤት ትምህርቲ ስእልታት ዘለዎ ብዙሕ እዩ ዝደልስ ዋላ እስኻ ቻርቲ ፅሒፍካ ኣብ ዳስ ሰቂልካሲ ኣብ እቲ ቆልዓስ ኩሉ ግዜ ክርእዮ ኣለዎ ስእሊ ክርኢ ኣለዎ እቲ ቆልዓስ ክስታይ እዩ ዝኸውን ይሕጎስ እዩ ኣነ ናተይ ድሌት እተኮይኑ ምስ ቆልዓ ቆልዓ ኮይነ ምስ ዓበይቲ ዓበ ኮይነ ምስ ናእሽቱ ናእሽቱ ኮይነ ነቶም ዓዲ ኣነ ዝበፅሐክዎ ደረጃ ካብኡ ንላኣሉን ክበፅሖ ዝጉስጉስ ዓቕመይ ከማ ከምኡ እዩ ዝጉስጉስ እየ ጉስጉስ እየ ከማ ብዙሕ ሓሶት ክበፅሑካ ድሌት ኣለኒ ምክንያቱ ንሶም ደረጃ እንተበፂሖም ኣነ ደረጃ የበፂሐ ምክንያቱ ኣነ ምክንያቱ እዚኦም ዓዲ ኣብዚ ዓበየ ደረጃ ኣብ ዝለዓለ ደረጃ ክበፅሑ ተስፋ ኣለኒ።
2: እዚ ቦታ ንኽትነብረሉ ምች እዩ። ከምቲ ዝተገልጸ ብዙሕ ጸጋ ዝውንን እውን እዩ። ብመጀመርያ ብዘለዎ ዓጊቡ እንደገና ክምዕብል ዝደሊ ጥርኑፉን ንቑሑን ሕብረተሰብ እዩ ዝነብሮ። ደፋ ሓይሊ እንተረኺቡ ንለውጥን ምዕባለን ኣብ ቀረባ ይመስል።
6: እዚኣ ቤት ትምህርቲ ትሪእያ ከለኻሲ ዝበዝሐ ዚ ሚታዊሲ ደቂ ኣንስትዮ እዮም። እተን ደቂ ኣንስትዮ ስለዝኾና ዝበዝሐ ደረጃ ነብሻሽዳ ክሓልፉ ከለዉ የሸግሮም እዩ። ምክንያቱ ካብዚ ክከዳስ ኣይክእላን እየ። ሕጂ ናይ ሕጂ 188 ተምሃሮ ኣለውና። እቲ ዝበዝሐ ሚታዊት 55.6 ደቂ ኣንስትዮ እየን ዘለዋ።
0: ምርቲ ምልቲ ምስርት ከለና በዓልና ኢነሰሪትና ፋለማ ንጅምር ከለና በዓልና ኢና ጀሚርና እዮም። ንጅምሮም ከለና ድማ ሓምድላይ ጥቡቅ ኣለና ዋላ ሓንቲ ላኪን እቲ ምሕርቲ ዋልኣ ተማሂሩ ተባሂሉ ኣ 4 ዓመት 5 ዓመት ተማሂሩ ድሕሪኡ ካላስ ኣብ ጥሪት እዩ ደኸይ ዘሎ።
6: እንታይ ዘመሓርካስ ካብ እንስሳ እንታይ ይፈለየካ? እዚኦም ዓዲ ኣነ ብናተይ ርእቶ ሰለስተ ቆልዓ ዘለዉ ሰለስተያቶም ክምዝግቦም ወላ እቶም ንዓበይቲ ንበዓሎም ምጥፋእ ማሕምነት ተማሂሮም ኣብ በዓሎም ክፅሕፉን ኣለዎም። ምክንያቱ በዓሎም እንተፅሒፎም በዓሎም ጥቕሚ ናይ ትምህርቲ ተፈሊጦም ኣብ ዘለዓለ ደረጃ ክበፅሑ እዮም።
7: ኩላና ክንመሃር ኣለና። ኣዴታት ኣዴታት እንድሕር ተማሂረን ድቅና ድማ እመሃሩ እዩ። ኣዴ እሳ እያ ተምህር፣ ኣዴ እሳ እያ ትቕበለና። ንሓና ሰብ መሮድ ኢና ንሓና ንሃምጢ ኢን እምበር ኣዴ እንድሕር ንኣናይ ተሓጣብ ቦርሳካ ኣበይ ኣሎ እዚ መፅሓፍካ ከመይ ፅጌርካ እንድሕር ኣደ ደይተምሃረ ኣደ እንድሕር ደይተምሃረ ትምህርቲ የለን። ኣደ ክትመሃር ኣለዋ ነብል
2: ካብ ዓድታት ኮን ሃልበዳብ ዓዲ ሰይድና ዝተኣከበ ሕብረተሰብ እዩ። ኣብዛ ዓዲ ሰይድና ወይ ድማ ዓዲ ኢብርሂም እናተባህለ ዝፅዋዕ ቦታ ዝቕመጥ ዘሎ ካብ ሰለስተ ዓድታት ኢና ተኣኪብና። እዚ ፅቡቕ ጥርናፈ እዩ። ንሓፈሻዊ ኣገልግሎት ንምውዳድ ከ ሙቹ እዩ ኮይኑ ዘሎ። ካብ መንግስቲ ንእሽቶ ድፍኢት እንተረኺብና ንሕና ኸዓ ዓብዪ ሓገዝ ክንገብር ንኽእል ኢና። ጸጋናን ጥሪትናን ሒዝና ድልዋት ኢና እውን ዘለና።
0: ኣነ ባዕለይ ንርእሰይ ሕጂ ስጋዕ 88 እንስሳ እዩ ነይረ ምስ ጥሪተ መምሕዳር ነይሩ ኣብዲኣ እዚኦም ናይ ዞባ ዝበሃሉ ዝመጡና ዝነበሩ ንሶም ንዓ ተምሃር ኢሎም ተምሃር እዮም ሲኢሎም እንታይ እዮም ዘምህሩና ዘለዎ ብል ነይረ ትምህርቲ ዝበሃል ዳ እንታይ ምህረካ ኢና ትምህርቲ ዳ ዓም ከመይ ገል ፈልጦም ትፈልጦ ኢኸ ንኣና ኢሎምኒ ክልተ ወርሒ ምሒሮምኒ ክልተ ወርሒ ምርሑና ከለዉ እዋን ሽግር ስለ ዝነበረ ምድላእ ገለመላእቲና እምበር ሎም ኣልሓምዱላ ሽመ ይጥሕፍ ኣለኹ ዋላ ቁሪ ወረቐት ድማ ንብብ ኣለኹ እቲ ሕድበይ ድማ ንብር ኣለኹ ሓንሳብ ምሕዳር ኸውን ሓንሳብ እንታይ ኸውን እንታይ ኸውን ንብር ኣለኹ። ሕጂ ሓሲብና ኣለና ኣኼባ ገርና ኣብ ደትምል ቀረባ ምዕልቲ ኣኼባ ገርና ወዲእና ነራ ኮሚቴ ገርና ገንዘብ ንስልዕ ኣለና። ክንደይ ዓመታት ብጭቃ ገርና ፍሪሽና ክንደይ ዓመታት ፍሪሽና ስለ ዝኾነ ሕጂ ሎም ድበን ሕጂ ንስልዕ ኣለና ኮሚቴ ውፅኢና ኣለና ኣኼባ ገርና ኣብዲኦን ሰለስተ ዓመትሲ ኣብ ፅቡቅ ክንበፅሕ ሓሳብ ኣለና ንሰርሕ ኣለና መር ማይ ትሕሉና መሳርሕና እብኒ ኣሎ መሊ እዩ እስምንቲ ከማን ኣይመድለየና ነዲ እብኒ ባሳና ዘሎ እብኒ ላኪን ንሕና ማይ ስለ ደይብልና ማይ ደይብላ ድማ ደይ ዝስራሕ ስለ ዝኾነት ብዓይና ንውጣእ ኣለና።
2: እዚ እንዕዘቦ ዘለና ምምሕዳር ከባቢ ኮሬት ኣብ ንኡዞባ መንሱራይ ዝርከብ ኣብ ማእከላይ ቦታ ስለ ዝርከቡን ብሃገር ደረጃ ኣገዳሲ እዩ። ንኽትነብሮ ምቹእ ማእከላይ ኩነታት ኣየር ዘለዎ ዓዲ ጥሬትን ሕርሻን ትስፉውን ጥዑም ተቐባሊ ጋሻ ሕብረተሰብን ዝነብሮ ተባሃጊ ቦታ እዩ።
7: ሕክምና ድማ የለን ሕክምና የለን እዚኣ ድሪኢኩሞ እያ ቅሩብ ንዚኣ ትቐርብ እምበር ሞትያ ስጋ ብመንሱራ ሰብ እንተወሰድና 4 ሰዓት እዩ ስጋ ብገርገር እንተወሰድና ናይ እትያ ዳርበ ከሎ 2 ሰዓት እዩ ስጋ ብገርገር ስጋ ብትንሻ እንተወሰድና 2 ሰዓት እዩ ሰብ ዛት ኣይበጥሐካን እዩ ሓራስ ተመንቲ ባዕለየ ኣይበጥሐካኒ መረጣገም ሸጊርዎም እዩ ናይ ሕክምና እንዳ ዴና መጢኦምና ሲ ከምዚ ክትደረቡና ህጉስ እያነ ሰብሲ ኣቦካ ሲ መጢኳ ሲ ከመይ ኣለኻ እንትኢሉ እኳ ብኣብ ስራሕ ከለኻ ትህጎስ ኢካ እዚኣ ሕጂ ምምጣዕኩም ሲ መረ ህጉስ እየ መጢኩም ከመይ ኣለኹም እንታይ ኣለኩም ጠገም እንታይ ኣሎ ናይ ቀደም እንታይ ኣሎ ናይ ሕጂ እንታይ ኣሎ ክትብሉናሲ ንህጐስ ጉሳት እዩ።

ና ንርከብ ኣይንርከብ ኤርትራዊ ኩሉ ግዜ ብህቦ ኢና ነብርናና ደይ ኣቕምና ናይ ማይ ደይ ኣቕምና ቤት ናይ ትምህርቲ እምበር ካሊእ ዝሃኒ ኢና ኣብ እንጨይቲ ርኢኩሞ እዩኩም ሃብታማት ኢና ካሊእ እውን ጋሻይ ተቐበልቲ ኢና ብዳውየት ኢና ኩላና ብኔኡ ብዳውየ ትግሪ ኣለዎም እምበር ኣብዚ ብዳውየት እዩ ብዙሕ ቤት ብዳውየት እዩ

0: ክቡራት ኸታተልትና ምስታወትሩ ሰንበትን ረብዑን ኣብዚ ሰዓት እዚ እትረአ መደብኩም መደብ ማእገሪኹም ዘለኹም
1: ዕውታት ሰባት ኣብ ዕምሪ ህይወቶም ንሕብረተሰብ ዘማእዝንን ዝመርሕን ኣበርክቶ ክገብሩ ይጸንሕ እዮም። ብሂይወት እንከለዉ ወይ ድማ ጉዕዞኦም ዛዚቦም ምስ ሓለፉ ጥቕሉል ኣበርክቶኦም ብኻልኦት ይዘንቶም። ኣብነት ናይዚ ኸዓ መምህር ኣስረስ ተሰማ ታሪክ ህይወቶምን ስነ ጥበባዊ ጉዕዞኦምን ካብ 1934 ክሳብ 215 ዝሓዘ ኣብ 394 ገጻት ዝተዘርግሐ ዛንታ ብደራሲ ዘመንፈስ ሃይለ ቀሪቡ። ኣፍቀርቲ ጥበብ ዕዱማታ ጋይሽን ስድራ ቤትን ኣብ ዝተረኽብሉ ኣጋጣምያ እዛን ታሪክ ህይወት መምህር ኣስረስ ተሰማ ትገልጽ መጽሓፍ ምልላይ ተገይሩላ። ኣብ መድረኽ ዝደየቡ መዛኑ መምህር ኣስረስ ተሰማን መንእሰያትን ኣስተማቐርትን ገምገምትን መምህር ኣስረስ ተሰማ ዕድሜኦም ምሉ ኣብ ስነ ጥበብን ምሕደራን መሪሕ ኮይኖም ሰሪሖም እዮም። ማሕበራዊ፣ ፍቕራዊ፣ ፖለቲካውን ታሪኻውን ዝትሕዝትኡ ዝተፈላለየ ጠቓሚ ፍርያት ብምብርካት እውን ንሕብረተሰብ ጐስጒሶም ምስ መዛንኦም ኮይኖም ንሃገር ዝኸውን መሰረት ኣንጺፎም ሓሊፎም። መምህር ኣስረስ ተሰማ ተወሳኽቲ ዅሉ ሰብ ዝፈልጦ ስርሖም፣ ጠባዮም፣ ሞራሎም፣ ስነ ምግባሮምን ተስፋኦምን እውን ፍሉይ ነይሩ። መሪሕ ኮይኖም ኣሳስዮምና እዮም። ኣላይን ኣማእዛንን ባህሪ ነይርዎም ይብሉ። እዛ መጽሓፍ ኣዝዮም ብርክት ዝበሉ ሰባትን መጻሕፍትን ብምውካስ ዝተዳለወት ምልኣት ዘለዋ ሰነድ ምዃና ገምገምትን ኣስተማቐርትን ገሊፆም ኣለዉ። ኣብ መጽናዕቲ ዝተመርኮሰ ናይ ብዙሓት ኣርካናት ታሪኽ ህይወት ናብ ኣንበብቲ ክበጽሕ ከም ዘለዎ እውን ብተወሳኺ ተላብዮም። ብሓፈሻ ንዅሉ ኣበርክቶኦምን ዕዮኦምን ጠርኒፍካ ታሪኽ ህይወቶም ክትጽሕፍ ብምብቃዕኻ ንዓኻ ንደራስ እውን ዓብዪ ምስጋና ይብጻሕኻ። ከምዚ ዝኣመሰለ ስራሕ ክዕንብብ ድማ ንላቦ ብምባልዮም ርእይቶኦም ሂቦም። ብተወሳኺ መጽሓፍ ታሪኽ ህይወት መምህር ኣስረስ ተሰማ ዝሓለፉ ኣርካናት ስነ ጥበብ ኤርትራ ኪንዮቲ ዝግብኦም ዝኽርን ሞሳን ኣበርክቶኦም ህያው ኮይኑ ተካእተ ስነ ጥበበኛታት ንኽፈርዩ ኣብ ምንቕቓሕን ምድራኽን ዓብዪ ኣበርክቶ ክህልዎ ከም ዝኽእል ምስክር እዩ። ኣበርክቶ ወለዶታት ደራኺ ምዕባለ ስነ ጥበብ ስለ ዝኾነ እቶም ዘለውን ዝመጹን ስነ ጥበበኛታት ድሕረ ባይቶኦም ምስዘይፈልጡ መሰረት ስለ ዘይህልዎም ነባር ዕዮ ክፍጹሙ ኣይክእሉን። ስለዚ ከምዚ ናይ መምህር ኣስረስ ዝኣመሰሉ መጻሕፍቲ ታሪኽ ህይወት ናይ ካልኦት ኣርካናት ምጽሓፍ ንምዕባለ ስነ ጥበብና ከምኡውን ሃገርና ዞባናን ስግሩን ዝህልዎ ኣበርክቶን ጽልዋን ኣገዳሲ እዩ። ኣብዚ እዋን እዚ ስነ ጥበባዊ ኣትይዎ ካብ ዘሎ ድስካለ ኣብ ምውፅኡ ኸዓ ክሕግዝ ይኽእል ይብል ዘምረት ዮሐንስ ምርምርን ስነዳን ህቅደፍ። መምህር ኣስረስ ተሰማ ጣዕሞት ትብል መጽሓፍ ምሳሕተሙ ጥልቕ ኢላ ናብ ጽሑፍቶም ኣተሓሳስቦኦምን ፍልስፍናኦምን ስለ ዘይኣተወት ጐዲላትና ነይራ። ሎሚ ዘመንፈስ ሃይለ ነዚ ሃጓፍ እዚ ኣማሊኡ ነቲ ሰፊሕን ዓሚቑን ኣበርክቶ መምህር ኣስረስ ጠርኒፉ ኣቕሪብልና ኣሎ። 1950ታትን 60ታትን ንትንሣኤ ባህሊ ኤርትራ ወሳኒ መድረኽ እዩ ነይሩ። እዛ መጽሓፍ ነቲ ምዕባለታቲ ኣስፊሓ ገሊጻቶ ስለ ዘላ ኣገዳሲ ሰነድ እውን እያ። ዘመንፈስ ሃይለ ቀዲሙ ምስ ታሪኽ ህይወት ሙዚቀኛ ግርማይ ሰሎሞን ስለ ዘላለየና ነዚ ሒዝዎ ዘሎ ቅዱስ ተግባር እናመጐስኩ ክቕጽሎን ክዕወት ተስፋይ ደራስን ተመራማሪ ታሪኽን እዚኦም ገለ ካብቶም ኣብዛ መጽሓፍ ርእይቶኦም ዝሃብ እዮም። እዛ መጽሓፍ ኣብ 4 ዓበይቲ ክፍልታትን ብርክት ዝበሉ ንኡሳን ኣርእስታትን ተኸፋፊላ ኣላ። ነቲ ዝርዝር ጽሑፉን መግለጽን ተወሳኺ መብርህን መዘኻኽርን ዝኸውን እውን ምስቲ ትሕዝቶ ዝሳነ ኣስኣል ቀሪብሎም ንድሕሪት ዝመልስ ዛንታን نتا قزي زيزيخاخر قطمنون سفيرو مالعو بتوساخي قلا أبزا مصحاف كابزولو ونقصان عرستات حدش عدي حدش يوت وانك أنزان تنصلون ليلة مسنة بابن شحج عتم إتنا أربعان سلستان أربعان حموشتان ناب تمهرتي مملاس قعزونا بسمرا فتنا مسمكرا عدل أب مسناخل شحج عتم إتنا أربعان حموشتان درب كحسا موزيك أمصوات قصل وصيني ممهر أسرس أب محبر ممعبال هقراو لمدي سنجر جو شحج عتم إتن حمسان شومونتان شحج عتم إتن سوسان حسن قامان ولعت شمعة من

ስራት ማሕበር ቲያትር ኣስመራን ካልእን ኣብዛ መጽሓፍ ተኻቲቶም ኣለዉ። ኣብ መወዳእታ ደራሲ ዘመንፈስ ሃይለ እቲ ኽበሃል ዝከኣል ኣብቲ መጽሓፍ ተባሂል እዩ። ንዅሎም ኣብዛ ስራሕ ኣበርክቶ ዝነበሮም ሰባት የመስግን። ንስድራ ቤት መምህር ከዓ ብፍላይ ኣርካናትና ታሪኾም ተቐቢሩ ኣይተርፍን እዩ፣ በብግዜኡን በብዓቕምናን ክንሰርሕ ኢና ብምባል እዩ ቃሉ ስሚዑ።

ንባብ ሜላ መጨበጥ ዓወት እዩ። ንባብ መፍትሕ ትምህርታዊ ሓዘል እዩ። ንባብ ጥቕምታትን ክእለታትን ደቂ ሰባት ይመዝን። ንባብ ጥቅውና እዩ። ንባብ ድርኺት ንእወታዊ ማእዘን እዩ። ንባብ ምስትውዓል እዩ። ዘንብብ ይዕንብብ ከም ዝበሃል ሓደ ኣንባባይ ኣብ እወታዊ ኣተሓሳስባ፣ ኣካይዳ፣ ኣጠማምታ ዝለዓለ ኢድ ይሕዝ። እዚ ኩሉ ገለ ካብ ጥቕምታት ንባብ እዩ። ንሎሚ ካብ ዛርስቲ ከይወፃና ነዚ ኣቐዲሙ ክግለ ዝፀንሐ ጥቕምታት ንባብ ንምጭባጥ ዝሕግዝ ሜላ ኣናባ ክነተኩር። ጽሑፋትካ ብውሕሉል ኣገባብ ካብን ናብን ምስዳድ፣ ትርጉማት ቃላት ብግቡእ ምርዳእን ምቕዕባትን ካብ ብዝሕ ንባብ ክመጽእ ዝኽእል ክእለት እዩ። ክእለታት ንባብ ንምዕባይ ዝሕግዙ ነጥብታት ላመት ወይ እቲ ቀንዲ ሕመረት ናይቲ ጽሑፍ ገፊፍካ ናብ ሓሳባትካ ምቕያር፣ ንጻረን ዕላማታትን ናይቲ ጽሑፍ ምፍላጥ፣ ኣስፊሒካን ኣዕሙቕካን ብዅሉ መኣዝናት ናይቲ ጽሑፍ ምፍታሽ ዝኣመሰሉ ከነዘውትር ምዝግባእ እዩ። ነዚ ንምትግባር ነቲ ተንብቦ ዘለኻ ጽሑፋት ትሕዝቱ ምጽማቕ ኣነጻጺርካ ምርኣይ፣ ንዅሎም ኣብቲ ጽሑፍ ዝለዓሉ ሕቶታት ደምዳማዊ ሓሳብ መሓዝ የድሊ። እዞም ኣቐዲሞም ክግለጹ ዝጸንሑ ኣብ ኣናባኻ ክእለት ዘምጽሩ ኣቑሑታት ክኾኑ ከለዉ ደረጃ ብቕዓት ኣናባኻን እንታይ ዓይነት ሜላታት ኣናባ ክትጥቀም ኣለካ ድማ ስዒቡ ክምለስ እዩ። ቀዳማይ ሓንሳብን ንዅሉ ሰዓን ንኸተንብበሉ ዝተሓዘ ፍሉይ ግዜን ቦታን ወስን። ካልኣይ ዝጠቕመካን ዘይጠቕመካን ጽሑፋት ሓዋዊስካ ምንባብ ክተወግድ ኣለካ። እዚ ማለት ዓበይቲ ሓሳባት ከጠቓልሉ ይኽእሉ እዮም ዝበልካዮም ጽሑፋት ዝሓሹን ዝበለጹን ክጠቕሙኻ ስለ ዝኽእሉ መሪጽካ ከተንብቦም እወታዊ ውፅኢት ይርከቦም። ሳልሳይ ንገዛ ነፍስኻ ኣብ ግዜ እተንብበሉን ድሕሪ ምንባብካን ሕቶታት ኣለዓኢልካ ሕተታ፣ ብተወሳኺ እውን ሓሳባዊ ስእሊ ኣብ ሓንጎልካ ኣስፍር። ራብዓይ ምልክት ቋንቋ ንምዕባይ ነቲ ጽሑፋት ኣተኪርካ ምፍታሽን ብብዝሒ ምውራቕን የድሊ። ሓሙሻይ ኣቐዲምካ ንዘንበብካዮ ገጻት ጽሑፍ ካልኣይ ግዜ ተመሊስካ ከተንብቦ የድሊ። እዚ ኣብ ጽሑፍ ዘለካ ጣዕምታ ምስቲ ኣቐዲምካ ዝጸንሐኻዮ እቲ ለውጢ ንምግምጋምን ምፍታሽን ይሕግዝ እዩ። ሻድሻይ ናይ መወዳእታን ድማ ዝተፈላለዩ ጠቕምትን ኣገደስትን ዝበልከዮም ዓይነት ጽሑፋት ከተንብብ ኣለካ። እዚ ኩሉ ኣቐዲሙ ክግለ ዝጸንሐ ረቑሒታት ንባብ ብግቡእ ምዝትግበር ካብ ዝተፈላለዩ ማሕበራዊ ጸቕጥታት ክናግፈካ ይኽእል እዩ። ኣተሓሳስባኻን ኣካላትካን ብዕጋበትን ዕቤትን ሓንጎል ስለ ዝድረኽ እፎይታ ክትረክብ የኽእለካ። ኣብዚ መዳይ መጽናዕቲ ዝገበሩ ምሁራት ዩኒቨርስቲ ሳሴክስ ዓዲ እንግሊዝ ከም ዘነጽርዎ ኩሉ ግዜ ካብታ ድሕሪ ዘንበብካላ 6 ደቓይቕ ኣብ ሓንጎልካ ዝጸንሐ ጸቕጢ ብ68 ሚታዊት ከም ዝነኪ ይሕብሩ። ብተወሳኺ እውን ካብቶም ዘየንብቡ ሰባት እቶም ዘንብቡ ኣብ ዕለታዊ ህይወቶም ዝያዳ ሕጉሳትን ዕጉባትን ምዃኖም እዮም ዘስምሩ። በዚ ድማ ሓደ እኹል ፍልጠትን ዓቕምን ዝደለበ ሰብ 20 ገጻት ጽሑፍ ኣብ 30 ደቓይቕ ከንብብ ኣለዎ ይብሉ። እዚ ኸ ቅልጣፈ ንባብን ናይ ምትሓዝ ተኽእሎኻን ከም ዝዓቢ ዝገብር ስለ ዝኾነ እዩ።

ብሓፈሻ ኣንበብቲ ኣብ ክልተ ምድብ ይኽፈሉ፣ ንፉዓት ኣንበብትን ድኹማት ኣንበብትን ተባሂሎም ድማ ይፍለዩ። ድኹማት ኣንበብቲ ዝበሃሉ ነቲ ንባብ ብዘይዝኾነ ሰጋ መጋእ ከንብቡ ዝኽእሉ ኮይኖም ግን ከዓ እንታይ የንብብለው ዘይፈልጡን ዘየስተውዕሉን እዮም። እዚ ኸዓ እንትርፎ ኣዋፃፃ ኣካላቶም መልእኽቲ ናይቲ ጽሑፍ ዘይፈልጥ እዮም። በዚ ምኽንያት ንባቦም ምስ ወድኡ እኹል ዝኾነ ኣፍልጦን ብቕዓትን ስለ ዘይትርፉ እንታይ ከም ዘንበቡ ንኽዝግህሩ ይሽገሩ። ንፉዓት ኣንበብቲ መወረቕ ማለት ኖት ዝጥቀሙ፣ እንታይ ከም ዘንበቡ ጽማቕ ጽሑፍ ዝሕዙ፣ ርድኢቶም ዘዕብዩ፣ ካብ ዘንበብዎ ተበጊሶም ዘይበርሃሎም ሕቶታት ዝሓቱ፣ ኣብ ኣእምሮኦም ኮነ ሓሳባቶም ስእላዊ ሓሳብ ዘማዕብሉ፣ ናይ መስተጻመሪ ማለት ሲንተዛይዝ ክእለቶም ካብ ዘንበብዎ ዘዕብዩ፣ ፈላጣት መቕርብ ኮነ ፈተውቲ ኣዕሩኽ ክገብሩ ዝኽእሉ እዮም። ክቡራት ተዓዘብቲ፣ ኣንበብቲ ንምዃን እንገብሮ ጻዕሪ ዝበለጸ እኳ እንተኾነ ካብኡ ዝበለጸ ግን ንፉዓት ኣንበብቲ ንኽንከውን እነንብቦን እነወርፅፆን ሓሳባት ክህሉ ይግባእ።

ክቡራት ተኸታተልትና ናይ ሎሚ ትሕዝቶ ብምእማገር ኣብዚ ተዛዚምሉ ኣብዚ መፅእ ሰሙን ብካልኦት ትሕዝቶ ኢና ክንረኸብ ክሳብ ሽዑ ሰሰናይ ብሩህ ቅና እናበልኩ ቅድሚ ምስንባተይ ምስኹም ፀንሕና ጋዜጠኛ ሳምራዊት ሊቪዮ ከምኡ ድማ ሳላይ መሓመድ ብኩራ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤሪቲቪ ነስክረኩም።

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ ናይ ሎሚ መደብና ንሕማም ቁላዕ ወይ ብሩሰሎሲስ ዝድህስስ ትሕዝቶ እዩ ክህልወና። እዚ ሕማም እዚ ኣብ ሃገርና ይኹን ኣብ ዝተፈላለያ ካልኦት ሃገራት በቢግዜኡ እናወሰኸ ዝኸይድ ዘሎ ሕማም ምዃኑ እዩ ዝንገር። እቲ ሕማም እንታይ እዩ? ብኸመይ መንገዲ እዩ ዝመሓላለፍ? ብኸመይ መንገዲና ክንከላኸኖን ክንሓውን እንኽእል? እንተ ደኣ ሓሚምና ኸ ተደጋጋሚ ክምለሰና ይኽእል ድዩ? እንተ ደኣ ሓሚምና ክሳብ እንታይ ደረጃ እዩ ክበፅሕ ዝኽእል ሓደጉ ዝብልን ካልእን ክንድህስስ ክንፍትን ኢና። ዕድምትና ዶክተር ጁልያ ኣማንኤል ካብ ዞባዊ መውከሲ ሆስፒታል ዓዲ ቀይሐ። ዶክተር ዕድመና ክርክብ ምፃካ እዚ መስግን። እዚ ሕማም እዚ ብእንግሊዝኛ ስም ኣለዎ፣ ብትግርኛ ውን ስም ኣለዎ። በቲ ሳይንሳዊ መንገዱ ክተብርህልና እንታይ ትርጉሙ ሕማም ምቁላዕ ክንብል ከለና?
1: እዚ ሕማም ከም ዝበልናዮ ብቋንቋ

0: እንግሊዝኛ ሕማም ብሩሰሎሲስ ተባሂሉ ይፅዋዕ። ብልምዳዊ ኣገባብካ ሕማም ምቁላዕ ኢልና ንፅውዖ ማለት እዩ። ኣብቲ ትርጉሙ ንድሕሪ ኢና እዚ ሕማም ብሩሰሎሲስ ወይ ከዓ ብልምዳዊ ኣገባብ ሕማም ምቁላዕ ኢልና ንፅውዖ ሕማም ሓደ ካብቶም ዝኖቲክ ወይ ከዓ ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት እዩ። እዚ ከዓ ብሓደ ብሩሴላ ዝበሃል ባክቴሪያ ይመፅእ ማለት እዩ። እጂ በቲ እዚ ሕማም ዝውንኖ ፍሉይ ባህሪ ዘለዎ ረስኒ ኣብ ዝተፈላለየ ከባቢታት ብልምዳዊ ኣገባብ ከም ንኣብነት ማዕበላዊ ረስኒ ወይ ከዓ ብቋንቋ እንግሊዝኛ ኣንዱለንት ፊቨር ወይ ከዓ እቲ ውፅእ ናይ ምባል ባህሪ ዘለዎ ረስኒ ተባሂሉ ይፅዋዕ እዩ። ከምኡ ውን ረስኒ ማእከላይ ባሕሪ ወይ እውን ሜዲተራንያን ፊቨር እውን ይበሃል እዩ። ረስኒ ማልታ ወይ ከዓ ማልታ ፊቨር ተባሂሉ እውን ይፅዋዕ እዩ ማለት እዩ። እታ ንቀፂልና ንሪኣ ብጠንቂያ ክትከውን ከምቲ ዝበለናዩ እዚ ሕማም እዚ ብብሩሴላ ዝበሃል ባክቴሪያ እዩ ዝመፅእ። እጂ ዝተፈላለዩ ብዙሓት ዓይነታት ባክቴሪያ ዋላ እኳ እንተሃለዉ እቶም ኣብ ደቂ ሰባት ሕማም ዘስዕቡ ግን እቶም ቀንዲ ኣርባዕተ ዓይነት እዮም። እዚኦም ከዓ ብሩሴላ ሚሊተንሲስ፣ ብሩሴላ ኣቦርተስ፣ ብሩሴላ ስዊስ ወይ ብሩሴላ ካኒስ ኢልና ንፈላለዮም። እቲ ቀዳማይ ብሩሴላ ሚሊተንሲስ ዝበሃል ሕማም ብቐንዱ ኣብ ኣባጌ ኣጣል ከምኡውን ኣግማል ዝረአ ኮይኑ ኣብ ሃገርና ዋላ ኣብ ዓለም ደረጃ እውን እቲ ዝበዝሐ ኣብ ደቂ ሰባት ረክሲ ዘምፅእ ዓይነት ባክቴሪያ እዩ። እቲ ካልኣይ ብሩሴላ ኣቦርተስ ንብሎ ከዓኒ ኣብ ከብቲ ብብዝሒ ይረአ ማለት እዩ። ተሳሳይ ብሩሴላ ስዊስ ንብሎ ከዓኒ ከም ኣብ ሓሰማ ኣዕዋፍ ከምኡውን ዘን ሮደንስ ወይ ከዓ ብዓለም ጡፅላይ ኣንጭዋን ብብዝሒ ይረአ። እቲ መወዳእታ ዘሎ ብሩሴላ ካኒስ ዝበሃል ከምቲ ሽሙ ዝሕብሮ ኣብ ርኻብ ዝርከብ ኮይኑ ኣብ ደቂ ሰባት ብዙሕ ረክሲ ኣየስዕብን እዩ።
1: ኣዚኦም ናብታ ትርጉማ ቅርብ መልስ ክንብል ካብ እንስሳታት ናብ ሰብ ዝመሓላለፍ እዩ ኢልናዮ። እንታይ ዓይነት ናይ ሰብ እንታይ ንስተ ድዩ ብምስታይ ድዩ ብትገባባታ ምትሕልላፉ ክንርኢና ፅኒሕና ክንምለሶ ንፍትን ኢና። ግን እቲ ካብ እንስሳታት ናብ ሰብ ድመሓላለፍ ክንብል ከለና እቲ ባክቴሪያ ኢና ንብል ዘለና ማለት ድዩ ካብ እንስሳታት ዝፀኒሐ ባክቴሪያ ናብ ሰብ ስለዝሰግር እዩ። ኣራይ ትገባቡ ፀኒሕና ስለንምለሶ ክንደስስ ኢና። ጠንቁ ዝተፈላለየ ዓይነት ከም ዘለዉ ኢና ንርኢ ዘለና። ስለዚ ክንቅፅል እንታይ እቲ ናይ ምትሕልላፍ ረቋሒታትን ሓደጎን ክንደስሶ።
0: ኣራይቲ ኣብ ምትሕልላፍ ንድሕር መፂና እዚ ብሩሴላ ንብሎ ዘለና ባክቴሪያ ዝኾነ ሽፋን ይኹን ደርዕ ስለ ዘይብሉ ብቐሊሉ ኣብ ብሓዊ ፀሓይ ብርሃን ከምኡ ፀረግታ ይመውት እዩ። በንፃሩ ከዓኒ ኣብ ድሩቕ ኣከባቢ ዛሕሊ ይኹን ምብራት ፅቡቅ ተፀዋርነት ኣለዎ። ስለዚ እቲ ኣብ ድሩቕ ኣከባቢ ናይ ምፅናሕ ተኽእሉ ኣብ ርእሲ እዞም ድሕርና ንሪኦም ናይ ምተሓላለፈ መገድታት ብምስትንፋስ እውን ክመሓላለፍ ክእል እዩ ማለት እዩ። እጂ እቲ ብልምዲ ንሪኦ ንሕና ናይ ምትሕላፍ መንገዲ ግን ዝተበከለ ፍርያት እንስሳ ምብላዕ ወይ ምስታይ እዩ። እዚ ከዓኒ ካብዚ በዚ ሕማም እዚ ዝተጠቕዓ እንስሳታት ከምቲ ዝበልናየን ኣብ ኣጣላ ባጌ ኣግማል ከምኡውን ከብቲ ይርከብ ኢልና ዮምሽ እጂ ካብ በዚ ሕማም ዝተጠቕዓ ዘን እንስሳት እዚአን ዝርከብ ፀባን ውፅኢት ፀባን ማለት እዩ። እጂ ከምዚ ጠቂስናዮ ዘለና ጥረ ወይ ከዓ ዘይፓስቸራይዝ ፀባ ወይ ከዓ ዘይተፃረየ ፀባን ውፅኢት ፀባን ከም ርጎ፣ ብራህ፣ ኣጅቦ፣ ጠስሚ፣ ፋርማጆ ንብሎን ማለት እዩ ብምብላዕ ክመሓላለፍ ክእል እዩ። ከምኡውን ጥረ ወይ ከዓ ብግቡእ ዘይበሰለ ስጋ ካብ ምብላዕ እውን ይሓልፍ እዩ። እዚ ሕጂ እቲ ስርዓት ምሕቃቅ መግቢ ንብል ኣለና ማለት እዩ። ካብቲ ስርዓታት ናይ ኣካላትና ናትና ዝተበከለ ፍርያት እንስሳ ምብላዕ ወይ ምስታይ። እቲ ካልኣይ መተሓላለፊ መንገዲ ምስተለፉ እንስሳታት ቀጥታዊ ርክብ ምህላው። እዚ ሕጂ ብፍላይ ምስዞም ምስ እንስሳታት ብቐረባ ዝሰርሑ ሰባት እዮም ተጠቃዕቲ ዝኾኑ። እዚ ከዓኒ ልዑል ሓደጋ ዘለዎ ምቅላሕ ጅናምነት እዚ ብፍላይ ኣብ መከታተል ጥንስን ሕርስን ናይ በዚ ሕማም ዝተጠቕዓ ይኹኑ ወላ ብሓፈሻ እንስሳታት ዝርከቡ ሰባት ምስትናተን መድሓንቲ ዝበርዓነ ጥንሲ ወይ ዝተነፀለ ጥንሲ ምፍሳስ ማህፀን ወይ ፈሳሲ ማህፀን ወይ ናይ ርሕሚ ናይተን እንስሳታት ቲሹ እንስሳታት ወይ ካብ በዚ ሕማም እዚ ተለኺፎም ሞዝሞቱ ሬሳታት ናቶም ብምሓዝን ዝተለፈ ናይ ምፍራይ ኣካሊት ናይዞም እንስሳ ብምሓዝን ክመሓላለፍ ክእል ሕጂ ካብዞም ኣቐዲምና ዝጠቐስናዮም ኣብ ቆርበትና ዝርከብ ቁስሊ፣ ናብ ኣዒንትና፣ ኣፍንጫና፣ ኣፍና ከምኡውን ልፋጫዊ ሽፋን ወይ ከዓ ሚከስ መምብሬን ኢልና ንፅውዖ ምዝትንክፉን ክሓልፈና ይኽእል ማለት እዩ።
1: ቀጥታዊ ምትንኻፍ ማለት እዩ።
0: ቀጥታዊ ምትንኻፍ ናይዚኦም ምስቲ ንገልፆ ዘለና ሰብ ምዝህሉ እውን ክሓልፍ ክእል ኣብ ርእሲ እቲ ብምስታይ ወይ ምብላዕ ዝበልናዮ ውፅኢት ናይዞም እንስሳታት ማለት እዩ። እቲ ሳልሳይ ከምቲ ዝበልናዮ ኣብ ኣየር ነዊሕ ናይ ምፅናሕ ተኽእሎ ስለ ዘለዎ ኣብ ድሩቕ ኣከባቢ ማለት እዩ ካብ ብምስትንፋስ ክመሓላለፍ ይኽእል። ሕጂ እዚ ኣብ ብፍላይ ኣብ ምሕረቲ ቦታታት ወይ ከዓ ማቻላዮ ንብሎ ናይ እንስሳታት ሕክምና ከምኡውን ንብሩሴላ ዝምርምሩ ላቦራቶሪ ቀንዲ ተጠቃዕቲ ይኾኑ ማለት እዩ። ሕጂ እቲ ሰብ ብብዝሒ ንሪኦ ንሕና ማለት እዩ ኣነ ፀባ ኣፍሊሐ ድሰቲ ወይ ኣነ ፀባ ጠቕላላ ኣይሰትን እዩ ይብሉካ ግን እዚ ሓደ ካብቲ ሓቅታት ናይዚ ባክተርያ እዚ ኣብ በዘን ሕማም እዚአን በዚ ሕማም ወይ ካብ ዝራክሲ እዚ ዝተጠቃ እንስሳታት ካብ ናተን ፀባ ዝተሰርሐ ሶፍት ቺዝ ንብሎ ወይ ከዓ ፋርማጆ ክሳብ ክልተ ወርሒ ከይሞታ ክፀንሕ ይኽእል እዩ። ሕጂ ዋላ እንስሳ ይሃለውካ ካብ በዚአን ዝተጠቅዐ ዝስራሕ ፀብአ ናተን ፋርማጆ ብምብላዕ ክትሓምም ትኽእል ኢኻ። ከምኡውን ኣብ ድሩቅ ኣከባቢ ኮይኑ ሞ በዘን ናይዚ ሕማም እዚ ዝተጠቃ እንስሳታት ሽንትማ ይኹን ወይ እቲ ናተን ፈሳሲ ማህፀን ወይ እውን ካብ ዝበርዓነ ጥንሲ ዝተበከለ ኣከባቢ ኸኒ ክሳብ 6 ሰሙን ወይ ከዓ ወርሕን 2 ሰሙን ክፀንሕ ይኽእል እዩ። እጂ እቲ ኣዝዩ ዘሰክፍ ግን ኣብ ጥሉል ኣከባቢ ብናይዘን እንስሳታት እዚአን ሽንትማ ይኹን ቀልቀል ዝተበከለ ኣከባቢ ክሳብ 6 ወርሒ ክፀንሕ ይኽእል እዩ። እጂ ግዲ ናይ ኮንካ ነቲ ናተን ፀባ ወይ ነቲ ናተን ፍርያት ፀባ ወይ ስግአን ክትበልዕ ነቲ ከባቢ ናተን ተፅርዮ ንድሕ ኮንካ እውን ክሓልፈካ ይኽእል እዩ። ምዘን እንስሳት እዚአን ጥቡቅ ርክብ ተለካ ብምስንፋስ ክሓልፈካ ይኽእል እዩ ማለት እዩ። ሰብ ሕጂ ኣብዚ ዝያዳ ከተኩር ኣሎ ምክንያቱ ብፀባ ጥራይ ስለዝምስለና ንዑ ተወጊድካዮ ዘይተሓምም ይመስለካ።
1: ምስትንፋስ ክንብል ከለና ነቲ ባክቴርያ ናብ ኣየር ክወፅእክንከሎ ማለት
0: ከምዚ ኤሮሶስ ንብሎ ወይ ከዓ ነጠብጣብ ኮይኑ ኣብ ኣየር ዝፀንሕ ሞ ብፍላይ ድሩ ኣከባቢ ንድሕ ኮይኑ ከምዚ ንብሎ ዘለና ነዊሕ ክፀንሕ ስለዝኽእል ብምስትንፋስ ናብቲ ናትና ሰብነት ይኣቱ ማለት
1: እዩ። ስለዚ ግድን ኣይኮነ ናብኡ ክትቀርቦ ማለት እውኒ
0: እዎ ኣብቲ ሰን ዝነብራሉ ከባቢ ዋላ ንኣብነት እንስሳት ኣለዋኻ እቲ ደንበናተን ወይ መንበሪኤ እንድሕ ተፅርዮ ኮንካ ወይ ምስተን እንስሳታት ሰናብቲ ካንሸላካ ዝቕመጣ ንድሕ ኮይኑን ክትሓምም ትኽእል ኢኻ ማለት እዩ። ሕጂ ካብ ሰብ ናብ ሰብ ምትሕልላፍ ኣዝዩ ዘይልሙድ እዩ። እቲ ህዝቢ ክነቕሓሉ ዘለዎ ግን ምስ በዚ ሕማም እዚ ዝተለኽፈ ዕለታዊ ርክብ ወይ ኢድ ምጭብባጥ ወይ ኣብ ጎኑ ኮፍ ምባል ወይ ተራ ስድራ ቤታዊ ርክብ ብምግባር ይሓልፍ እዩ። ሕጂ ዘይልሙድ ንብሎ ግን ሳሕቲ ዘጋጥሙ መተሓላለፊ መስመራት ግን ከምዚ ኣብ ምጥባው ካብ ኣድ ናብ ዕሸል ኣብ ፆታዊ ርክብ ፆታዊ ምትሕልላፍ ከምኡውን ካብ ኣድ ናብ ዕሸል ኣብ ግዜ ሕርሲ ወይ ከዓ ደሞ ይትሹ ብምትካል ወይ ከዓ ትራንስፕላንቴሽን ንብሎ ብፍላይ ሓደ ብሩሴላ ኢኖፒንያታ ዝበሃል ኣሎ ኣብዚ ትራንስፕላንቴሽን ንብሎ ሃገርና ብዙሕ ልሙድ ኣይኮነን ክመሓላለፍ ይኽእል እዩ። ግን ቀንዲ ክንሕዞ ዘለና ብሩሴሎሲስ ብቐንዱ ካብ ተላባዕ ሕማም ካብ እንስሳ ናብ ሰብ ዳኣ እምበር ካብ ሰብ ናብ ሰብ ኣይኮነን። ሕጂ መን እዮም ዞማ ብሓደጋ ዝርከቡ ሰባት መን እዮም ክጥንቀቁ ዝግብኦም ወይ በዚ ሕማም ዝነይ ንሕማም ትኽእልኦም ልዑል ዝኾነ መን እዮም ድሕር ኢልና ሓረስቶት ውነንቲ ጥሪት ከምቲ ዝበልናዮ ፀበአን ብምስታይ ምስአን ብምንባር ትናተን ኣከባቢ ብምፅራይ ማለት እዩ። ጓሶት ሓካይም እንስሳ ሰራሕተኛታት ምሕርቲ እንስሳ ስጋ ዝሸጡ ትካላት ሰራሕተኛታት ንምስራሕ ስጋ ሃደንቲ ሰራሕተኛታት ጥዕና እንስሳ ሰራሕተኛታት ላቦራቶሪ ወይ ከዓ ብዋን ሕርሲ ወይ ምንፃል ጥንሲ ኢኻኒ ብቀረባ ነተን እንስሳታት ዝሕግዝወን ወይ ከዓ ዘይፓስቸራይዝድ ወይ ከዓ ዘይተፃረየ ዘይምኸነ ፀባን ውፅኢት ፀባን ከምኡውን ስጋን ዝወስቱ ኸዓ እቶም ቀንዲ ኣብ ልዕሊ ሓደጋ ኣለዉ ንብሎም ዓይነት ሰባት እዮም ማለት እዩ።
1: ስለዚ እቲ ናይ ምትሕላፍ ተኽእሎ እዚ ዓብዪ እዩ ክንብል ንኽእል ኢና በዚ ማለት እዩ። ክሳብ ክንደይ እቲ ንኣብነት ባክቴርያ ስለ ዝኾነ እማ ከምዚ ክንጠቕሶ ፀናሕና ኣብ ኣየር ክህሉ ስለ ዝኽእል ንብሎ ኣለና ኣብ ሓደ ገዛ ዘሎ ሰብ ኣብቲ ጎረቤቱ ዘሎ ክሳብ ክንደይ ክፅልዎ ይኽእል እቲ ጎረቤቱ እንተ ግቡእ ክንክ ንደይ ገበረ ተኽእሉ ከመይ እዩ?
0: ሕጂ ብቁፅሪ ክንዲ ዝክብለካ ኣይክእልኒ ግን ከምቲ ዝበልናዮ ኣብ ጥሉል ኣከባቢ ናይ ክሳብ 6 ወርሒ ክፀንሐ ይኽእል እዩ እንድሕር ንብሎ ኣለና ኮይና እቲ ናይ ተፀዋርነ ትኽእሉ ልዑል ምዃኑ እዩ ዘርእየና ናይቲ ባክተርያ ማለት እዩ። ግን ብፀሓይ ብርሃን ሙቐት ሞደሬት ሙቐት ንብሎ ወይ ከዓ ማእከላይ ሙቐት ፀረግታ ግን ብቐልጢፉ እዩ ዝሙቐት። ሕጂ ፀሓይ ብርሃን እኹል ዝኣትዎ ንፋስ ዝኣትዎ ከባቢ እንድሕር ኮይኑ ሓደጋ ዝሓሸ ይኹን ማለት እዩ። ድሕር ብቐታዊ ርክብ ኣለካ ኮይኑ ወይ ፅልምት ዝበለ ንፋስ ዝኣትዎ ጥሉል ኣከባቢ እንድሕር ኮይኑ ከዓ ሓደጋ
1: ከም ጎራ ብትመጠን እውን ስለትባፃፃሕ ስለዚ ብሓፈሻ ብኮማዊ ደረጃ ክጠፍእ ክትፅዕረሉ
0: ዝፅበቕሕጂ እንታይ እዩ ጎረቤትካ ከብቲ ኣለዎ እንድሕር ሓሚመን ኮይነን ከብቲ ተለካ ትናትካ ከብቲም ናይ ምሕማም ትኽእለን ልዕል እዩ። ስለዚ ብናይ ጎረቤትካ ጥራይ ደይኮንስ ካብ ትናትካ ከብቲም ከተምፅኦ ኢኻ ማለት እዩ። እጂ ኣብ ሓደ ከባቢ እንድሕር ኣትዩ ተን ከብቲ ናይ ተዓዱ ሙሉእ እየን ኣብ ሓደጋ
1: ዘለዎላትካባር ክትሰርሓሉ ዘለካ እዩ
0: ሓቂ
1: እዋ ፅቡቅ ዶክተር። እዚ ሕጂ ኣብ ኤርትራ ክሳብ ክንደይ እዩ ዝረግሓበ ናይ ከባቢታት ዝያዳ ይረአ እንተ ተኻኢሉ እውን ኣብ ብደረጃ ዓለም ከመይቲ ዝርግሐ ዎ ክንሪያ
0: ሕጂ እዚ ዝርግሐ ናይ ዝሕማም እዚ ብሩሴላ ክሳብ ሎሚ እቲ ትሑት መርመራ ዝግበረሉን ትሑት ፀብጻብ ዝውሃቦን ሕማም ብምዃኑ ብዓለም ደረጃ እቲ እሱ ዘምፅኦ ክብደት ክንዲዚ ኢልካ ክትሳርብ ቁርብ ክብድበለ እዩ። ግን ካብ 2017 ክሳብ 2019 ኣብ ዝነበረ እዋን ኣብ ዝተገብረ መፅናዕቲ ግን ብገምጋም ከባቢ 500,000 ሰባት ዓመታዊ በዚ ሕማም ዝይልከፉ እዩ ዝብል። ስለዚ እቶም ብብዝሒ ኢንደሚክ ንብሎ ወይ ከዓ ብዝሒ ዝረኣየሉ

0: ቀይሕካ ልዕሊ 18 ይብል ኣሎ ሕጂ ከጋጌና ዘይብሉ እዚ ብፍላይ ብደቡባዊ ቀይሕ ባሕሪ ቀጠልያ ወይ ዜሮ ይብል ኣሎ ምናልባት እቲ ራሕቂ ንኣብነት ዓሰብ ተወሲድና 700 ኪሎ ሜትር ካብ ኣስመራ ብምዃኑ ነቲ ቅምሶ ካብ ዓሰብ ናብ ኣስመራ ወሲድካ ተመርሚሩ ክምለሰካ ዘይከኣል ስለ ዝኾነ ምናልባት በቲ ክሊኒካል ብሮሶሎሲስ ንብሎ ወይ ከዓኒ በቲ ምልክታት ርኢኻ ሓኪሞም ክኾኑ ይኽእሉ እዮም ስለዚ ኣይነበረን ኢልና ክንዛረብ ኣይንኽእልኒ ኢና ተቐንዲ ተኽብሮና ግን ኣብታ ቀይሕ ልዕሊ 18 ይልዎ ዘሎ እዩ እዚ ከዓ ካብ ዞማ ማእከልን ዞባ ደቡብን እዩ ዘሎ ማለት እዩ እጂ ኣነ ንኣብነት ኣብ ሆስፒታል ዓዲ ቀይሕ ንዞባ ዓዲ ቀይሕ ከም ዝሰርሕ መጠን እዚ ሕማም ዝኣዝዩ እዩ ኣሸጋሪ እ ከምቲ እንታይ እዩ ኣብ ብዙሓት ኣብ ዝተፈላለዩ እዋን ኣብ ብዙሓት ማሕበረ ብዙሓን ተዘሪብሉ እዩ እዚ ሕማም እዚ ተዘትሉ እዩ እውን ምስ ምዕባል ግዜ ግን እቲ ቁፅሪ እንዳወሳኺ እምበር እንዳጎደለ ክኸይዳ ይረኣናዮ እዚ ብፍላይ ነዚ ኣብነት ትኾነና ድሕሪ ክልተ ካብዚኣ ዘላ ድሕሪ ኣደላ እዛ ቁፅሪ እዚኣ ንድሕሪ ኢና ኣብ ንእዞባ ዓዲ ቀይሕ ተወስፒታል ዓዲ ቀይሕ ማለት እዩ ካብ ዓመ 222 ክሳብ ዓመ 226 ዝነበረ እዩ ዘርእየና እቲ ቀዳማይ ዘሎ ሪጋ ድሓን በዚ ሕማም እዚ ኣለኩም ተባሂሎም ግን ካብ ገዛና ተመላለሱ ዝተሓከሙ እዮም ተኻልኣይ ካኒ ኣብ ውሽጢ ሕክምና ደቂሶም ዝተኣልዩ እዮም እዚ ጠቕላላ ቁፅሪ ዝሳልሳይ ራብዓይ ዘሎ መወዳእታ ማለት እዩ ንዑ ንሪኢ ኢና እዚ ሕማም እዚ ኣብ ንእዞባ ዓዲ ቀይሕ ኣብ 222 29 ነይሩ ንብል ኣለና ኣብ 223 ዝቁፅሪ ናብ 41 ደይቡ ኣብ 224 ናብ 141 ደይቡ ኣብ 225 ከ ናብ 212 ደይቡ ናይዚ ሒዝናዮ ዘለና ዓመት 226 ከዓ ፍርቂ ዓመታዊ ወይከዓ ናይ 6 ወርሒ ገምጋምቲ ገይሩ ብዞባ ደረጃ 186 ኣሎ ቁፅሪ ብንእ ዞባናናትና ዓዲ ቀይሕካ 79 ኣሎ እዚ ከዓ ዓዲ ቀይሕ ነዚ ናይ ዞባ ቁፅሪ 42.5 ሚእታዊት ተበርክታላ ማለት እዩ እጂ ምስቲ ምዕባል ግዜ ምናልባት እቲ መመርመሪ መሳርሒታትና ስለ ዝተራቐቐ ክኸውን ይኽእል እዩ እቲ ፍልጠት ኣብሓካይምና ዘሎ ስለ ዝወስኺ ክኸውን ይኽእል እዩ ወይ እቲ ንቕሓት ናይቶም ሕብረተሰብ ስለ ዝወስኺ ናብ ሕክምና መፂኦም ክኸውን ይኽእል እዩ ግን እዚ ቁፅሪ እዚ ግን ምስ ግዜ ከምዚ ክመፅእ ኣይነበሮን ምስቲ ብብዝሒ ንዛረበሉ ንሕና ምህላውና ሕጂ ማዕርኽ ንደይ በርደን ወይ ከዓ ሽግር ምፅእ ከም ዘሎ በዚ ክትሪኦ ትኽእል ማለት እዩ
1: እቲ ብፍላይ ካብ 223 24
0: ብዕፅፍታት ንወስኺ ይመፅእ ኣሎ ካብ 223 ናብ 24 ዳርጋ ሰለስተ ዕፅፊ ወስኪ ኣሎ ማለት እዩ ሕጂ ኣብታ ቅድሚኣ ዘላ ንድሕር ርኢናያ እዚ ሕጂ ካብ ንእዞባና ማለት እዩ ናይዚ ዓመት እዞም ዝበለና ናይዚ ፍርቂ ዓመታዊ ወይ ናይ 6 ወርሒ ፀብጻብ ተዋሂቡ 79 ንብል ኣሎ ዝቁፅሪ እዚ ዝተፈላለዩ ዓድታት ተጠቂሰና ኣለዋ ኣብዚ ካብዚአን ተን ብቀይሕ ዘለዋ እቶም ሕሙማት ናብ ምምሕዳር ንእዞባ ዓዲ ቀይሕ ወይ ከዓ ናብ ሆስፒታል ዓዲ ቀይሕ ዳ መፂኦም እምበር ብንእዞቦም ምሳና ኣይኮኑን በዓል እምለ ዓሶባ ንድሕሪኢና ሰሜናዊ ቀይሕ ባሕሪ እዩ ማለት እዩ እጂ ካብዚኦም ርአዩ እቶም ናይ ባሓቂ ብምሕዳር ብካርታ ደረጃ ኣብ ንእዞባ ዓዲ ቀይሕ ዝጥቕለሉ 21 ጥራይ ቁፅሪ ካብዚ እቶም ተሪፎም ዘለዎ 58 ካብ ካልእ ዞባ ዝመፁ እዮም እዚ ሕጂ እንታይ ይሕብር እቲ ሰብ ክሳገማዊ ናብራ ናይቶም ክስታይ ካብ ዞባ ናብ ዞባ ስቲቁፅሪ ከምኡ እንዳፈላለዩ ይመፅእ ኣሎ ማለት እዩ ብፍላይ እዚኦም ሕጂ ትሕክምንኦም ናባና ብምዃኑ ትቁፅሪ ክበብሎ ሕጂ ብፍላይ ኣብ ምብራቃ ኣፀድፍ እዩ ዝሕማም እዚ ብዝያዳ ዝርአ ሕጂ ተን ኣጣል ዘለዎ ኣባጊዕ ዘለዎ ኣከባብሲ ብፍላይ ሰብ ክሳገማዊ ዝኾነ ኣጣል እየን ካብ ኣጣል ከ ሚሊተንሲስ ንብሎ ትብርትዕ ዝበለ ዓይነት ባክተሪያ እዩ ዝርከብ ስለዚ ኣብዚ ከባቢ እዚ ሓደ ሰብ ሰለስተ ግዜ ገለ ከይሓመመ በዚ ሕማም እዚ ይሓልፍኒ
1: ሕዚ ፍሉጢኻ ስድራ ምልእቲ እያ ክትሓም
0: ስድራ ምልእቲ ክመፁ ኸን ከሎ ከባቢ 6 ገላ ሓን ስድራ ቤት እዮም ዝመፁ ኣብዛ ሰሙን እዚኣ ጥራይ ካብ ቀዳም ክሳብ ሓሙስ ኣብ ዝነበረ ግዜ 7 ሰባት በዚ ሕማም እዚ ኣብቲ ሆስፒታልና ደቂሶም ምእለዩ ኣለዉ እዚ ነዚ ዝመፅ ዘሎ 6 ወርሒ ወይ ፍርቂ ዓመታዊ ናይ ዝብሕጂ ዘሎ ክንደይ ይኸውን ትቁፅሪ ኣሰካፊ እዩ ስለዝኾነ ኢኻ ነዚ ርእስቲ እዚ ደጋጊምና ዝተረፈና ኣብቲ ንቕሓት ናይ ሕብረተሰብ ዝተረፈና ስራሕ ከም ዘሎ እዩ ዘዘኻኽር
1: እወቲ እቲ ሓደገኛነቱ በይንኻ ወይ ሓደ ሰብ ውልቀሰብ ጥራሕ ኣይኮነን ብቐሊሉ ዝመሓላለፍ ብምዃኑ ስድራ ምልእቲ ናይ ምልካፍ ተኽእሎ ዓብ ስለ ዝኾነ
0: ሰትዮ ፀባ ሓደ እዩ ትነብረሉ ገዛ ሓደ እዩ
1: ሓደገኛ እዩ
0: ብጣዕሚ
1: ሕራይ ዶክተር ምናልባት ናብቲ ሓደ ሰብ በዚ ሕማም እዚ ተለኺፉ ድዩ ኣለዎ ድ የብሉን ክፈልጠሉ ዝኽእል ምልክታት ክንደስስ እንታይ ኢኻ ክትዕዘብ እትኽእል በዚ ሕማም እዚ ተለኺፍካ ዲኻ ኣይኮንካ
0: እዚ ሕማም እዚ እቲ ባክተርያ ናብ ነብስካ ድሕሪ ምእታዉ ኣብቲ ስርዓት ምክልኻል ኣካላትናትና ብፍላይ ኣብቶም ማክሮፌጅ ንብሎም ዓይነት ፀዓዱ ዋሂታ ደም ኣብ ውሽጢ ናቶም ናይ ምንባር ተኽእሉ ኣለዎ ስለዚ በዚ ባክተርያ እዚ ኣብ ነብስካ ኣትዩ ከሎ ካብ ከባቢ ሓደ ሰሙን ክሳብ 2 ወርሕን ልዕሊ እዩን ዝኸውን ግዜ ዝኾነ ምልክታት ገይራኻ ክትፀንሕ ትኽእል ኢኻ ኣብቲ ምልክታት ዘርእየሉ እዋን ከዓኒ እዚ ሕማም እዚ ንብዙሓት ሕማማት ዝመሳሰሉ ዓይነት ምልክታት ወይ ከዓኒ ዘይፍሉይ ወይከዓ ኮንስቲቱሽናል ንብሎም ዓይነት ሲምቶምስ እዩ ዘርኢ እጅ ገለ ካብቲ ምልክታት

0: ናቱ ግን ቀዳማይ ርእስኒ ከምቲ ዝበልናይ ትርእስናቱ ቀፃሊ ፍልል ዘለዎ ወይ ከዓ ተደጋጋሚ ወይ ማዕበላዊ ርእስኒ ይበሃል። ቋንቋ እንግሊዝኛ አንዲለን ፊቨር ኢልና ንፅውዖ። እዚ ርእስኒ እዚ ኣታዊ ወፃ ዓይነት ባህሪ ኣለዎ። ክልተ ሰሙን ርእስኒ ፀንሐካ ክልተ ሰሙን ርእስኒ ዘይብልካ ትኸውን ብድሕሪ ኢኻ ምለሰካ ማለት እዩ። እቲ ውፅእ ናይ ምባል ባህሪ ዘለዎ ርእስኒ ኣለዎ። እቲ ካልኣይ ረሃፅ እዩ። እዚ ረሃፅ እዚ ብፍላይ ኣብ ናይ ግዜ ምሸት እዩ። እዚ ርእስኒ ረሃፅ ምስ ምንታይ ደናገረካ ሕጂ ቲቪ እውን ክኾን ክእል ኢልካ ትሓስብ ማለት እዩ። ሕዚ ኣብ ግዜ ምሸት ኮይኑ ወይ ግዜ ለይቲ ኮይኑ እቲ ረሃፅ ግን ሕማቅ ጨና ወይ ከምዚ ናይ ዝተበላሸዎ ዓይነት ነገር ጨና ኣለዎ። እቲ ሳልሳይ ቁሪቁሪ፣ ድኻም፣ ሕማም ርእሲ፣ ሸውሃት መፃው፣ ሚዛን ሰብነት ምቕናስ፣ ቃንዛ ጭዋራታት፣ ቃንዛ መላግቦ፣ ቃንዛ ሕቆ ለበለ ይኸይድ ማለት እዩ። ሕጂ ከምዚ ንሪኦ ዘለና ምስ ብዙሓት ሕማማት ዝመሳሰል ዓይነት ምልክት እዩ ዘለዎ። በዚ ምልክት ጥራይ እዎ እዚ ሕማም ፀባ እዩ ዝብርሰላይ ኣይኮነን ክትብላይ ትኽእልን ኢኻ። ሕጂ ድሓር ኣብቲ ብምንታይ ድኢና እንታይ ምርምራ ጌርና ርአና ልክ እዚ ድ ኣይኮነን ክንብል ንኽእል ድሕርና ክንሪኦ ኢና። ግን ካብቲ ገለ ካብቲ ምልክታት ናቱ ምልክታት ጨዋዳ ምልክታት ጨዋዳታትን ዓፅምትን ኣለና። እዚ ኦም ብፍላይ ኣገደስቲ እዮም ማለት እዚኦም እዮም ቁርብ ካብቲ ካልእ ሕማማት ፍሉይ ዘብልዎ ነዚ እጂ ቃንዛ መለጋግቦ፣ ነድሪ መለጋግቦ፣ ቃንዛ ጨዋዳታት፣ ቃንዛ ሕቆ፣ ረክሳ ዓንዲ ሕቆ ክገብር ይኽእል እዩ። ሕጂ ብፍላይ ኣብ ንኣሽቱ ቆልዕት ክኸውን ከሎ እቲ ቃንዛ ኣብ ከባቢ ምሕኩልትን ብርክን ክኸውን ከሎ ኣብ እኹላት ሰባት ከ ኣብ ታሕተዋይ ክፋል ሕቆን ብርክን ብብዝሒ ይርአ እዚ ቃንዛ እዚ ማለት እዩ።
1: ንኩሉ ዕድመ እዩ ካ ዘጥቃዕ
0: ንኩሉ ዕድመ። ካልኦት ምልክታት እዚ ኣብቲ ሕክምና መፅኦ ምርምራ ምስ ገበሩ ማለት እዩ ምዕባይ ፀላም ከብዲ ኣብቲ ዓቐንን ማለት እዩ ምዕባይ ላልሽ ዝዓበዩ ፅቅታት ናይ ከብዲ ዘይምቾት ወይ ዲስኮምፈርት ንብሎ ቃንዛ ወይ ሕብጥ ፍረ ነፍሲ ወይ ከዓ ብቋንቋ እንግሊዝኛ ኤፒዲማይት ዝተባሂሉ ይፅዋዕ። ምልክታት ስነ ኣእምሮካ ከም ቅዛነት፣ ጭንቀት፣ ቁጥዐ፣ ምድንጋር፣ ምርሳዕ ክፈጠር ይኽእል ማለት እዩ። ሳሕትኻ ምልክታት ስርዓተ ምስትንፋስ እቲ ምልክታት እዚ ሕጂ ከም ናይ ሰዓል ዓይነት ምልክት እውን ምስሊ እዩ። ቅርጥማት ዝገብረልካ ዘሎ እዩ ዝመስለካ እቲ ናይ ጨዋዳ ቃንዛ ትረስኒ ትገለ ይመሳሰሉ ብኸምኡ ኢና ሕጂ ካብ ካልእ ሕማም ዝፈለዩ ብዙሕ ምልክታት የብሉ ንብል ዘለና ኣብዛ ድሕር
1: ይፈላለዩ ሕጂ ኣብ በቢደረጁ እቲ መጀመርታ ተርእዮ ምልክታት እና በርታ ክኸይን ከሎ
0: ሕጂ እታ ቀዳሚት ትመፅ ረስኒ እያ። ሕጂ ትረስኒ ንነዊሕ ስለ ዝኸይድ ከም ዝበልካ ብዙሕ ሕማማት ኣብ ርእሶም ስለ ዝፀንሖም ቶም ሕማማትካ ክስታይ ዝኸውን ክስታይ ዝኸውን እንዳብለ ነዊሕ ሒዞም ክፀንሖ ክስታይ ይገብር። ብድሕሪ ሽዑታ ካብቲ ካልእ ትፈልዮም ቃንዛ መለጋግቦ ምስ ጀመረ ፍላይ በዘሎሚ ሰብ ቁርብ ቅድና ባብርኡ ስለ ዝፈልጦም ማለት እዩ ይመፆም እዩ ሕማም ዚስ ክኾን ይኽእል ይብሉ እዮም። ሕጂ ሕበት ቃንዛ ፍላይ ሕጂ እንታይ ዝብል በቲ ናይ ደብሊው ኤች ኦ ዘምፅኦ ክስታይ ሓደ ሰብ ምሃንኡ ስዕድ መሃልይዎ ብሰንኪ ሓደ ሕማም ካብ ገዝኡ ናብ ሆስፒታል ክመፅእ ዘይክእል እንድሕ ኮይኑ ወይ ንግዜ እዩ ስንክልና ንድሕር ገይሩሉ ዝሕማም ዝሕሰብ እዩ ዝብል። ሕጂ ረስኒ ሃሊካ እግርኻ ሓቢጡ ምኻድ እንድሕር ዳኣበይካ ኮይኑ ክሳብ ሆስፒታል ዘይትበፅ እንድሕር ኮንካ እዚ ሕማም እዚ
1: ይኸውን
0: ኢልካ ትጠርጠር ማለት እዩ።
1: ፅቡቅ ቀፅል።
0: እታ ድሕሪኣ ዘላ ስእሊ ሕጂ ቁርብ ፅልምት ኢላላ ግን እዛ ንዑ ፀጋሙ ትኾውን ዘላ እግሪ ማለት እዩ ሓቢጣ ቀይሓ ቃንዛ እውን ኣለዎ ነቲ ሰብ ንድሕር ሓቲትካዮ ማለት እዩ። እዚ ሕጂ እቲ ፔኪልያር ንብሎ ወይ ከዓኒ ፍሉይ ናይቲ ሕማምቲ ካብቲ ካልእ ፍሉይ ደብሎ ዓይነት ምልክት እዩ እዚ።
1: ስለዚ በቲ ድበልናዮ እቲ ሰብ ዝኩሉ ምልክታት ክህልዎ ይኽእል ግን ከምዚ ኣቐዲም ክትጠቀስኪ ከዓ እቲ ምልክታት ምሳእዚ ብዙሕ ካልእ ሕማማት ዝመሳሰሊ ናብኡ ጥራሕ ትተራ ሰብ እዚ ዩ እቲ ሕማም ኢሉ ሚተኸሚት ይርግፀኛ ኮይኑ ክዛረብ ኣይክእልን እዩ ክንብል ንኽእል ኢና ማለት እዩ። ስለዚ እንታይ ዓይነት ምርመራ ቀሊ ብቐሊሉ ሪኹም ትፈልጥዎ ናብ ሕክምና እንተ መፅ ሓደ ሰብ እንታይ እቲ ምርመራ ዝግበር ኣሎ?
0: ሕጂ ከምዚ ዝበለናይ ብሩሰሎሲስ ካብ ምልክታት ጥራይ ክፍለጥ የብሉን ምስ ብዙሓት ስለ ዝደናገር ማለት እዩ። እዚ ምልክታት እዚኦም ኣዝዮም ዘይፍሉያት ወይ ምስ ብዙሓት ዝደናገሩ እዮም። ምርመራ ውህደት ናይዞም ሰብ እየ ድሊ ክሊኒካዊ ባህርያት፣ ታሪክ ናይቲ ሰብ ማለት እዩ ናይቲ ሓይሙ ደሎ ላቦራቶሪ ምርምራ ግቡእ ማይክሮባዮሎጂካዊ ወይከ ሴሮሎጂ ክመርትዖ ማለት እዩ። ሕጂ ታሪክ እዚ ኣገዳሲ እዩ። ሕጂ ከም ዝበልናዮ ሓደ ናይቲ ሰብ ታሪክ ምስ እንስሳብ ሓንቲ ርክብ ዘይብሉ ቃንዛ ጨዋዳ ስለ ዝገበረሉ ሕማም ፀባይ ክትብላይ ትኽእልን ኢኻ። ሕጂ እቲ ታሪክ እንታይ እዩ ብፍሉይ ስብዛ ዓምንታ ኢና ንሓታ ታሪክ ምስ ከብቲ ኣባጊ ዓጣል ኣግማል ርክብ ኣለዎ ድዩ ሰብ እዚ ወይ እውን እንዲ ካብዘን ዓይነት ዝጠቀስናይ ንጥሪት ሕርሻ ወይ መጓሰዲቲ ቅዲ ኣነባብሮ ናይ ሰብ እዚ ናይ እንስሳት ሕክምና ይሰርሕ ድዩ ወይ ስርሑ ኣብ ማሕረቲ ወይ ማቸላዮ ድዩ ወይ ንፀልጥንሲ እንስሳታት ኣብ ዘጋጠም እዋናት ከባቢአን ኣሎ ድዩ ወይ ይሕግዝ ድዩ ወይ ነቲ ናተን ቀልቀል ከምቲ ዝበልናዮ ሽንቲ ማይ ይኹን ሽንቲ ደገ ወይቲ ፈሳሲ ማህፀን ናነት ኣዴታት ናይ ምፍላይ ኣብዚ ብዓድታት ትሪኦም ነቲ ደንበናተን ንጥሪኦ ማለት እዩ ወይ ጥረ ፀባ ናይ ምውሳድ ሕጂ ዝበዝሐ ግዜ ዝሰብታ ይብለካ ንኣን ፀባ ይወስድኒ እዚ ኢና ንፈልጣታ ንተሓላለፊት ክስታይ ጥረ ፀባ ወይ ካ ውፅኢት ፀባ ወይ ስጋ እውን በዓሉ ማለት እዩ ብግቡእ ዘይበሰለ ስጋ ምትዝበልናዮ

0: ኮምፒተንሲ ኣዝዩ ሕማቕ ዝኾነ ወይ ከኣሎታዊ ውፅኢት እዩ ዘለዎ። እዚ ከዓ ምውላድ ጥንስ ወይ ከዓ ምብርዓን ጥንስ ንብሎ ወይ ኣቦርሽን ቅድሚ ግዜ ምውላድ ወይ ፕሪማቸር ሌበር፣ ከምኡውን ካልኦት ናይ ፍሩያምነት ፀገማት ረክሲ ናይ ማህፀንን እቲ ብሓፈሻ ስርዓተ መፍረ ናይ ተጓል ኣንስተይትን ውን ኣኸቲሉ ክሳብ መኻንነት ክስዕብ ይኽእል እዩ።
1: ሓደገኛ እዩ ብጣዕሚ።
0: እዚ ፀገም ኣብ ደቂ ሰባት ጥሬት ዝተኣሳሰር ኣይኮነን። ኣብ ጥሪት ብርሶሎሲስ ውን ንባዕሉ ምንፃል ጥንሲ ብልምዳዊ ሕማም ምብርዓን ንብሎ ኢና። ምዉት ሕርሲ፣ መኻንነት፣ ምጉዳል ብቕዓት ፍርያት ከምኡ ቁጠባዊ ክሳራ ንሓረስቶት የስዕብ ማለት እዩ። ስለዚ ብርሶሎሲስ ደቂ ሰባት ምስ ጥዕና እንስሳታት ድሕነትን ድሕነት መግቢ ብቀረባ ዝተኣሳሰረ ምኳኑ
1: ከዓስዩፅሉ ኣረ ዶክተር ቴሌፎን ላትና ይረ ሎ ሎ ሄሎ ሰላማት ዶክተራት ኣብ ስቱድዮ ቀፅን።
2: በዚ ከዓ ብቑሸት ኣስምሮ ምበሃል
1: ኣረይ
2: ከልቢ ኣብ ገዛ ቀኒ ምስታ ከልቢ ኣጋጣሚ ከምዚ ደን ከምልስ ቀኒ
1: ቅርብ ድምፅኻ ንፅራይ ንሰምዓካ ናና ይቕሬታ
2: ከባቢ ንክሰቡ ሕያቶ ከልቢ ትኸውን እ ኣይመላ ክፍልያ ወይ ከዓ ክፋት ግመድኒት ወይ መድኒት ኣይ ዝበን እዩ ተኸልዩ ኣረ ድሕሪ ም ቀደም ወይከለ እኣዚ ንእሽ ውላድ ዘጠና ዘለ ቆ ኣነ ኣለርሽ ምልክተት እዮ ኣሰባቢ ከዱ ኣሰባቢ ምሕረሽ ክምልክት ዘሉ
1: ይቕሬታ ፅቡቕ ንሰምዓ ኣለና ሰምዓካን ኢና ዘለና ገለ ናይ መስመር ፀገም ኣሎ መስለኒ። ግን ከም ዝተረዳእኹዋ በቲ ኣጀማምርኡ ከም ካብቲ ናይ ከልቢ ነገራት ምስቲ ሕማምሲ ክመሓላለፍ ይኽእል እዩ ከም በዓል ከልቢ ዳ መሰሎ እንስሳታት እንተኽእሉ ከመይ እዩ ኮይና ስምዓኒ
0: ትምእከም ትመስልዎ ሕጂ ከምቲ ዝበለና እታ ኣቐዲምና ዝጠቐስናዮ ስለ ዝረኣያ ንዲቀርብ ተሰኪፉ እታ ሓደ ካብቶም ዓይነታት ዚ ባክተርያ እዚ ብሩሴላ ካኒስ ንብሎ ከባኻልብ ርከብ ኢልና ግን ክሳብ ሕጂ ካብ ከልቢ ናብ ሰብ ሓሊፉ መዛሕነ ነይርኣና ብዙሕ ኣብ ደቂ ሰባት ስረክሲ ኣምፂኡ ኣይንሪኦን ኢና ግን ኣይጋጥምኒ ክንብራ ይንኽእል ኢና። ስለዚ ናብ ሕክምና ንተንፃነ እዛ ሰብ እዚኣ ንዝያዳ ነቲ ሓሚሙ ከይከውን ኢሉ ዝከፈሉ ዘሎ ሰብ ናብ ሕክምና ተንፅኦ ዝያዳ ፍትሕ መረኸበ ኢለ ይሓስብ።
1: ፅምቡቅ ኣ ብኸመይ ና ክንከናኸሎ ንኽእል ከምዚ ክትካስታን ሕቲ መተሓላለፍ ርኢናየ ኢና ግን ከዓ ኣብ ሕርሻ ዝነባበር ህዝብና ብዙሕ ስለ ዝኾነ ምስ ከብቲ ምውዓል ልሙድ እዩ እቲ ከም ነተን ከብትኻ ኣሚንካ ጓሶት ኮይኖም ገለ ኮይኖም ኣደይቲ ኮይኖም ኣብ ገዛ ዘይፈልሐ ምስታይ ከም ልሙድ ኮይኑ ስማዓኒ። ስለዚ እቲ ናይ ምክልኻሉ መንገዲ ከመይ እዩ ክኾን ዘሎ እንታይ መልእኽቲ ብለኪ
0: ፅቡቅ ሕጂ እንታይ እዩ ከምቲ ዝበልናዩ እዚ ሕማም እዚ ዝኖቴክ ኢልናዩ ወይ ከዓኒ ካብ እንስሳ ናብ ሰብ ዝመሓላለፍ ብምዃኑ ክልተ ዓበይቲ ተዋሳእት ኣለዎ ዚ ንስኻ ሚኒስትሪ ጥዕና ሚኒስትሪ ሕርሻን ማለት እዩ። ሕጂ ሚኒስትሪ ጥዕና ንሕና ኣብ ቦታና እንታይ ና ክንገብር ዘለና ብመዳይ ሚኒስትሪ ሕርሻ እንታይ ክግበር ክእል ክንርኢ ኢና። እቲ ዝበለፅ ኣድማዒ ናይ ነዊሕ ግዜ እስትራቴጂ ንሕማም ብርሶሎሲስ ደቂ ሰባት ንምክልኻል ካብ እንስሳታት ዝፍጠሩ ብርሶሎሲስ ምቁፅፃር እዩ ስኻ ጥዕና ደቂ ሰባት ጥዕና እንስሳታት ጥዕና ድሕነት መግብን ኣገልግሎት ሕክምና እንስሳታት ከባብያውን ሙያውን ድሕነት ከዓ ማለት እዩ። ሕጂ ከምቲ ዝበልናየ ካብቶም መተሓላለፊ መንገድታት ርኢና ስለ ዝኾና ፀባ ፓስቸራይዝ ምግባር ወይ ከዓኒ ምፍላሕ ማለት እዩ። ከምቲ ዝበልናዮ ንሙቐት ፅቡቅ ተፀዋርነት ስለዘይብሉ ቀልጢፉ ስለዝመፅ ባክተርያ እዚ ነዚ ፀባ ዝብ ምፍላሕ ሕጂ እንታይ እዩ ብብዝሒ ንሪኦ ንሕና ኣብ ጓሶት እዩ ዝረአ ኣብ ጓሶት ኣብ በረኻ ስለዝበዕሉ ሓሊቦም ዘይምፍላሕ እዮም ዝሰትይዎ ገለው እንታይ ዝብል ትፀሚዒ ኢኻ እንተፍሊሕናዮ መቐሮ ትቕይር ይብሉኻ ተፍሊሕናዮ ኣይረግእን ይብሉኻ ከምኡ ዝበሃል የለን ቤት ክስታይ እ በቲ ልምዲ ንሕና ክስ ወይ ክንሓልቦም ከለና ውዕይ እንዲ ይብሉኻ እ ሙቐት ናይ ነብስኻ ናትካ ክትፀወር ክእል ካብኡ ዝብርትዕ ሙቐት ኢና ንብል ኣለና ንሕና። ስለዚ ነዚ ፀባ እዚ ብምፍላሕ ወይ ፓስቸራይዝ ብምግባር ማለት እዩ ወይ ድሕነቱ ከረጋገፅ ኣብ ዘይክእለሉ እዋን ከም ነቲ ፀባ ወይ ውፅኢት ፀባ ምውጋድ እቲ ካልኣይ ውሕስ ዘይኮነ ፍረዮ ፀባ ምውጋድ ከም ዝበልናዩ ጥረ ፀባ ካብ ጥረ ፀባ ዝተሰርሐ ኣጅቦ በራሕ ላ በዓል ርግኦ ማለት እዩ ዘይ ፓስቸራይዝር ወይ ከዓኒ ዘይተፃረየ ርግኦ ወይ ካልእ ፍረዮ ፀባ ከ ምውጋድ ማለት እዩ። እዚ ሕጂ እቲ ብስርዓተ ምሕቃቅ መግቢ ዝበልናዮ ናይ ምሕላፍ ተኽእሉስ በዚ ጌርካ ተወግዶ ትኽእል ኢኻ። እታ ሳሴይቲ ውሕስ ኣተሓሕዛ እንስሳታት ዜን ሕጂ ናብ ሚኒስትሪ ሕርሻ ተቐረከብ ነባና ምስጢሪት ዝሰርሑ ሰባት ግቡእ መከላኸሊ መሳርሒ ክጥቀምኣለዎም ብፍላይ ኣብ ግዜ ምንፃል ጥንሲ ምነቲ መድሕንቲ ብዝሕዝሉ ወይ ምስቲ ደም ከምቲ ዝበልናዮ ኣብ ቆርበትካ ብፍንጫኻ ብዓይንኻ ብኣፍካ ሚኮስ ሜምብሬንስ ዝብሎ ወይ ከዓ ልፈጫዊ ክስታይ ክሓልፍ ስለ ዝኽእል ማለት እዩ ፈሳሲ ናይ ስርዓት ምፍራይ ፈሳሲ ማህፀን በዚ ሕማም ዝተለኺፎም ናይ ዝሞቱ ሬሳታት ወይ ዝተለኽፉ ቲሹታት ኣብ ትሕዘሉ እዋን መከላኸሊ ስጉምትታት ኣድልየካ ከም በዓል ጓንቲ መከላኸሊ ክዳውንቲ መከላኸሊ ዓይኒ ንኤሮሶል ንብሎ ወይ ከዓ ንጥብጣብ ኣብ ኣየር ክፀንሕ ዝኽእል ምክልዓብ ዝህልወሉ እዋን ከ ግቡእ መከላኸሊ ስርዓት ምስትንፋስ ክገብሩ ኣለዎ ማለት እዩ ቶም ብቐረባ ምስትንጥሪት ዝሰርሑ ሕጂ ኣብ ገዛ ኣብ ዝሓርሳሉ እዋን ከ እቶም ሓረስቶት በዕሎም ንብል ኣለና ማለት እዩ። እታ ረብዒቲ ክታበት ምቁፅፃር እንስሳታት ከከም ኩነታት ለበዳ መደባት ምቁፅፃር ሕክምና እንስሳታት እዛ ሕጂ ክታበት ከብቲ ኣባጌ ኣጣል ኣግማል እውን በዕሉ ማለት እዩ እንስሳታት ምፍታን ወይ ምምርማር ምልላይ ዝተለኽፉ እንስሳታት በዚ ሕማም ዝተለኽፉ እንስሳት ካ ብግቡእ ምእላይ ወይ ምቕታል ከምቲ ዝበለናይ ብሃገርና እዚ ሕማምቲ ካብ ከባቢ 1940 ኣቢሉ ከም ዝነበረ እዩ መዛግብቲ ዝሕብር ካብ ከባቢ 1960 ኣቢሉ ከዓኒ በዚ ሕማም ዝስነይ ዝተለኽፈ እንስሳታት ግቡእ ምእላይን ምቕታልን ከም ዝነበረ ይሕብር። ስለዚ ካብ ቀደም ዝፀናሐና እዩ ክንቅፅሉ ከዓ ማለት እዩ ከምኡውን ሓለዋ ናይዘን ትጥርጥረን እንስሳታት ኣብ ዘለወሉ እዋን ማለት እዩ እጂ ውድብ ጥዕና ዓለም ምቁፅፃር ወይ ምውጋድ ረኽሲ ኣብ እንስሳታት እቲ ዝበለፀ ውፅኢታዊ እስትራቴጂ ምክልኻል ብሩሰሎስ ኣብ ደቂ ሰባት ይብል ምክንያቱ እቶም ቀንዲ ዘምፅዎ ዘለዉ ቶም እንስሳት ከም ምዃኖም ንዕኡ ምክልኻልን ኣብ ዝሓምሉ እዋን ከዓኒ ግቡእ ስግምቲ ምውሳድን ናብቲ ኣብ ደቂ ሰባት ክምፅእ ዝኽእል ሕማም እቲ ዝዓበየ ናይ ምውጋድ ወይ ከዓ ናይ ምክልኻል መገዲ እዩ ማለት እዩ።
1: ቴሌፎን ኣላትና ዶክተር ሄሎ መርሓባ ዶክተራት ኣብ ስትድዮ
2: ቀፅልቶም በልካ ብሓብዜል
1: ሓራይ ቀፅል ጎይቶም
2: ኣብ ፃዕዳ ኣግረሲ ረስኒ ብርቱዕ ረስኒ ገበለይ ክሳዕዚ ስርጡ ወይ ከዓ እዚ ስታይ ገለኒ ሸሸቀኒ ከምመርፊ ኮይኑ እዚ ምንከሊእኒ እንታይ ገበርኩ ሓይ ማክሩኒ
1: ኣራይ ቀኒልና እስ ካልእቲ ቴሌፎን ኣላት እናምስለኒ ክንሪአና ሄሎ
3: ሄሎ ሄሎ ግሮስ
1: ሰላማት ዶክተራት ኣብ ስትድዮ ደም ካላ ቀፅል
3: ከመይተኒሕኹም
1: ግርምግርም
3: ኣነ ብዛዕባ ብሩሴላ ደካዕታ ዘለየ ዶክተር እዚ ብሩሴላ ኣብ ደምካ ይሕባእ እዩ ምርመራ ስሕባእ ዶኸውን ከምዚ ሕማምታ ተፈር ንሽ ሪሌሽን ነይረኒ እንድ ሕዚ ምርመራ ጌይርካስ ከም ናተይ ምልክታት ዘሰይ ዝነበሮም ሰባት ነይሮም ኣባይ ኣይተረኣየን ተረዲኸ ኣለኹ ኣካሊ ከዓ ደሰይን ከምናተይ ከዓ ብሩሴላ ይብሉ ኣነ ከዓ ብመርመራ ስለ ዝተሳእነደመ እዩ ይሕባእ ደኸውን ብዝብላሕክ ከለ
1: ተቀዳሚቲ እቲ ምልክታት ሻቅሻቅ ምባል ኣብ ጎኑ ኣብናይ ፃዕዳ እግረይ እዚ ምልክታት ናይ ብሩሴላ ድዩ ብኣ ክንመልሳ እቲ ካልእ ሕማም እተዳ ኮይኑ ናብ ሕክምና ክኸይድ ስነ ዘለዎ
0: ሕጂ ከምቲ ዝበልናዮ እታ ረስኒ ኣብ ፃዕዳ እግሪ ሓደ ብልምዲ ንሰምዖ ዘረባ እዩ ግን ረስኒ ብተርሞሜተር ተዓቂኑ ረስኒ ኣለካ ምስ ዝበሃል እዩ ረስኒ ንብሎ ንሕና ሕጂ ሙቐት ኣብ ፃዕዳ እግሪ ዝስምዖ ሸቕሸቕ ክኸውን ንኽእል ደይ ክኸውን ንኽእል ከምዚ ክንብላይ ንኽእል ኒና ግን እቶም ምልክታት ርእዎም ስለ ዘሎ ካብዚኦም ክንደይ ዘማልኡ ይርአ ብቀረባኻ ናብ ሕክምና ከይዱ ተመርምራ ንድሕክሩ እዩ ክፍለጥ ዝኽእል ምስ ብዙሓት ሕማማት ስለ ዘደናገር እዘን ዝሃበና ምልክታት ጥራይ እዩ ናይ ኮነን ክንብላይ ንኽእል ኒና
1: ማዕሲ ሕክምና ክከይድ ኣለዎ ማለት ከምዚ ዓይነት ዝኾነ ካልእ ምልክታት ውን ክትርኢ ከለኻ ቀልጢፍካ ማለት ህፁፅ ድዩ ኣዝዩ ወይስ ከተስተውዕለሎም ዘለካ ነገራት ኣለዎ
0: እዋ ሕጂ ከምቲ ዝበለናይ ትረስኒ ናይ ብዙሕ ክኾን ይኽእል እዩ ስለ ዝበለ ዝብሉቶም ሰባት ወይቲ ሕብረተሰብ ቀልጢፎም ኣይመፅናን እዩ ማዕና እኳ ደኣ እቲ ሕበጥ እቲ ምኻድ ምስሰኣኑ ምስተሸገር እዮም ድመፁ ናብ ሆስፒታል ሕጂ ኣቐዲሞም እተዝመፁ መረፅና ንሕና ንኩሉ ክሓይሽ ማለት እዩ ዋላብቲ ዝረኣናዮ ሓልክታት እውን ንምክልኻል ማለት እዩ ሕጂ ማዕሮን ድኡ ህፁፅ ረስኒ ብጀመረካ ሽዑንሽዑ ከምዚ ክገብረካ እዩ ንብሎ ኣይኮነን ግን ባዕሉ እቲ ነብስኻስ እንዳኸበደካ ከይድ ትሪኦ ስለ ዝኾንካ ትረስኒ ኣብ ዝተሰማዕካ እዋን ንሱ ኸውን ንኽእል ዋላቶም ካልኦት ረስኒ ዘምፅኡ ዓይነት ሕማማት ንምፍላጥ ዝተኻሊ መጠንሳብ ዝቐልጠፈ እዋን ክመፁ ንመርፅ ንሕና
1: ፅቡቅ ተኻሊእቲ ሕቶ ኣብ ደም ክሕባእ ይኽእል እዩ
0: ሕጂ እንታይ እዩ ምናልባት እታ ዘረባ ከነፅራ እቲ ባክቴርያ ምስኣተዎ ናብ ነብስኻ ኣብ ፃዓዲ ዋሂቶ ደምናትካ ናይ ምንባር ተኽእሎ ኣለዎ ኢልና እዚ ማለት ግን ኣብ ናይ ደም ትገብሮ መርመራ ነፃ ዝብል መልሲ ይህብ ማለት ኣይኮነን ሕጂ እንታይ እዙ እቲ ባክተርያ ዘሲ ነቲ ነፍስኻ ዘዳልዎ ፅረ ነፍሳት ንብሎ ወይ ኣንቲቦዲስ ንምክልኻል ኢሉ ዘምፅኦ ዓይነት ክስታይ እዩ። ኣብቲ ምርምራ ንገብሮ ግን ግሉቲኔሽን ታይተር ኢና ንገብር ንሕና። ሕጂ ኣብቲ ታይተር ንብሎ እንታይ እዩ ማዕረ ክንደይ እዩ ኣብ ክንደይ

0: ምስ በፅሓካ እዩ ሲ ፖስቲቭ ዝመፅእ ዚኢና ንብል ሕጂ ምናልባት ዘይብሉ ነይሩ ክኸውን ክእል እዩ ወይ እውን ትኳሊቲ ናይቲ መመርመሪ ትሽዑ እዋን ክኸውን ክእል እዩ ይሕባ እዩ ኣይንብልኒ ኢና መርምራ ንድሕጊሩ ይርከብ እዩ እተዘይ ኮይኑ እውን ድሕሪ 4 ሰሙን ኮቫለሰን ሴራ ተቐዳማይ ሴራ ኢልና ኣወዳዲርና 4 ዕፅፊ ዝኾኑ ውን ንብለሉ እዋናት ኣሎ ስለዚ ደጊሙ ክምርመር ይመርፅ ኣነ
1: ጠርጢርካስሎ
0: ደሙ ክምርመር ክእል እዩ
1: ምርማር ዝሓሸ ኣራይ ዶክተር ኣብ ምዝዛምና ኢና እንታይ እዩ እቲ ሓደ ሰብ ኣብ ሕክምና ምኻድን ዘይምኻድን ዘለዎ ረብሓ ከምዚ ኣቐዲም ክዝጠቐስኪ ገሊ ግዜ 2-3 ግዜ ይመፆ ሰብ 2-3 ግዜ ይደጋግም እዚ ከዓ ዘርእካ ሓዊውስ እንደገና ሓዊ እንደገና ይኸይድ ስለ ዘሎ ከም መዛዘሚ ኣገዳስነቱ በዚ ክንዓፅ ክንቅፅላ ንኽእል ኢና እዚኣ
0: እዚኣት ከምቲ ዝበልናዮ ካብቶም ናይ ብኸመይ ንከላኸሎ ንኽእል ትብለ እንድያ ናይ እንስሳታት ምብራዕን ጥንስን ቲሹታትን ብውሑስ ምጉሓፍ ፍላያ ግዜ ምንፃል ጥንሲ ኣገዳሲ ዝኾነሉ ቲሹታት ምፍራይ ፈሳስን ዝኾነ ወይ ከዓ ረክቲ ፈሳሲ ማህፀን ብብዝሒ ሂወታውያን ብሩሴላ ክሕዙ ስለ ዝኽእሉ ብግቡእ ነዚኦም ምጉሓፍ ዝተወገዱ ወይ ከዓኒ ዝተነፀሉ ዕሸላትን መድሕንትን ከዓ ከምኡ ማለት እዩ እታ መወዳእታ ንሪኣ ድሕነት ላባራቶሪ እዩ እዚ ከዓ ብርሰሎስ ሂሳብ ዝጥርጠረሉ እዋን እቶም ስራሕተኛታት ላቦራቶሪ ካብቶም በዚ ሕማም ዚ ክጥቅዑ ልዕል ተኽእሎ ዘለዎም ኢልና ገሊፅናዮም ነርና ቀዲምና ነዚኦም ምሕባሮም ከደሊ እዩ ነቲ ግቡእ ዝኾነ መከላኸሊ መገድታት ክኽተሉ ማለት እዩ ምህላው ግቡእ ኣገባብ ድሕነት ሂወት ኣገዳሲ እዩ ርኡይ ናይ ላቦራቶሪ ምቅላዕ ዘለዎም ሰባት ከዓኒ ድሕሪ ምቅላዕ ምክልኻል ወይ ከዓ ብቋንቋ እንግሊዝኛ ፖስት ኤክስፖር ፕሮፊላክሲስ ኢልና ንፅውዖ ከ ክወስቱ
1: ክታለድ እዩ ኣብዚኣ ምሳ ክነጠቐልላ ቴሌፎን ኣድላት እናመስለኒ ዶክተር ግዜ ሕፅሪ ኢላት እናላ ግን ክንሰምዖ ሄሎ
2: ሄሎ
1: ሰላማት ዶክተራት ኣብ ስድዮ ቀፅን
2: እንታይ ዲ ኣነሲ እንታይ ክብለካ ዘለኒ ዝኒሀ ኣብ ሕክምና ብዙሕ መዓልቲ እንደ ከይደ ቀንዛ ርእሲ ኣለኒ ካብ ነውሽንሸሚሪ ግን ዳርጋ ልዕሊ 20 ዓመት ገሎ በዚ ቀንዛ ዝካብሳኺ ዕጋረይ ኣብ መላግቦ ኩሉ ቀንዛ ርእሲ ኣሎ ረስኒ ከዓ ኣዝ ብርቱዕ ረስኒ ኣለኒ ሕክምና ከይደ ግን ክሳዕ ሕጂ መልሳ ኣይረኸብኩን ብረስሳ ኣይኮነን ዝኒ ሕጂ ግቡእ ላቦራቶሪ ዘለዎ ኣበይ ቦታ ክረክብ ዘ
1: ኣበይ ከትቕመጥ
2: ኣነ ኣብዚ ስመርዓ እንዴ
1: ምስ ከብቲ ምስ እንስሳታት ገለ ዘለካ ርክብ ክሳብ ክንደይ ማለት
2: ቅድም ምስ ከብቲ ዘሎ ትግራይ ዓብየ ምስል ሕጂ እውን ኣለዋ ንከብቲ
1: ኣራይ ክንደና ክሳብ ክንዲ ክፀና ከሊ ስጋብ 20 ዓመት ከይተነፀረ
0: ግቡእ ሕክምና ከይዱ ተመርሚሮ እተኮይኑ ክሳብ 20 ዓመት ክሕባእ ክእል እዩ ኣይንብልኒ ኢና 20 ዓመት እንድሕ ገይሩ ኮይኑ ዝሕማም ስኻ በዚ ግዜ እዚ እቶም ሓልክታት ንብሎም ዝመፅሉ ግዜ እዩ ስለዚ 20 ዓመት ብዚ ሕማም ዚ እንድሕር ፀኒሑ ኣቐዲምና ዝረኣናዮ ገለ ካብኦም ኣፅሪ ማሃለዎ ማለት እዩ እ ከምቲ ዝብሎ ዘሎ እቲ ሪስክ ፋክተርስ ንብሎ ወይ ከዓ ምስቶን ከብቲ ምንባር ብቐረባ ምስአን ስለ ዘለዎ ነብሲ ጥርጥር ተኮይኑ ክምርመር ክእል እዩ ግን ኣታውን ወፃኒ ክኸውን ዝኽእል እምበር ናይ 20 ዓመት ክንዲዚ ረስኒ ክፀንሕ ኣይክእልኒ ብሓፈሻ ግን ኣብ ዝኾነ ሕክምና ክኸይድ ክእል እዩ እዞም ኣካል ኣይኮነን ዋላ ኩለን ዞባታት ሃገርና እውን ተዘርጊሑ ስለ ዘሎ ዝመመርመሪ ብቐሊሉ ክርከብ ዝኽእል እዩ ደሰክፍ ኣይኮነን
1: ናብታ መዛዘሚት ክንከይድ
0: እታ መወዳእታ ንሪኣ ትንበያን ውፅኢትን እያ ዚኸ ፕሮግኖሲስ ንብሎ ቋንቋ እንግሊዝኛ እንታይ ና ንፅበ ካብዚ ሕማምዚ ማለት እዩ እጂ ምስ ግቡእ ሕክምና ብዘይግቡእ ሕክምና ኢና ንርኢ ማለት እዩ ምስ ግቡእ ሕክምና ተሓፈሻዊ ትንበያ ፅቡቕ እዩ ተሓከምቲ ድሕሪ ዝተወሰነ ሰሙና ተሓብዩ ዝበዝሐ ግዜ ክሳብ 6 ሰሙን ዝኸይድ ናይ ፋውሳ መገዲ ኢና ንኽተል ሓደሓደ ግዜ ከዓኒ ከምቲ ዝበለ ናይ ፎካላዊ ወይ ከዓ ኣብ ሓደ ቦታ ዘነፀረም ዝኸውን ወይ ከዓ ሓልክታት ዘስዕበም ዝኸውን ከዓኒ ንሓያሎ ኣዋርሒ ክቕፅል ይኽእል ማለት እዩ እቲ መድሓኒት ንህቦ ንሕና ድሕሪ ሓያሎ ኣዋርሒ ከዓኒ እቲተሓከምቲ ክፍወሱ ይኽእሉ ማለት እዩ ድኻምን ካልእ ምልክታትን ዋላ እቲ ረክሲ ብእኹል መገዲ ወይ ከዓ ብግቡእ መገዲ ተሓኪሙ እንትኾነ ግን ንዝተወሰነ እዋን ክቕፅል ይኽእል እዩ ማለት እዩ ብዘይግቡእ ሕክምና ክንታይና ንፅበ ዘይተሓከመ ወይ ከዓ ብግቡእ መገዲ ዘይተሓከመ ሕጂ እንታይ እዩ ተን ቀዳሞት 2 ሰሙን 14 ማለት ኣብ ውሽጢ ሕክምና እዩ ድሕሪ እዩ ዘሎ ወርሒ ወይ 4 ሰሙን ኣብ ገዛ ኮይኑ እዮም ዝወስድዎ እጂ እቲ ሰብ ብግቡእ መድሃኒቱ ምስዘይወስድ ወይ እውን ካብቲ ዝበለ ናይ መድሃኒት ፍርቁ ምስወስድ ከንታይ እዩ ወይ ከዓ ጠቕላላ ሕክምና ምዘይመፅእ ከንድሕሪ ኢልና ንኣወርሒ ወይ ንዓመታት ዝፀንሕ ሕማም ንምልላስ ሕማም ወይ ከዓ ሪላፕስ ንብሎ ብፍላይ ኣብ ቀዳሞት 6 ወርሒ ክሳብ ዓመት ዘሎ ግዜ ድሕሪ በዚ ሕማም እዚ ሓሚምካ ምፍዋስካ ማለት እዩ ካብ 5 ክሳብ 15 ሚታዊት ናይ ምምላስ ተኽእሎ ኣለዎ። ብፍላይ እንድሕርቲ ቅዲ ኣነባብራኻ እንተዘይቀየርካ ማለት እዩ መድሓኒት ወሲድካ ናብ ተንከብትሰን ናብቲ ቅዲ ኣነባብራ ናብቲ ፀባ ንሱ ንድሕቲ ንዘለካ ኮንካ እንደገና ትልከፍ ማለት እዩ። ሕዱር ቃንዛ ጭዋዳታትን ኣዕፅምትን ሕማም መለጋግቦ ወይ ርክሳ ንድሕቆ ከም ትዝበልናዮ ሕማም ስነ ኣእምሮ ይስዕብ ነባሮ ዝኾነ ስንክልና የምፅእ እዩ። ሕማም ኢንዶካርዳይትስ ወይ ከዓ ነቲ ውሽጣዊ ቀፀላ ልቢ ከዓ ሕማምናቱ ሕዱር ድኻም ከዓ የምፅእ ማለት እዩ። እታ መወዳእታ ንሪኣ ሞት ሞት ብሰንኪ ብሩሰሎሲስ ዝመፅእ ሞት ልሙድ ኣይኮነን። ኣብ ከባቢ 2 ሚታዊት ካብዞም ሕሙማት እዚኦም ብፍላይ ሞ ከዓ ነቲ ውሽጣዊ ቀፀላ ናይ ልብን ኣብ ርእስን ምስድዩ ማለት እዩ ወይ ናብ ሓንጎል ምስድዩ ናብ ስርዓተ መርቨ ሲስተምናትና ዘሎ ስርዓተ መትናትና ምዝድይብ ከዓኒ ክሳብ 2 ሚታዊት ክቐትል ይኽእል እዩ ማለት እዩ። ምስ ሸለሊልካ ዝሕልፍ ሕማም ኣይኮነን ብእግርኻ ምሕንካስ ወይ ምቕምዛው ዝሓልፍ ሕማም ኣይኮነን
1: ንካድልዮ
0: ብጣዕሚ
1: ኣዜና ንመስግነክ ዶክተር ይቐኒልና ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ብዛዚምና ኣለና ኣልዒልና የፅናሕና ብዛዕባ ሕማም ምቕላዕ ወይ ብሩሰሎሲስ እዩ። ዕድምትና ዶክተር ጁልያ ኣማንኤል ካብ ዞባዊ ሆስፒታል ዓዲ ቀይሕያ ስለምክታልኩም ኣዜና ንመስግን ሰላም ይቐኒልና ዶክተር

0: ዝኸበርኩም ተኸታተልቲ መደብ ቀስተ ድሕነት ናይ ሎሚ መደብና እምበኣር ኣብዚ ሰሙን እዚ ካብ ዘጋጠሙ ሓደጋታት እዩ ክኸውን። ከምዚ ንዕዘቦ ዘለና ተቐዳማይ ትሕዝትና ኣብ ከባቢ ሰይድሽ ዘጋጠመ ኣብ መንጎ መኪናን ብሽክለታን ዝነበረ ሓደጋ እዩ ክኸውን። እቲ ካልኣይ ሓደጋ ድማ ኣብ ከባቢ ፋሚሊ ኣየለ ዝነበረ ሓደጋ እዩ። ከምዚ ንዕዘቦ ዘለና መርሐዛ ተሽከርካሪት መስተሰትዩ ንፓሎ ሃሪሙ ከምኡውን ናፍቲ ትካል ናይ ፋሚሊ ኣየለ ዝኣተወሎ እቲ ትሕዝትኡ ሓደ ብሓደ ናባኹም ክነብሎ ኢና። እዚ ጥራይ ዘይኮነ ሳልሳይ ትሕዝቶና እውን ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መስተሰትዩ መርሐ መኪና ምስ ሴማፎሮ ዝተጋጨውሉ ትሕዝቶ እውን ኣካል መደብና ክንገብሮ ኢና። በቲ ቀዳማይ ዘጋጠመ ሓደጋ ምስ ጅምር እዚ ንዕዘቦ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ ከባቢ ሰይድሺ ንግደት ደብረቢዘን ኣብ ዝነበረሉ እዋን ተሽከርከርቲ ዝመርሑ ከምኡውን ኣጋርን መራሕቲ ብሽክለታን ኣብ ዝጓዓዝሉ ዝነበሩ ፀዓቂ ተሽከርከርቲ ኣብ ዝነበረሉ እዋን ዘጋጠመ ሓደጋ እዩ። እቲ ሓደጋ እንታይ እዩ ዝመስል ነይሩ? ጠንቂ ሓደጋ እንታይ እዩ? እንታይ ሳዕብን ከተኸትልሎ? ካብኡ ክንምሃሮ ንኽእል መልእኽቲ ኸ እንታይ እዩ ዝመስል? ምስቲ ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ቃል ምሕተት ኣካይደ ኣለኹ። ተኸታቲልና ንመለስ።
1: እቲ ሓደጋ ብዕለት 11 ወር 826 ኣብ ሰዓት 18 እዩ። በዓል ብሽክለታ ብምክንያት ንግደት ናይ ቪዘን ብብዙሕ ተሽከርከርቲ ውሕዛሉ ዝነበረ ሰብ ብሽክለታ ክሳልሙ ንቪዘን ደወርድሉ ዝነበረ ሰዓታት እዩ ነይሩ። መራሒ መኪና እውን ካብ ስመራ ተበጊሱ ንባፅዕ እንዳተጓዓዘይ ኣብ ከባቢ ሰይድሺ ኣብ ክሩባ እዩ እቲ ሓደጋ ዝመራሓ ብሽክለታ ምስ ክልተ ርእሱ ኣብ ክሩባ ተሰሪዖም እንዳተጓዓዙ ከለዉ መራሒ መኪና ከዓ ካሓልፎም ተጠው ክልቲኦም ኣብ ክሩባ እቲ ክሩባ እውን ከምዚ ፊደል በ ዓይነት ክሩባ እዩ። መራሒ መኪና እቲ ክዕፀፍ ከሎ ዝያዳ ዓባይ መኪና ስለ ዝኾነት ኣክፊሑ ዘይ መስመሩ ሒዙ እዩ ዝዕፀፍ። እቲ መራሒ ብሽክለታ ግን ብመስመሩ እናተዓፀፈ ከሎ ኣግፊሑ ቅሩብ ብዝኾነ ግን እቲ ንቦቱ እንዳተመለሰ እቲ መራሒ መኪና ንቦቱ ክምለስ ንየማን መስመሩ ክምለስ እቲ ሓደጋ ተፈፂሙ። በቲ ሓደጋ ሳዕበን ከዓ ከም ሳዕበኑ ከዓ መራሒ ብሽክለታ ሽዑ ንሽዑ መጀመርያ ብቀዳማይ ጎማ እዩ እቲ ሓደጋ ተፈፂሙ። ብካልኣይ ጎማ እውን ተወሳኺ ነይሩ። በዚ ግን ተሳዕበን ናይ ሞት ጉድኣት ክበፅሕ ክኢሉ ማለት እዩ። ብጣዕሚ መንእሰይ ምዃኑ ወዲ 20 ዓመት ንእሸይ መንእሰይ ውልዶ ዝኾነ መንእሰይ ከምዚ ኢልካ ኣብ ፅርግያ ተዛሓዚሑ ክትሪኦ ከለካ ኣዝዩ ዘፀግም እዩ። እዚ ከዓ ጠንቂ ሓደጋ ኣብ ኩርባ ምቅዳም ንብቅድሜኻ ዘለዉ ኩሉ ግዜ ንስኻ ትሪኦም ኣለኻ። ኣብ ኩርባ ከዓ ክኣትውካ ከም ዝኽእሉ ቀዲሞምኻ ሕቆኻ ሕቆም ሂቦምኻ ክንሶም ንስኻ ንስኻ ትሪኦም ስለ ዘለካ ክትገብሮ ዝግባአካ ነገራት ኣለዉ። ሓዲእካ ምዕፃፍ ንቦታኻ ክትመለስ ከለካ ክንታ ክትገብር ኣለካ። እቶም ስፔኬታት ክትጥቀመሎም ክትክእል ኣለካ ሕራ እዚያ

0: ዓባይ መኪና እያ ምስ ቤኪዮን ክሪኦ ይክእልኒ ሱ ታሕቲ ስለእቲ ላዕሊ እዩ ግን ክትምለስ ከለካ ግን ልክ ናብቲ የማን ክትኣቱ ከለካ ጠዊኻ ንየማን ተጠዊኻ እንደገና ናብ የማን ክትምለስ ከለካ እቲ ክትገብሮ ዝግባአካ ነገር ትገብር ኣለካ ኣብዛ ናይ ትማሊ ሕጂ እዛ ናይ ትማሊ ዘናይ ዝሓደጋ እዚኣ እቲኣ ክትወርድ ከላታ ዓባይ መኪና ነዚ ዝብለካ ዘለኹ ፊደል በ መንገዲ ብላዕሊ ኮንካ ትጥሙጦ ኢካ ትሪኢኻ ብኡውን ተሽከርካሪት ትመፅእ የላ ብኡ ትመፅእ እንተላ ውን ኮ ስኻ ውን ኮ ክፍሕካ ሕጥወይ ትኽእል ንዓ ውን ዕንቅፋት ትኾን ኣለኻ ግን እዚ ክኸውን እዚ ወላ ብፀጋም ፀኒሕካ ንየማን ክትኣቱ ከለካ ግን እቲ ክትገብሮ ዝግባእካ ነገር ክትግበር ክኽእል ነይርዎ ኣሰካፊ ኮይኑ ኣሎ ሕጂ መብዛሕትኦም ካብ መን እዮም ትብልካ ንሰብ ብሽክርታ ኣብ ብዙሕ ነገር ካ ጥፋተኛሃት ኮይኑ እዮም ዝርከቡ በደለኛሃት ኮይኖም ዝርከቡ ኣብ ፅርግያ ምክንያቱ ወላ ክንሪኦም ከለና መንገዲ ክንከይድ ከለና ክንሪኦም ከለና ኮ ጥሕሰታት ሕጊ ንርኢ ጥሕሰታት ሕጊ ምስ መፀ እዩ ሓደጋ ድመፅእ ጥሕሰት ሕጊ ተዘየለማ ሓደጋ የለ ካልእ ኣብ ምስ መራሕቲ መካይንና እውን እንታይ ይብል ኣነ ሕልናዊ ርድኢት ክህልዎም ኣሎ ቀዳምነት ናተዩ ደይፈልጥ በዓል ብሽክልታ ኣሎ ሕልናዊ ኣካይዳ ኣዝዮም ተፀጊዕካ እቲ ሕጊ እንታይ እዩ ዝብል ኣብቲ ትምህርቲ እንታይ እዩ ዝብል ካብ ሞተር ብሽክልታን ተጠንቀቂ ዝብል ጋብ ፍጠር እኹል ዝኾነ ጋብ ፈጢርካ ሕለፎ ይብል ቀድሞ ይብል ቅድሞ ከለካ ክንታይ እዩ እቶም ከበቲ ማርሻታት ተጠቂምካ ክትሓልፎም ከም ዘለካ ምክንያቱ ወላ ሓደጋ እንተጋጠመ ነቲ ሓደጋ ከቕሎ ክእል እቲ ቀሲልካ ምሕላፍ ከቕሎ ክእል እዩ
1: ከምዚ ክንዕዘቦ ፀንሓና ዝኸበርኩም ተኸታተልትና ኣብ እዋን ንግደት ይኹን ካልእ ኣጋጣሚታት ዘይንውር ኣጋጣሚታት ኣብ ዝኸሰተሉ እዋን ብዝሒ ዘለዎ ፀዓቂ ተሽከርከርትን ኣጋርን ኣብ ከምዚ ዓይነት ፅርግያታት ንዕዘብ ኢና ኣብ ከምዚ ኩነታት ድማ ክሳዕ ክንደይ ተጠንቂቕና ድሕነቱ ብዝሓለወ ኣገባብ ክንጓዓዝ ከም ዘለና እዚ ተዓዚብናዮ ዘለና ሓደ መልእኽቲ ከመሓላልፈልና ዝኽእል እዩ እዚ ጥራይ ዘይኮነ ናብታ ካልእቲ ትሕዝቶና ምስ ንሰግር እዛ ንዕዘባ ዘለና ስእሊ ኣብ ከባቢ ፋሚል ኣየለ ሰዓት ፋዱስን ፈረቓን ናይ ለይቲ መርሓዛ ንዕዘባ ዘለና ተሽከርካሪት መስተ ሰትዩ ኣብ ዝጓዓዘሉ ዝነበረ እዋን ዘጋጠመ ሓደጋ እዩ ዝርዝሩ እንታይ እዩ ዝመስል መርማር ሓደጋ ናይዚ ሓደጋ እውን ትሕዝቶ ኣለዎ ናብኡ ከስክረኩም እዩ
2: ብናህሪ እዩ ዝመፅ ነሩ ወደና ወርሳ እዩ ብዕለ 9/8/26 ኣስታ ፍርቅ ለይትን ፈረቓና ቢል እዩ ተፈፂሙ ኣብ ወደና ወርሳይ እዛ መኪና ካብ መስመር የማን ገዲፉ ናብ ፀጋም ወፂኡ ኣብ ማርሻ ካብ ፅርግያ ወፂኡ ናብ ማርሻ በደይቡ ፖሎ ናይ ኤሌክትሪክ ናይ ሶላር ንኡ ምሒቡ ኣውፂዎ ሃሪምዎ ካብኡ ናብቲ ናይ ኣዳራሽ ናይ ፋሚሊ ኣየለ መዘናግዕ ማእከል ነቲ ናይ ቤትሮ ናይ ማዕፆ ተሰይሩ ካብ ጥቕሚ ወፃኢ ኮይኑ ፓሎ ኣብ ዝባን መኪና ደይቡ ምስ ተቕመቱ ንውሓት ከዓ ምሉእ ፅርግያ ዓፂዎ ወዲቑ ኣብኡ ኣብዚ እንተርኣርኢና ኩሉ ግዜ ናይ መስተ ጉዳይ መስተ ሰቲ ብሓደገኛ ክመርሕ እሞ ከዓ እቲ ሓንጎላይ ደቀሰ ናብ ፍርቅ ለይቲ ክንብል ከለናስ ናይ ሓንጎል ዕረፍቲ ይነበረን መስተ ተፃዒኑ ኣብ ኩሉ ኣብቲ ዝነበረ ኩነት ብጣዕሚ ከቢድ ነይሩ ሓደገኛ መራርሓ ነይርዎ እዩ ናህሪ ምህላው እንታይ ረዳእካ ነቲ ፓሎ ካብ ምሒ ካብ ቦትኡ ኣውፅኡ ናብ ኣዳራሽ ናይ ቤትሮ ሲሩስ ኣብ ዝባን መኪና ወዲቑ ናብ ፅርግያ ይወፅእ ፓሎ ዝኣክል እ ማዕረ ክንደይ ናህር ነይሩ የረዳእካ እዚ ጠንቂ ዝኾነ መስተ እዩ ኣብ ሂወት ድሒኑ እንዲ ኣብ ንብረት ግን ከቢድ ዕንወት ወሪዱ ኣሎ ኣብ መኪና ዝድለካ ዘለኹ ኣባናተ ገሚት ለ 25,000 ገሚትዎ ኣሎ ኣብ ገዛን ኣብቲ ናይ ፓሎን ግን ግምታ ይመፀና ንኣስታት ኣብ ሚእቲ ክበፅሕ እዩ ልዕሊ ተደይ ኮይኑስ ኣይጎድልኒ ከቢድ ዕንወት ወሪዱ ኣሎ ኣብዚ ሓደጋ እዚ ብኣብራ ናይዛ ጎደና እዚኣ ከተኩረልካ ቀትሪ ዘደኸውን ነይሩ ገደና ወርሳይ ኣብ ፋሚሊ ኣየለ ብብዙሒ ሰብ ዝንቀሳቀሰሉ ንሞት ንብሎ ዘለና ተሃሪሙ ዘሎ ኣዳራሽ ከኣኒ ሰባት ዘብሉሉ መርዓ ገለ ዝዋስእሉ ናይ ዝኾነ ነገራት ኣዳራሽ ንብሎ መዘናግዒ ማእከድ እዩ ሰባት ነይሮም ተዝኾኑ ነይሮም ብጣዕሚ እዩ ከቢድ መወረደ ነይሩ ግን ኣብ ንብረት ገይሩ ሕሊፍዎ እዚ መኾኑ እዩ ምክንያት ፍርቅ ለይትን ፈረቓን ሰብ ኣብ ዘዕረፈሉ ኩነታት ስለ ዝኾነ ድሒኑ ብሓፈሻዊ ክብሎ እንተ ደኣ ኮይነ ኣብዚ ቀዳሚ ሰናብቲ ብፍላይ ዋላ እዞም ፓትሮል ናህና ይዘርኦም ይኸዱ እዮም ክንቋፀሮ ይከኣልና ንመስተይ መስተ ሰቲኻ መምራሕ ማለት ከቢድ ንኣኻን ሂወትካን ሂወት ሰባትን ንብረትን ኣብ ሳዕሜን ምውራድ እዩ ነዚ ካብ ኮነ እንታይ መልእኽቲ ከመሓላለፍ ይኽእል ኣነ መስተ እንተ ፕሮግራም ክገብሩ ኮይኖም መኪና ገድፎውን ኣለዎ ተጠንቂኢና ንኽእል መጀመርያ ሂወትና ንሓሉ ድሕሪኻ ሂወት ሰባት መስተ ንጠንቀቀሉ የድብለዎ ዋናተይ
1: ከምዚ ክገልፆ ዝፀንሐ ዝኸበርኩም ተኸታተልትና መስተ ሰቲኻ እንትደኣ ትጓዓዝ ኮንካ እቲ ከጋጥም ዝኽእል ሳዕብን ከምዚ እንዕዘቦ ዘለና እዩ። እዚ ጥራይ ዘይኮነ ኣብ ሰሙን እዚ እውን ብሰንኪ መስተ ዘጋጠመ ካልእ ሓደጋ እውን ነይሩ። ከምዚ ኣብ ስእሊ እንዕዘቦ ዘለና ኣብ ከባቢ ባርጅማ ኣብ ዝርከብ ሴማ

0: ፍሮ መራሕዛ ንዕዘባ ዘለና ተሽከርካሪት መስተሰትዩ ኣብ ዝጓዓዘሉ ዝነበረ እዋን ልክዕ ሰዓት 1:58 ሰዓት 2 ናይ ለይቲ ማለት እዩ ንገዝኡ ኣብ ዝጓዓዘሉ ዝነበረ እዋን ብክዕፀፎ ዘይግብኦ ቦታ እንዳተዓፅፋ ኣብ ዝኸደሉ ዝነበረ እዋን እዩ ናብዚ ንዕዘቦ ዘለና ናብ ሴማፎሮ ኣትዩ ክጋጮ እንዕዘቦ እቲ ዝርዝሩ እንታይ እዩ ዝመስል ጠንቂ ሓደጋን ሳዕቤኑ እንታይ እዩ ተኸታቲልና ክንምለስ ኢና
1: ብዕለት 11:08:26 ከባቢ ሰዓት 2 ናይ ለይቲ ጋጢሙ ተኸሳሲ ብእንዳ ሕርሻ መፅኡ ሚኒስትሪ ሕርሻ ናብ ጎዳይፍ ክምለስ ገፁ ክጥወ እታ ቦታ እውን ክተጥውይ ትኽእልን እያ ኩልኩል እዩ እቲ ቦታ ፀጋም ምዕፃፍ ብናህር እንዳተጠወ ምስ ፓርሎማ ብርሃቲ ተጋጭዩ ኣብ ንብረትን ኣብ ማኪናን ኣብቲ ሴማፎሮን ዕንወታ ወሪዱ ተሃራሚ በቲ ሓደጋ እታ ማኪና ተሃሪማ ስለ ዝነበረት ብከቢድ ኣብቲ ቦታ ሓደ ቦታ ሃሪማ እዩ ከይዱ ቦታ ሓደግ ምስ ተጋጨወት እታ ማኪና ኣብቲ ቦታ ሓደጋ ገዲፍዋ ንገዝኡ ከይዱ ንፅቢሒቱ ድሕሪ ናይ ሰዓት 8:09 ኣቢሉ ናይ ንኮዩ ሃለዋት ምስ ፈለጠ ናባና መፅ እዩ ማለት እዩ ኣባና ምስ መፀ እውን እቲ ጉቡእ ናይ መርመራ ናይ መስተ ገይርናሉ ዋላ ኳ በቲ ዝገበርናሉ መርመራ ነቲ ብሕጊ ዝክሰቶ ዘይኮነ ኣብቲ ዝመርመርና ድሕሪ 7:08 ኣቢሉ ይኸውን ማለት እዩ ናይ መስተ ምልክት ግን ነይርዎ እዩ መስተ ነይርዎ ኢና ንብል ምክንያቱ ነቲ መስተ ከጥፍ እዩ ማኪና ገዲፍዋ ከይዱ

0: ብሰንኪ እቲ ሓደጋ ዝሰዓበ ጉድኣት ኣብ ዕንወት እዩ ኣብታ ዝመርሓ ዝነበረ ማኪና ዕንወት ወሪዱ ኣሎ ኣብቲ ሴማፎሮ እውን ከፊላዊ ጉድኣት ወሪዱ ኣሎ ንዝርዝሩ ሓበሬታ በቲ ሓርፋ ብጎምጓም እቲ ዝምልከቶ ኣካል ኣይ ሃበናን ኣሎ እቲ ዕንወት ብገንዘብ ማለት እዩ ብዓይኒ ዝረአ ግን ከፊላዊ ዕንወት ወሪዱ ኣሎ እጂ ኣብቲ ለይቲ ስለ ዝነበረ እምበር ኣብ ቀትሪ ነይሮም እንተትኸውን ካልእ ዕንወት እውን ወረደ ነ በዓል ሽግለት ኣለዎ በዓል ማኪና ኣለዎ ኣጋር ኣለዎ ዝኽይድ ኩላሃና ካብ ገዛ ክንወፅእ ከለና መጀመርታ ብፍላይ ማኪና ክንመርሕ ከለና እቶም ማኪና ሒዝና ካብ ገዛ ክንወፅእ ከምቲ ብሰላም ካብ ገዛና ዝወፃእና ብሰላም ክንምለስ ግቡእ ጥንቃቐ ጌርና ኢና ክንከይ ዝግባአና ካልእ ሓንቲ ክብላ ዘለ ኣነ ኩሉ ግዜ እቲ ሕጊ እውን ይእዘና እንድዩ ሓደጋ ምስ ፈፀምና ካብ ቦታ ሓደጋ ክንፍለ ክንክእል ይብልና ኣብ ቦታ ሓደጋ ተጠውልና ንዝምልከቶ ኣጋር ክንፅውዖ ክንክእል ኣለና ምክንያቱ እቲ መርማሪ ሓደጋ ኣብ ግዚኡ ናብ ሰዓትን ኮይዱ ዝግብኦ ስራሕ ሰሪሑ እቲ ቦታ ፅርግያ ኣልዩ ነፃ ከም ዝኸውን ፅርግያ ተሽከርከርቲ ምደየሸግር ኣብ ግዚኡ እንተመፅ እዩ ሳይ ዝገብር እዚ ሰብ ዚ ሕጂ ከም ዝንብሎ ዘለና ሓዲግዋ ከይዱ ማኪና ኣብ ማእኸል ፅርግያ እዩ ነ ኣጋጣሚ ግን ኣባላትና ፓትሮል ዝኸዱ ስለ ዝነበሩ ከይደም ረኪቦማ ኣብዚኣ ከምዚ ኣላ ኢሎምና ከይድና ርኤልና ሓዲግና ካብ ቦታ ሓደጋ ከዓ ብክሬን ጌርና ክምትመፅእ ጌርና እያ ማለት እዩ ስለዚ ኩሉ ሰብ ሓደጋ ብደጋጥሞ ኣብ እዋኑን ናብ ግዚኡን ንዝምልከቶ ኣካል ክሕብር ኣለዎ እየ ዝብል ማለት እዩ
1: ከም ባህር ግን እንታይ ይረአ ብዙሕ ግዜ መስተ ምስ ሰተዩ ምዝዋር ቃሕ ዝብሎም ሰባት የጋጥመካ እዩ እንታይ ኮይነ ምስታይካ ዘይምእማን እውን ኣሎ ምስታይካ ምስካርካስ ዘይምእማን እንታይ ዶ ኮይነ እየ ምባል እዚ ካብቶም ብብዝሒ ካብቲ ብዙሕ ውሑድ ዘጋጠመና ሓደጋታት እዩ ቅድሚ ሓደጋ ምግጣሞም ኣባላት ትራፊክ ፖሊስ ሞተረኛታት ኮኑ ኣጋር እውን ኣብ ሓደጋ ከይበፅሑ መስተሰትዮም ዝረኽብዎም ውን ብዙሓት እዮም ዘድሓንዎም ማለት እዩ ሒዞሞም ክንብል ከለና ኣድሒኖሞም ንብል ኣለና ስለዚ ዘድሓንዎም ውን ብዙሓት እዮም 23 ኣብ ሓደ ለይቲ ዝተሓዝሉ ሰዓት ኣሎ ሓደጋ ከይፈፀሙ እዚኣቶም 23ኦም ሓደጋ ከጋጥሞም ዝግብኦም ሓደጋ ከየጋጥሞም ዘድሓንዎም እዮም ዞም ቀፂዖሞም ወይ ሒዞሞም ዘይኮኑስ ኣድሒኖሞም ክንብል ንኽእል ኢና ካብዚኦም መሊቆም ዝኸዱ ከዓ እዞም ዘጋጥሙና ዘለዉ ትራፊክ ኣጋጣሚ ዘይረኸቦም

0: ፖሊስ ትራፊክ ዘይረኸቦም ከዓ ሓደጋ ደጋጥሞም ከዓ ሳሕቲ ይረአዩ። ብዝሓፈሻ ግን ዝኾነ ሰብ መስተ ሰትዩ ማኪና ክመርሕ ከምዘይብሉ እየ ዝላቦ። መስተ እንተሰትዩ ከዓ መኪና ኮፋ ቢሉ ካልኦት መስተ ደይሰትዩ ክዝውርሎም ከም ዘለዎም፣ ወይ ፀዊዖም ውሰዱና ክብልዎም ከም ዘለዎም፣ ወይ ታክሲ ክጥቀሙ ከም ዘለዎም፣ ወይ ከዓ ብእግሮም ክኸዱ ከም ዘለዎም ክገብሩ ይላቦ።
1: ከምኡ እንተዘይ ጌርና ክጋጥም ዝኽእል ሓደጋታት ድማ እዚ ንዕዘቦ ዘለና እዩ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል። ሰላም።

ኣብ ዝተፈላለየ ኩርናዓት ዓለም ብምዃኑ መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተዓዘብትና ኣብ ዘለኹምዎ ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕሶታት መደባት ሞዛይክ ሰሪዕና ቐሪብናልኩም ኣሎና። ክሳብ ፍፃመ ደብና ምሳና ሓቢርኩም ክንፀንሑ ብኽብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊኢና ኸነእፍል እሞ ብሓባር ንከታተል።

ናብ ዞባ ሰሜናዊ ቅሕ ባሕሪ ናብ ንእስእ ዞባ ቃሩራ ካብ ዝርከብ ዓድታት ናብ ማህሚመት ገጽና ዘወረረ ከነብለኩም ኢና ክብራት ተኸታተልትና። እዚ ቦታ እዚ ቁሩብ ንሕርሻ ኣዝዩ ኣፀጋሚ ከም ዝኾነ እዩ ዝንገረሉ። ነዚ በዲዩ ግን ብሓያል ፃዕሩ ዝተፈላለዩ ንሕርሻ ንጥፈታት ማለት ናይ ባናናን ተምርን ዘፍሪ ዘለዎ ሓረስታይ ቆላሕታ መደብና ስሒብሎ ናብ መደብ ቆላሕታ ክስክረኩም

እተሰፊሕን ንቑፅን መሬት ቀሮራ ንዘበናት ብቡርትዕ ፀሓይን ብሕፃ ዝተሓወሰ ንፋስን ተገዚኡ ዝነበረ ምድሪ እዩ። ኣብዚ ሓውሲ ምድረ በዳ ዝኾነ ፅንክር ከባቢ ሰባት ነቲ መሬት ከም ድርቆን ፍረ ዘሂብን ገይሮም ክርእይዎን ከለዉ፣ ሓደ ንቑሕን ፃዕራ ምን መንእሰይ ኣባል ሓይሊ ባሕሪ ግን ኣብ ውሽጢ እቲ ሑፃ ዓብ ምስጢርን ህይወትን ሓቢኢኹም ዘሎ ይርዳእ ነበረ። ንሱ ምስቲ ማዕበላት ባሕሪ ዝተጋጠመሉ ፅንዓቱ ሕጂ ከዓ ምስቲ ንቑፅ ምድሪ ክፋጠጥ ወሰነ። እዚ ውሳነ እዚ ካብ ተራ ድሌት ዝመንጨወ ጥራይ ዘይኮነ ኣብ ውሽጡ ልቡ ዝነበረ ዓሚቑን ዘይንፀፍን ናይ ሰወራ ባህሊ ዝተላዓለ እዩ ነይሩ።

እዚ ፍቕሪ እዚ ነቲ ዘይከኣል ዝመስል ዝነበረ ነገር ናይ ምቕያር ሓይሊ ዝሃቦ ዓብዪ ናይ ውሽጢ ሓይሊ እዩ። ኣቶ ሳልሕ መሓመድ ኣብ ንኡ ዞባ ኣሮራ ተወሊዱ ዝዓበየ ኣብ 1987 ናብ ሰውራ ተሰሊፉ ናብ ፅነት ዘምፀ ኣብዚ ግዜ እዚ ድማ ኣባል ሓይሊ ባሕሪ ብምዃን ልኡላውነትን ፀጥታን ሃገር ኣብ ምውሓዝ ዝርከብ እዩ ናይ ልምዓት ነጥፈ

ሓው እዩ እቲ ስብ ዝመፅእ ማለት ሓፈሻዊ ሓምልቲ እዚ ወላ ፍሬታት ገለ ዝመፅእ ዝኸው እዩ ወይ ድማ ካብ በዓል በር ሱዳን ክመፅእ ዕጀብ ዝከባቢ ብል ኩሉ ግዜ ተበላሽዩ ስለ ዝመፅእ እስከ ካብ ኮፍ ምባልሲ ኣብቲ ዕዋን ዕርፍቲ ኣብዚ ከባቢ ጃርዲን ኣሎ ኒ ቅድመ ዝገበሩ ግን ኣነ ከዓ ጃርዲን ዘይፍትን ቁርብ በታ ዓቕመ ኢለ ብ223 ምሕዳር እዛ ከባቢ እዛ ተዋሂባኒ ማለት እዩ እቶም ሕርሻን ምሕዳርን ሽዑ እዚ ክትሪኦ ዝካል ኣይኮነ ኣግራቢ መሊእ ነይሩ ሲሰማን እናፅናና ደረጋ ዓመት ቤተሰብ ናሓግዙኒ ብነፍሲ ገለ ነገበርኩስ ዓመትን ገለ ንወሲድና ማለት እዩ 24 ከዓ ቁርብ ጃሚርናዮ 25 ከገለ ንረኪብና ኣሎ ሕጂ ሓዱሽ ኣግራብ ትሪኦ ዘለካ ገሊ ባህርያዊ ሕጂ ካብቲ ሕጂ ዘምፀኦ ፍሬታት ዝበቐለዩ ገ ካብ ዓልና ዝተካል ናይ በጅታት ዘሎ ከምዚ እዩ ዘሎ ሕጂ ድሓናቐፀለ ዝከይድ ዘሎ

0: ሰማን እዩ ኩሉ መሊኡ ነይሩ። እዚ ተምሪ ሙሳ ዝበሃል ኩሉ ንስ እዩ መሊኡ ነይሩ። ዳርጋ ክልተ ሄክታርን ቁርብ ኣለዎ ዝያዳ፣ ግን ሓፈሻዊ ኩሉ እዚ ትሪእዎ ዘለኹም ኩሉ ብገረብ ኣይቶን እዩ ነይሩ። እቲ ካስ እንስሳታት ብዓልማ እንተለ ካርያት ዘይኮይኑ ካልእ ሓንቲ ዝነበረ የነበረ ዋለቶም ክሰርሑ ከለዎ ምሳይስ ትሪእዎ ነይሮም። ብቅርብ ነቐረፅና ዝገረብ ከምኡ ትወዲ ማለት እዩ ገረብ እዩ ነይርዎ። ሰይሰማን እዩ ነይርዎ። ተፃዓሪ ናይቲ ሽዑ ኣሎ ስእለ ብጣዕሚ ዱር እዩ ነይሩ። ብዙሕ ተፃዒሩሉ እዩ። ኣነ ተመኮረ ቅድሚ ሕጂ የብለይ ናይ ሕረሻ ሓፈሻዊ ፍላይ ብዚ ከባቢ ቁረር ዝረእ ብቱግ ብዕንጨይቲ ከምኡ ውን ተመኮረ የብለይ እ ዝበዝሐ ካብ ሰብሮ ስለ ዝሕለፍ ኮስ ተመከሙታት የብለይ ናይ ተመኮረ ናይ ሕረሻ ማለት እዩ። ሓፈሻዊ ግን ነዞም ከባቢ ርኢኻ ነቲ ናይ ቅድሚ ሕጂ ኣብ ሰውራ ኣብዚ ከባቢ ዝግበር ነበረ ውፅኢታዊ ምንግስታኻ ኩሉ ግዜ ናይ ሕርሻ መደባት ስለ ዝድግፍ ብከምዚኦም ብጋስ ዝተሓይሽ በተዓቕሙካ ሽዑካ ሓገዝ እናተገብረልካስ ኢለ ዝጀመርኩ ወይ ማለት እዩ።
1: ኣቶ ሳልሕ ነቲ ኣብ ምሕላው ባሕርን ልኡላውነትን ዘሕልፎ ክቡር ግዜኡ ጥራይ ዘይኮነ ነቲ ዝረኸቦ ትርፊ ግዜኡ እውን ንረብሓ ሕብረተሰቡን ንምቕያር መልክዕ መሬትን ከውዕሎ ክኢሉ ካብቲ ዕለት ጀሚሩ ምስ ምድሪ ማህሚመት ፍሉይ ዝምድና መስሪቱ። ኣብዚ ሑፃ ዝበዝሑን ዋሕዲ ማይ ዘለዎን ከባቢ ከም ባናና፣ ሽጉርቲ፣ ጉዕ በርበረ፣ ለሚንን ኣራንሽን ተምርን ካልኦት መቦቀላዊ ኣግራብን ክተክል እንከሎ እቲ ምስ መሬት ዝነበሮ ጥቡቕ ምትእሳር ፍሉይ ደረጃ ዘበፅሐ እዩ ነይሩ።
0: ዝበዝሐ ስራሕ ኣብዚ ከባቢ እንታይ ደልየ ሓደ ኩሉ ግዜ ሽጉርቲ ከምዚ ሑፃ ገለ ሰምዑ ዝብል ዘረባ ሰምዒ ነረ ሰሓተትኩ ማለት መስገረ ገለ ዝፈልጦ ሽጉርቲ ካ መዓልታዊ የድልየ ሰብ ንጎ ጀሚራ ሽጉርቲ ኣፅበ ሓፈሻዊ ከዓ ዚ ካልኹም ባናና ገለ መለ ስለ ዝድለ ድሓን ተምሪ ከዓ እና መጀመርታት ተምሪን ኣራንሽ ካለዋ በዚ ኣብ ግንዳዕ ኣምፅ ተምሪ ከዓ ካብ ጋሕቴለ ኣብዛ ታቤላ ሰምሃር ትብል ምዚ ናይ ኩና ናይ ባፃ ተኣሲርካ ክትሪያ ኮልካስ እቲ ቦታ ንባዕለ ታሪክ ኣለዋ ባፃ ከም ተተሓዘት መረጋገፂ ኣብ ኣላ ነፈልሲ ካብ ኣምፅአ ባናና ከዓ ካብ ቆርዘት ኣምፅ ሕጂ ዚ ምዝ ሰማማ ዓይለ ፈቲና ድሓን ኣሎ ማይ ውሓደ ዘይኮይነስ ድሓን ኣሎ መጀመርታስ ብባናና ብሽጉርቲ ነ ጀሚርያ ሕጂ እቲ ሽጉርቲ ፅቡቅ ኣሎ ብጣዕሚ ድሓን እዩ። እቲ ባናና ግን ማይ ናብ ሓደ ቁርብ ማይ ማይ ሽግር ኮይኑ ስ ድሓን ከሎስ ማይ ጥራሕያ ሽግር ዳርጋ ሳልሳይ ዓመትስ ብዙሕ ሕጂ ኣይወርደን ዝርባ ድሕሪ ክንደይ ሓንቲ ሕጂ ትወርድ ሳኻ ንእኩሉ ኣይኮነ እቲ ማይ ማለት እዩ ብከምዚ ጀሚር እዮ። ሕጂ ግን ድሕሪኡ ተምሪ ብምግስቲ ዝተዋሕባና ኣሎ ለሚን ወሲክና ዘይት እውን ኣሎ ማንጎ እውን ኣሎ ፍዛትና ኣለና ኩሉ ድሓን ኣሎ።
1: እቲ ስራሕ ዝሓቶ ዝነበረ ናይ ጉልበት ፃዕሪ ማዕረ ክንደይ ከቢድን ኣርካምን ምንባሩ ክገልጾ ቃላት ይሓፅሮ። ኩሉ እዚ ሕጂ ንዕዘቦ ዘለና ልምዓት ብከቢድ ዋጋን ብዘይ ስልኪ ፃዕርን ዝተረኽበ እዩ። ንሱ ዘለዎ ውሕድ ንዋት ሒዙ ነቲ ዓብ ስራሕ ክገጥም ከሎ እቲ ቀንዲ ሃብቱ እቲ ዘይዕፀፍ ናይ ስራሕ መንፈሱ ጥራዩ ነይሩ ብርቱዕ

0: ፀሓይ ማህሚመት ተፃዊሩ ክሰርሕ እንከሎ ዕላምኡ ዝሓቶ ዋጋ ምዃኑ ተረዲ እዩ ዝሰርሕ ነይሩ።
1: ፃዕሪ ዘተክሊ ከም ዝሕፃና ስ ጀሚር ነተከናኸንካ እዩ ቀፃል ኣለዎ እቲ ሕማማት ኣለዎ ገለ ትሪ ቀፃሊ ትኩዕት ከምሲን ኣለዎ ዝበተል በዕሉ ድሕር ቆብ ተጉድጓድ ዝኩዕትካ ኣብ ኣይፀንሕካ ሓመል ነወሰኸት ኣፀንሐካ እዚ ብዙሕቲ ፃዕሪ ብዙሕ እዩ ኣብዚ ከባቢ ዘለዎ ኣብዝ ሓለፈ ኣግዜም ናዞም ናይ 22 ክፍለ ሰራዊት ብጣዕሚ ንመስግኖ ሕጂ እውን 59 ኣለዎ ብዚ ከባቢ ይሕግዙና ኣለዉ ብከምዚ እምበር ተፃዓሪ ብዙሕ እዩ ገንዘብ ገለስ ዝከኣል ኣይኮነ እቲ ጉድጓ ዘይኮነ ተሸግራ ካስ ድሓር ውና ኣሎ ድሕሪኡ እቲ ሓመድ ምቕባር ኣሎ ዋሕዲ ማይ ኣሎ ብዙሕ እዩ ብዝኮነ ግን ፀኒዕካ ቁርብ ተፀቢኻ ዕግስቲ ተጌርካስ ዘይብፅሕ ኣወት የለ ኩሉ ክብፃሕ እዩ ኣብቲ ዕረፍቲ ትረኽባ ኣላ ማለት እዩ ሓዱ ኻስ ብከምኡ ዛሚዶም ኣብታ ፍቓድ ዘህቡካ ትሰርሕ ኣብቲ ስራሕ ክኸውን ከሎ ልዕሊ ኩሉ ነገር ናይ ምክልካል ናይ ሃገር እዩ ስቃንዲ ስራሕ ማለት እዩ ሕጂ ኣብቲ ካልእ ትፅዕር ኣብታ ዝመፀካላ ትፅዕር ኣብቲ ስራሕ ናይ ሃዱ ክኸውን ከሎ ኩሉ ገዲፍካ ናብቲ ሃዱካ ምስራሕ እያ በርቲ ፃዕሪ ስ ለይትን መዓትን ኣሎ እታ ኣብ ፀንሓነ ዳርጋ ኣብዝየ ዝውዕል ምስቲ ናተይ ሰራሕተኛ ዘሎን ምስቶም ዝሕግዝን ኣብዝየ ኩሉ ግዜ እቲ ግዜ ኣብዝ ሕልፎ ማለት እዩ ካብ ንኮ ክሳብ ምሸት ባባ ተከሰትና ውሕድዳ ካዘየ መግልዓቦት
0: እግል ትስዕቱ ግርና ከም ኣዩዳ ምንስዐነ ግልስላ እዚ ከባቢ ናይ መዓልታዊ ምግቢ ኣሕምልትን ፍረታትን ከም ሽጉርቲ ዝኣመሰሉ መሰረታዊ ነገራት ካብ ርሑቕ ቦታታት ከም ከረን ብናይ መጓዓዝያ ፅንኩር ጉዕዞዮም ዘምፅዎ ነይሮም። እዚ ጉዕዞ እዚ ንዋጋታቱ የኽብሮ ነቲ ህዝቢ ከዓ ኣብ ናይ ነዊሕ ርሕቐት ተጸባይነት የንብሮ ነይሩ። ኣብዚ ግዜ እዚ ግን ኣቶ ሳልሕን ኣብ ልምዓት ጀራዲን ኣቐዲሞም ስረ ዝገበሩ ካልኦት ከምኡ ዝኣመሰሉ ሓረሶትን ጠለባት ህዝቢ ብመጠኑ ከም ማልኡን ክኢሎም ይርከቡ።
1: እቲ ዕላማ መጀመርታ ከም ተሓሲበ ዝነበርኩ በታ ዓቕመይሲ ነዛ ካልኦት እውን ኣለው ነዚ ካብ ርሑቕ ዝመፀኒ ነበረ ሽጉርቲ ድዩ ካሊእ ድዩ በዓል ኮሚደረ ገለ ተዝተረክበት ነዛ ማሂመት ማለት እዩ ከምኡ ከዓ ቀስ ጌርና ናበይ እናበልና ዕዳጋ ብዝተረክበሉ ንፈታና ማለት እዩ ቀዳምነት ግን ነዚም ኣብዚ ጠቓና ዘለውሲ ንዑ ክንዕግብ ናቲ ድሌት እንሻላ ከዓ ሰልጣና ክዎ ድሓን እዩ ባናና ካብኡ ቁርብ ነቲ ኣብዚ ከተማ ቁርብ ኩምታት ነፍር ኣለና ሽጉርቲ ብጣዕሚ ፅቡቅ እዩ ንረክበሉ ይኸውን ድሓን እዩ ጉዕ እውን ድሓን እዩ ሕጂ ዘይቲ እውን ኣሎ በዚ ትርእዎ ትክእሉ ኢኹም ለሚን ዋላላ ጀሚር ኣሎ ስውን ዝሓሸ ግን ኣብዚ ሽጉርትን ጉዕ እዩ በርበረ ማለት እዩ ጎፍራ እሱ ብጣዕሚ ተካልእ ሕጂ ይጀምር ዘሎ ተምሪ እውን ሰውሕባና መንግስቲ ኣሎ እሱ እውን ሕጂ ፍረ ጀሚር ኣለዎ ትርእዎ ይኹም ድሓን እዩ።

እዚ ጀሚርዎ ዘሎ ሓደ ብፀይና ወይ እዚ ብፍላይ ኣብ ኩለን ሕጂ እተን ከባቢታት ብመንግስቲ ተምሪ መፅኢና ኩለን ተተኺልዎ ዘሎ ብሰንኪ ናይ ማይ ግን ሕጂ ብዙሕ ፀገማት ኣጋጢሙኒ ማይ ኣብ መንጎ ወላ ኩዒትካ እቲ ማይ ኣይትረፍን ብኣጋጣሚ ሕጂ ክልተ ሓደ ውሒጅ ምስ መፀ መሊሽካ እቶም ኣብኡ ዘለዉ ገባር ክዒቶም ክዒቶም ነቲ ተምሪታት እዚአን ትርእዎን ዘለኹ ኣብዚ ቅድሚ ገዛና ዘለዋ ውሑዳት ኣይኮነ እዚ ሕጂ ብመንግስቲ ዝመፀና እዩ። ምክንያቱ ህዝቢ ኣብዚ ከባቢ እዚ ተምሪ ናይ ብሓቂ ከም ዝፈሪ ካሊእ ባናና ለይሞን እዚ ክሳት እዚ ዘይቱን ከምዚታት ዓይነት ሓፈሻዊ ዝወዲ እዚ ሕጂ ከምኡ ዝብለካ ዘለኹ ዘን በዓል ሽጉርቲ በዓል ኮሞደረ ገለመለም ዝጀመረ ዋላ ሰራዊትና ይኹን ዋላ ህዝብና ዳርጋ ብፅቡቅ ሒዝዎ እዩ ዝቦታ እዚ ፀንሓና ሕጂ ኣብዚኣ ሙሉእ ብሙሉእ ሰለስተ ርብዒ እዚ ህዝቢ ወሲዱ ኣሎ። ግን እንታይ ዘርኢ ዝበዝሕ ጉዕ በርበረ ጉዕ በርበረ ነታ ግዜ ነታ ገንዘብ ጥራሕ ሓንቲ ኣይትረብሕ እታ ክትረብሕ ትኽእል ኣታክልትን ዘ ታክልቲ ተዓዲሎም ኣለዉ። እዚ መሬት እዚ ካብ ጫፍ ኣትሒዝካ ሕጂ በበቆጦ በበቃጦ በዘቃጦ ዋላ ሰራዊት ከይተረፈ ንእቦ ኣለና ምክንያቱ ከልምዕ ብዙሕ ዳርጋ ፅቡቅ ንኸይድ ኣለና እዚ ብሓንሳብ

ዝኾነ ነገር ብሓደ ግዜ ዘብል ዘይኮነሲ ቀስ ብቀስ እናሰጎምካ ናብ ምዕባለ ገጽካ ትኸዱ ዝጸንሓናን ሕጂ እቲ ናይ ዘለናን በበኒ ሕጂ ጽቡቕ ኣንፈት ኣለና ናብዚ ጀራዲን ዳርጋ ሎሚ ናይ ፀብሒ መስሊ ናይ ባምያ እዚ እንታይ ትብሎ ምሉኽያ ዳርጋ ኣብዚ ቦታ ኢና ንጥቀም ዘለና።

0: ብዘይካ እዚ ኣብዚ ከባቢ ዝተጋህደ ሓደ ክስተት ኣሎ እንተ ፅዕርካ ፍረ ፃዕርካ ከምዘይትስእን ዝብል ናይ ተፈጥሮ ሕጊ። እቶም ኣብዚ ከባቢ ክበቕልዮም ተባሂሎም ዘይሕሰቡ ዝነበሩ ናይ ባናናን ተምርን ካልኦትን ኣግራብ ሕጂ ጨናፍሮም ዘርጊሖም ፅላል ክህቡን ፍረታት ክሓዝሉን ተዓዚብና
1: ከው ረኸዮም እዚ ሩባ ክንደይ ሰፈቲኖምልዮም ትርጉ ይብሉን ጭቃ ይብሉን ገለ ብልካ ገለ ካብ ሕጂ ኣትናሊኻ ተምፅ ገለ ካብዓልካ ኩዒትካ ካብካል ናብ ካል ተምፅ ኣሉ እዛ ሽጉርቲ ሲ ፍትና ኮለናስ ሽጉርቲ ኣይትኸውን ያ ምዃን ተዋለ ትኾነሲ ትርጉ ይብሉን ክደቀኩም ይገለብሉ ነይሮም ኣይትኸውን እነበሉ ከሎ ፅቡቅ መፅያ ማለት እዩ ግን እቶም ክኢላታ እዚ ናይ ሕርሻ ዘይኮነስ ሓፈሻዊቲ ዘሎ ማለት እዩ እዚ ባናና እውን ትማይ ሽጉርቲ እዚ ኮይኑ ሓንቲ ፀገም ይብሉን በሳ ማይ ብዙሕ ማይ ስለ ዝደሊ እዚ ኮይኑ ሓንቲ ዝኣብየና ፍፁም ከየለን እቲ ዝፈተናያስ ኣሎ ግን ፍሪኡ መወዳእታ ፍሪኡ ስለዚ መፅ ሓድሽ ስለ ዘሎ ጃርዲን እዚ ኮይኑ ማለት ከምዚ ኢልና ወለት ደፊርና ከምዚያ ኢልና ምሉእ ምሉእ ተዝበልናዮ እቲ ዝበለፀ ኣብዚ ቦታ ዝጉዕን እዛ ሽጉርቲ ናይትኮነ ዝብሎ ነበሩ ፅቡቅ መፅያን ኣሎ ምሳና ማለት እዩ።

0: ኣብ መወዳእታ ናይ ዝፃዕረ መንእሰይ ናይ መጻኢ ትልሚ ዝያዳ ሰፊሕን ዓሚቕ ራእይን ዘለዎ እዩ። ነዚ ናይ ሕርሻ ቦታ እዚ ካብ መጀመርታ እምኒ መሰረት ናይ ሓደ ዓብ ልምዓታዊ ምንቅስቓስ ገይሩ እዩ ዝርዮ። ራእዩ ነቲ ሕርሻ ናብ ዝለዓለ ደረጃ ብምስፋሕ ንመላእ ቃሮራን ከባቢኡን ዝምግብ ናይ ፍርያት ማእከል ምምስራት እዩ። ኣብ መጻኢ ዝያዳ ዘመናዊ ናይ መስኖ ቴክኖሎጂ ብምትእትታው ንነብሲ ወከፍ ነጥቢ ማይ ብዝለዓለ ጥንቃቐ ክጥቀመሉን ዝተፈላለዩ ናይ ኣሕምልትን ፍረታትን ዓይነታት ብምውሳኽ ነቲ ዕዳጋታት ብዝበለፀ ክዓስሎን ይምነእ። ብተወሳኺ እቲ ዝዓበየ ትልሙ ነቶም ኣብቲ ከባቢ ዘለዉ ካልኦት መንእሰያት ነዚ ጥበብ እዚ ብምምሃር መሬቶም ክኽስክሱ፣ ከባቢኦም ክቕይሩ፣ ናይ ስራሕ ዕድላት ክፈጥሩን ይሕልሙ።
1: ኣነ ከምዝተመኪዶ ዘለኹሲ ተፅዒርካ ናይ ሳውራኒ ሳውራ ዝኮነ ነገር ፅዒሩ ፃዕርስ ሳውራ እዩ ምሂርና ዘይከኣል ቁርብ ትዕግዝቲ ጌርካ ከምዘይከኣል ሲ ግምስ ግዜ ከምዘተዓራርአ ካብቲ ንሳውራና ዝተምሃርና እዩ። ሕጂ ዘይከኣል የለን በብቁርብ በብቁርብ እናመፀና መፀ እዩ። ሕጂ ብዙሕ ፀገም ዶይመስለና ኣነ ከም ተመኮረና ብዙሕ ጋጥመካ ድሓና ሓለፍካዮ እነሰገርካዮ እነሰገርካዮ ዳመሓይት እናተመሓሸ ዳብድሓና ኣለና እዩ።

0: ትሕዝቶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም ክቡራት ተዓዘብትና ኣስዒብና ድማ ካብተን መሃርቲ ዝኾና ትሕዝቶታትና መደብ ኣሰራርሓ መግቢ ሒዝናልኩም ቀሪብና ኣሎና። ካብዛ መደብ እዚኣ ከም ወትሩ ንብሎ ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶ ኣኸ እንታይ ክኸውን ብሓባር ኢና ክንከታተሉ ና መምህር ዝጋሃርያ ክስግረኩም።
1: ኣራይ ሰላም ክብራት ተዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሐ ጆላተ ናይ ብርጭቕ። ሕጂ ጆላተ ናይ ብርጭቕ ፍሪኡ ጉሕጉሕ ኣቢልና ኢና ነውፀ ኣየ ጥዕመን እዩ ፍረ ዘይብሉ ከምዚ ጌርና ኣቢልያ ዘለና ወ ሓንቲ እዚ ሕጂ ንሳምፕሌትሪፍያ እዚኣ ስከነልክሳ እዩ ዘለና ጆላተ ናይ ብርጭቕ ክንሰርሕ ስለ ዘለና ፍረ ጉጥጉጥ ኣቢልና ኢና ነውፀ ሕጂ ማይ ጌርና ክንፅሕና ይንኽእል ኢና ጆላተ ንባዕሉ ብርጭቕ ንባዕሉ ማይ ማይ ስለ ዝኾነ ብዘይማ ኢና ንጥሕኖ ጆላተ ናይ ብርጭቕ ምስ ድሪም ኢናኻ ክንሃርሙ

ሕራይ ጆላተ ናይ ብርጭቕ እየ ዝሰርሕ ዘለኹ ብርጭቕ ዋላ 2 ኪሎ ዋላ 3 ኪሎስ ቁርብ እየን ዝኾና ክንዲ ዝኾና ሕጂ ድስትና ከዓ ዘይንጥቀመሉ ፀብሒ ዘይንጥቀመሉ ምክንያቱ ተነቃፋይ ዝኾነ ነገር በዓል ጆላተ ሕጂ ድሪም ስለ ንገብረሉ ተነቃፋይ ስለ ዝኾነ እንትና እንታይ ንገብር ፀብሒ ዘይንሰርሐሉ ልካዕ ከም ናይ ሜልሜላታ ኢና ክነብስሎ ዝኾነ ንፋይ ከይህሉ ወይ ለአ ኣብ ጆላተ ዝኾነ ንፋይ ከምዘየለ እንዲ ፍሉጥ የብሉን ግን ሕልፍ ክንብሎ ስለ ዝደለኹ እየ ሓንቲ ኩበያ ሽኮር ሕጂ ሽኮሩ ከይዝከይብል ብዙሕ ንኽሶ እዚ እንዳበሰለልና ከሎ ሕጂ ንዕኡ ድሪም እየ ሃርመሉ ናይ ብርጨቅ ክሰርሕ ስለ ዝደሉ ሕጂ እዚአን ፍርቂ ኩባያ እንድሕር ኮይነን ፍርቂ ኩባያ ፀባ ክገብር ኢና ከ ይንፈልን ኢና ከንክሶ ኢና ይንፈልን ኢና ከንክሶ ሽኮር ልሕቅ ስለ ዝብል ሕጂ ናይ ስትሮበሪ ኢና ከዓ ጌርና ዘለና ድሪም ናይ ስትሮበሪ ሕጂ ፍርቂ ኩባያ ነራ ፍርቂ ኩባያ ከዓ ፀባ ሕጂ ውራይ ኢለ ካርመ

ድገረፍና ገሪፍና ሕጂ ኣብ ፍሪጅና ንገብሮ ውራ የልና ሓንቲ ደቂቃ ከይፀንሕና እቲ ግን ክዝሕል ኣለዎ ሕጂ ኣኺሉ ወዲዩ ብዙሓዊ የድልዮኒ ኣብ ፍሪጅና ንገብሮ ከምዚ ጌርና ሰሪሕና የለና ምዝሓዊስና ብዝሓለ ማለት እዩ ኣብ ፍሪጅ ንገብሩ ሕጂ ከምኡ ጌርና ዝሰራሕናዮ ቅድም ኣቢልና ውፅኢናዮ እምበር ልክዕ ከምዚ ሕጂ ገይረ ዝሰራሕ እኳ ጌርና ኢና ሰሪሕናዮ ካ እዩ ድብል ጆላተ ጆላተ ናይ ብርጭቕ ኢና ክንሰርሕ ፀኒሕና ካብ በረድፊ እንድሕር ኣውፅኻዮ ግን ማያ ትኸውን ብሓንቲ ደቂ ሻዕ ካብ በረድ ኣውፅኻ ኢካ ክትጥቀመሉ ዘላትካ ሕጂ እዚ ደብሰልክዎ ናይ ብርጭቕን እዚ ዳሃረንክዎ ድሪምን ምዝሓለ ብሓንሳ ሓዊስና ኣብ ፍርጅ ንገብሮ ሽዑ ጋእ ምስ በለ ከምዚ ምስ ኮነ ከዓ ሸዓን ሸዓን ኣውፅእ ኣቢልና ኢና ንቕርቦ እንድሕር ደንጉስ መኸይድብል ኣብዚ ሕጂ በዚ እንዳውፅእካ ትምገቦ ኣብ በረድ ክፍሊ ፍርጅ ከዓ ንእለት ተእትዎ ክትጥቀመሉ ከለካ ኣውፅእ ኣቢልካ ትጥቀመሉ ኣይፀንሕኒኻ መኻኻ እዩ

ክብራት ተዓዘብትና ናይ ተፈጥሮ ፀጋ ዘለዎ ጣዕሚ ወይ ከዓ ናይ ጥዕና እንድዩ በለስ ሕጂ ግዜ እዩ ሕጂ በለስ ንበይኑ ክትበልዖ ብፀበቐ በይኑ መልሜላታት ዝሰርሐ ኩሉ ከምኡ ኢና ንገብሮ ንፅማቕ ግን ብከምዚ ዓይነት ኢኻ እንታይ ጌርና ኣለና ናይ ተፈጥሮ ፀጋ ዘለዎ ጅርጅር ናይ ተፈጥሮ ፀጋ ዘለዎ ናይ ተፈጥሮ ፀጋ ዘለዎ ከዓ ናዕናዕ ናይ ተፈጥሮ ፐርሰሜሎ ናይ ተፈጥሮ ዘለዎ ኮኳምበር መዓር ለሚን ሕጂ እዚ ኩሉ ክንጥሕኑ ከለና ማይ ጌርና ፀኒሕና ኢና ነዚ በለስ ንገብሮ ምክንያቱ ፅፅ ስለ ዝብል ፍሪኡ ፍሪኡ ከዓ ብዙሕ ኣይትፈትዎን ኢኻ ኣብ ፅማቕ እምበር ምስ ፍሪኡ ንዲና ንበልዖ ስለዚ ሕጂ ለሚን ክልተ ገይረ

ኣፍ ደገና ዘሎ እዩ ናዕናዕ ናይ ተፈጥሮ ጣዕሚ ዘለዎ ካብ ጨናኣፍ ካብ ኩሉ ዝተፈላለየ ዘመሓይሽ ጅርጅርካ ዕርብል ቁሩብ ዕርብል ድሓን ግን ክጥቀመሉ ብጣዕሚ እዩ ዕር ዝብል ዝወንዲ ዝደሊ ስለ ዘሎ ጅርጅር ሕጂ ብዙሕ ብሕምልቲ ገረ ዝፀምቕ ነይረ እንደገና ፐርሰሜሎ ሕጂ ንመስተ ክንበልዕ ንጥቀመሉ ንመስተ ከዓ ክንጥቀመሉ ኮኮምበር ሕጂ መዓር ዘይደሊ ኣብ ኣኸሎ ዕር እዳበለ ዝደሊ ግን መዓር ትገድፈልዎ ንሕና ግን ብማዕር ኢና ንፀምቆ ዘለና መዓር ሕጂ እዚ ማዓርሲ ካብ ብሮንካይት ካብ ዝተፈላለየ ኣብ ሰውነትና ደሎ ፀኪ ከይዓቢ ገብር ዝበለፀ ትሕዝቶ ዘለዎ እዩ መዓር ክንጥቀመሉ እጂ በለስ ኣብ መወዳእቲ ይኽእትዎ ማለት እዚ ምስተጣሕነለይ ቁሩብ ኣብ ምድካም ምስለፅሐ ይኽእትዎ በለስ ፅፅም ይድብል ሕረዚ ግን ዳዕረፍና ዳዕረፍና ኢና ንፀንቆ ግዜ ወስድ እዩ

ክሰት የትኽእል ኢ ትንፋይ ትድበለፀ እዩ ምስ ኩሉ ግዜ ምስ ንፋዩ ዝኾነ ነገር ክንጥቀመሉ ፅቡቅ ግን ምንፋይ ዝደሊ ቁርቴክ መሽና ክንደግሞ ስለ ዝኮና ግሪን ናይ ተፈጥሮ ግሪን ቀፀለያ ማለት እየ ድበለፀ ከዓ ትድበለፀ ትሕዝቶ ዘለዎ እ ተደጋጋሚ ፍሩት ንኩሉ ፀሙቅ ኢኻ እዚ ቀልቲ ክንጥቀመሉ ዘለና ኣሕምልቲ ኣሕምልቲ እዚ ናይ ተፈጥሮ ባህርያት ፀጋ ዘለዎ እዚ መሽና ተደጊምናዮ ዝፀበቅ ክኸውን ፍፁም ዘይጓሓፍኒ ከመሽና እውን ምስ ቅጫ ክንስንክቶ ንኽእል ኢና ደብፃኻዮ ገንዘብ ኣብ መዓልና ከም ዝውዕል ምግባር እዩ ኳት ትምህርትና ከምዚ ዝኾነ ሕጂ ዝጓሓፍ የለን ብጀካ ፍረ ናይ በለስ ረ ሕጂ ናይ በለስ ብዙሕ ኣይኮንኩን ክጥሕኖ ሽዕንሽዑን ከውፀአ እዚ ቁርማ ክንጥሕኖ

ንሰርሕ ሕጂ በለስ ነዊሕ ኣይትፅሕኖ ኒኻ በለስ እቲ ፍሪኡ ስለ ዝድርቀም ናቹራል ናይ ተፈጥሮ እቲ ዝበለፀ ጣዕሚ ዘለዎ ወይ ናይ ጥዕናና ካ እቲ ዝበለፀ ስለ ዝኾነ ክንጥቀመሉ ፅቡቅ ኣቐን ክንስድራካ እንዲ ሕጂ ክትገብር ንሕና ዓሰርተ ኢና ገርና ዘለና ሕራይ ክብራት ተዓዘብትና ናይ ብዙሕ ውስዋስ እዚ ብጣዕሚኻ ብዙሕ ውስዋስ ዘለዎ መንፊት ጎረረና እንዲያ ዝብላና በዓለ ደይ መንፊት ክትነፍዮ ዝኾነ ነገር ፅቡቅ እዩ ብስተ ወላት ዝብላዕዎ ብፀቢብ መንፊት ኩሉም ነገር ክትሰርሖ ከለካ ግዜ ወሲድካ ትፀፈፈ ትፀረበ ወይከዓ ትፀባቀ እዩ ዝኸውን እቲ ኩሉ ሕውስዋስ ክፀምቆ ዝፀናሕኩ ናይ ፐርሰሜሎ ጅርጅር ናዕናዕ ኮኮምበር በለስ ለሚን ዝተፈላለየ ትሕዝቶ ኣለዎ ሕጂ ዝተፈላለየ ትሕዝቶ ስለ ዘለዎ ሕጂ ግሪን ቀጠለ ዓይነት መ

ቀጠሊ ዓይነት መስተ ንጥቀመሉ ዝበለፀ ይሕብስ ኣቢልዮ ዘለኹ ከዓ ንድሕሪ ዚ እንጀራ የለየና እዩ። ጆላተና ምስእናለ ጆላተ ግን ካብ ኣውፂና ፀኒሕና ከተውፅኦ የብልካ መጀመርታ ብርጭቕ ፍሪውፅ ቀሪፍነቲርናዮ ፍሪውፅኢናዮ ጥሒልናዮ ምሽኮር ኣብሲልናዮ ድሕሪ ምሽኮር ምብሳልና ከዓ ምዛሓለ ከዓ ትድሪም ናይ ስትሮበር ክትገብር ትኽእል ናይ ዝደለካዮ ድሪም ክትገብር ትኽእል እንታይ ጌርናዮ ምስ ሓዊስና ኣብ ናይ በደድ ፍሪጅ ጌርናዮ ሕራይ ባረይ ኩራ ተዓዘብትና ናይ ሎም ዓልቲ ዝሰራሕናዮ ናይ ዓይነት ናይ ጆላተን ንዓይነት ናይ ሕምልቲ ክንብሎ ናይ ቀጠልያ ናይ ሕምልቲ መስተን ነዝመስል ንዝመፅ ደሎ ሰሙን ብካልእ መደብ ክሳብ ንራኸብ ድሓንቀኒ እዩ።

ክቡራት ተዓዘብትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ኣብ መዝገብ ክብረ ወሰን ናይ ሰፈሩ ትሕዝቶታት ሒዝሃልና ክትቀርብያ ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

ዝነውሐ ጸጉሪ ትውንን ህንዳዊት። ካብ 2015 ጀሚራ ጸጉራ መቐስ ስለ ዘይሕለፈትሉ ክንደዚ ንውሓት ክህልዎ ከም ዝኽኣለያ ሬኑ ድሃርያል ትዛረብ። ቁመት ጸጉራ ኣስታት 2.5 ሜትሮ እዩ ተለኪዑ። ካብ 2015 ጀሚረ ጸጉረይ ከንውሖ ጸኒሐ። ኣብ ባህሊ ህንዲ ነዊሕ ጸጉሪ ከም ምልክት ጽባቐን ልምድን እዩ ዝቝጸር። እዚ ኸኣ ጸጉረይ ክሳብ ክንደዚ ከንውሖ ዝደርኸኒ ትብል ሬኑ። ነዊሕ ጸጉሪ ምክንኻን ካብ ክትግምቶ ትኽእል ንላዕሊ ትዕግስቲ ይሓትት። ንምሕጻቡን ምምሻጡን ሰዓታት እዩ ዝወስድ። ምስጢር ነዊሕ ጸጉሪ ምውናን ካብ ፍርያት ኬሚካላት ተቖጢብካ ካብ ተፈጥሮዊ ፍርያት ዝተሰርሑ ዘይትን ሻምፖን ምጥቃም እዩ ብምባል ትመክር። ሬኑ እቲ ትጥቀመሉ ፍርያት ባዕላ ስለ ትሰርሖ ኣብ ማሕበራዊ መራኸቢታት ትዝርግሖ እያ። ክሳብ ሕጂ ብዝነውሐ ጸጉሪ ኣብ መዝገብ ካብ 2004 ሰፊራ ዘላ ቻይናዊት ዚ ቺውፒንግያ። ቁመት ጸጉራ 5.5 ሜትሮ ተለኪዑ። ድሕሪኣ ህንዳዊት ሬኑ ዩክሬናዊት ኣልያ ናይስሮቫ ካብ ሬና ብ5 ኢንች ጸጉራ ብምሕጻሩ ድማ ሳልሰይቲ ይስርዓ።

ኣብ ካናዳ ኣድማሳዊ ኣዋጅ ምሕላው መሰል ኣግራብ ብወግዒ ጸዲቑ። ኣድማሳዊ ኣዋጅ መሰላት

ኣግራብ ብሪካርዶ ሬይ ዝተባህለ ውልቀ ሰብ ዝተጻሕፈን ዝተበገሰን ምዃኑ እዩ ዝሕበር። ኣብ ካናዳ ከተማ ኩቤክ እትርከብ መምሕዳር ትራሰ ቮድሬይል ብ9 ሰነ መሰረታዊ መሰላት ኣግራብ ኣፍልጦ ዝህብ ውሳነ ኣጽዲቓ። እዚ ተግባር እዚ ኣግራብ ህይወት ዕቤትን ዳግመ ጥጣዕን ስለ ዘለዎም መሰል ኣፍልጦ ዝህብ እዩ። እታ ምምሕዳር ነቲ ብሪካርዶ ሬይ ዝተጻሕፈን ዝተበገሰን ኣድማሳዊ ኣዋጅ መሰላት ኣግራብ ብወግዕያ ኣጽዲቓ ትርከብ። እተን ሰለስተ ቀንዲ ዓንቀጻት ናይቲ ውሳነ ኣግራብ ህያዋን ፍጡራትን ሰብኣዊ ረብሓን ዝህቡ፣ ህይወት ኣብ ምድሪ ኣብ ህላውኦም ዝምርኮስን፣ ሰባት ድማ ምስኦም ብምሕዝነት እናተደጋገፉ ክዋስኡ ከም ዘለዎም ተገሊጹ ይርከብ። ከንቲባ ሚሸል ቦርዶ ኣግራብ ብስርዓተ ስሮም ኣቢሎም ዘስተንፍሱን ኣብ ነንሕድሕዶም ዝረዳድኡን ህይወታውያን ስለ ዝኾኑ ንሰባት እውን ካብ ብዙሕ ነገራት ዝከላኸሉ ምዃኖም ገሊጹ። ቦርዶ ኣግራብ ክንከላኸለሎም ኣለና፣ ክቑረፁ እንተኾይኖም ድማ መጀመርታ ክትክኡ ኣለዎም ብምባል ብተወሳኺ ህዝቢ ዝተኽልዎም ፈልስታት ንክቐርብ ከም መደብ ተታሒዙ ምህላው ኣረዲኡ። ኣግራብ ምቖት ከተማታት ንምንካይ፣ ጽሬት ኣየር ንምምሕያሽ፣ ብዙሕነት ህይወት ንምሕላውን ስለ ዝሕግዙ ሓቀኛ ሓምላይ ትሕተ ቕርጺ ምዃኖም ገሊጹ። ቦርዶ ኣብ ምቅላስ ለውጢ ክሊማ ክመጽእ ከሎ እቲ ዝዓበየ መሓዝኦም ገረብ ምዃኑ ይሕብር።

እዛ እንዕዘባ ዘሎና ዓባይ ቶርታ 500 ኪሎግራም ወይ 5 ኩንታል ትምዘን ብስጳንያዊ ሼፍ ማርክ ስዋረዚያ ኣብ ዝቐረባ መዓልታት ተሰሪሓ። እታ ቶርታ 3.5 ሜትሮ ቁመትን 1.8 ሜትሮ ስፍሓትን ዘለዋ ኮይና ካብ ናይ መርዓ ቶርታ ንላዕሊ ግን ናይ ቤተ መዘክር ስራሕ ትመስል። ዋላ እኳ መብዛሕትኡ ግዜ በይኑ ዝሰርሕ እንትኾነ ነዚ ፍሉይ ዝተዋህቦ ጠለብ ብዘይኣበር ንምቕራብ ግን ኣዕርኽቱን ንገለ ኣባላት ስድራ ቤቱን ሓገዝ ሓቲቱ እዩ። ስዋረዝ ነቲ 33,000 ዕምባባታት ኣብ ልዕሊ እቲ ቶርታ ምቕማጥ ጥራይ ንባዕሉ ፍሉይ ጻዕሪ የድልዮ ከም ዝነበረ እዩ ዝገልጽ። ማርክ ስዋረዝ እቶም መጻምቲ እቲ ቶርታ ካብ ንቶርታ ንታሪኻዊ ህንፃ ዝመስል ክሰርሓሎም ከም ዝሓተቱ እዩ ጠቒሱ።

0: The robot school is where we train humanoid robots from the ground up.
1: ቻይና ንተምሃሮ ሮቦት ቤት ትምህርቲ ኸፊታ። ቻይና ኣብ ከተማ ሃንግዝሆ ንተምሃሮ ሮቦት እተገልግል ኣብ ዓለም ናይ መጀመርታ ቤት ትምህርቲ መሪቓ። እዚ ስጉምቲ ብሰፊሑ ሮቦታት ኣብ ስራሕ ንኽዋፈሩ ዝሕግዝ ብዝተዋደደ ስርዓት ገምጋም ክሓልፉን ስልጠና ወሲዶም ሞያዊ ምስክር ወረቐት ንኽህልዎም ዝዓለመ ምዃኑ እዩ ዝሕበር። እቲ መደብ ኣብ ዝለዓለት ጥርዙ ዝበጽሕ ኮይኑ ሮቦት ስርሖም ንምጅማር ብቑዓት ዝኾኑ ፍሉይ ናይ ምስክር ወረቐት ክሳብ ምሃብ ይበጽሕ። ተልእኾ ናይታ ቤት ትምህርቲ ካብ ምዕባይ ኣካላዊ ዓቕሚ ሮቦታት ንላዕሊ ዝኸይድ እዩ። ነቲ በሊሕ ሓንጎሎም ብዝያዳ ንምሕያል ኣብ ዝተሓላለኸ ቅዲ መነባብሮ ዓለም ዕማማት ብብቕዓት ንኽፍጽሙ ዘኽእሎም ኣብ ርድኢት ስነ መጎታዊ ምኽንያትን ናይ ውሳነ ዓቕሙምን ይሰርሕ ከም ዘሎ ክፍለጥ ተኽኢሉ። እቲ ስልጠና 4 ቀንዲ መድረኻት ዝሓቆፈ እዩ። ብናይ ጥዕና መርመራ ይጅምር። ነፍሲ ወከፍ ሮቦት ኣሰራርሓ ሃርድዌሩ፣ ስርዓተ ምሕደርኡን ምትእስሳር ኣልጎሪዝምን መርመራታት ይወስድ። ብድሕሪኡ እቲ ሮቦት ናብ ፍሉይ ስልጠና ይሰግር። ኣብኡ ድማ ምስቲ ድሓር ዝሰርሖ ስራሕ ዝመጣጠን ሞያ ይወሃቦ። ሳልሳይ ደረጃ ዝተመደበሉ ዕማማት ብኣድማዕ መንገዲ ክፍጽሞ ይኽእል ድ ንምፍላጥ እቲ ሮቦት ኣብ ግብራዊ ናይ ስራሕ ሃዋህው ይጽመድ። እቲ ናይ መወዳእታ 4ይ ደረጃ ሞያዊ ምስክር ወረቐት ምዕዳል ኮይኑ ዓቕሚ ነፍሲ ወከፍ ሮቦት ኩሉ መዳ ያዊ ገምጋም ተኻይድሉ ኣብቲ ወረቐት ይሰፍር። ሕምቕ ዝበለ ሮቦት ድማ ነቲ ምስክር ወረቐት ንምውሳድ ዘድሊ ረቑሒታት ክሳብ ዘማልእ ናይ ስልጠናን ትምህርትን መደቡ ይቕጽል።
0: Yes, I can speak English. The robot school is where we train humanoid robots from the ground up. Think of it as a complete journey, starting with the very basics of the robot body and hardware.

ያንያን ጂያብ ብከምዚ ኣቃውማ 33 ዕንክሊል ኣብ ነፍሱ ከሽከርክር ብምቕኣሉ ንብዙሓት ኣገሪሙ። ያን ነቲ ቅድሚ ሕጂ ተታሒዙ ዝነበረ መዝገብ ክብረወሰን ብ10 ዕንክሊል ረቲዕዎ።

ያን ኣብ 218 ስብሒት ጸላም ከብዲ ገይሩ ከም ዘሎ ፈሊጡ። ሓኪሙ ድማ ክብደት ክቕንስ መኺርዎ። ዋላ እኳ እቲ ቐንዲ ስብሒ ንምጉዳል ውፅኢታዊ መንገዲ ቀስ ብቐስ ብምቁፅጻር ኣመጋግባ ዝመጽእ ምዃኑ ይፈልጥ እንትኾንኩ ኣብቲ እዋን እቲ ንኣካላዊ ምንቅስቓስ ትጠቕመንያ ዝበልክዋ 2 ኪሎግራም ትምዘን ዕንክሊል ገዚአ። ኣብ ውሽጢ ሓደ ወርሒ ድማ ካብ 80 ኪሎግራም ናብ 63 ወሪደ ክብል ምስትካል መዝገብ ክብረወሰን ጊነስ ተዘራሪቡ።

0: ይርክበን ደርሆ ነቆ እዩ ዝገላግለኒ ደርሆ ነቆ ኣብ ሕጂ ሲ ከም ወዲ ኣዳም ከም ሓዊ ዘለ ክመጠም ሽግረ እንተተረዳእኽን እንታይ ምስለ ክብኢንተ
1: ሕጂ እንታይ ክትብለኒ ዘለኻ
0: እሞ ፅባሕ ዘይንራኽ እንታይ ፀገም ኣለው ኢንተ ፅባሕ ሰዓት ሓሙሽተ ዘይንራኽ
1: ሰዓት ሓሙሽተ
2: እወ
1: ዊ ብቀርሓ ንሳኻማን ዘለኻ እዮም ኣንዳድሓን ብቃ ተሓገዘካ እዩ
0: ብጣዕሚ ይቀኒየለ ብጣዕሚ ይቀኒየለ ካብዚ ምድሪ እዚ ክሳብ ሰማይ ይቀኒየለ ክሳብ ሰማይ እወ ሕጂ ፅባሕ ሰዓት ሓሙሽተ ልክዕ ድሓን ኣፍታ 200 ቁፅሪ 200 ጎደና
1: ዋላ ጎደና ኸፈሊጥከዮ
0: ናብኣ ክመፀክ ልክዕ ኣብኣ ፅንሕና ኣፍታ 200 ጎደና ክመፀክ ሃራይ ሃራይ እንታይ ይቀኒየለ ሎሚ ለይት ከመይ ኮን ሩፍታ ክውጋሕ ይቀኒየለ
3: ንፅባሕ ሰዓት ሓሙሽተ ፅባሕ ሰዓት 4 ምራጭ ባድላ ሒዝካ ይንገሳ
4: ገምፀልካ
3: ናብታ ቪላይ ናብታ ፀዋዕኻ ቪላይ

0: ተመኒየሉ ይፍፅ።
1: ገንዘብካ ገንዘብካ ዝሓውን
0: ተመኒየሉ
1: ገንዘብካ
0: ፅቡቅ ዝገበረ ሰብ ብሰማይ ዝረክቡ
2: ወይ ተስርሕፈምላ ኣብ መካኒክ እንዳፀኒሐ ግረሱ ፀይቀካ ከይወልወልዋ ሰው ኢሎም ክፅልዎ
0: ሓንቲ ታይ ዓይነት ሰብ ያስ ናብ ግረሶ ዘለዎ ሰደ ክፋብልክል ሓሳድ ይኽስ
2: እንታይ
0: ሓሳድ ይኽስ እዩ

ኩብራት ተዓዘብትና ትሕሶታት መደባት መወዛይኪኹም ዘለኹም ትከታተሉና ትህሉ ተስፋ እናገበርኩ ናብዛ ስዒባ ትቐርብ ትሕሶ መደብና ኢኸስግረኩም ንድሕሪት ምልስ ኢልና ኣብ መጠረሽታ ናይቲ ሰዓታት ዝነበረ እዋን ብፍላይ በታ ሙኒራ ከምኡውን ልዋመይ ዝብላ ደርፍታት እዩ ዝያዳ ዝፍለጥ ስነ ጥበባዊ ኣስመሮም ወልደ ገብርኤል ንድሕሪ ተመሊስና ነተን ዝነበራ ደርፍታት ከምኡውን ኣብ ስነ ጥበብ ዘለዎ ተመክሮ እንታይ ይመስል ሒዝናልኩም ቀሪምና ኣሎና። እዚ ስነ ጥበባዊ እዚ እምበኣር ካብ ስደት ናብ ዝዓዲ መፅኡ ንስድራ ክርኢ ወይ ንሃገሩ ንክበፅሕ ኢና ረኺብናዮ ዘለና ምስኡ ዝተገብረ ዕላል እምበኣር ስዒቡ ክቐርበልና እዩ። ትከታተሉና ብኣኽብሮት ንዕድመኩም።

ደርፍታቱ ኣብቲ ዝነበረ ወፃ ሃገር ሰሪሕወን ናብ ሃገሩ ብምምፃእ ምስ ዘርግሐን ኣብ ልቢ ብዙሓት መንእሰያት ክሓድራ ግዜ ይወሰዳን ክሳብ ሎም እውን ካብተን ተዘከርቲ ጣዕመ ዜማታት እየን። ንሎም እምበኣር ነዝነዊሕ ዓመታት ካብዚ ሞያ ተፈልዩ ዘሎ ስነ ጥበበኛ ኣስመሮም ወልደ ገብርኤል ንዕረፍቲ ናብ ኣስመራ መፅዩ ኣብ ዝረኸብናዮ ኣጋጣሚ ዘካየድናዮ ዕላል ከነቕርበልኩም ኢና። ሰናይ ምክትታል።

0: ናብ ሙዚቃ ዝኸደ ዝምባለ ኣይነበረካ ናብ ትምህርቲ ነርካ ናይ ኩዕሶ እውን ዝምባለ ነርካ ስለዚታ መጀመርያ ንሙዚቃ ክትፈትዎ ዝገበረካ ኣጋጣሚ ወይ ደራፋይ ክና ክትከውን ዝተኸፍተተልካ ዓድል ኣብ ከመይ ኣጋጣሚ ነይራ
1: ሽዑቲ ሙዚቃ ኣጃብራስ ሃለበት ነይሩ ከምቲ ኣብ ገዛ ካብ ኮልካ ሻርሽናይ ላግዛት ዝፃወቶ ግለመታት
2: ዝተረዳሉ ግዜ 991 መጨረሽታ ነይሩ ማለት እዩ ክንላለ ኮሉናስ ከምዚ ኖርማል ፓርትነር ዘይኮነስ ኖርማል ፍልጠ ጥራሕ እዩ ነይርና ሽዑ ዳሕሪ ናይ ነፅነት ኤርትራ ምስ መፀት ሶኢሉ ክራር ሒዙ ኣብ ገዛ ምስ ሓዊ ኮይኖም ሓዊ ክራር ወቅዕ እሱ ከዓ እንዳንበበ ይደርፍ ደድሕሪ እዩ ንሕና ንስሓቅ ኢና ቪድዮ ንመልኦ ገለገለ ሽዑ እዚኦም ናይ ኮሚኒቲ ከዓ ይደርፍ መሲልዎም ዓዲሞሞ
1: ሓደርፍካ ንጋሩ እሳታ ዛውያ ዝኮም ፅሒፍ ኒ
3: ትገጥመ ማለት
1: እዩ
2: ሰላሊያ ኣብ ቦሎኛ እያ ተደሪፋ
1: ዳሓረይ ኣነ ሙለይቲ ዘውያ
3: ይብልመለድካዕጅነታመለድእዮምፀለኩንደይተላሚድካዓንትምልድእዮለሽዑሽዑንዳንበበ ድፀርተማይ
1: ኣነ ዘውያ ይብልናህዝቢ ርዮም ናብታ ጥራዝ የድርኢ ዘውያ ይብል ሰብ ጣቃዕ ሰሰ ይ ዝሕደርና ኮንሽዑ ላ ዓይነት ደርፊ ማለት እዩ ተባሂሉ ዛውያ ሰለል በልየት ወለሎ ሰለል በ እንዳክመዘይዕልዎት ደርፊ ነበረትና ሳ ይና ደርፊ እዚ ኣብ ናይ ባንክ ለ ዘለዎም ኣብ ውስሉ ዝነበሩ ኣብዚ ሎ ደራፋ ክዓቢ ዝኽእሎም ንሽቱጋር ይዕድሙ ማለት እዩ ምፅናዕ ተጀሚሩ ስውዕ ደርፊ ደርፍ
2: ባንድ ፈጢሮም
1: ስነት በዓል ናይ ደቂ ኣንስትዮ ዶ ከም ሰብ
2: ወናይ ስንኩላት
1: ሱ ምስ ናይ ኤርትራ ኮሚኒቲ ተሓዘ ከምዚ ደፋዊ በዓላት
2: ወፈያ ከዓ ናይ ወፈያ ከዓ ናይ ውግእ ዝነበረሉ ግዜ ናይ 2000
1: ሽዑ ናይ ድሩፍ ናይ ክደርፍ ናይ ወትኩል ዝበዝ ናይ ወትኩልዝበዝናይ ስ ወትኩል እየ ተሓዘ ማለት ምድርን ሰማይን እንተተላገበ ከም ዓይን በርፍ ኩሉ ተሰብበ ኣትትብሉ ኣትርከፊትካ ኣብ ኩሉ መዳይ ብርካ ጀቢኢትካ ደጋዳላይ ዝብኸስ እንታይ ትበካይ እዚ ዓይነት ገንዘብ እዚ እንታይ ትቀሙ ነራ መክር ገንዘብ ሕጂ ምሳት ምስከዝሰብ ትጠቅብ ገንዘብ ትጥቃዕ ተወፉ ማለት እዩ
0: ንኣስታት ሰለስተ ወርሒ ዘካየድካ እዩ ኣብ ናይ ጀርመን ኮንሰርት ጎኒ ጎኑ እቲ ማሕበራዊ ሂወት ከ ኢካ ተካይድዎ ነርካ ማዕረ ክንደይ ክብደት ነይርዎ
1: ኣብ ጀርመን ኣነ ዝገበርኩ ኮንሰርት ማለት እዩ ኣብ ብዙሓት ማለት ኣብ ብዙሕ ሃገራት ቅድሚ ምምፃእ ማለት ኣብቲ ናይ ወራት ግዜ ማለት እዩ 280,000 ዴማርክ ማለት እዩ ብፊቶ ፍሽ ማለት እዩ ብናይሽ ብወርቂ ማለት እዩ
2: ፅዑቕ ዝነበረሉ ኪናት ብጣዕሚ ሰብ ዝዲስኣፖይንት ክኾነሉ ግዜ ሽዑ ድኾነ ሰብ ዓዓቅሙ ክገብር ውፍ እዩ ነይሩ ማለት እዩ ሕጂ እዚ ከዓ ኮንሰርት ገብር ብሓንቲ ለይቲ ንድሕር ብምናይ ብሃገራዊ ንሕ ኮይን ኩሉ ሰብ ይትስዕበኪ ልዕሊ 24,000 እታ መሸት እያ እቲ ዝነበሮ ማለት እዩ ተጠቅዖ ወላ ይኹን ወላ ገሎ ይኹን ኩሉ ስምዒታዊ ስለዝኾኑ ተን ገንዘብ ተኣኪበን እሱ ሓንቲ ሳንቲም ኣይወስድ ኣይክፈልኒ ወላ ሰዓቱ ወላ ገድ መሊእ ኩሉ ውፍ እዩ
1: ሎምኒ ኣብ ዝፃወት ፅሓብቲ ፅሓብቲ ድማ ዝፃወት ዳሕረይ ተወፊዮም ብፅሕፈት ማለት እዩ ሽዑ ሶም ንዝምክሎ ንኮት ኣካል ይቡ ማለት እዩ

0: ብድሕሪ እዚ ኣስመሮም ኣብቲ ሞያ ዝያዳ ምልከትን ፍቕርን ክሕድር ብምጅማሩ ባዕሉ ዝደረሶ ግጥምን ዜማን ምስ ግጅሉ ብምዃን ኣልቦም ንምስራሕ መደቦ
1: ነውፅ እሞ ንክልዓጅ

0: ሙኒራን ልዋምን ዝብላ ደርፍታት ከም ዝኽተዕለን ፅናሕካ ኣብ ኣዝዩ ሓፂር ሰሙን ዘይመልእ ግዜ ኢኻ ሰሪሕካ ግጥሚ ባዕልኻ ዜማ ባዕልኻ ሞ ከዓ ኣብ ዝበዝሐት ናይ ቁልዕነት ሂወትካ ብደገ ነይሩ ወላቲ ናይ ቋንቋ ምልከት ክሸግረካ ኽእል ነይሩ ኮይኑ ግን ኣዝየን ፍሉጣት ደርፊ ክሳብ ዝእዋን ኮይነን ክልቲአን ከመየን ነይረን ስከብ ድምፅኻ ከዓ ክተስማዓና
1: ሰልዋመይ እዚ እዚ ደርፊ ስናምተ ክማሮ ተባሂልና ማለት እዩ ስ ሽዑ ግዜ እ ናይ ምስ ኣቶሜርካ ንዲ እ ስዑ እንታይ ተባሂልና ሽዑ ንስኹም ናይ ፍቕሪ ውፁ ንስኹም ከ ናይ ምስካበል ቦ ተባሂልና ማለት እዩ እጂ ናይ ፍቕሪ ካልኣስ ንጓል ግርፅ ክሳብ ክማሮ ተባሂሉ እማ ኣነ ሽዑ ቅምታ ዜማ ውፀኢ እንታይ ግጥሚ ንፅሕያ ማለት እዩ
2: እጂ ሰነይ ና ፍቕት እያ
1: እጂ ሽዑ ወፅርካ ማለት እዩ እቲ መፅርካ ምሽ እዚኣ ከምዚ ኣ ንግበራ እናጓላናርካ ምስቲ ፖርት ተትሕዞ ደርፊ ኮይና ማለት እዩ ሽዑ ከምታ መኒራ ማለት እዩ ከምታ መኒራ እ ንቃሕመ ሓንታ ይፋላት ትኹን ትኹን እንታይ ንኹን ኣሞ ከምዚ ናይ ሱዳን ስታይል ደረፈይ ምክማ ንረ ሽዑ ናይ ሱዳን ስታይል ዛኣቱ በታ ዛኣቱ ወታ ኣብ ስትራተ ማለት እዩ እጂ ክሳብ ሕጂ ኣነ ሞኒራ ክደግማ ርእ ሰባይለኹ ናቱ ኣብቲ ከምዚ ሕጂ ናይ ወይ ወትካቡስ ውሓላ ሰብ ወዳ ሰባይ ንድርፉ እንተ ግጥሙ ወርቲዕዎም ክሳብ እዚ ዋሙ ኩሉ ይድረ እታ ሞኒራ ግን ዳርጋ ወ ሓደ ደርፋ ኣይለ ብጀካ እዚ ናይ ሕጂ ዘለወፅ ሞደርን ክሳይ እያ እየ ብውፅኦም ኣለዉ

بلسي زيت بيو كلو صويتي

0: ንኣስመሮም ከም በዓል ቤትኪ መጠን ኣብ ማሕበራዊ ሂወቱ ድዩ ኣብቲ ናይ ዘለዎ ሞያ ኣመልኪትኪ ብኸመይ ትገልፅዮ? ምስ ስድራ ቤትኩም ዘለዎ ዝምድና ኣብ ኩሉ ሂወት ውስጥ ከመይ ትገልፅዮ? ከም በዓልቲ ቤት መጠን
1: ኢንተረስት ኣብ ቦቲ እዩ ዘሎ ናይ ኣስመሮም ክዓቢ ከዓ ዝኽእል ሰብ እዩ ክገብራ እንዳ ከኣሉ ከሎ ነታ ነገር ሸለል ባህላ እዩ እምበር እንድሕር ናተይሉ ሒዝዎ ከዓኒ ኣይገድፎን እዩ ብቁልጡፍ ካ ኩሉ ነገር ካ እንታይ ኣለዎ ዓቕሊ የብሉን ብቁልጡፍ ክውዳእ ደልዩ ኣብ ናይ ስድራ ቤት ስ 24 ኣዋርስ ቢዝ እዩ ምስ ገዝኡ ኣይደገ ይወፅን እዩ ብዙሕ ኣይደልን እዩ ብበዝሒ ግዜ ምስ ደቁ ድሕልፍ ምስ ግዜ ምስ ቆልዑት ይድሕልፍ ኣነ ኣብ ስራሕ ግዜ ክኸውን ከለኹ እሶም ምስ ቆልዑት ሱ ከይድ ከሎ ምስቶም ቆልዑት ዳርጋ ትክሎዝ ኢና

0: ne smije spješala ani il folto bzbz na de der funda stamagarna luami munira ba fesha khasitu nda stamagarna daabena derftatu nda degemna bgodana khuina nda tsawatna abstefalali gatamitatu nda tudirf nda tsawatna ina abina asmi naib zirdan malatiu ድነበሮ ብቕዓት ዝነበሮ ሓይሊ ደይተጠቀመሉ ሰብ ኢለ ድገልጾ ምክንያቱ ኣብተን ዘውፀን ውሑዳት ስራሓት ኣዝዩ ብዙሕ ተሰማዕነት ዝረኸበ ሰብ እዩ ነይሩ ከምኡ ዓይነት ስራሓት ክደጋግመልና ንዓና ዝኸውን ንህዝቢ ዝኸውን ከውፅእ ትፅበዮ ሰብ እዩ ነይሩ ድሕሪኡ ብዝኾነ ይኹን ኩነታት ጠፊእና ነይሩ ዋላቶም ዕሩኽቲ ኣምናተይ ፓሽ ዝነበሩ እንተትረኽብዮም ተመሳሳሊ ነገር ምበሉ ክኢል ይሓስብ ሕጂ እውን ክጠፋኣና ከምደ ይብሉ ክሰርሓልና ከምደለዎ ልዕሊ ኩሉ ንዓይ ደስተ የብለኒ ድማ ብካልእ ሰብ ተደሪፉ ወይ ብካልእ ሰብ ተዘናጢሉ ክትሪኦ ከለካ ስራሓቱ ደስ ይብለካን እዩ በዓሉ ክሕድሶ በዓሉ ናብቲ ህዝቢ ከብፅሖ ደጊሙ ሓደራ ይብሎ
1: ተመለሲ ኣብቲ ብራዓይነይ ክሳብ ማዓስተኣ ንዓክክፅበይ

ካብተን ኣዘናጋዕቲ ዝኾና ትሕዝቶታት መደባት ሞዛይክ መደብ ወይክና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ሒዝሃልና ቀሪባ ኣላ። ኤዲተር ሳምሶም እዮብ ዘዳልዎ ትሕዝቶታት ይክኸውን። ከምኡውን ኣብዛ መደብ እዚኣ ቀፃሊ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ብስመይን ብስም ተዓዘብትን እናመስኮንኩ ናብታ መደብ ከስግረኩም እየ ተኸታተሉ።

Yeah.

Get out.

0: Alô?
1: Woman.
0: Not yet!

أصين سوا أصين ميسة أجعل فلو يكرشي أصبحت مساسي.

ትሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይዲ ዘሎ ክብራት ተዓዘብትና ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል ታሽዓይ ክፋላ ስዕቡ ክቐርበልና እዩ። ብሓባር ንከታተል።

0: ርግፀኛ ደኸይዱ
1: ውያታ ደሞ ኸይድ እዩ ከይተመልሶ ጥራሕ ከሎ ንዓቐልቲካ ኸይድ
0: ምናልባሽ ከይጥርጥር እዛ መኪና ብፅናሕ
1: ሓራይ
0: ንሰም ደው ኢለ ውሰዳ ክብለ
1: ጆን ሓራይ ዋ
2: ውይ ጆንሲ ኣሕማም

0: ብዛንጋሶም በፅሐን ዳኣኺልኒ እዩ መፍታት ባዕሰሊና ክገብረና ቀት
1: ግላ
0: ቴንክዩ

0: ከመይ ቀኒ?
1: ሰላም እግዚአብሔር ይመስገን። እንታይ ዳ ጠፊቂ?
0: ዋ ሓባል በለያ ኸይ ትቕድመክ ትብል ማዘር ከይቅድመክ ድ
1: ንሳስ ሓቂኸ ግን ከዓ በይ ናይ ኩንኩንኮ ጠፊ ወላ ስኸውን ጠፊቂ እየ
0: ማዘር ከመይ ቀኒ? ሓደ
2: ኣብኡ ካብኡ ዝኸፋ እየ ምፃ ናይ ማማ ነገር ፅልካ እዩ ዘረባ ይብሉ
1: ኢድኻና ትሰብሪኒ ትሓው እንዳያ ድሓርካ ንሕና ከዓ ብቢ ወገና ፀሎት ንግበረላ ኢና
2: ይበሉ
1: እምበር ኩሉ ግዜ ኣነ ከዓ ክመፅእ እናብልክ ግን በቃ በቲ ብትምህርቲ በቲ ብስራሕ ገለ ኩሉ ተታሒዘ ኮይኑ ክሳብ መፅአ ዝርያ ግን ሰላም በለለ
0: ኣተሓሳቢት ገዛ ናብ ምፃእ ካብቲ ገድፊ ይርኣ ምክ ደዲ ክገርክ ዘለኸ ብደጊኹም ትራኸቡም ስኖክ በቃ ረሲዕኹምና ዘለኹም
1: ኣተሳቢነ ብሓቂኹም ይኮነን ብትምህርትን ብስራሕ ንወጢ ስለዝበዝሓኒ እየ እምበር ኩሉ ግዜ ዝቅረኪ
0: ስስራሓ እንታይ ኢልኩም ይኹም ክዛዕልሉ ብጣዕሚ እያ ስገርመኒ ክንደይ ዓመት መሓዙት ኮይንኩም ኣለኹም ፀዕላላይ ጠፍኣኩምን ኣይስልችወኩም እንድዩ
1: ምስ ሄኖክ እንታይ ምስልቻ ውጋለ ሄኖክ ክትፈልጢ ኩሉ ነገር ይንዓይ ሳላ ሄኖክ ዘሎ ከማን ሓዊ ዘይብለ ኢል ማሪሮ ዘይፈልጥ
0: ይመላኣልኩም በል ግን ሓደ ራኺ በጃኹም ንዓና ይትረስዑና
1: ኣቲ ዘረባ ጥራይዶ ኮይነ ሻክመልፅ
2: ማማ ቤን እያ ዘለና ክኸይደ ስልክ ብደገኺ ትርከብ ዮን ሄኖክ ኣጥቕ ከለና ሲ ፈፂካ ሕሽሻ ናሓረዶ ኣነኻ ማሓዛ ክንሓፍቲ ከምዋንኪ ድረስ ሓረ
1: ረ ክመፅ እየ ግድን ክመፅ እየ ሰብሪ ነይ ማለት ክሳብ መፅ ሰላም ዝብላን ማዘርካ ሰላም በሊ
2: ይ ናይ ተጥፈ በሊ

0: ስለለኒ ውሳነኻ ተፍለጥካና ኣብ ዝጠጠው ዘበል ምክንያት የብለይ
1: ንቀዳሕ ሓሳብካ ተቐቢል እየ ኣለኹ።
0: ብጣዕሚ ፅቡቅ ውሳነ።
1: ንቺ ከመይ ከመይ ክኾንቲ ጉዳይ እንታይ ክገብር ዘለኒ?
0: እቲ መንገዲ ከመይ ናክንከዶ ኣብ ግዜ ባዕለይ ክሕብረከ እየ።
1: ኦሞ እንታይ ይግበር ኣሎ ክፈልጥ ስለ ዘለኒ ንገረኒ።
0: ንስኻ እቲ ጉዳይ ካብ ሎም ጀመሮ ሓደ እሙር ሰሓተ ሰብ ዝገብሮ ተግባራት ግበር።
1: ድሕሪ
0: ብድሕሪ እንታይ ትገብር ባዕለይ ክነግረከ እየ። እንታይ ኢና ንገብር ንዓይ ዝምልከት እቲ ናይ መወዳእታ ዓላማ እንታይ ምዃኑ ግን ነጊረካ ይመስለኒ።
1: ኣንተ ረድእካ ኣሎ
0: ከም ተቐበሎካ ግምት ነይርኒ እንዲ መዓረ ክንዲዚ ሕጉስ ኮንካ ክትቅበሎ ግን እንታይ እቲ ምክንያት ኣይተረዳእ። እንታይ ኣሎ ድዩ ሓዱሽ ነገር?
1: እቲ ዝገብሮ ባዕለይ ኣለኹ ወደኢልካኒ ኣነ ኸዓ ንምንታይ ተቐቢል እያ ባዕለይ ይፈልጥ ሓረይ።
0: ስለዚ ገረመኒ ናይ ሓቲተካ
1: ወዴኻ ትኾንካ ከይድ
0: እወ። እዚ ኩሉ ዝብለካ ዘለኹ ግን ካልእ ሰብ ወላ ሓደ ክፈልጥ የብሉን ዝተባሃልካ ኢኻ ኣብ እዋን ኣብ ግዜኡ ንግበር

እንታይ ዝብል ዘሎ ኣሎ? እንታይ ስለ ዝሓሰበ እዩ ፅሒፍ ገዲፍለይ ኢለ ሕጂ ከዓ ብዛዕባ ዘንታሓቲት እዩ መዛ ተረኺባ ዘለካ ወስክዘርክለይ እዩ።

0: هور قدسي رياتها لتخون
1: نايم تيتي لاتنها نايم تيتي لخمه ليلي.

ንኣስታት 2 ሰዓትን ፈረቓን ዝፀንሐ ትሕዝቶታት ምድባት ሞዛይካም ክትከታተሉ ፀኒሕኩም ክብራት ተዓዘብትና ብዘቕረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ሳሙኤል ዮሃንስ ብምዃይና ብሓባር ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ እዩ ክኾን ምረኻብና ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መድባት ኤሪቲቪ ብሩህ ቅነ

0: ከመይ ሓዲርኩም ዝበልከያ ኮ ሸለልየለ ያ ነይረ
1: ከመይ ጌርሽሉ ዝብል ድሓ ዶ ሓዲርኩም እምበር ፀኒ ሓዲርኩም ዶ በሃል
0: ነቲ ዝዛረቦ ዘሎ ዘይኮነ ነቲ ዝሓስቦ ዘሎ ኢና ክንርኢ ዘለና ኣብ ምፅራይ ቋንቋ እንተመፂና ሞ ኩላትና ብዙሕ ፀገማት እዩ ዘለና
2: ከመይ ማለት ክለለ
0: እቲ ዝበዝሕ ኣብ መዓልታዊ ንዛረቦ ዘረባታት ገሊኡ ካብ ናይ ባዕሊ ቋንቋ ከም ዘለዎ ዝተተርጉመ ገሊኡ ብልም ዝበሃል ሞ ዝተራዕመ ገሊኡ ስዋሱ ዘይተኸተለ ወዘተ ስለ ዝኾነ ሸለል ንበሎ ማለት እየ
3: ድሓ ሸለል ክበሃል ኮ ዝግበኦ ኣይኮነን ግን ብሰንክለለ ንሎም ድሓ ምሕረትና ውጀሉ ምሽ
0: ርኢ ክየሉ ዋላ ንስኽ ተጋጊኺ
4: ዋ ለለ ሄለን ፅቡቅላይ ተጋገየትን እዚ ብሰንኪ መጎጎት ሕለፋን ጨዋ ካይዳ ወንሓንቲ ማዕብለናኒ ቋንቋና ክጥፋኣልና እዩ
0: ኣብ እስትና ብዛዕባ እሩም ኣዘራርባ ቋንቋ እተኮይኑ ክልተ ኮይኑ ነታ ብሰንኪ ክትብል ቃል ኣብዘይ ቦታ ኢ ክነእቲ ክንኣ ዘለኽን
5: ከመይ ማለት ክዩ ንስኺ ድማ ብሰንኪ ክተማሂርና ብሰንኪ ክትኣሪምና ብሰንኪ ክድሒና እንተበልና ክስ ትሻድን ደለካ ሓቀይ
0: ዲና ብ ተጋጊኺ እወ ብሰንኪ ትብል ቃል ንኣሉታ ነገር ኢና ንጥቀመላ ንእወታ ግን ብሳላ ትብል ቃል ኢና ንጥቀም እወ ንኣብነት ብሰንኪ ክድሒና ዘይኮነ ብሳላኺ ድሒና ብሳልኡ ተዓዊትና ብሳልኦም ናፅነት ረኺብና ወዘተ
6: ኣንተ ግደፍዮም እንደነዚኣቶም ጋንሸራታት ሓንታ ዝዕበዮም ሓሰማታት ንስኻትኩም ስንዓይ ትግርኛ ክትምህሩኒ
4: ፀርፍካ ማኣክቦ ትመሃርዎ ዝተጋገይ እኳ እዩ ዝምሃር እንታይ ኢኻ ንስኻ ንሕና ከማን ብዛለለ ክትብላ ፀንሐት ኣብ መንጎ ብሰንኪኽን ብሳለኹን ዘሎ ፍልል ተማሂርና ኣለና
7: ያዞር ዓብኢኻ ንዓበይቲ ትዛርብ ወባዕደን ደስኻ ጋንሸራቶ ሓሰማታት ናይ ሓንጣ ክትበሲ ማይማዕጎል እያ ኣወለ ንስኻ ሪኢኻ ኣለካ ዘረበኻን ተግባርካን ኩሉ መምኖዕ እዩ
6: ኣታሰ ክንደበሉ ሙናዓትን ሃንጎሊማታትን ስሳዓትን
0: ዘሎ
6: ኣባና ኣባና ሕጂ ናይ ሓንጣል ድሮን ዶሮን ዶሮን ክትብል ከይዳ ወላ
8: ሄሎ ሰምዓካ ኣለኹ ናብኦም እንደ ዝብለካ ዘለኹ ብጥቆም ኣለኹ ግደፎ ናባይ ግደፎ በቃ ከመይ ሓዲርኩም
9: እግዚኣብሔር ይመስገን
8: እንታይ ደኣ ንዓይ ጥንቅሊዕ ደቂሰ ዘይትብሉኒ እንታይ ደኣ ንዓይ ብከብደይ ደቂሰ ዘይትብሉኒ ብዝጋን ቤት ገይረ ክዘጋግለኩም ቴስታንካል ገይረ ከናጓዓኩ
9: ሓንታል ዝሓሰብካዮ ስለ ዝተረዳእናስ ነቲ ዘድመፅካዮ ሸለል የላ እዩ
8: ኣትረከ ሸለል ብዝጋን ቤት ገይረ ባልሰማይ ዓለል ፈለልከይ ስራሓኪ ንስኻትኩም ሲ ንባዕልኹም ሚዔዶ ሳርጋይ ኬፍ ዜክ እንዳበልኩም ሲ መዝብን ኣርከይ ግመይ ሓገርኩም ተበለቆም ሲ ክትዋራ ዘይሉ
4: ኣየ ዓምና እቲ ዓንካር ዓንካሪትካ ናሃረ መጦቕ ዘብለካ ሰብሲ ዓርከተይ እምበር ኢልከ
8: መስፍን እኳ ሓሙሽተ ሽሕ ወሲዱ ናይ ሓምሳ ሽሕ ስራሕ ዝስርሐ ንስኻትኩም ግና ናይ ሓሙሽተ ሽሕ መቕሰብ ናይ ሓምሳ ሽሕ ክሳራ ጋንሸራ ኣበላ ተዕባራ
6: ኣቤት ኣለኹ
8: ስጋ ዓልቦ ዓፅቢ ንስኻ ዕባራ ዲኻ ፈረሳት ደ ባርያ
9: ሞንዓይኻ
8: ወይ ስከሌትን ናይ ዳንጀር ምልክት
2: ወይ ዓምና ሞልሚካል ኢኻ
8: ንዓው ኣብዛ ፅንግሊል ሓንኳል
7: ያ ዓምና ንሕና ኣብዚ እንዳዝማይምና ዘለና ኣበይ ከም ዘላስ ከመይ ኣይቢልና ክንፈልጣ ንኽእል
8: ባዕልካ ፍለጥ ንስኻ ተዘይፈሊጥካ ስቁበል ብለኩ ክልትና ስለዘየለና ኣኹም ነዛ ገዛ ፍልሑ ኮይንኩም ኣፀኒዑ ሄሎ ዓርኩ ከመይ ከመይ መጫርምቲ እታ ኩላ ርኢኻ ለኻ ከም ነፋሒቶ መልሓሳ ንግዳም ተውፅእ ነበረት ሕጂ ኣብኣ ሸጉጣታ ላ መልሓሳ መንክትዛረ መልሓሳ ኖ ክትቁረፅ ኮይና በቃ መፃኹ ጠዋሊ
6: ዓምና ጠዋሊ እኮ ትግርኛ ይኮነን ዓረብ ኮ
8: ስቆላታት ከይጠዋኽብካ ንስኻ ስቕበል ይብለካ ኣለኹ ስቕበል በቃ ማሺ
6: ኣታ ዓምና ተሰኪትና ፈሪሕና እምበር ማሺ እውን እኮ
8: ተስኽመ ሙሽሙሽ ድሓን ምስተመለስኩ ኸሪኦኩም እዩ መሽታኻት መሻኽቲ ኣባይ መሙዳ
2: ኣታ ሰብ እንታይ ዝኾን ዘሎ
4: ክሳብ
7: ማዕሲና ና ከምዝናብልና ዳ ተፀረፍና ክንሰርሕ ክንዳ ሽ ናከዋላ ስራሕተኛ
4: ሰብኩና ክንሰርሕ
7: እምበር ክንፅረፍ ኣይመፀና ካላ ምክሳሕ ኣነ ከምዚ ኢላ ሰርሕ ስለዘይክእል ገለካሓስ

0: ክከይድ ይመሲልኩም? ኣብ ገዝኡ ዝፅረፍ ሰብኣይ ተሃኑ ኣብዚ ኣመፂ እዩ ዘውፅኦ ኣሞይ ኣብ ገዛ ንዓስከታ ኣነ ፀኒሕካ ስቕበል ክትብሎ ከላ እንቋዓ ይትርእይዎ ሓርማዝን ኣንጭዋን ኮይኖም ይምስል
1: ኣትሕጅባ ዘረባ ምፅኺ ሓሻካ እምበኣር ኣብዚ ኣመፂ እዩ ዘተንፍስ ኣብዚኣ በሳ ኣብታ ገዝኡ ከዓ ወኻርያ እዩ
2: እዚኣ ኣባፎ ካብ ከምዚኣስ ብግምጣላት ሓይሽ ኣብ ገዝኡ በሳ ኣብዚኣ ከዓ ወኻርያ ምዃኑ ሓሸት
3: ኣይሕሽዋ ሓንቲ ሰብን ብዙሓት ሰባት ዝፈልጥዎ ምሽክትናሲ ከመይ ገይሩ ሓደ ዝኸውን እውይ ኣትሓርቆም ባኦም ገዛ ከሰታርክብልዎ
4: መሳፍንቲ ጎይታ መኳንንቲ ኣብ ግዳማ ንበሳ ኣብ ገዛ ነብሪ ብየማን ተኩሱ ብፀጋም ዘብሪ
5: ሓሶታ ይቕይሕን እዩ ኣብ ገዛስ ኣይንሕሾ ኣይንሓምቆ ክልቴ ንኸመኸመ ምሽቲ
4: ኣብ ገዛ ኣብ ግዳም ስባእ ንፈክር ባካ ክዝራፍ ባንብልንብል ፍርሒን ረዓድ እዳ ኣብ ገዛ እዚ ኣክለኒ
5: ኣብ ደገስታይ ድጥቦ ረኺበ ዳሓርካ ቶም ሰራሕተኛታት ካብ ዛዕባ እንታይ ስለ ትብሎም እዮም በቲ ቅርኖምን በቲ ግራይ መልሓሶም ዝተቐበሉ
4: ናታቶም ክደፎም ጥራሕ እነ ምስ ደወልካለይ ደዊልካ ምስ ነገርካኒ ከመይደ ምስረስነ ምፅገር ኣክዮም
5: ራ ከድካስ እንታይ ፍሪኻ
4: ከልካ ናይ ውረዮ እንታይ ከም ዝገብርኩም ክትሪኦም ከ ከምዚኣ ገይሮም ርእሶም ኣድኒኖም ኣለውሉ ስለምንታይ መሳፍንቲ ዓርከይ መሳርሕተይ መመኽርተይ ስንታይ ስለምንታይ
5: ንስኻ ስለዓይ ዓርከይ ንስኻ ስለዓይ መማኽርተይ ኣታ ሓቁን ዲዳ ኣንበሳ ኣሽንኳይ ደሞ ሲ እርጋን ከማን ኣለዉ ኢሉ ዝበልዎ
4: ኣታታይ ኮንካ እዚ ኩሉ ዘሕለፍናዮ ዕርክነትናን ዕውነትናን ምምኻርና ሳታ እሱስ ዓርከተይ ኣየብለንን
5: ስመፅንሓልካ እቲ ርእሰይ ዝገበርዎ ክሓስብ ግን ድቃስ ዝበሃል የ ሲኢነርፊደ
4: እንታይ ክደፎም ደናታቶም ሕኒኸ ፈደልካ የብለካ ኣለኹ እንታይ ኮንካ ሕጂ እንታይ ኮንካ እየ ከፀዊዕካ ንታይ ድሓን ዲኻ
5: ኣንታ ሰብለይ ትምሕረኒ ኩሉ ሸዓነ ደ ከዘኻኽረካ ክነብር
4: እንታይ ደረሲየ
5: ብዛዕባ እቲ እጋርና ቃንዚና ሞኒ ሕክምና ከድና ዝተረአነ እዚ ናይ ሜዲካል ጫማ ዝተኣዘዘልና ርሲዕካ
4: እውይ እውይ ሞት ርእስዓና ኣተኣነስ ከመይ ኢለ ወደይ ቃዕ ኢለ ዝሰበራታ እንታይ ኮይኑ ናይ ርሲዕ እዩ
5: ስኻዳ ሓቅኻ ብሳላይ ኩዕሲንካ ኣ ኩሉ ሂወትካ ናብረካ ናባይ ስለዝደርብካዮ እንታይ እዚ ይቕስን ኣለካ ኣነ ኮ ንዓኻ ክብል ኮይ ትፈልጥ
4: ሓቅኻ ሓቅኻ ንዓይ ክትብል ተወሊድካ እንታይ ግላ እስኻ ተዘይትብሉ ሲ እንታይ ምኾኑ
5: ጋሕሚ በልካ ወይከዓ ጨርቂ ከም ድርበካ
4: ንግዛእየን ብለካ ኣለኹ እዚኣ ደው ኮይትብል ንዓና እስከሌተ እንዲካልካ ሓቂ ጫማ
5: ኣታ ስኬቸር እዩ ዝበሃል እዚ ናይ ሜዲካል ጫማ ናይ ጥዕና ማለት እዩ
4: ሓቅኻ ሓቅኻ ስኬቸር ወይ በልኺ ንግዛእየን
5: ግን ኣብታ ድኳን ምስከድና ስኢልካ ቆርምል ከይትብል ንሓንቲ ጫማ 2005
4: ክትብለታ ዋ ኩንታልጣፍ ኩንታልጣፍ እዛብ እግርና ረጊፅናዮ ክንከይድ
5: ኣንታ ስቆል ቆርማል ስማዕ ዶ ገንዘብ ስልዕሊ ጥዕናካ ክትሰርዖ ኣነ ኳ ከምኡ ዘይበልኩ ክትፈለጥ ኣብቲ ፋብሪካ ኮ ብ150ዶላር ዝሽየጥ
4: ሞ 150 ኮርኢ ከለካ 300ዶላር ማለት ኮይ ንሓንቲ ጫማ 2500 ናይ ክልቲ ጋር ይኮ 5000 ማለት ኮይ እንታ ትላች ባዕሉ ድ ዝእሰብ
5: ኣንታ ትርእስኻ ባስራሕ እዮ ንሓንቲ ጫማ ክብለካ ከለኹ ኮ ናይ ክልትኤ ነእጋርካ ማለት እዩ
4: ኩላሓደ እዚ ብጣዕሚ ከቢሩ
5: መኺድ ፌካ ግዛእ ብሕሱር ሽዑ እግርካ ትቆረፅ
4: ዳ በልኺድ ድሓ በጃ ነብስና ኹን ኣነ ዓይነ ዓሚተ ከኣትወነ እምበር እዚአን ከቢረን እዩ መኺድ ሕጂ ስተየባሞ
5: ኣታትረፈን
6: ስምዑኩም ዓምና ከም ዝፀገም ከም ዘለዎም ተፈሊጥና ድዓ ኣብ ክንዲ ንበዓል ነጎዳ ሰሓቡ ደብሶ ንገብረሲ ንሕና ፀገማት ተረዲእና ዘይንተኸባበሮ
7: ከመይ ማለት ክ
6: ዝበለይ በሊ ንፃወሮ ዝተፃረፈ እንተተፃረፈ ኣብ ግንባርና ስለዘይልጠፍ ንስከም ሞ ብትዕግስትና ድማ ንስዕሮ
8: ያለማለ እንታይ ትብል ኣለኹ ፀገም ናይ ገዛ ወንሕና ከ ፀገም ይብላና ኣብ ገዛና ንሕና ኮ ፀፀገምና ኣብ ገዛና ገዲፍና ናመፅ ዘለና
6: ኣታ ዑስማን ኢኖ እዚ ደኣ ሞ ኩሉ ማኣስ ኮይኑ ዝኽእሎ ሓደ ሰብ ስቕ ኢሉ ብዘይ ምክንያት ብማይ ቀጠነ ዝዕገርግር ጠራዕራዕ ዘብዝሕ እንድሕር ኮይኑ ኮ ኣብ ገዝኡ ገለ ፀገም ኣለዎ ማለት እዩ
0: እሞ መዓልታዊ ናይ ገዛካ እንታይ እንተይብላ ርኤና ክንብሎ ኣለና ማለት ድዩ ዘይከውን ናይ ገዝኡ ኣብ ገዝኡ ገዲፎ ጥራያ ክመፅ ዘለዎ
7: ኣነ ግን ንዛ ለለ ትብላ ዘላ ይሰማማዕ ንዴ ግን ካልእ ፍልይ ዝበለ ርእቶ ከ ኣለኒ
8: ከመይ
7: ካብ ኣስመረት ሰበይቱ ንላዕሊ እዚ መስፍን ዝበሃል ጉሒላ እዩ ንሓንጎሉ ከም ድላ እዩ ዝጠቀብዩ ዘሎ ሞኒ ከመይ ገይርና ካብዚ ናይ መስፍን ታኼላ መፅሕቕና ነውፆ ክንሓስበይ ሓይሽ ብላ
8: ያሰላም ፍክራ ጀሚላ ፍክራ ሕልዋ እዚ

0: ፈፍር ቁኹንታል ጣፍሲ ኣብ እግርና ክንገብሮ
1: ኣታ ዘውፀኻየ ገንዘብ ዘይኮነ እቲ ዝህበካ ጠቕሚኻ ክትርኢ ዘለካ
0: ካላስ ቆልበጅኸኢለካ ከምኡ ኢልና ስኳ ምዝሐቕ ኣቢልና ከፍ ኢሉለዮ
1: ኣነ ናይ ሰባት ነገር ኮ ግርም ይድብለኒ ንጎዳእን ዘይጠቅም መስሊ ኣሸሓት ኣብ ሓደ ጣውላ ክድርብዎ ቅጭጭ ዘይበሎም ሲ ንምግቢ ወይ ከዓ ነዚ መድሃኒት ተልካዮም ክጨውጨውጨውጨውጨው
0: እዚኣ ስሓቅኻ እንታ ደቂ ሰባት ክንበሃል ኮ ስም ነብስና ኮይና
1: በል ድሕሪ እጂ እግረ ኣይትብል ብርከይ ናብ ሓኪም ኣይትኸይድ ናብ ሆስፒታል መድሃኒትካ ኣብ እግርኻ
0: ሓቅኻ ናይ ቀደማይ ረድኤት ሳንዱቕ ረጊፅና ኢና ክንጓዓዝ ማለት ኮ እዩ
1: ሃሎ ሃሎ መን ክብል ምንታይ ዳ ብሞባይልካ ዘይትድብለለ ንዓይ ደው ኢልካ ለይ ምቕባል ኣብካ ሓሳዊ ኾንካ ምናልባሽ ተደሪብካ ደው ኢልካ ለይ ከይትኸውን ኣታ ሰብ ሞባይል ኣይኮ ተራ ሞባይል ኣይኮነትን ተደሪቡ ንድሕሪ ተደው ኢሉኒ ባዕላ ቀዳምነት ኣየና እያ ኣገዳሲ ኢላ እያ ትቕበሎ ኣነ ኸየ ግዲሰካ ነ እንድዒ ነታ ሞባይል ሕተታ ኣታ ሰብ ሕጂ ኣነ መገሻ ባፂዕ ዘለኹ ሓንድሓን ምስተመለሱ ክድውለልካ እምበሪ ሕጂ ዳ ቻው ቻው ቻው
0: ሄሎ ኣነ እውን ባፂዕ ዘለኹ ወ ባፂዕ ብለካ መንሓቲትካ ከምታሓተ እንዳ ግጡም እንቲ ወይ ዝኾነ ሰብ ኮፈለማ ድውል ኣቢሉ ኣብየለካ እዩ ዝብለካ እሞ ባፂዕ ኣለኹ ብለካ ኣለኹ ታኸ ኣፈርፈር ትብል ዘለካ ወ ንድሕር ባፂዕ ከምዚ ኣለኹ ኣለኹ ንድሕር ክትፈልጥቲ ኮንካ እንካ ነዚ መኻየድ ድሕቶቶ ንስኻኻ ታኻ ትብል ዘለካ ባፂዕ ኣለኹ እንዴ ዝብለካ ዘለኹ ኣቐድም ኣቢለ ጥቓኒ ያላ ርእካ ረኣየኒ ሞን ያላነ ማሳዋ ፋስትፉን ኮ ጥቓን ጥቓኒ እንታይ ዳ ደለኻ ባፅዕ ኣለኹ ማለት ኮ ማሳዋ ፋስትፉድ ኣለኹ ማለት ኮ ምንታይ ዳ ባፅዕ ፋስትፉድ ኣለኹ ክብለካ ደሊኻ በቃ በቃ በቃ ሓራይ በቃ ዳሓንዳሓንዳሓንዳ ኣይትምፃ ኣይትምፃ ባዕለ ዩ ዳሓር ክድውለልካ ምስ ወዳእ ክውለልካ እ ስራሕ እዩ ዘለኹ በቃ ቻው ቻው ቻው ቻው በቃ
1: ኣፀቢቕ ቀለልካ ዲሃ ትላገ ፀኒሕካ ኣነ ኮ እዚ ሰብ እዚ ክድውለለይ ከሎ ምቕባል ዳኣበኽዎ ኣለቂ ሓንዳ ልጠቕ ስለ ዘበለኒ
0: ሞስኻ ከተኣኻ ኹንካ እቲ ዝድወለልካ ኩ ምዝናተ ይከየሉ ሞ ኣጋጣሚ ሪኢኻ ሚዳን ኣለና እንተይለየሲ ናብዚ ከይመፁ ንዓኻ ስለ ዝሓለኹ ኮ
1: ከምኡ ዲኻ ሓሲብካ
0: ሕናይ
1: ዳእታ ሞእምረኻ ፋስ ትኸውን ኣለ
0: ሎከ ማሳዋ ፋስት ፉድ እንድ ዘለኹ መይ ፋስት ዘይኮነ ዎ ሞር ፋስ ፋስ ሲስተም ከ ኣኸይፋ ትካዶ
1: ጉዳም ዓይነታት ተሓሳስባ በልበልበልበል ኣነ ብ ሓደ ቦታ መፅሓ ክመፅ እንዴ
0: እወ
1: እዘን ጫማይ ሳኻይ ፅን ሓደ ሓራብቲ ቤት ቁርሲ መፅ ክወስደኒ
0: ካረረ ኣብ ኦፊስ ክፀንሓ
1: እዚ ከ ከለካ ርግፅግፅ ኣብሎ
0: በቃ ድ ከምዘን ጫማ ክረግፀኒ ወዲ ባፅዕ ማሳዊ ኢሎ ዋይ ማሳዋ ፋስት ፉድ
2: በሉ ሚካል ካብ መፅት እዛ ጉዳይ ፅቡ ጌርና ነብስላ
3: ይህ ለለ እንታይ ሓድሽ ነገር ኣለው ድ
2: ሓድሽ ነገር እኳ ተዘይኮነስ ኩሉ ግዜ ዘተሓሳስበና ዝነበረን ማዕልቦ ከይረኸብናሉ ዝፀንሕና
3: ብዛዕባ እንታይ ማለት ክዩ
4: ብዛዕባ እቲ ነዛ ገዛ ንቐስ ኮይኑዋ ዝክሎ ደላላይ መስፍን እዩ
3: እወ እዚ ሰብ እዚ ዝገበርና ጌርና ካብ ሰብኣያ ሞይ

0: ትካልን ካብዛ ትካልን ክንፈላለዩ እዩ ዘለና
1: እወ ሎም መዓልቲ ሓደ ከምቲ ንእሾኽ ብእሾኽ ዝበሃል ንሕና ድማ ኣብ ደረጃ ወሪድና ተንኮል ምሂዝና ዲና እንተሳፈራርሕና ዝኾነ ነገር ክንገብር ኣለና
2: ከምኡ እንተጌርና ዳ እሞ ካብኡ እንታይ መፍለየ ኣለና ኣብ ክንዲ ንግናይ ብግናይ ሲ ንግናይ ብሰናይ ኣይሓይሽን
3: ኣይሓይሽን እዚ ጉዳይ እዚ ቅድሚ ሕጂ ተፈቲኑ ዝፈሸለ ንክፉእ ሰብ ከዓ ቅድሚኡ ሓሊፍካ ካበጥ ተብሎ
4: እዎ እዚኣ ተዘየርና መስፍን ቀሊል ሰብከ ይመስለክን ንኩላትና ካብ ስራሕ ፀራሪቡ ሰጉጉ ንዑድ ሰማምዕዎን ድምጭዎን ሰራሕተኛታት ከምፅእ ምኳኑ ግጡም
5: ዎ ሚካል ከምዚ ዝብልዎ ዘለዉ እንተኮይኑ ከይቀደመና ንቀድሞ
1: ኣንተ ወይ ኮሪ ወፅኡ ስለ ዘሎ ከምዛ ትብላ ዘላ ካብ ሎም መዓልቲ ክትሃልፍ የብላ
6: ካላ ሚክሳ ላዝን ሕጂ ነዘ ሓወ በክሪኢ ከለኸ ነዘ ባንበልኡ ዝኾነ ከም ሰዓት መሊኡ መላለዩ ርኢ ከለኸ ሽራሕ ከም ዝገብር ገብሮ እዩ ፍሉጥ እዩ ዚ
0: እዋ ፈኪርልና ከይዱስ ድሮና ሓወቦ ክነጊርዎ እቲ ዝበሎ ዝገብር ሰብኣያ ወይ ድማ መፅኡ ኣጓዕቢዒልና ከይዱ
3: ክምላእ ኣላ መስፍን ፀዊዕዎ ከይዱ ኣሎ ክምለስ ከሎ ከዓ ሰይጢኑ ከም ዝመፅእ እዚ ከይደቀስኩም ሕለሞ
5: እዋይ ሓንጣልሲ ከምዚ ናይ ቅደም ሮሜርን ኦሪስን ዝበሃላ ዝነበረ ሰዓታት ኮይ ዘኪሩኒ
4: ውይ ኣብዚኣ ደላ ዓጁ ሰበይቲ ከዓ እንታይና ክንገብራ ወደይ ንሕና ብዛዕባ ህፁፅ ናይ መፃኢ ጉዳይና ዳ ተዘራረብናሲ ብዛዕባ ሰዓዶ ገለ ተክልምለኸ
1: ረሰተይ ተረዳእከያ እዘ ናዴድሃብ ዝጠቐሰተን ሰዓት ናይ ቀደም ኮይነን ከምዚ ናይ ሕጂ ብባትሪ ዘይኮነ ሚዛን ኢልና ንፅውዕ ዝነበርና እ ንሰርሓ ከምዚ ጌርካ ብኢድካ ነጠወካ ከመ ጌርካ ክትመለአ
7: ኣሃ እሞ ሕጂሲ ዓምናስ ብመስፍን ከም ሰዓት እንዳተመለአዩ ትሰርሕ ማለት ክድማ ማድሃበ
5: እው ሓቂ ከኣዝጓል ኣታ ፅቡቅ ሰብሲ ዋላ ተሓሳስበ እኳ እዩ ፅቡቅ እዞም ዕባራታት ግና ዋላ ትተሓሳስበኦም እዩ ዕባራ
4: ሓዳሃናይ ንሕሸይና ሓንፎም ኣማድሃብ
0: ሓሳብሓሳብ
4: ስቕበል ግጡም ሕጂ ዳኣ ግጡም እንታይ ብዛዕባ ንሕና ከመይ ከም ንስጎግ ሓቂ ክፍሉ
0: ተቐበለ ተቐበለ ሄሎ ኣብ ቤት ቁርስ ኣለኹ ኣበይ ደሃ ዘለኻ ኣብ ኦፊስ እሞ መፀ ኮላት መፀኒ በቂ ሓራይ መፀ ክረኽቦ ከይድ
5: እህቲ ዘራርብኡ ከመይ ነሩ ዝሓረቀ ዶ መስል
4: እዚ ዳ ተሒቶ ደለሃሉ ፍሉጥ ልክዕ ከምዚ ኣብ 380 ቮልቴጅ ዝተሰክተተ ጥርሑ ድስቲ ባጊ ኢሉ
0: ወስዒ ኣለካ ምነትንትንሲ ምርከቡ ሓይሽ መስለኒ
3: ይ በቃ ሕጂ ዳ ኦሮማይ እዛ ነገር ከምዳ ሜረ ኣልቃል ኢላ ኣላ
5: ዋይ ኣብቲ ንስኪ ድማ ንባዕሊ ክተዳሂልክን ዓና ራዕዲ ተእትውልና
6: ዮተማሕት ር ኣሰበር መፋትሒ ር ትዕግስቲ ግበራ እንታይ ኮይንኩም ትርዕዳ ኣለኹን ካብ ስራሕ ነስበይኩን እንታይ ከይትኾነ ትፈርሃ ኣለኹን
0: ከይንወፅእ ወይ ከዓ ከይንባረርኩ ኣይኮነን እቲ ብዘይገበርናይ ስና ዘፀልመና ይኮ ዘፍርሓካ
1: ሕጂ ኣብ ኢድ ብኢድ ኩናት ኣቲና ስለ ዘለና መዓንጣ ክሸጥ ምባል እምበር ምርዓድ ወይ ምፍራሕ የድሉኒ
0: እወ ተኸርሚካ ሞት ኣሳፊሕካ ሞት ካብ ኮነ ስኒ ምንካ ስገድልየና እዩ
5: ኣየኸየይ ሰብ ዘለዎ ሳራፊ ድማ ውዲ ዝበሃል ወይለና ድኣ ንሕና እምበሪ ንስኽ ዳኣኒ ብሰንኩምኺ ዋላ ሓንቲ ትኾነኒ ኸ
4: ኣቲ ሰበይቲ ኣይቲ ሰምዕ ኒ ብሰንኪ ክትበል ብሳላ ክበል ምሽ ክትበሃል ፀኒሕ ሕጂ ንሕጂ
5: ተግደፈኒስከ ንሳ ብሳላ ሞኣ ክትድሕን ከላ ንሕና ድማ ብሰንኪ ተሕማቕ መልሓስና ክንጣሓን ኢና እወይ እወይ ኣነጥዕምቲ ኣነስ እንታይ ኢና ብዚኣ ገፀይ ዘምፅእ ነይሩኒ ብክብረተይ ኣብታሸቃቐት ኮፍ ዘይብል ዝነበርኩ ዋይ
4: ይ ናበይ ጉያ እቲ ዝተፀብቋዕረ ብሓንሳብ ንግሶም መንበረ
5: ኣታግደፈኒ ይቕሬታ ዝበሃል ማዕርፂ ገና ይከለኒ እንታይ ዕረ መሪር ዘገጥም ኣለኒ ታግደፈኒ
4: ሃዲማው ሕጂ ንዓንታይ ግበር ክትብል ዘለ
0: ኣቦይ ኩላ ቤተሰብ ኩርኩር ናይ መስፍን ይብሉኻ ሰራሕተኛታት ከም ኣባት ነብስካ ፈልጥዎ ወረ ኩሉ ሰብ ብሓንጎል ናይ መስፍን ከምትኸይድ እዮም ዝሓስቡካ
4: እንታይ ንዓይኒ ሓንጣሊ ርእሲ ኩሎም ሲ ከምኡ ይብሉኒ ኣይትሕሰብ የብለክ ኣለኹም እዚኣ ብዘይካ ንስኺ ካልእ ሰብ ኢልኒ ዝፈልጥ የለን
0: ኣንቲ ሓወቦይ ሰብ ኮይ ሓሚ እምበር ኣብኣፍካ መፂሮ ዝዛረበካ እዩ
4: ባህራይ ንስኪ ከምዛ ጉዳይ ከመይ ትርኢድ
0: እዚ ዝበሃል ዘሎ ተዚ ኣምነሉ ኮ ንዝብሉኒ ሰባት በዕለ ይመለስ ኩሎም እምበር ስቕኢለ ናብካ መምፃእ ክዎ ምስለካ
4: ሞኸም እምነትክ ማለት እዩ
0: እወ መስፍን ንዓኻ ዩ ሓንጣሊ ድዝፅዋዓካ እምበር ምስ ሰብ ኮይኑ ከልዕለካ ከሎ ኮ እቲ ባንቡላ እዩ እቲ ኩዕሶ እዩ እታ ተሓላቤት ላመይ እቲ ጨላይ ገለ እዩ ዝብለካ
4: ንዓይ ዝኮም ይብለኒ ሞንታ ኮይነ ዳ ሰሚዐ ዘይፈልጥ
0: ኣቲ ሓቢ ከመይ ጌርካ ኢካ ምኩ ዝሰምዖ ዋ እዚ ንኮ ንዋኑ እጓና እዩ
4: ወይ እዋ ሓንታ ተዋሪድካ ብሰባት ኮራኮሩ እናበልኩም ካዕ ነረስሕጂ ኣብ ርእሰይ ኳ ኢላ
0: ኣቦይ ናትካ ይርዳእካ
4: እማሕጂ ንዓንታይ ግበር ትብልለኽ
0: እንታይ ዶ
4: ወይ
0: ኣነ ኩላቶም

0: ሰራሕተኛታት ኮይና ክንመሃሪና ፀኒሕና።
1: ብዛዕባ እንታይ
0: መስፍን ኣብ ልዕሊኻ ዘለዎ ንዕቐት ክነፍስ እዩ ዘለዎ?
1: ብኸመይ
0: ብኸመይ ዶ ንስኻ ልዕልዩ በሊሕ ወዲ ሹቕ ሻጥን ምዃንካን ብጥበብ ጌርካ ድማ ከም ኩዕሶ ክፃወተሉ ከምትኽእል ንዕኡን ነቲ ብኣኻ ሓይሙ ዘሎ ፈታዊኻ ከተርዮ እዩ ዘለካ።
1: እሞ ብኸመይ ይከብለኩሉ
0: ናትካ ፍቓድና ንፅበ ዘለና እምበር ኩላቶም ሰራሕተኛታት ዓምና ንመስፍን ከመይ ገይሩ ይላገፀሉ ተኣኪብና ሜላ ንምሃዝ ኢሎም ይፅበዩን እዮም ዘለዉ።
1: እሞዚ እንታይ ናተይ ፍቓድ ኣድልኩም ኣይሰናይ ፍቓድኒ ዝቅዱስ እዩ በልሕጂ ንስኽን እቲ ኣብ ርእሰይ ዘሎ ሕሜት ዓሊኹም ላዕለዋይ ኢድ ከምዝጭብጥ ግቦ
0: እዚኣተን ከምዚ ክትብለኒ ፀናሕካ ንድሕር ኮይኑ ሓኪም ዝኣዘዘልኩም ናይ ጥዕና ጫማ እዩ
1: ወይ
0: ንክገርመካኸ ዋግአን ካብ ሽሕ ንኣፋ ዘይሓልፍ ከሎ ንሱ ግን ምስ ትበዓሉ ካ እንተመሻጢሩ ብ2500 ከም ትገፀን ጌይርካ። ስለዚ ስ ብተዘዋዋሪ መንገዲ ንስኻ ኸነትናት ጫማ ግዜ ካሉ ማለት እዩ።
1: ዋይዋ ሓቀኺ ስብዕስከ ኣይባዕሉ ዋጋ ወዲዎ መፂናን
0: ዝብሃን ከድረቐካ እዩ
1: ኣንቶኺ ሓቡ ቀሊል ሰብኣይ ክመስለኪ ክሳዱ ርኢኸ ብጅዶ ሓኒቀ ፈጠት
0: ካብሎይሓንዩስላሙ ዓያሽ ድዩ
1: ምንታይ ዳ ስኢሉ ክሪዮ
0: ኣይትርዕን ኢኻ ሎም ኮ ሰባት ከም ናይ ቀደም ብቕፅቦም ዘይኮኑ ብሓንጎሎም እዮም ዝበኣሱን ዝስዑ
1: መን ልኪ እምዚ ጌርካ ረቢፅካ ክሳዱ ብውጅዶ ጌርካ ሓኒካ ብመኩስ ካትዳ ብምንታይ
0: መጀመርታ ክትገብራ ዘለካ ንስኻ ሻጥርን ብልሓተኒያ ራዛ ምዃንካ ክተፍልጦ ከንኩዕሱሕ ክፃወተሉ ዘለካ እቲ ዝሰረፍኸ ናባና ግደፋ
1: ምዕራይ ቀጢፍኩም ፀባስቲ
0: በካ እንቋዕ ጥራሕስኻ ፍቓድ ሃብካና በር ኩሉ ነገር ናባና ግደፎ ንስኻ ከዓኒ ገለትሪክ ተጠቂምካ ይዕን ዝዞ እ
1: በልኣን ከዓ ክርእክ ብለክሉ ክዶ ዝቆፍዞ ክሕወ ዝውዘ እ ክርኢ
2: ዳዳሕንደዶምገ
3: ምስ ዓምና ኣብ ኦፊስ ኮይኖም ዝዛረረብሎም
2: ርኢኹም ሚጉጎ ፋስትያ እታ ዝተባሃልናስ ድሮ ጀሚራታ ማለት እኳ እዩ
4: ላዝም ንመስፍን ክንዕወተሉ ንሕር ኮይና ልዕሊኡ ሰርዕ ያዕኒ ቕልጡፋት ንክኾን ኣለና
2: እወ ሕጂ ኩላትና ንመስፍን ልዕሊኡ ምዃንና ብኸመይ ነፍልጦ ንምህሮን ኢና ክንሓስብ ዘለና።
0: ኣጀኹም ኣጀኹም ሕጂ እቲ ትምህርቲ ድሮ ተጀሚሩ ሲ ኣብ ፈተነ እዩ ዘሎ።
2: ከመይ ማለት ኪሚኮ?
0: ብኣጋጣሚ እዩ ተፈጢሩ መስፍን ኣብ ሽጣራ ሓወይ ኣጋሪ ቀንዝወንሎ ምስ በሎ ንዓይን ከምኡ ዝገብረኒ ሞ ሓኪም ዝነገረኒ ክነግረካ ኢሉ ኣታሊሉ ስኬቸር ጫማ ብ2500 ከም ዝገዝእ ገይርዎ።
2: እንታይ ስኬቸር እዚ ናይ ሜዲካል ጫማ ኣ እንተኸበረ መን ክከብሽ ሕለፍ ኢልዎ
0: መስፍን እንዲ ሞ ምስቲ በዓል ድኳን ተመሻጢሩ ከም ዘዋፅኦ ኣምሲሉ ሓወይ ከም ዝገዝኣሉ ገይሩ
4: ሰብ ዘይኮነ ተግባሩ ኣንጨዋይ ትመትካን እያ
2: ዓምናኩም መፃወቲ መስፍን እዩ ተፈጢሩ በቂ ሕዛውቲ እዩ ሓተላ ከምቲ ለመደብዕራይ ዝሓዘ ሒዙና መስፍል ዝብል እንትረአ ኮይኑ እንታይ ክገብሮ ሃሊሉ ዝመፀካ እድጊ ኣኽቢልካ ፀዓኖ ቋ እዩ
3: በዓል መስፍን እኮ ማህቡል ተረኪቦም ተማም ገይሮም እዮም ዘናግዕዎ ሓሻካ ዓምና ከዓ መስኪና እዩ ኑቴላ እዩ ፅቂል እዩ ዝወርድ
1: ወይ ኣነ ሓንጣል መፃወቲ በዓል ሰተ ቆልዑን መስሓቅ መስፍን ሸራፋትን ርኢኹ መመክዒ መሳቶ ይንባ ኮይነ
0: ይህ ዶ ኣሓቡ ዳሓንዲኻ ትኾን ከዳ መፅኻ
1: ከበስረኩም ከምቲ ተባሃልናዮ ላዕለዋይ ኢድ ሒዚ ከም ዘለኹ እዚ ክነግረኩም መፅ
0: ከመይ ማለት ካ እዩ
1: ከመይ ማለት ዶ ርኢኹም ኣለኹም መስፍን ናይ ፀጋም ጫማ ምዃኑ መታን ክረዶ ኢለ እዚ እናተይ ናይ ፀጋም ጫማ ምስታናቱ ናይ ፀጋም ገይረ ኣባኩ ዓሽግ ሂበ እዮ
4: ፅቡቅ ግበር ጋዕምና ሕጂ ርኢካ ኣለካ ንሱ ጥራይ ንሰብ ከምዘይሽክዕ ፅቡቅ ገይሩ ክረድኦ እዩ።
3: ሕጂ ደኣ ደቁን ሰበይቱን ክቡር ዝዋግኡ ናይ ጥዕና ጫማ ገዜ የሎም ኢሉ እንዳተፈጥረመ ገፁ ምስከረ ክፍት ምሰበሎ ኩሎም ክሰዕቅዎን ክድህልዎን እንዲተራ እዩ
2: ከምኡ ይኮነን ግን ዝግበር ነይሩ ከምታን ብዘይዋግኡ እታሊሉ ዘኽፈሎ ንሱ ከዓ ነተን ጫማ ጠፊአን ኢሉ ክሓልጠኒ ነይሩዎ
5: ዋይ ኣንታኣዙ ጠፊኢኒ እንታይ ኢሉ ድኣ መሆኑ ዓመና ብምንታይ ከደኖቆ መቸም ጥሙ እዩ እንድዩ ብእግሩ ንገዝኡ ኣኽርያ በፂሑ ምስ ረኣዮ ናብዚ ምስ ተመልስን ዓመና ከዓ ካዕካዕ ኢሉ ምስሓቆ ነይሩ
6: መቸስ ካብ ተገብረ እምበር ከምዛዕዙ ዝበለታ እያ ፅበቅ ነይራ
0: እዎ ሓቂ ክንዲኺ ሕጂ ግና ኩላትና ተሓጋጊዝና ሓንቲ ፅቡቅ ጌራ ተሽኩዑን ትሕፍሮን ፍፃሜ ንሕሰብ ሞ ሽዑ ዓብ ትምህርቲ ንህቦ
7: ውያታ ሓንጣልሓወይ ሕማቕ ረኺበ
3: ኣጋጠመት ሕጉዘን በር ትስሕቆ ዲኹ?
4: ኣ መስፍን እንታይ ኣጋጢሙ?
1: ክልቲ ናይ ፀጋም ጫማ ድበፂሕካ ትበዓል ጫማ ትበዓል ድኳን ዘይኮነ ተጋዲ ኣነ ኮ ከምቲ ንስኻ ኩሉ ግዜ ተሽከዓም ዝፃወተለይ ኣንካ ብስድራኻ ኣስሒቀ መስሓቅ ክገብረካ ኢለ እዛ ኩላ ገይረ ዘለኹ
0: እንትኾን ካላ ትስሓቅ ኣለኻ ኣምና ኳ ተፃዊትልካ
3: እቲ ንዓይ ዘይኮነ ተፃዊትለ ዘቶም ሰረቕቲ ተፃዊትሎም ጨቡጠስ ገዛ ዓርከይ ጨቡጠጨቡጠጨቡጠስ ሓንጠር ዓርከይ ንዓይ ዘይኮንካ ነቶም ሰረቕቲ ጫማ ካ ከዓ ተፃዊትካ ኣሎም ኣንታ ኣንታ ሓቂ ባ እዩ ገንዘብ ሓላል ኣይስረቕን እዩ ክበሃል
1: ታኸ ትብል ዘላ
3: ኣንታ ሓንጠር ዓርከይ ቢላርዶ ክፃወት ኢ ነተን ጫማ ምስ ቅመጥኩዎሲ ነቲ ዝነበረ ጫቅጫቅ ጉልባብ ተጠቀይሙሲ ነተን ጫማ ሰሪቆም ከመይ ደሕርቢ ለመፅ ወረ እንኳዕ ተመስገን እንኳዕ ወረይ ተጠቕሙለ
1: እውየ ሸሓተይ እው ገንዘበይ እው ስኬቸር ጫማይ እው ስግናይ ጥዕናይ ጫማይ ውይውይ ኣነስያይ ካብ ኮዮስ ናብ ስኬቸር ጫማ ክቕይር ጣዕናይ ሓንዛል ዕድላልሞ
3: ዳሓን ዳሓና ኣድጎይ ኣድጎሞ ንዓናይ ሞናዓናይ
1: ናበይ
3: ንዓናይ ናብ ዝሸጠልና ወይ ከዓ ናብቲ ዕዳጋ ሕራጅ ከይድና ገለ ግበሩ ክንብሎም ኢና ንዓነ
1: ድሓን ንስኻትኩም ከኢኹም እዛ ኩላ ገይርኩም ዘለኹም ናብዛ ኩላ ተንኮል ዘእተኹም ንስኻትኩም ኢኹም ኣነታ ናይ ቀደም ግረናይ ማሓሸት ንነራ ንስዕ ካብታ ኸይላ ከምፅ ገራ መዝሕቋ ተውፃኒ ነራ እታ ግረናይ እታ ፃዕዳ ልበይ ሕጂ ግና ባዕለዮም ዝፋሓርጓ ጉድጓድ ኣዲ
0: ኢልናኩም ኮይና እዚኣ ፍፁም እያ ዘይተድልየና ነይራ
6: ሓቃ ኣላእዙ ከምታ ዓምና ክወፅእ ኩሉ ዝተዛረባ እያ ከምቲ መስፍን ዝገበረ ኳ ዓምና ቀደም ጠፊእ ማሃለዉ ግና ቅንዕንኡን ግርህንኡን እየን ዝዋጋኣሉ ነይረ
4: ብጃኺ ግደፍነ ለማለም ያኸ ሓንቲ ፈተነ ፈቲና ንምንታይ ንድሃል ካልእ ካብ ዝሓሸት ረቃቕ ሓሳብ ዘይንሓስብ
3: እዋ ተስፋስክን ቆርፂ የብናን ዳሓር ከዓ እዛ ፈተነ ኮ ዓምና ገይርዋ እምበር ንሕና ይኮና ንጌርና እዮ
5: እዋ ስለዚ ንሕና ይተስዓርና
0: ንሓ ቦይ ከይድህሎ ኢለየ እምበር እዛ ፈተነ እዚኣ ኳ ኣገዳሲት ኣይነበረትን ከምቲ ዝተሓስበ መስፍን ገጹ ኸይዱ ነተሓቂ ፈልጦት ኮይኑ ክደክም ጥራሕ እዩ ዝኽእል ንሕና ግን ክቕፅዒና እንተልዮ ዘለና
5: እዋ ንመስፍን ድማ ዓባይ ትምህርቲ ትኾኖን እዮ
6: ንሓንጣል ክሕጉሶ ስለ ዝለሎ ከየስኪጠ እምበር እዛ ፈተነ እዚኣ ዋው ተቢል ፈተነ ሳይኮነትን
0: ዋ ኢዳ ሓቦይ ተመሊስካ እተን ጫማኸ
1: ክልተና የማ ንዳኣ ሞንታይ ክኾነኒ ስቂድና ኢና እምበር መንከ ክገዝኣልና ንዑ ዝፈልጦ ጎረቤቶ ሓደ ስንኩል ግና ፀጋመይቲ እግሩ ብሓደጋ ዝተቆርፀ ንዑ ዶ ክንበ ኢልኒ ራይና ኮይል ስቕሉ እንታይ ኮንኩም ንግርህናይ ናብ ተንኮል ስለ ዘቐየርኩምኒ እንቋዕ ዳኣ ብኡ ሓለፈለይ ብገንዘብ ከሲረ እምበር ሕጂ ከዓ ንቲ ዝገበርኩ ሓጢኣት መታን ከደቃቁሰኢለ ፅድቂ ተገበርኩም ልዕሊ ዚ ስንኩል ሲ እንታይኹም ትቃወምኒ
4: ያ ዓሙ ንቃወመካ የብናን መስፍን ንዘን ጫማ እንዳ ሓራጅ ኮይቱ ክሸጠን እዩ
1: ሓሶት ነቲ ስንኩል ኣነ ባዕለ ይፈልጦ እየ ከምኣ ተገይሩ ከዓ ክንመና ከሎ ኮይና ወግሶሞ ዶ ኮይነ ክዘጋግሎ
3: ሃይ ዩ ሺ
1: ውስኬቸረ እው ናይ ጥዕና ጫማይ
3: ንዓይነን ጭዋስ ናብ ለቆታ መስፍን ንበሃል መስፍን ብልዋቅዕ ብቐሊል ዘሸቀ
1: ውስኬቸረይ ሓሲ ከዓ ካ ሰሪቆምን ዝበልካ

0: ሰላም ክቡራት ተኸታተልቲ መደብ ፍረፃዕሪ ከመይ ቀኒኹም? እዚ ትከታተልዎ ዘለኹም መደብ ብሚኒስትሪ ሕርሻ ዝዳለ 2 ሰሙናዊ መደብ እዩ። ኣብዚ ዘለኹምዎ ሰላምን ጥዕናን ንምነየልኩም ንሎሙን ከም ወትሩ ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮም ትሕዝቶታት ሒዝና ኣብ ሰዓትና ተረኪብና ኣለና። ክትከታተሉና ድማ ብክብሪ ንዕደም። ኣብ ናይ ሎሚ ኣተኩሮ መደብና እምባር ኣብ ዞባ ጋሽባርካ ንኡዞባ ለጉዓን ሰባ ብልዕሊ 10.5 ሚልዮን ናቕፋ ዝተሃነፀት ዲጋ ዳዕሮ ከበሮ ዝተካየደ ፅምብል መበረቕታ ኢና ሒዝናልኩም ቀሪብና ዘለና። ሰናይ ምክታል።
1: ኣዲ ሃንስ ኣብ ዞባ ጋሽባርካ ንኡዞባ ለጉዓን ሰባ እትርከብ ዓዲ ኮይና ብመጓሰ ዕሪትን ሕርሻን ዝነብሩ 420 ገባሮ ኣለውዋ። ካብ ኣስመራ ድማ 36 ኪሎ ሜትር ርሒቓ ትርከብ። ዓዲ ሃንስ ብምዕራብ ምስ ዓድታት ወርሒ ሰብ መቐርካ፣ ደቂ ዳሽም፣ ደቂ ሸሓይ፣ ብሰሜን ምስ ዓድታት ኩርኩራ፣ ኮኮሎጃቓ፣ ኣዶና፣ ጎዳጉዲ፣ ዓድን ኣምንን፣ ብምብራቕ ድማ ምስ ዓድታት ዓዲ ገብሩ፣ ፀዓዘጋ፣ ደብሪ፣ ዓዲ ቢደል ትዳቦም። ተወለድቲ ዓዲ ማለት ኣብ ውሽጢ ዓዲ ዝርከቡ ብጉልበቶም ኣብ ወፃኢ ሃገራት ዝነብሩ ተወላድኣ ድማ ገንዘብ ብምውፃእ ከምኡ ውን ሞያውን ቴክኒካውን ደገፍ መንግስቲ ዘጠቓለለ ብልዕሊ 12 ሚልዮን ናቕፋ ዲጋ፣ 2 ራህያታት ከምኡ ውን ፕሮጀክት 2 ማይ ሃኒፆም። ከም ፍረ ፃዕሮም ድማ ነታ ዲጋ ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ሕሩይ፣ ፀሓፊ ህግደፍቲ ዞባ ኣምባሳደር ማሕሙድ ዓሊ ጃብራ፣ ኣመሓዳሪ ንዞባ ለጉዓን ሰባ ኣቶ ኣብርሃም ሓጎስ፣ ኣዘስቲ ሓይልታት ምክልኻል፣ ላዕለዎት ሓለፍቲ ሚኒስትሪ ሕርሻን ዕዱማት ኣጋይሽን ኣብ ዝተረኽብሉ ስነ ስርዓት ኣመሪቖምዋ። ኣብቲ ኣጋጣሚ ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ሑሪ ነቲ ፕሮጀክት መሪቑ ድሕረ ምኽፋት ኣብ ዘስምዖ መደረ
2: ወግዒ ዝምረቕ ዘሎ ዲጋ ሓደ ካብቶም ብተበግሶታት ህዝብን ሓገዝ መንግስትን ኣቐዲሞም ዝተሃንፁ ንህዝቢ መስተርሆት ፈጢሮም ኣገልግሎት ዝህቡ ዘለዉ ኣገደስቲ ዲጋታት እዩ። ብዕብየቱን ዝሕዞ መጠን ማይ ካብቶም ኣብ ንኡስ ዞባ ለጉዓን ሰባ ክሳብ ሕጂ ተሃኒፆም ዘለዉ 10 ዲጋታት ኣብ ሳልሳይ ደረጃ ዝስራዕ እዩ። ከባቢ 200,000 ሜትር ኪዩብ ከዓ ይሕዝ። ብበዝሒ ተጠቃማይ ህዝቢ ክርኢ እንከሎ ብስድራ ን506 ስድራ ቤት ብትንፋስ ድማ ን2258 ከምኡውን ንጥሪትን መስኖኣዊ ልምዓትን ዘገልግል ንዝፀንሐ ናይ ማይ ፀገማት ዘቃልል ንልምዓት ጥጡሕ ባይታ ዝፈጥርን ብምዃኑ ኣብ ምምሕዳሩን ኣጠቓቕምኡን ብልዑል ተገዳስነትን ክንክንን ክተሓዝ ይግባእ። ከምቲ ኩሉ ግዜ ከም መዘኻኸሪ ንብሎ ከዓ ዲጋ ከም ምህናፁ ምምሕዳሩን ምክንኻኑን ስለ ዝኸብድ ተሃኒፁ ዘሎ ዲጋን 2 ሓፅብታትን ልዑል ናይ መንግስትን ህዝብን ገንዘብን ጉልበትን ዝፈሰሶ ምዃኑ ብምርዳእ ንዝነውሐ ግዜ ኣገልግሎት ክምእንቲ ኩሉ ተጠቃማይ ህዝቢ ምስ ምምሕዳርን ሰብ ሞያን ክተሓባበርን እጃሙ ከበርክትን እምሕፀ። ኣብ መወዳእታ በዚ ኣጋጣሚ ንኩሎም ነዚ ናይ ልምዓት ፕሮጀክታት ክውን ክኸውን ዝሓገዙ ዝሰርሑ ዝመርሑ ኣባላት መንግስትን ምምሕዳርን ውልቀ ሰባትን ብስመይን ብስም ዞባን ልዑል መስጋና የቕርብ። ዘለኣለማዊ ዝኽሪ ንስዋኣትና ዓወት ንሓፋሽ

0: ቀፂሉ ኣመሓዳሪ ንኡስ ዞባ ኣሎ ጓዓን ሰባ ኣቶ ኣብርሃም ሓጎስ ብወገኑ ኣብ ዘስምዖ መደረ
1: ኣቐዲመ ነዚ ናይ 4 ፕሮጀክት ዲጋ ክልተ ራያ ውሕሱን ፅሩይን ስተማይ ንምውሓስ ዝተገብረ ፃዕሪ ኣብ ውፅኢታዊ ፍረ ፃዕርና ምብቃዓና ንኹሉና እንኳዕ ኣብቃዓና ዮሃና ይብል። ከም ዝፍለጥ ጥርናፈ ተሎ ውዳቤ ሓይልን ንቕሓት እንተሎ ዘይትግበርን ዘይፍፀምን ኮታ ነዚ ዝዓግት ሓይሊ የለን። ስለ ውሽጥን ደገን ዝርከቡ ህዝቢ ዓዲ ሓንስ ስለ ተወደበን ሓድነቱ ስለ ዘስጠመን ንፀገማቱን ከም ፀገም ከይረኣየ ብሓያል ኒሕን መንፈስን ስለ ተበገሰ ነዚ ሎሚ መመረቕታ ደረጃ በፂሕዩ ዘሎ ልምዓታዊ መደብና ምብቅዑ ኣብ ውሽጢ ንኡዘባና ከፋት በሪ ልምዓትና ቅዱስ ቅንዒ ኣብ ኩሉ ምምሕዳራትና ኮይኑ ፅልዎ ቀሊልካ ዝረአ ዘይምዃኑ ብምግንዛብ ዝተፈላለየ ዕንቅፋታትን ፀገምን ተነበሩ ነዚ በዲኻ ሓድነት ኣደልዲልካ ኣብዚ ዓወት ምብቃዓና መስክሩለይ ዘድልዮ ኣይኮነን። ዝተሰርሐ ባዕሉ ስለ ዝዛረብ እዚ ድማ እቲ ውዳበን ሓይልን ዝበሃል ሕጂ እውን ደጊመ ዮሃና ብል
0: ካብዚ ቐፂልና ምስ ክኢላ ሕርሻን ነበርቲ ተዓድን ብዛዕባ ምህናፅታቲጋ ኣመልኪትና ዘዘራርብናዮም ኣለና ናብኦም ከሰጋግረኩም።

0: እዚኣ ዲጋ ዳዕሮ ከበሮ ኣብ ዕለት 1 ወር 6 2019 ጀሚራ ቅድሚ 7 ዓመት ማለት እዩ። እትሰረሓ ከዓ ዲጋ ብሓመድ እያ ተሰሪሓ። ከምዚኣ ትረኣየኩም ዘላ ኣብ ታሕተዋይ ሎወር ዝማይ መሊዩ ና ዘሎ 89 ጀሚራ፣ እዚ ፋይናል ዘለዋ 255 ወዲያ ማለት እዩ። እንደገና ቁመታ 10 ሜትር እያ፣ እቲያ 8 ሜትሮ ማይ ድሕዘልና፣ እቲ 2 ሜትሮ ግን ፍሪቦዲ ወይ ከዓ ስፒል ወይ ማለት እዩ። ዓቐን ማይ ከዓ ልዕሊ 200,000 ሜትር ኪብ ማይ ትሕዘልና ማለት እዩ። ብምቕፃል እቲ ርግዱ ቲክነስ ከዓ ብ54 ሜትሮ ጀሚራ ብ4 ሜትሮ ፋይናል ማለት እዩ። ሰለስተ ርብዒ ድኾን ስሒዛ ኣላ ማለት እዩ። ካብቲ 200,000 ንብሎ ዘለና 160,000 ሜትር ኪብ ኹን ሒዛትልና ኣላ ማለት እዩ። እዚኣ ዋንለ እዚ ቀንዲ መዓላ ዝበልኳ ቀንዲ ማይ ድስተ ይነበረና ዝኸባሉ ንፅሩ ማይ ስተ እቲ ቀዳማይ ዕላማ ማለት እዩ። ካብ ሓሊፉ ከዓ እቲ ማይሲ ነዚኦም ተጠቀምቲ መስናዊ ሕርሻ ንኸምኡ ኣብዚ እዋን ዝዘሎ መስናዊ ሕርሻ ክትገብረሉ ሳሳይ ከዓ ትሕቲ ባይታ ማይ ምህብቶም ማለት እዩ። ትሕቲ ባይታ ሕጂ ብምሉእ ዝትርዎ ዘለኹም እ ልሙዕ ዩ ዘሎ ካልትልቢ ጀሚሩ እምበር ዝወስድ ኪን ዳ
1: ዲጋና ኣብ ረብሓ ዓብ ሓጎስ ዓብ ደስታ። ምክንያቱ ልምዓት ስለ ዝኾነት ሰሪሕና ነልምዓላ ድንድሽና ንዘርአላ ንሕና ንበፃሕቲ ኽን ፍሱስ
2: ኢሉሎ እዚኣ ዲጋ እዚኣ ብዲጋ ሰሪሓ ጥራይ ዘይኮነሲ ዋላ ቀደም ውን ሃብታም እያ። ሻንሽቆር ተባሃለት ኣብዚ ከባቢ ብምሉኡ ቀዳማይ ተምህዝዋ ዝነበረ ብመንግስቲ ኣብዚ ቦታ እዚ ሞተር ተመኒዋ ነይሩ። ክሳብ ሕጂ ግን ኣብ ምዕልቲ ስለ ዝበፅ ሓምላ ዝበፅሕ ኢሎ ማለት ሕጂ እዚኣ ዲጋ እዚኣ ንሕና ቅድሚ ሕጂ ነፍርየላ ነርና ሕጂ ከዓ ዝያዳ ዝያዳ ኣፍሪና ብነፍስና ክንክእል ናይ ምሉእ ተስፋ ተስፋና እዩ።

ከም ዘይብሉ ሓጎስ እዩ ዘለና ንዓና 3 ሜትሮ 4 ሜትሮ ጉዝጓዝ ክዒቶም እዮም ማይ ንሰተ ነርና። ሕጂ ግን ኣምላኽ ይብና ሳላዘም ጀጋኑ ዘቀና ማይ ከም ድላይና ንቐድሕ ከም ድላይና ንሰቲ ሓጎስና ወሰን የብሉን። ውሽጢ ዘለኹም ኣብ ደገ ዘለኹም ደቅና ዝዓበኹም ዝነኣስኩም ሓጎስና ወሰን የብሉን። ከምዚ ናህና ክትሕገሱ ከ ሰብ ሙሉኣት ተስፋ ኢና እማዕሮ ደቂ ተባዕትዮ ኢና ንሰርሕ ነርና ሰሪሕና ከዓ ወት ረኺብና ሳላዘም ጀጋኑ ዘቀና

0: ኣብድላይና በፂሕና ሓጎስና ወሰን ይብሉ
1: እዚ ድጋ ዝብ ሽራህ ናይ ሰማእታትና እዩ ሓድንህና ምስ ረኸብና ናፅንህና ምስ ረኸብና ብሩኻት ውላድ ምስ በለና ብሩኽ መንግስቲ ምስ ረኸብና ዝትካል ዝጌርና ዕውር እንታይ ይደሊ ብርሃን ነጋዳይ ከ እንታይ ይደሊ ድሓን ሕጂ ከ እንታይ ንደሊ

0: ኣብ ግብሪ ክነውዕል መሓናግዘ ኸውን።
1: ጸጋ ክመጽእ ነፍስና ኣፍሪና ንመንግስትና ንሃገርናን ከነፍሪ ሓገዝ ብትቦታት ተዘርግሒዩ ክኢላታት ተኽሊ ሓመድ ተመርሚሩ ከከብ መልክዑ ገይሩ ንኽፈርዮ ከምኡ ንደሊ ተቐሪቡ ቀረብ ምስ መፀ እንታይ ይደሊ መዓር እኮ ዝወስደልካ ተረኸብካይ እምበር ዝወስደልካ ድሕደ ይረኸብካይ መዓርኒ ማይካ ተቐሪቡ ከነፍርየሉ ከነንመዓሉ ስለ ንደሊ ጉልበት ውላናን ጉልበት መንግስትናን ንፅበ ኣኹም በፅሖ ሰብ ምሉእ ተስፋ ኢና ዲጋኣባሕ መሬታ ለምዒ
2: ምስ ከበሮ ብኣድጊ ኣድጊ ዘይብላ ብሒቋኣ ተሰኪምና ማይ ወሪድና ንሰቲ ነርና ሕጂ ከዓ ኣምላኽ መስግን ወሊድና ሳላ ከስዕና ሳላ ደቅና ሳላ ኣሕዋትና ሳላ ስድራና ከዓኒ ኣብ ገገዛ ከኣትኸማን ተስፋ ኣለና እንዳው ጎየና ብንሰኽቲትና ምፅኢና ንሰቲ ኣለና ፅሩይ ማይ ንሰቲ ሕማም የብልና ፀገም የብልና ዲጋና ተኮይኑ ከዓ ሰፊሕ ንገፊሕኒ
0: እንታይ ክንገብረሉ ኣለና ንሕና ክንፅዕረሉ ክነፍርዮ ሰውቲ ሓጋይ ክንበልዕ እዩ ትምኒትና እሞ መንግስትና ዘለኣለም ንበር

ሕጂ ከዓ ሰሪሕና ንኣቱ ዓቕምና ንኣሰርሕ ዓቕምና ሓምልና ድንሽና ዕፉና ድባና ኩሉ ኣልሚዕና ሰሪሕና ከዓ ሕጂ ንክንነባብር ከዓ ሰብዓ ብተስፋይና።

ቀለውዕ ዘዕቢ ነቲ ከምዚ ናሃና ዓብ ደለ ሽምግል ደለ ከዓ ካብቲ ዝሰርሐ ንበልዕ ንሰቲ ፈታዊና በልና ብሰልድና ንገዝእ ኩሉ ሽሻይ ዓድና እመላኣልና ዓይኒ ሕሱም ዝፈነልና እዞም ደቀይ ወፊርኩም እተዉ ንሕና ሕጉሳት ኢና ኣብ መደምደምያ ዝበፃሕኩም ከዓ ሕጉሳት ኢና ሕጉሳት ኢና እንቋዕ ዝረኣየና ሓጎስና ወሰን የብሉን እዞም ደቂ

ንዓድኻ ክትሃንፅ ከለኻ ሲ ኩሉ ግዜ ስደት ዘሎናያስ ዓድና ኣይኮነን ማለት እዩ። ንሕና ከ ብጣዕሚ እዚ ኣብዚ ከዓ ብዙሕ ለውጢ ተገይሩ ማለት እዩ። ንሕናስ ማዕረ ክንዲዚ ለውጢ ዝገበርና ኣይ መሰለናን። ምክንያቱ ማይሲ ኣብ ገዛና ክንደይ ንቁጣታት ክንደይ ክስተሎ ብጣዕሚ ኢና ሓቂ ትሓሽ ማዕረ ክንዲዚ ተሓጒስና ኢና ማለት እዩ። ስድራና ኣብ ገዝኦም ማይ ክሰትዩ ከለዉ ዝኽእሉ ዲጋ ከምዚ ኢሉ ክመፅእ ከሎ ብጣዕሚ ማለት እዩ ኣነ ሕጉስቲ

ክቡራት ተኸታተልትና፣ ካብዚ ምቕፃል እታ ኣካል ናይዚ መደብ ዝኾነት ብኪኢላ ምድላው ምግቢ ኣስመረት ዳምር ከምኡውን ኪኢላ ስነ መኣዛ ምግቢ ሕሩይ በረኸት እናተዳለወት ትቐርብ ንኡስ መደብ መኣዛ ፍረ ፃሕሪ ከነቕርበልኩም ኢና። ሰናይ ምክታል።

0: ሰላም ሰላም ዝኸበርኩም ተኸታተልትና፣ እዚ መደብ መዓዛ ፍረፃር እዩ። ሎሚ ሒዝናልኩም ቀሪብና ዘለና ኣገባብ ኣደላለዋ ሃብታም ሰላጣ እዩ። ንሰላጣ ዝምልከት ሓፈሻዊ ሓቅታ ዝሓዘ መብርህ ኣሎሞ ብሓባር ንከታተል።
1: ሰላጣ ኣብ ሃገርና ብቐረባ ክንረኽቦ እንኽእል ሓደ ካብ ዓይነታት ኣሕምልቲ እዩ። ብልምዲ ግና ሰላጣ ክበሃል እንከሎ እቲ ልሙድ ቀጠልያ ሰላጣ ወይ ድማ ጅርጅር ጥራዩ ዝዝከር። እንተኾነ ሰላጣ ብእተፈላለየ ትሕዝቶ ሃብቲሙ ክቐርብ ከም ዝኽእል ምፍላጥ ኣገዳሲ እዩ። ንኣብነት ሓደ ሃብታም ሰላጣ ብምውህሃድ ሰላጣ፣ ኮሚደር

0: ፋጆሊ ድንሽ፣ እንቃቅሖ ካሮት፣ ጥሑንፉል፣ ስምስም ብተወሳኺ እውን ኩኩምበር፣ ብሮክሊ ካልኦት ብጥሪኦም ክብልዑ ዝኽእሉ ኣሕምልቲ ብምውሳኽ ክቐርብ ይኽእል እዩ። በዚ ድማ ሓይሊ ዝህቡ መኣዛታት ካርቦሃይድሬትን ፀዓትን ንኣካላትና ዝሃንፁን ዘጠንክሩን ፕሮቲን ምስ እዞም ክንጠቕሶም ዝፀናሕና መኣዛታት ኢድ ብኢድ ብምትሕሓዝ ንምሕቃቆምን ምህናፅ ኣካላትን ዝሕግዙ ቪታሚናት ማዕድናትን ድማ ንረክብ። በዚ መሰረት ድማ ብትሕዝትኡ ሃብታም ዝኾነ ሰላጣ ብምድላው ዝተማለየ መኣዛዊ መግቢ ክንረክብ ይከኣል። ስለዚ ሃብታም ሰላጣ ብምምጋብና ዘድሊ መኣዛዊ መግቢ ስለ እንረኽበሉ ኣብ ዕለታዊ መግብና ነዘውትሮ።
1: ንዑ ንምስራሕ ዘድልየና ወይ ከዓ ንዑ ንምድላው ዘድልየና ዓይነት ስፔዛ ከዓ ሰላጣ ሓደ ኪሎ ዝኸውን እውን ሓደ ዓብዪ ዕብድ በለ ሓደ ጉንቦ ሰላጣ ተጠቂምና ኣለና። ሓደ ኩባያ ከዓኒ ፋጆሊ ቀይሕ ርብዒ ኪሎግራም ማለት እዩ። ሓደ ኩባያ ፋጆሊ ቀይሕ። ኣብዚኣ ከዓ ክልተ ሓባ ካሮቲ ፋሕፊሕናየና ኣለና። ማእከላይ ግዝፊ ዘለዎን ካሮቲ ሰለስተ ሓባ ከዓ ኮሚደረ፣ ሽጉርቲ ሓደ ዕብይ ዝበለ ማእከላይ ግዝፊ ዘለዎ ሓደ ሓባ፣ ክልተ ሓባ ከዓ ድንሽ ማእከላይ ግዝፊ ዘለዎ ግን ከዓ ተሓፂቡ ብፅሬት ምስ ቀራፉ ተጠጢቁ ተመቲሩሎ፣ 100 ግራም ከዓ ፉል ቀይሕ ፉል እዚ ዝቆርጠም ንበልዖ ምስዩ ቁርብ ቅልው ኣቢልና ወቐጥ ኣቢልና ኣዳሊና ኣለና ብከምዚ ገባብ ማለት እዩ። እንተደሊና ከዓ ዝተጣሕነ ፉል ክንጥቀም ንኽእል ኢና፣ ግን ሽኮር ዘይብሉ ማለት እዩ ክኸውን ኣለዎ። ለሚን እውን ኣዳሊና ኣለና ክልተ ሓባ ሰለስተ ማንካ ኮይና ልና ኣለዋ ኣብ ማይ ምስ ተፀምቀ። ኣብዚኣ ከዓ ዝበሰለ እንቃቁሖ ሰለስተ ሓባ ኣዳሊና ኣለና ብማይ ዝበሰለ ማለት እዩ። ጨው ከመላይነቱ ካልእ ዘይቲ እውን ኣነ ናይ ዘይቲ ኣውሊዕ ተጠቂመ ኣለኹ። ብዘለና ዓይነት ዘይቲ ክንጥቀም ኽእልና ሰለስተ ማንካ ዘይቲ ኣውሊዕ ክንጥቀም ኢና። ሰላጣና መጀመርያ ብፅሬት ሓፂብና ኣለና። ምናልባት ብጫፉ ደስ ዝብል ነገር ከይህልዎ ከዓ መልግሶ ማለት እዩ። ፍሪፍሪ ኢሉ ከም ዝተተመተረ ፅቡቅ እዩ። ሰላጣና ብፅሬት ዩ ክሕፀብ ዘለዎ መጀመርያ። ከምዚኣ ገርና ኣፍሪ ኣፍሪ ኣቢልና ነቴርና ነዳለዎ ማለት እዩ። ኩለን ዘን ዝመተርናየን ኣብዚኣ ገልቢጥናየን ኣለና። ሓደ ኪሎ ሰላጣ ኢና ተጠቂምና ዘለና። ቀፂልና እዚ ዳሊናዮ ዘለና ሓደ ዓንካር ሽጉርቲ፣ ኮሚደረ ሰለስተ ሓባ፣ ካሮቲ ክልተ ዝተፋሕፈሐ፣ ኣብዚ ከዓ ፋጆሊ ኣለና። ፋጆሊና ከዓ ብፅሬት ተሓፂቡ ተኣርዩ ተሓፂቡ ተኣልዩ ሓዲሩ ድሕሪኡ ይበስል እሞ ዝያዳ ሓዊ ኣይውዳኣልናን ዝያዳ እቲ ነዳዲ ንምቕናስ ማለት እዩ። ብከምኡ ገባብ ኣደሊና ኣለና። ብዘካዚ ፋጆሊ ካልእ ካብ ጥረታት ዝኾነ ዓይነት ክንጥቀም ንኽእል ኢና። ዓተር ክንጥቀም ንኽእል፣ ዓይነ ዓተር፣ ኣዳጉራ ዝደለናዮ ምንጪ ፕሮቲን ዝኾነ ጥረታት ክንጥቀም ንኽእል ኢና። እዚኣ ሓንቲ ኩባያና ወሲድና ዘለና 250 ግራም ማለት እዩ። ካልእ ድንሽ ከዓ ከምኡ ብማይ በሲሉ ተሓፂቡ መጀመርያ ድሕሪኡ ብማይ በሲሉ መቴርና ኣለና ምስ ቅራፉ። እዚ ፉል እዩ። ፉል ከዓ ከምቲ ኣቐዲምና ዝጠቐስናዮ ምስ ቅራፉ ዘሎ ፉል መጀመርያ ቆርብ ፅልው ፅልው ነብሎ ድሓር ንጎድኦ ማለት እዩ። እዚ ፉል እዚ ከዓ እንተደሊና ከምዚ ጌርና ክንጥቀም ንኽእል ኢና። እዚኣ 100 ግራም እያ ፉል ምስ ተጣሕነ ብዙሕ ዝኸውን ሚዛኑ 100 ግራም ኣዝዩ ብዙሕ ዝኸውን። እንተደሊና ከዓ ትዝተረፈ ነዛ ለሚን ወሲኽና ለሚን ወይ ኣቸቶ ኣነ ለሚን ተጠቂመ ኣለኹ። ካልእ ከዓ ዘይቲ ሰለስተ ማንካ ዘይቲ ኣውሊዐ ተጠቒመ ዘሎ ከኣነ ጨው ኣነ ብዚኣ ሓንቲ ማንካ ናይ መኹስ ናይ ሽኮር ተጠቒመ ኣለኹ። ከምዚኣ ጌርና ብሓንሳብ ንሓዋውሰን ኣብ ክንዲ ኣብኡ ነፍስሶ ብሓንሳብ ሓዋዊስና ከነብሎ ከልና ክነፍሶ ከልና ፅቡቅ ሶስ ናይ ሰላጣ ይኮነልና ማለት እዩ። ከምዚ ገባብ ክነዳለዎ ንክእል። ተሬፋህና ዘላ እንቋቁሕያ እንቋቁሖ ከዓ ልክዕ ከምቲ ናይ ድንሽ ማለት እዩ ብማይ በሲሉ ዋላ ሓንቲ ሰጎብሎ ነገር የለን። ብማይ በሲሉ ብፅሬት ሓፂብና የለና ግን ፎርማ ክገብረልና እንተደሊና ብስላይስ እንተደሊና ከዓ ከምዚ ገባብ ክንመትሮ ንኽእል። ዝኽበርኩም ተኸታተልትና እቲ ንሃብታም ሰላጣ ዘለየና ስቤዛ ብምሉእ እዩ እቲና ወዲእና ኣለና። ሕጂ ተሪፍና ዘሎ ሓዋዊስካ ምቕራብ እዩ ማለት እዩ። ከምዛ ክትሪኢና ፅንሕኩም መታቴርና ወዲእና ኣለና ብምሉእ ኣስቤዛ ወይ እቲና ኣለና። ሕጂ ተሪፍና ዘሎ ሕውስውስ ኣቢልካ ንምጋብ ማለት እዩ። ከይተጠቕሰ ክሓልፍ ዘይግብኦ ማለት እዩ። ሰላጣ ተመቲሩ ሙሉእ መዓልቲ ክውዕል ከሎ ኣብ ጥዕናኻ ካልእ ጉዳእቲ ዘምፅእ ምክንያቱ ባክተርያ ብዙሕ ናይ ምእካብ ባህሪ ስለ ዘለዎ ክንዲ ዝኾነ ከዓ ቀቀልጢፍና ድውዳእ ሰላጣ ኢና ክነዳሉ ዘለና ዳ እምበር ብሙሉእ ሓዋዊስናዮ ሙሉእ መዓልቲ ክውዕል የብሉን። እዚ መፀ ሰብ ከምቲ ካልእ መግብስ ኣይኮነን ሰላጣ ምክንያቱ ሓዊ ሓልፎን እዩ ኣብኡ ከሎ ዝብላዕ ዝሑል መግቢ ስለ ዝኾነ እ ተሓዋዊሳ ወዲኣትልና ኣላ። ንሽዱሽተ እዚ ኣባላታ ስድራ ቤት ሓሲበ ኣዳልዮ ዘለኹ እዚ መግቢ ንሽዱሽተ ሰባት ከድረል ንኽእል ወይ እውን ከም ጣዕሞት ዝደለናዮ ክንወስቶ ንኽእል። ብፍላይ ከዓ ኣብ ግዜ ደራርፉ ኩስ ዝበለ መግቢ ክንደሊ ክንብል ከለና ወይ እውን ክብድ በለ መግቢ እንድሕር ዳ ቀትር ተመሲሕና ምሸት ከዓ ፍኩስ ዝበለ መግቢ ስለ ትደሊ ብከምዚ ገባብ ተደሪርና ክንሓድር ንኽእል ማለት እዩ። እዚኣ ጌርና በቢያትና ዝኸበርኩም ተኸታተልትና ከምዛ ትርእይዋ ዘለኹም ሰላጣና ወዲና ኣለና። እዛ ሰላጣና ኣብ ግዜ ድራር ዝበዝሕ ግዜ ፍኩ ዝበለ መግቢ ክንደሎ ከለና ያ ንምገባ። ክቡራት ተኸታተልትና እዛ ሎማዓንቲ ደሊና ያ ደለና ሃብታም ሰላጣ ነዚ ትመስል ዝተፈላለየ ዓይነት ትሕሶን ዝተፈላለየ ዓይነት ሕብርታትን ሒዛ ኣዝያ ምልክዕቲ ኮይናትልና ኣላ። ንመኣዛዊ ትሕስኡን ውሕስነት መግብን ኣመልኪቶም ከዓ ክኢላታት ስነ መኣዛ መግብን ውሕስነት መግብን መብርህኹምና እዮም። ብሓባር ንከታተል ንቐደም በሉ።
2: ኣዝዩ ጥዕንድራ እዚ ቅድሜና ዘሎ መግቢ እቲ ናኣቶም ኣዛዊ ትሕዝቶን ጥዕናዊ ረብሓታቶም ክንርኢ ከለና እዚ መኣዲ እዚ ከባቢ 6600 መጠን ሓይሊ ኣብ ሓደ መኣዲ ተቐሚጥና ኣሎ። ንሓደ ውልቀ ሰብ ድማ ከባቢ 275 ዝኾኑ መጠን ሓይሊ ይሂበና። ካብዚ መኣዲ እዚ ከባቢ 28 ካርቦሃይድሬት ክኾን ከሎ 25 ፕሮቲን 12 ድማ ስብሒ እዮም። ኣብዚ መኣዲ እዚ ቀንዲ ክንፀቕጠሉ ዝደሊ ግን እቲ ዝበዝሒ ትሕዝቶ ሒዝዎ ዝርከብ ቫይታሚንን ማዕድንን ክኾን ከሎ እዩ። ኣብ ቫይታሚን ዝበዝሑ ቫይታሚን ኤ፣ ፎሌት ዝበሃል፣ ራይቦፍላቪን፣ ናያሲን ዝበሃሉ ብጣዕሚ ኣዝዮም ጠቐምቲ ዝኾኑ ቫይታሚናት ኣብዚ መኣዲ እዚ ይርከቡ። ናያሲን ክንርኢ ከለና ቀንዲ ኣብቲ ናይ ስርዓተ ምሕቃቅ መግቢ ኣብ ቀ ማዕናጡ ዝኾነ ዓይነት ከም ውፃእ ዝመስል ሕማማት ንኸይመፅእ ዝከላኸል ዓይነት ቫይታሚን እዩ። ብዘይካ ንሱ እዚ ራይቦፍላቪን ንብሎ ድማ ወይ ከዓ ቫይታሚን ቢ2 ዝበሃል ማለት እዩ። እዚ ከዓ ነቲ ኣብ ምሕቃቅ ግሉኮስ፣ ፕሮቲን፣ ስብሕታትን ድማ እዚ የካይደልና ማለት እዩ። ስለዚ እዚ ማዕድ እዚ ማለት እዩ ኣዝዩ ሃብታም ዝኾነ ናይ ቫይታሚን ትሕዝቶ ኣለዎ። ማዕድን ክንርአ ከለና ድማ ብተወሳኺ ቀጠለ ኣሕምልቲ ኣዝዮም ብማዕድናዊ ዝኾኑ ትሕዝቶ ሃብታማት ስለ ዝኾኑ ዘይመስሉና ኣብ ፀባ ጥራይ ዝርከቡ ዝመስሉ ከም በዓል ካልሽዮም መሳሊ፣ ማግኔዥዮም፣ ፖታሽየም፣ ሶድዮም ዝኣመሰሉ ብዙሓት ብዙሓት እውን ከም በዓል ሰሌኒዮም፣ ኮፐር፣ ዚንክ ዝበሃሉ እዚኦም እውን ሒዝና ይርከብ። ካብዚኣቶም ከም ሶድዮምን ፖታሽየምን ክንርኢ ከለና እዚኣቶም ካብ ቀጢም ኣንጣ ናብ ሰራውር

0: ደም ካልእ ድማ ኣብ ካብ ዋህታት ደም ከባቢኡ ዘሎ ፕላዝማ ዝበሃል ፈሳሲ ካብኡ ንውሽጢ ድማ ንኽኣቱ ዝሕግዙ ማዕድናት እዮም። ስለዚ እዛ ሃብታም ሰላጣ ኣዝዩ ፅቡቅ ዝኾነ ትሕዝቶ ስለ ዘሎ ንመገቦ
1: ሕራይ ንድሕነት መግቢ ዝምልከት ክንዛረብ ከለና ከዓ ድሕነት መግቢ ፅናሓለየ ደ ይበሃላ ኣሻማዊ ዘይኮነ ጉዳይ ስለዝኾነ ኣብ መግቢ ኣብ ንምገበሉ ግዜ ንኣብነት ከም በዓል ሰላጣ ዝኣመሰሉ ብጥሩሑ ንምገቦም ወይ ከዓ ከየብሰና ንምገቦም መግብታት ብደቂቕ ተዋስያን ክብከሉ ስለዝብሉ ቅድሚ መግቢ ምምጋብና ብግቡእ ክነፅርዮምን ክንሓፅቦም ውን ኣለና። ብተወሳኺ እውን ሕብረተሰብ ወይቲ ስራሕ መግቢ እቲ ሕብረተሰብ ነቲ ክሽነ ኣታሕዞ ኣብ ክሽነ ብፅፈት ክዕስ ክኽእል ኣለዎ ብዝተኻለ መጠን ከፅፈት ክኽእል ኣለዎ። ብተወሳኺ እውን ሽንቲ ቤት ፀኒሑ ጓሓፍ ፀኒሑ ኣብ ዝመፀሉ ግዜ ንኢዱ ብግቡእ ከፅርግ ክኽእል ኣለዎ ማለት እዩ። ተወሳኺ እውን ካብ መግቢ ትሰርሕ ሰብ ኣዝማልቶ፣ ፅፍሪ፣ ካልኦት ዳኣመሰሉ ጨጉራ ብግቡእ ክሽፍን ክትክእል ኣለዋ ማለት እዩ። እዚ እንተጌርና ነቲ መግቢ ብውሕስነቱ ሓልዩ ነዊሕ ግዜ ክፀንሐ ነ። ብተወሳኺ እውን ከምዚኦም ዳኣመሰሉ መግብታት ንውሕ ዝበለ ሰዓታት ኣብ ንቡር ኩነታት ወይ ከዓ ኣብ ናይ ሙቐት ናይ ገዛ ከነቐምጦም የብልና። ምክንያቱ ንቡር ኩነታት ወይ ከዓ ዛሕልን ሙቐትን ንተዋስያን ንከዓብ ምቹ ባይታ ስለዝፈጥር ብዝተካእለ መጠን ኣብ ዛሕሊ ትሕቲ 4 ዲግሪ ሴንቲግሬድ ንውሕ ዝበለ ሰዓታት ከነቐምጦም ክንክእል ኣለና ማለት እዩ።
2: ዝኸበርኩም ተኸታተልትና ናባኹም ከነብሎ ዝፀንሕና መደብ ኣብ ትእዛዝ ይምሎ። ከም ወትሩ ኣብ መደባትና ሕቶ ይርኢቶም ዝህልወኩም ኣብ ታሕቲ ቀሪቡ ዘሎ ኣድራሻ ክትረኽቡና ትኽእሉ ኢኹም። ሰላም ቅነ ንኹልና፣ ውሕስን መኣዛውን መግቢ ንኩሉ ኣብ ኩሉ።

0: ቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡ እቲ ናይ መርከብ ይመስለኒ ሕጂ ክብል ዝበለ ቡምባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቶ ከዓ ዮሴፍ ገብራይ ነይሩ ማለት እዩ ንሕና ተወጊእና ከይድና
1: ናተይ ናይ ውደህታነ ናይ መናጃ ፓራኩሞን ተሃዚኣተን ሰለስተ መጠርኒ 270 ሰብ ዝተበገሰ ኣብ መወዳእታ ናይ በሎ ምርብራብ ኣብ 45 ሰብ ሕየ እንተሪፈን
2: ንርኢ

0: Manne! Iblenna. Haji, Samuel huhulu, suwal, wada shuqatina. Umilu jo amba ta gizetia, ejihu lalay. Mazenna. Iye. Ya asgalea.
1: سرحيت عصم من ربراب قنبار بيلول
0: اجيه ولا لاي مسبري اللا تاني بالله انا كلتا تيدين كلتا تيد تكشلي تتكشني بوعو مليوغة ازر لحدي مغيدة كوا نمعراب ارقاب بمعراب سليد الله نمعراب نبالعو اما قدي تاس ارقاب رخوة اما قدي ما بسأتنا ركب بوصتنا رخيبه نبوصتنا اتسيه صلاي صريخو اتيكم دلو بمولو حبيره كاو حادثه ورديا مالتيو ناي حدني بيلول اتوني ابيلول اوتو مسفلكو تاس بملخت بريد ركب سردكو صلاي ام منجد صنيحنا فاميل تسويلو انا جم مسيلو ابلك ذا حج ذريت سمد ها يبلني سمد
2: ዘጋጠመት እዛ ሕጂ ክገልፁ ኣፀንሑ ከምዛ ፅባሕ ኣብ ፀላኣ ዝወደቕናላስ ከምዛ ሎም ሲ ዕለት ክልተ ያ ነራ መስለኒ ናብ ወዲ እታይ ከይደኒ ደ ሓደ ሓደ ክነዘራረብ ኢለ ሕጂ እንታይ ድብለኒ ሓንቲ ፈረ ኮማንዶ ጥራያ ተሪፋ ዘላ እዳ 88 በቲ ቦታ ከም ትመፅእ ከል ኣብኡ ፅንሕዋ ገለበሉ እዩ ሕጂ ንድፋዕ ግን ንሕና ኣኼባ ክንገብር ኢለ ከይደኣኒ ኣነን ሓድሽን ንዘርኢት ክንረኽቦ ኣኼባ ናይ ሓካይም ክንገብር ኢልና ኢና ከድና ዳሕራይ ግን እስኹም ቦታኹም ተመለሱ ፀላኢ ይንቀሳቐስ ስለ ዘሎ ቀልጢፍኩም ቦታኹም ምልሱ ሓንቲ እታ ናይ ዝርኢት መልእኽቲ ከዓ ቅብልቲ ቅንዕቲ እያ ነራ ዓብ ፅርግያ ሒዝኩም ቦታኹም ተመለሱ እያ ትብ ሓድሽ ንዓይኩም ኢልኒ እንታይ ይብሎ ሕጂ ዋ እንታይ ሞ እዚ ስ መገዲ ክልተ ሰዓት ግን ኮሊልና ገዛና ክመለስ ፅቡቅ ስለ ዘይኮነ በታ ድመፃእ ናይ ኣቋራጭ ዘላ ትኽልና ብኣመፂእና ኣብታ ማይ ናይ ንሰት የለ ኣብኣቲ መፂእና ስነርክባ ንኽእልና ወርሕኸ ኣሎ ኢለ ሕራ ኢልኒ ተኻትዓንን ከማ ሕጂ ትኽልና መፂእና ቀቅድምታ ማይ ምብፃሕና እዩ ፀላ ኣብሪኹ ኣብቲ ሕፃ ሕጂ ኣነታ ግምተይ ኦኬ እዚኦም 88 እዮም መፂኦም ኣለዉ ዝርእዮም ሰብሲኢን ኣለዎ በዚ ኣያት መፅእ እምበር ፀላእ ኮ ካብ ኣነቕ ኣይበለን ምክንያቱ ክልተና ክንሓልፍ ከለና ዓብ ኮፍ ዝበሎ ብዙሕ ዳርጋ ብሪጌድ ዝኸውን መሊእ እዩ ነይሩ ፅቕል ነብ ሕሊፍና ክሳዕ መወዳእታ ኣነ ሕጂ ሓድሽ ኣብዚኣ ፅናሕ መስኻ ዳሓር ሓቲተዮም ክመፅእ እዚኦም እዳሰና 8 ከይኮኑ ኢ በዚ ኣያ ትመፅእ እምበር ፅቕልና ተኺልና ገዛና ማእተና ነራ ሓንቲ ሳ ወይ ከዓ በታ ዘርኢ በላ መልእኽቲ በታ ፅርግያ ጌርና እንተንመፅእ ነቲ ገዛውና ብድሕሪት ብምዕራብ ማእተና እዮም ፀላኢ ከዓ ኣይምርኸበና ማለት እዩ እዚኣት ኣጋጣሚ ስለዚ ድሕሪኡ ዳርጋ ፍርቅ እቲ ሰራዊት ናቶም ከምቲ ዝርእኽዎ ትግራውት እዮም ተስፋይን ፀጋይ ዝበሃሉ እዮም ኣዓጂቦም ኣብ ፀሓዮኒ ላዕሊ ኢሎም ናብ ጀነራል ጥላውን ናብኡ ፀሓዮ ኢሎም ሕጂ ወጋሕ ክትብል ከላ ሰዓ 6ዱሽተ ኣብቲ ባሕሪ በፂሒና ገምገምገምገም ትኸይድ ክሮስ ትገብር ኢኻ ግን ቁርብ ክሳዕ ዝበፅሓካ ሒዞም እዮም ከይዱ ሕጂ ኣነ ርሳዕ ነተወዲ ትግርኛ ክዛረቦ ምስሰማዕኮ ዘይትገድፈና ታታይ በዚኣ ገረቦታይ ክኸይስ ዘይትገድፉን እዩ ተፃሪፎ ዝኾነ ሻምበል ደስታ ዝበሃል ክብኒ መጀመርያ ሓቲትኒ ነጊረዮ ኢደይ ተኣሲረ ሰቲ ዲኻ ኢሎምኒ ኣይሰቲኒ ሻሂ ጥራይ ሰቲኒ ሻሂ ስትዮም ድሕሪኡ ኣብ ሓንቲ ኦራል ትመስል ማኪና ኣብኣ ብኡ ስረ ድሓር ናብታ ኣውቶቡስ እዚኣ ትበሃል ታታባ ኣብኣ ነይሩ ጥላኹን ኣብኣ ነይሩ ኣብኡ ፅሖምኒ እቲ ናይ ሃያሎተኛ ክፍሎ ጠር ኣዛዥ ከዓ እዚ ጭሕሙ መዓት ባፊ ዘለዎ ኣብኡ ፀኒሕት ድሓር ከምዚ ገርፅም ተብለንኡ ከሎ ክንደይ ዓመት ተጋዲልካ ኣለኒ 75 ተጋዲለ 16 ዓመት እንጂ ኣብኡ ከይዶም ብዝኾነ ንሱ ሕጂ ምልስ ኢሉ ነቲ ሒዝ ንድመፁ ነቶም ሒዞም ንድመፁ ኣብቲ ኣኸትኩም ጉድጓት ኳዓትሉ ሞ ወይ ባዕሉ እዩ ኳዓደኖ ኣስከፍሮ ኣስከፍሮ ገለመለ ኢልዎ መስለኒ ሕጂ ቲ ሰብኣይ ሰሚዒ እቲ ጥላውን ቴንዳይ ዘሎ እሱ በዚ ኮይኑ ይዘረብ ዘሎ ወፂ ሽዑ

0: ጀጋኑ ዝሓዘልካ ስኻብ ዝተቐትለ ኣኸ ዓሰብ ጥራይ ስደትዎ ናብ መረጃ ክፍል ኢሉ ኣብ ሸለቃ ይቆም ኢሉ ብኣገረ ሄሊኮፕተር ሰቂሉ ወሲዶ ሕጂ እቲ ተቐበለኒ ኦሮሞ ምሸት ምስ ኮነ ኩሉ እቲ ኣቑሑተይ ዝነበረ ምሳይ ዝነበረ ገለመለ ሂቦም ኣነ ሕጂ ታዳያርናተይ ኣብ ገዛይ ኮይነ የ ፅሕፋ ግን ክንዚኣ ትኸውን ሽት ኣላትና ሓንቲ ቅድም ኣብኣ ፅሕፋ ድሓር ገዛ ምስኣትዎ ከዓ ኣብታ መፅሓፈ የጥቅላ ነይረ እታ ሓንቲ ካብተን ወረቓቕቲ እንታይ እያ ትብል ወራና ብሌሲማ ኦሮሞ መጋላ ኣሶሳ ቀባቴራ እንጂፋን ንጉዳ ትብል እዚኣ እንታይ ማለት እያ ጅግና ሰራዊት ኦሮሞ ንከተማ ኣሶሳ ተዋፃፂርዋል ብሓንፈታትን ካዓ ደረቕሉ እሳብዚ ፅሒፈ ሕጂ ምዚ ኣብቲ ክስታይ ስለዝኣተወት ምስቲ ብሽክልተይ ስለዝኣተወት ኩሉ ሒዝዎ ናብቲ ሰብኣይ ምስክድ ሸለቃ ያቆብካ ኦሮሞ እዩ ድሓር ገንፂሉ ገንፂሉ ንዓ ምስ ረኣያ ብላቲንካ እያ ተፃሒፋ ዘላ ንፅቢሒቱ ፀውዕዎ ተባሂሉ መፅ ኦሮሞ ዲኻ ዋላ ትግሬ የለኒ ኖ ኣነ ኤርትራዊ የለ ዳሓር ሰው ኢሉ ሕጂ ንመን ኣለውኡ ቅድመይ ክልተ ሰሙን ዝገበሩ ዑስማንን ተመስገነና
1: ኣብኣ ድማ ክልተ ጉፆትና ድማ መስዓጂ ነብረ ዝነበሩ ክልትኦም ጉልባብ እዳበርሁ ፀላኢ ንክልትኦም ቅድሚ ሳሙኤል ምምራኹ ክልትኦም ንዕኦም ኣብኣ ይማርኹ እዮም
0: ዓይነይ ተሸፊን እዩ ኣብኡ ኮፍ ምስ በልኩ ምስ ረኣዩኒ ብኸዮም ተዛብዓል ሳሙኤል ቆረማይ ግንባር የለ ገለ የለ ዝብል ክስታይ ሒዝዎም ማለት እዩ ሕጂ ንፅብሒት ንግሆ ፀውዕዎ ተባሂሉ ኣብ ትሻለቃ ከይደ ነዚኣን ብበላይ እዚኣ እንታይ ማለት እያ ለኒ ከምዚ ኣበይ ነርካ ለ ኣሶሳ ኣሶሳ ኣብቲ ኩናት ነርካ ወግን ሓኪም ኣነኡ ነ እንታይ ትገብር ሓኪም ይጠብሐ በቃ ፀዊዒ ነቲ ዋርድያ ካብ ሎምንንው ንሳሙኤል ሓንቲ ባኮ ሽጋራ ኣብ መዓልቲ ትህብዎ ማይ ክንደይ ትህብዎ ሓንታ ኒካ ሰለስተ ንጎ ቀትሪ ምሸት ትህብዎ ማንም ሰው እንዳይነካ በዚኣ ድሓን ቁርብ ሓግዛት እናበለት ከምዚ ዓርቢ ትተሓዝ ኣስመራ ንሶም ረብዕዮም ወፅኦም ሃያሎ ሃያ እንደኛ በሎ ሃያ ገለመለ በሎ መብዛሕትኡ ቑሑቶም ንብረቶም ገለመለ ሽዑም ወፅኦም ረብዕዮም ምውፃእ ጀሚሮም ሕጂ ሱ ኣብቲ ጎነናባ እዞም ኤርትራውያን ነሮም ዓሽድበሎም መቐለ ኣውቲስቲ ገለመለ ተኣስሩ ክንደሞ 14 ድዮም ገለ ዝኾኑ ኣብኡ ዝተኣስሩ ኤርትራውያን ነይሮም መሓመድ ዝብልዎ ኣብ ዩኤን ዝሰርሕ ዓፋር ከዓ በቲ መበል 18 ዝበሃል ኣብኡ ተኣሲሩ ነይሩ ሓንቲ ሰበይቲ ኣብ እንዳ ምግቢ ገለ ዝነበራ ንሰምዐት ንዓና ንዕኦምን ስልጠና ተብፃሓልና ነራ ዝሓድያ ትነግረና ኤርትራውያን ነራ ብዝኾነ ከምዚ ኢልና ሓሊፍና ሕጂ ንዕኡ እንታይ ዝብሎ ነቲ ኣስራ ለቃ ይምር ሻለቃ ቅድምባ ምሳይ ክትከይድ ትደሊ ክወፅ ደል ኣለኹ ኢሉ ላይ ከይድኒ ኢሉ ሕጂ ንኣስራ ኣለቃ ይምር ንዕኡ ፀዊዑ ንሕና ንኸይድ ኣለና ኦኬ እስኻ ካብ ወደብ ሓንቲ መኪና ምስ ሙሉእ ነዳዲ 2-3 ፊስቶ ጌርካ ነዞም ሰለስተ ወንበዴ ዓለም በቃኝ ኣብ ፀሓዮም ኢሉ ወረቐት ፅሒፉ ሂቦ ትእዛዝ ያ ንሕና ብኡ ኢና ድሕና ስለዚ ናብ መፁ ኣለዉ ሻዕብያ ብኒው ምስ ተባህለ ንሕና መእስ ወፂእና ሓሙስ ወፂእና ኖኖ ናብ ሰንበት ዘውግሕ ናብ ሰንበት ዘውግሕ ወፂእና ለይቲ በታ ማኪና ገርና ሽዑኡ ሒዞምና ከድና ሚለ ኣብቲ ከባቢ በፅሕና ወያነ ሒዘሞ ካብኡ ዝሃደመ ሰራዊት ንዓና ጉንፍ ረኺብና ናበይ ንጅቡቲ ተባሂሉ ኣብቲ ቦርደር ናይ ጅቡቲ ኣብኡ በፅሕና ኣብኡ ምስ በፃሕና ፈረንሳ ከኣቶም ወታደራት ኣብኡ ፀኒሖም ብረትኩም ኣውርድዎ ክትኣት ተደሊኹም ብረትናይ ንውርድ ናብኡ ባባሮ ኮይኑ እምበኣር እቶም እስራት ዝበሃሉ ኩሎም ረሽንዎም ገለ ተባሂሉ ንሕና ድሕሪ ኩሉና ነርና እቶም ዝተኩሱ መፅኦም ማለት እዩ ሕጂ ይመር ድሓኒ ነይሩ ሰማዕ ነይሩ ምሳና እንታይ ብለኒ ሕጂ ከምዚ ዝብል ትእዛዝ መፅእ ኣሎ ሕጂ ኣነ ከውርደኩም እዩ ካብዛ ማኪና ምትኳስ ኣይተርፍን እዩ ግን ተሃድሙ ከም ድላይኩም ትጎይ ገለበለ ኢሉ ወሪድና ሰለስተ ናብ ሓባሪና ጎይና ተመስገን ሰኣኒ ነበረ ናንዓየ ሂብኒ

0: انوي ዝኾነ ድሓን ብኣ ጌርና ሃዲምና ተመስገን ተወጊዩ እግሩ ስለ ተወግአ እቲ ናይ ድሕሪት ተኽሲ 7 ሰብዮም ትኽሲ ነይሩ ናይ ድሕሪት ተኽሲ ጠጠው እዩ ምክንያቱ ንዕኡ ከዳጉሞ ስለ ዝወረ ጠጠው ስለ ዝበለ ንሕና ዕድር ረኺብና ኣነን ጀማልን ማለት እስማኒ ከፂና ኢንፋክት በበይና ኢና ከድና ኣነ ንምብራቅ ገፀ ኸይደ ንሱ ንሰሜን ገፀ ኸይዱ ኮይዱ ኸይዱ ግን ጓሶት ረኺቡ ዓፋር ስለ ዝኾነ እስማን ሕጂ ቀልጢፎም ተቐቢሎሞ ኣብቲ ናይ ዱብታ ሓሊፍካን ዩ ማለት እዩ ኣብኡ ትጎልጎል ቲ ናይ ሽኮር ኣብኡ እዩ ትቦታ እንጂ ንዑስማን ስለ ዝረኸብዎ ዑስማን ከዓ ከምዚኣ ኢሉ ሓደ ብፃይ ኣብ ከምዚኣ ኸይድ ኣሎ እቲ ሳልሳይ ናብ ፃይና ከዓ ከምዚ ኢሉ ኣብኡ ተወጊኡ ሞይት ኣለዎ ንዕኡ ክትቀብርዎኹም ነዚ ሓወይ ከዓ ክትረኽብዎ ክደልይዎኹም ተባሂሉ ድለድለ ኮይኑ ዳርጋ ክንደይ ወሲድ ኣሎ 24 26 ሰዓት ትኸውን ሓዲረ ኣነ ህብቲ በረኻ ኩሎም ከምዚ ንሕና ገባር ናይ ሳሕል ንሪአካ ትብሎ ከምኡ ገይሮም ረኺቦም ኣትዮምና ካብኡ ኣብኡ ፀኒሕና ምስኦም ሓደ 8 መዓልቲ ዝኸውን ኣፃር እዩ ተባሂሉ ኣብቲ ዒሳ ሓይታ ወያና ኣትዮም ነይሮም ድሓ ናብኦም ውሰድና የለናን ከድና ቅድም ብረት ሃብና የለናን ከከላሽና ሒዝና ድሕሪኡ ማኪና ገርና ንመንሽ ንዓሰብና መፅኢና ሕጂ ኣብታ መገዲ ናይ ዓሊዳር ድብልዋ ምሻላ ሓንቲ ዓሊዳር ኣብኣ ፀኒሖም ሕጂ በጡለን ሕጂ ኣብኣ ፀኒሑ ድሕሪኡ ንሕና እሶም መልእኽቲ ገይሮም ናብ ውጩ ናብ በዓል ዘርኢት ማለት እዩ ኣብ ዓሰብ
1: ምስ ዑስማን ድብሎ ወዲ ድመፅእ ኣበይ ኣብ ኤሊዳር ኣዝዩ ሕማቕ እዩ ዘሎ ገፁን ሂወቱ ብጣዕሚ ካብ ዓቐል ንላዓለ ምክንያቱ ንሓሙሽተ መዓልቲ ሽዱሽተ መዓልቲ ብኣጋር ከይዶም እዮም ብፅምእን ብጥሜትን ኣዝዮም ተጠላቀ እዮም እቲ ዑስማን ሓይሽ ከማ ምስ ኣካላዊ ጥንካብ እዩ ከይደ ረኪበ እዩ መቸምቲ ክንገብሮ ንኽእል ቀዳይ ርግት ኩሉ ጌርና ኣሎ ክርሽኖኦም ወዲአን እዮም ካብ ምርሻን እዮም ወፅኦም መጨረሻ ቦርደር ናይ ጅቡቲ ከዓ እቲ ሓደጋ ዘጋጥሞም ዘሎ ካብ ቦርደር ናይ ጅቡቲ እዮም ከዓ ዝመፁ ዘለዎ ንሶም ሕሰቡ ካብ ቦርደር ናይ ጅቡቲ ኤሊዳር ክትመፅእ ብእግርካ ፖሲብሉ ብጣዕሚ ከቢድ እዩ ኣዝዩ እሞ ከዓ ወር ሓሙሽተ እሞ ከዓ ትፈልጦ መሬት ዘይብልካ ማይ የለ እኽሊ የለ መቸም ሰጊሮሞ መፅኦም ንወዲእታ ይነግድና ቅልጡፍ መኪና ስደልካ ኣለኹ ብቅልጡፍ ናባሽ ዘደል
0: በቃ እዚኣ ገርና ፍርቀለይቲ እናገላእቲና ኣብስተ ሕጂ ሓንቲ ኣብዚኣ ናይ ወዲ ኢታይ ክገልፃ ዝብል ነገር ኣላ ወዲ ኢታይ ሳሙኤል ተታሒዙ ምስ በልዎ ወይ ብኣካሉ ወይ ብሬሳ ኣምፅዎ ኢሎ
2: ቤሉል ፀላኢ ብገምገም ባሕሪ ገይሩ ሓሊፉ በዓል ዶክተር ሳሙኤል ተማርኽሉ ማለት እዩ ኣብዚኣ ናይ ዶክተር ሳሙኤል ምብራኽ እቲ ገምጋም ናሓና ናይ ልዕልና ነበረ ፀላኢ ብውሕድ ሓሊፉ ዘሎ ዝብል ገምጋም ነይሩ ድሓር ካብቲኦም ተመዲበ ዝኸይድ ናብኡ ዝኸይድ ኣነየ ማለት እዩ ፀላኢ ምስ ተናኸፍናዮ ልዕሊ ዓቕምና ኮይኑ ወላ ሓንቲ ርክብ የለ ምስ ብርጌት ርክብ የለ ምስ ፍለስራዊት ርክብ የለ ምስ ገር ርክብ የለ ምክንያቱ በቃ ገረብ ንገረብ ካሓዝ ኮይኑ ዓርኮ ኮይ ዓርኮ ኮይ ሓዝ ኮይዳ ማለት እዩ ወዲታይ ካታይ ዘሎ ሳሙኤል ወይ ብሬሱኡ ወይ ድማ ብኣካሉ ክበፅእ ኣለዎ ትእዛዝ ቆሪፅኩም ባሕሪ ከዓ ኣምስሑና እያ ነራት እያ መጀመርታ ባሕሮም ቆርፆ ፍትናሎ ሕና ተቋሪፅና ምሸት ሓፂር መልእኽቲ ይበል ረዳት ምስ በልና ረዳት ታንክታት መፃና ኣህቶታት ክበሃል ከሎ ሓይሊ ክትብላ ከለ ሽዑ 30 ተኮይና ብዙሕት እያ በቲ ሽዑ ንብረት እዋን ማለት እዩ ዜን መፅአን ገፋጊፍና ፀላኢ ንመርሶ ንድሕሪት ማለት እዩ
3: ወገን ትሕጂ ኣሃዱ ስለ ዘይነበሮ ብቅድሚ ግንባር

0: 17 ክፍሎ ጦር እናተዋግአን ከሎ ገለ ጋንታታት ካብ ድፋዕ ብምውፃእ ነቲ ዝሰለኸ ጸላይ ኣብ ምድላይ ተዋፈሩ መሬት ምስ በረሀ 17 ክፍሎ ጦር ዘፊሉ ንቦቱ ተመሊሱ ምስቲ ዝሰለኸ ናይ 22 ክፍሎ ጦር ግን ጠርባሽ ውግእ ክካየድ ኣርፊዱ ኣብ መወዳእታ ድማ ወገን ዘድሊ ምቅርራብ ክገብር ድሕሪ ምውዓል ኣጋምሸ 9:15 ባዶባዶ መጥቃዕ ተፈኒሉ እንተኾነ ጸላይ ሓደ ብርጌድ ብምውሳኽ ነቲ መምለሲኡ መስመር መንገዲ ውሕስነት ገይሩሉ ስለ ዝነበረ ብተወሳኺ ጽዑቕ ደብዳባት ነፈርትን ሄሊኮፕተራትን ተጠቒሙ ኣብቲ ሰጣሕ ጎላጎል እኹል ጉልባብ ስለ ዝገበረሉ ብዘይ ክሳራ ናብ መበገስ ቦቱ ክምለስ ክኢሉ
1: ኣብ ከባቢ በረሓ ፅሉ ጸላኢ ስለ ዘሎ ሓንቲ ጋንታ ከይዳኡ ትረጋግፅ ዝበሃል ሕራይ ኣነ ሓንቲ ጋንታ ሒዘ ብምሸት ንብገስ ካብቦኢሉ ናይ 200 ኪሎ ሜትር ክድ ምስ በለና ፈንጂ ወቕዓና ፈንጂ ተቑራር ሒዝና ነበርና ብቕድሚት ትውቃዕ ብሸነካ ኣውቲሳ ዋላ ሓንቲ ሰብ ኣይተወቕዓና እታ ኣውቲሳ ዝኮኑ ከምዚ ናይ ነዝነዝና ናሒቆ ሽዑ ፀገም ገይሩሉ እምበሪ ሕጂ ኣብታ ተወቕዓና ላቕዋ ንሓድር ንጎ ተስኢና ካብኣ ተፍትሽ ንጅምር 25 ፈንጂ ነውፅእ ካብ 10 ኪሎ ሜትር ምስ ከድና ድማ 25 ፈንጂ ነውፅእ ስጋዕ በራ ዓሰሉ ንኣቱ 120 ነተጉት ኣውፅኢና ፀረ መንኪና ፀላኢ ድጉድፉ እዩ በራ ዓሰሉ ተኣተና ፀላኢ ይብላ ግለ ይብላ በይና ተዓዲ ትሰርሓና እንደገና ንወይሉል ገፅና ንመለስ እሞ ወይሉል ከይኣተና ዓድዋሮ ትበሃል ዓዲ ኣለካ ወይሉል ውፅእ ኢልካ ተዓዲ እውን ብዙሕ ሰብ ዘለዎ ይኮነን ኣብኣ ንቕመጥ ሓደ ሰሙ ንዕርፍ እንደገና ካልእ ሓበሬታ ምፅእ ኣብ ንዋዲ ከነጥቅዕ ከለና ሲ ብሩዋ ዋዲ ብዋዲ ገይሩ ንበራ ዓሰሉ ገፁ ድፈሰስ ሩባ ኣሎ ዓብዪ ሩባ ብኡ ገይራ ታንክታት ሓንቲ ታንክ ከማናይ ትበሃል ኒያ ብኡ ገይረን ብበራ ዓሰሉ ዳኣተዋ ታንክታት ናብኡ ኢለን ምስ ከዳ ሲ ህጉም ኣጋጢምዎን ኣብ በረኻ ወተሃደራትን ታንክን ኣለዉ ይበሃል እዚ ሓበሬታ ዝበዓል ውዲኢታ ይበፅሕ ከምዚ ሎ ነዝፈትሽ ክንደይ ሰዓት ይወስድ 4 ሰዓት ይብሉና እቶም ደቂ ዓዲ ተሓተትና ድማ 5 ሰዓት ይወስድ ንሓንዲ ወሰደይ ሰብ ኣግማል ካብቲ ዓዲ ጠሊብና ድመርሑ ደቂ ዓፋር እውን ረኺብና ናብታ ቦታ ንኸይድ ሓደ 5 ሰዓት ተጓዒዝና 3 ሰዓት ምስ ከድና 12 ወተሃደራት ኣብ ሓንቲ ገረብ መይቶም ፀንሑና እሞ ሓቂ ኣሎ ማለት እዩ እዚ ድልዎ ዘለዉ ኢልና ከይድና ኣብታ ሩባ ግን በፅሕና ኣብኣ ምስ በፅሓና ተኸድና ሰብ የለ ገለ የለ ታንክ ግን ኣብኡ ፀኒሐ ማይ ዘለዋ ቦታ ህጉም ኮይኑ መሕለፊ ደ ይብላ ኣመራፂ ደ ይብላ ስለ ዝኾነ እታ ታንክ ውጠጠው ኢላ ከቢድ ብረታ ርሽራሻ ገለ መሊኣ ሒዛ ሓዳስ ታንኪ ንዓኣ ርኢና ካልእ ግን የማን ፀጋም ፈትሽና ዝኾነ ሓበሬታ ብጀካ እዞም 12 ወተሃደራት እሶም እዮም ምስኣኸ ተወጊሾም ካብኣ ካብታ ሩባ ምስ ከዱ ናይ 2 ሰዓት ምስ ከዱ ድማ ኩብሎ ዝሰሎ ጥቂዕዎም ሞይቶም ካልእ ዝኾነ ሓበሬታ ይረኸብና ነዚ ረጋጊፅና ድማ መሊሽና ሓደ ሳልስ ውዕሪፍና ንቦታና ተመሊሽና
2: ኣብ ዕለት 9 ሰሊኹ ዳኣተዎ ነይሩ ፀላኢ ማይ ጨው ባሕሪ ሰጊሩ በቲ ገምገምገም ባሕሪ ገይሩ ሽዑ ንዕፀረ መጥቃዓት እናተገብረ ከሎ ከም መራሕቲ ታንክ ኮይና ኢና ትመዲብና ካባ ናይ 100 ሜትሮ ምስ ከድና መውጋእቲ ተጋጥመኒ ማለት እዩ ታንክታት ነረን ሲ ተናህና ታንኪ እጂ ዞሮ በርሀ ዚኣ ኹን ኢ እዮ ዞሮ በርሀ ዝበሃል ኣባልና ማለት እዩ ኣሎ ብሂወት ጅብል ኣብታታ ሓንቲ ታንኪ ኣነኻ በታ ሓንቲ ክኸውን ሕጂ ንዘርኡ ምእታው ከሊኦ ሞ ለበሳይ ምእታው ከሊኦ ዝብለኒ ምክንያቱ መምርሕኻ ተባሂብና እቲ ከምኡ ሓደጋታት ምስ በዝሐ ድሕሪ ኣውቲስታ እቲ ነፍሲ ወከፍ ክመርሕ ዝኸደ ኣባል ወተሃደራዊ ሃነሳት ድሕሪ ኣውቲስታ ትገብርዎ ኣብ ውሽጢ ዝኣቱ ገለ ነገር ምስ ኮነካ ካብኡ ወፂኡ ተፍትሽ የካየድ ተባሂሉ መምርሒ ተባሂብና ነይሩ እዚኣ ምእታዊ ምስ ከልእዎ ንዓይ ነግረኒ እሞ ድሕሪ በዚያ ዘይተወኹንኩም ከመይ ገይሩ ሳይክል ከም ጀሪካን ድሕሪት ትሮት እንዳገበርኩምና ገለ ኢለ ኣነማ ሽዑ ተዛሪቦም ሽዑ ነቲ መድፋዕ እጂ ወፂኡ ንዕኡ ክእትዎ ከሎ ዓርኮብኮባ ይበዚ ኣብኡ ተሓቢ ፀኒሕ ኣርብጂ ገይሩ ማ ሓብላ ነታ ታንኪ ንዘሩ እንዳቐበልክዎ ከሎ ካላሽ ንክዲብ ናብታ ታንኪ ንሱ ክሳብ ህረም ኣነ ምሑ ክልተ ይረም ሕጂ እታ ማህረምቲ ቀላል እያ እታ ዝኸፍአት ግን እንታይ ነይራ እታ ቡምባ ኤፍዋን እናተይሲ ልክዕ ከምዚ ገይራ ንምሻላ እታ ፍመርፍእ ንዓኣ ሃሪማ

0: ታ መርፊ እንታሓት ገፃ ኣብ ክንዲ ቀጥታ ትወርድ ነታ ኢማና እኳ ትረኽባ ዘለ ከምዚ ኮነ ኢልካ ተብላ ዘለ ታ መርፊ ስሒታ ሕጂ ናብ ዝሳይ ዘብል ታ ብምባብ ክልተ ትምቀል ማለት እዩ። ዳሕራይ ክሕኩም ንከሎ ምስ ረኣይዎ ኣውፀይ ኣውፀይ ርሓቐልና ርሓቐልና ገሊሎም ንበዓል ተኸቢረ እታ ብምባብ እንሰኪዐ
1: 17 ክፍለ ጦር ናብ ዕለት 4/5/991 ዘጓሐ እውን ሙሉእ ለይቲ ክፍትን ሓዲሩ ውፅኢት ኣየምፀን። ብድሕርዚ 17 ክፍለ ጦር ስለ ዝተዳኸመ ቦትኡ ማለት መከላኸሊ መስመሩ ብ21 ክፍለ ጦር ተኪዩ ንዕኡ ንድሕሪት ኣውፂዎ 17 ክፍለ ጦር ኣብ ድሕሪት ወፂኡ ካብ 2 ክሳብ 3 መዓልቲ ከም ዝዕርፍ ድሕሪ ምግባር ከምኡ ውን ኣብ ውግእ ናይ ዝነበሮ ድኽመታት ግምጋም ድሕሪ ምክያድ ናይ ሞራል መተባብዒ ሰሚናር ተገይሩሉ እንደገና ካብ ዕለት 8 ክሳብ ዕለት 9 ወር 4/4/991 ን2 መዓልትታት ብተኸታታሊ መጥቃዕቲ ካይዱ ዘፍረዮ ግን ኣይነበረን። ጸላይ ኣብ መወዳእታ ኩሎም ኣህዱታቱ ከቢድ ክሳራ ወሪድዎም ስለ ዝተዳኸሙ ውፅኢት ከም ዘይክእል እውን ስለ ዝገምገመ ካልእ ሓድሽ ሓይሊ ክመፆ ብምፅባይ መጥቃዕቱ ደዋቢሉ ኣብ ምክልኻል ኣትዩ። ብኣጠቓላለ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለ 6/4/991 በይሉል ምስ ተቆፃፀረ ጸላይ ካብ በይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛይ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹ ቦታ ስለ ዝዓረደ ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ሰጣሕ ጎላጎል መከላኸሊ መስመር መስሪቱ። በቲ ሓደ ነዚ ገዛ ቦታታት ምቁፃር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ጸላይ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት 1 ወርሕን 3 ሰሙንን ካብ ዕለት 9/4/991 ክሳብ ዕለት 25/5/991 መሪር ምርብራባት ተኻይዱ።
2: ኣብቲ ምርብራብ ናይ በልል ከለና ከዓኒ እቶም ክልተ ማእክልነት በጥረኒ ወዲ ሸቃን ተስፋልደት ርታኩን እዚኦም ክልቲኦም ድፋዕ እናኸለሉ ኩሉ ናብ ሰራዊት ክበፅሕሎም እናኸዱ ከለዉ ካብ መጀመርቲ ክብገሱ ከለዉ ተኸታቲለናኦም ኣብቲ ጥቓ ድፋዕ ክበፅሑ ከለዉ ብደብዳብ ገረን ብሓንቲ ቡምባ ናይ ሞርታር ክልቲኦም ከዓ ኣብኣ ተሰዊዮም።
3: ኣብታ ቦጠሎ እናተይ ሕሙሽተ ማእከልነት ሓይሊ ምሳይ ተበጊሶም ንደንከር ክልቲ ሓይልን ጋንታን ኢና ተበጊስና ሕሙሽተ ማእከልነት ሓይሊ ካብዞም ሓሙሽተ ማእከልነት ሓይሊ እቶም ክልተ ተሰዊዖም ሓደ መሓሪ ገብሮ ንጉስ ፈርም ንብሎ ኣብ ውግእ ናይ ዋደ ዝተሰውአዩ ካልኣይ ዓብድራሕማን ንርሕሸን ኣብ ውግእ ናይ በይሉል ንፀላእና ሰዓብናዮ ዝተሰውአዩ እቶም ክልታ ከዓ ተወጊኦም። ስለዚ እዚኦም ማእኸልነት ሓይሊ እዚኦም ከዓ ኣዝዩ ተራ ዝነበሮም ልዑል ኣበርክቶ ዝነበሮም ናይ መካናይ ዝኣሃዱ ሞያ ኣራቂቖም ዝፈልጡ ኣዝኦም ተራ ነበሮም ሓለፍቲ እዮም ነይሮም። ስለዚ በዚ ኣጋጣሚ እዚ ከዓ ብክብሪ ክዝክሮም ይደሊ ማለት እዩ።
4: ብዙሓት ስዋኣት ነይሮም እዮም እቶም ዘዕበዩ ከዓ ግን ንዋላ ንኩሉ ሰብ ካ ክትጠቕሶ ተዘይከኣልካ እቶም ዘዕበዩ ከዓ ግን ካብኡ ከዓ ሙሉእ ሂወተይ ዘይርስዖ ሰብ ኣብ መጓዓዝያ ከሎ ምሰቦይ ነይሩ ዓብድራሕማን ዝበሃል በቃ ኣቦይ ተዓገሲ ኣቦይዩ ንዓኻ ኣይኮነን ኣቦኻ እናበለ እዩ ዝዕለኒ ድሓር ከም ኩሎም ኣውቲስታ ተሳሒቡ ታንከኛ ምስ ኮነ ከዓ ብሓንቲ ኣሃዱ በፂሓትና ነዚ ኩሉ ጅግንነት ፈፂሙ ዓብድራሕማን ብጣዕሚ ውፉይ ጅግና እዩ ብጣዕሚ እዩ ማለሲ ንፉዕ ሰብ እዩ ኣብ ታንከኛ ከዓ ፍሉጥ ሰብ ንዚ ኩሉ ኩነታት ሓሊፉ ኣብታ ጫፍ ናይ በይሉል ክንበፅሕ ከለና ምስፓርታክያ ዝበልና ዓንቲ ወይ ኣብኣ ብኣርብጂ ገይረን ካርማ ብርከኮባይ ፀኒሕነት ዛንከ ኣጋጣሚ ሱ ከምዛ ናያተይ ዝበልኩካ ካብኣ ወፂኡ ስለ ዝፀንሐ ተሰሊዑ ዝህረም ኣብኣ ይስዋእ ማለት እዩ። ሕጂ እቲ ኩሉ ግዜስ ገለ ሰብሲ ትዝታ ይገድፈልካ ንድዩ ኣብ ጢዖሲ ከምዚ ባምቡላ መፃወቲ ናይ ቆልዑ ንረክብ ሞ ዋይ እዚኣስ ንኤልሳ ጓል ዝኩሕ ዘላ ኢልኒ ሕጂ ኤልሳ ከዓኒ ኤልሳ ወልዳ ኣብ ትበሃል ከዓ ስውእቲ ታንከኛ ኦፕሬተር ዝነበረት ኣባሮምቱ ዝተሰውአት እያ ብይ ውፅኢላ ነታ ጓል ሽዑ ምስ ተሰውአስ እዚኣ እያ ተረኣየኒ ማለትሲ እታ ባምቡላ ሳበይኩም ገይርዋ ኸውን ወይ ኤርሳስ ከመይ ረኺባታ ትትኸውን ታ ክስታይስ እንታይ ምበለ ገለ ኢልካሲ ተሓስቦ ማለት እዩ ሕጂ

0: ናይ ዓብዱራሕማን ብስለት ድዩ ኤልሳ ኣዲኣ ሳዕድያ ኢብራሂም ናይ ዓፋር ናይ ድምፂ ሓፋሽ ትዛርብ ዝነበረት እያ ድምፂ ሓፋሽ እያ ኣባል ድምፂ ሓፋሽ እያ ሕጂ ሓንቲ ጓል እያ ካብኣ ወሊዳ ኤልሳ ትበሃል ኤልሳ ዓብዱራሕማን ማለት እዩ እታ ቆልዓ ዓብያ ስጋ መርዓን ድርዓን ኣብፂሓታ ነይራ ዓብዱራሕማን ኤልሳ ትበሃል ብሽምስውእቲ ዘውፃ ጓሉ እውን ገዲፍልና እዩ ማለት እዩ መሓሪ ገብረ ንጉስ ፈርም ኣብኣ መስዋእቲ ጋጢማቶ ማለት እዩ ኣብ ከባቢ ዋደ ወይኒ ኣባልና ያ ታንከኛ እያ ሰበይቱ ኣብ ባፅዕ መፅያቶ ነይራ ሕጂ ባፅዕ መፅያቶ ነይራ ሽዑ ጥንሲ ሒዛ ነይራ ማለት እዩ ሕጂ እንታይ ኢልዋ ምስለካ እዋ ወይኒ ኣነ ኣብ ዝቕፅል ውግእ ክህሉ ክእል ዘይክህሉ ክእል እዚ ኣብ ከብድኺ ዘሎ ናፅላ ግን እንድሕር ወዲ ኮይኑ ፈንቅል በል እዮ ኣብ ፈንቅል ጅግንነት ስለ ዝስራሕና እንድሕር ጓል ኮይና ግን ዝመረፅ ክያሽማ ውፅላ ኢልዋ ደንከል እናኸድና ከለና እቲ ቆልዓ ፈንቅል ክውለድን ወዲ ኮይኑስ ፈንቅል ተባሂሉ ሽሙ ክውለድን መሓሪ ገብረ ንጉስ ፈርም ክስዋእን ናይ መዓልታት ሕቶ ሓደ ኮይኑ እቲ ተሰውኡ ፈንቅል ገዲፍልና ከዓ ከይድሱ ማለት እዩ
1: ኣብቲ ውግ እንታይ ንጥቀም ነርና ክልተ መራሕቲ ሓይሊ እተልኻ እተልዮም እቲ ሓደ ተርፍ ክትወጠሎን እኳ ነበይነ የ ነረ ይነበረን ካልኣይ እቲ ሓደ ተትርፎ እቲ ሓደ ዋጋ እቲ ሓደ ንድሕር ኣሎ እቲ ሓደ ቅፅል እቲ ሓደ ይዕርፍ ከምዘለና ንዋ ኣጋጣሚ ተቐዳሚት መዓልቲ ውግ ወፈርና ኣለ ክልተ መራሕቲ ሓይሊ ብሓንሳዕ ትሰውዮም ናተ ኣንቲ ንእሽቶ ክጀት ሞርታራት ሓደ ክልተ ደርብን ክልቲኦም ብሓንቲ ቡማ ትሰውዮም ክልተ መራሕቲ ሓይሊ
2: ሰለስተ ኣካላት ዝኾኑ ኣዘዝቲ ምሩፃት ኣዘዝቲ ሓይሊ ምርፃት ብፆት ኣብ ባደ ሸውዓተ ካልእቲ በጠሎኒ ኣዘዝቲ ሓይሊ እየ ክገልፅ ኣብዚ ጉዳይ እዚ ከዓ ኣነ ኦፕሬተር ናይ ሓይሊ እየ ነይረ ኣብዚ ሰዓት እዚ እዛ ሰዓት እዚኣ ከዓ ዕለት 15 ወርሒ 4 ከባቢ ሰዓት 8 ትኸውን ፍፃሜ ናይ ሳልሰይቲ ሓይሊ ፍፃሜ ማለት ሃፍታይ ማለት እዩ ፍፃሜ ናይ ሳልሳይቲ ሓይሊ ኣዛዚ ሓይሊ ዝነበረ ኣፍንጫዓተር ከዓ ናይታ ካልአይቲ ሓይሊ ኣዛዚ ሓይሊ ዝነበረ ምስ ኮሚሽነር ከዓ ፍፁም ዝብሎ ወያነ ምሸት ተቀያይሮም ፍፃሜ ወያነ ብድሕሪት እዩ ነይሩ ኣነ ምስ ኣዛዚ ሓይሊ ኣፍንጫዓተር ምስ ኣተኹ ብቐጥታ ናብታ ኩናት ፍፃመ ከዓ ነቲ ሓንቲ ሓይሊ ሒዙ ኣብ ሓንቲ ኩጀት ኣብታ እግሪ እንዳ ኣውቶቡስ ተራኺብና ብሓንሳብ ስለ ዝነበራ ክልተ ሓይሊ ብሬድዮ ካይተረኸባ ድምፀይ ምስ ሰምዐ ፍፃሜ ወዲ ቐሺ ኣቤት ኣፍንጫዓተር ኣሎ ዶ ምሳኻ እወ ንፍንጫዓተር ንክልቲኦም ኣራኽብ ከብሎም ኣብ መንጎኦም ሞርታር ከመጋጣሚ ሞርታር ስለ ዝዓለበት ንፍፃሜ ብዘይ ክስታይ ኣብኣ ከሎ ይስዋዓና ፍፃሜ ፍፃሜ ምስ ተሰዋዓና ኣፍንጫዓተር ከዓ ምስኡ ከዓ ይህረም ነፍንጫዓተር ክሕከም ኣይከኣለን ኣብዚ ሰዓት እዚ ዋል ሓንቲ ክግበር ኣይከኣለን በሉ ቀልጥፉ ሰብ ባሬላ ምስ ተባሃሉ ባሬላ ሒዛ ምስ መፀት እታ ባሬላ ክሳብ እታ ጥቓ እንዳበጠሎኒ ክሳብ ዝበፅሕ እታ ባሬላ ደም መሊኡ ኣብታ ናይ ጥቓ እንዳበጠሎኒ ኣብኣ ይብፅሕ ኣብኣ ምስ በፅሐ ኣብኣ ምስ ተሰውዓና እዞም ስባ እዚኣቶም ኣዘዝትና ብሉፃት ኣዘዝቲ እዮም ዋላ እኳ ከም ብፆትና ድኣ ይኹኑ እምበር ከመቦን ከም ውሉድን ኣነ ምስኦም ንዓይ ኣቦታት እዮም በቃ እዞም ስባ እዚኣቶም ናብቲ ዝብፃሕ ንክጋደል ዝገበሩኒ ገድሊ ከመይ ከም ምዃኑ ዝምሃሩኒ እዞም ሰባት እዚኣቶም ብድሕሩ ከዓ እዚኦም ሕድሪ ሓሊፎም ፍፁም ከዓ ነታ ናይ ኣፍንጫዓተር ዝነበረት ተረኪብዋ ወያነ ወያነ ምስ ተረከባ ከዓ ሓደ 5 መዓልቲ 6 መዓልቲ ንድሕሪት ምስ ተመለስና እዚ ቆልዓ እዚ እስከ በጃኻትኩም እቲ ናተይ ለቢሰየ ዝነበርኩ ብምሉኡ ትክዳን ብደም ጨቂ ስለ ዝነበረ ናብ ቆርበት ምስ ተቀየረ እዚ ቆልዓ እዚ ክሕፀብ ኣለዎ ንቅድሚት ብናይ ኣፍንጫዓተር ሕጂ ብዞም ክልተም ኣቦታቱ ካልእ ካይስምዖ ዝብል ኣረኣያ ሒዙ እዩ ኣነ ግን ኣይገብርን እየ ስለ ዝበልክዎም ንቅድሚት ምስኣተና ሽዑ ምሸት እቲ ኩናት ከዓ ተጀሚሩ ንውሽጢ ኣእቲና ንውሽጢ ምስኣተና ሰዓት ልክዕ ከምዛ ናይ ክልቲኦም ናይ ፍጻመ

0: ሓደ ካብ ዕላማታት ወፍሪ ውግእ ደንከል ካልኣይ ኣቤታዊ ሰራዊት ካብ ዓቕሙ ናብ ግንባር ዓሰብ ሰራዊት ከጉድል ከም ዝግደድ ምግባር እዩ ነይሩ። ብርግጽ ድማ እዚ ዕላማ ሸቶ ሃሪሙ። ስርዓት ደርግ ዓሰብ ልዕሊ ኩሉ ተገድሶ ስለ ዝነበረት ካብ ካልኣይ ኣቤታዊ ሰራዊት ንክፍለ ጦራት 17 22 21 ከምኡውን ክልተ ፍሉያት ኮማንዶ በርጌዳት ናብ ግንባር ዓሰብ ክልእኽ ከሎ 14 ክፍለ ጦር ድማ ንኣምቦ ከድሕን ናብ ኢትዮጵያ ስለ ዝለኣኾ ዓቕሚ ናይቲ ካብ ዝኾነ እዋን በሪኹ ዝነበረ ካልኣይ ኣቤታዊ ሰራዊት ቁሩብ ተፋኺሱ ነይሩ። ካብ መጋቢ 6 ክሳብ ሚያዝያ 26991 ካብ ካልኣይ ኣቤታዊ ሰራዊት ዝጎደለ ዓቕሚ 26445 ኮይኑ ንመተካእታ ናይዚኦም ተሓሲቡ ካብ ኣዲስ ኣበባ 7595 ሓደሽቲ ሰራዊት እውን ብነፍርቲ ኣብ ጉንበት ኣስመራ ኣትዮም።
1: እቲ ተሓውስ ምስ ኮነ ውግእ ድሓር ንቕድሚት ገጽና እንዳኸድና ከለና ኣብ መንጎቶም ውግኣት ወዲ 3 ዓመት ቆልዓ ረኺብና ሕጂ ብጣዕሚ ኢና ሰንቢድና። በቃ ነቲ ግስጋሰ ገዲፍና ነቲ ቆልዓ ሒዝና ናብ ውሑስ ቦታ ወሲድናዮ። ኣብ ክፍልታት ከም ዝኸውን ጌርናዮ። ብድሕሪኡ ናብያ ኣቢሉ ንድዒ እታ ኣድዩ ግን ምስቶም ኣምሓሩ ክትሃድም ክትብል ኣክንዲኮፍ ትብል ኣብቲ ቦታ ብጢዖ ምስቶም ኣምሓሩ ክትሃድም ክትብል ኣብቲ ውጊኣ ትህረም ሕጂ ዝቆልዓ ኣድኡ ዘላ መሲልዋ ይሓቂፍዋ ከምዚኣ ኢሉ ኮፍ ኢሉ ዘሎ ማለት እዩ።

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ከም ወትሩ ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ፈለማ ኣዳሊናልኩም ዘለና ትሕዝቶ ሰራዊት ኣብ ሕውየት ሃገር ኣብ ትሕቲ ዝብል ኣርእስቲ ዝተዳለወ ብኣባላት ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ዝተኻየደ ናይ ምግራብ ዕዮ ይክኸውን ሓቢርና ንከታተሎ።

0: ሕይወት ወዲ ሰብ ኣብዛ ምድሪ ምስ ዝነብሩ ዝተፈላለዩ ሕይወታውያን ዘለዎ ምትእስሳር ጥቡቕን ግድነታውን እዩ። ስለዚ ድማ ንሕና ደቂ ሰብ ነዚ ተፈጥሮ ዝወደኖ ዝምድናን ምትእስሳርን ሓሊናን ኣኽቢርናን ክንነብር ከም ዘድልየና ተፈጥሮ በዕሉ ይምህረና ኣሎ። ብሕይወት ክንቅጽል እንተ ደኣ ኮይና ድማ እቲ ተፈጥሮ ዝሰርዖ ሓድሕድ ናይ ምምርኳስን ምጥቕቓምን ሕጊ ክንጥሕስ ከም ዘይግባእ ንፈልጥ ኢና። ሓደ ካብቶም ተፈጥሮኣዊ ውህበታት እቲ እንተሃልዩ ንኩሉ ህይወታዊ ዘርብሕ፣ እቲ እንተዘይሃልዩ ድማ ንኩሉ ዝጐድእ እቲ ጸጋ ዝኾነ ገረብ እዩ። ስለዚኡ ድማ ኣግራብ ወሰንቲ ክፋል ህይወት ወዲ ሰብ ብምዃኖም ተኣሚንሎም ናይ ምግራብ ንጥፈታት ብሰፊሑ ክሰላሰል እንርእዮ። ኣብ ሃገርና እውን ወላ እኳ ብዙሕ ዝተርፈና እንተሃለወ ነቲ ቐላጥ ክፋል መሬትና ብኣግራብ ንምሽፋን ብኣላይነት ሚኒስትሪ ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ዝሰላሰል ዘሎ ቀጻሊ ናይ ምግራብ ሕማም ብቐሊሉ ዝረአ ኣይኮነን። ሓይልታት ምክልኻል ኤርትራ ኣብዚ ይጽንሓለይ ዘይበሃሎ ሃገራዊ ናይ ሕውየትን ምግራብን ሕማም ናይ ገዛ ርእሱ እጃም ካብ ምብርካት ዝብኽሩሉ ግዜ የለን። ቤት ጽሕፈት ጠቕላሊ ሓለቓ ስታፍ ሓይልታት ምክልኻል ኤርትራን ክፍልታቱን ዘካየዶ ናይ ምዝላይን ምትካል ኣግራብን ስራሕ ከዓ ናይዚ መርኣያ እዩ።
1: መጀመርያ ክብገስ ከሎ ከባቢ ቤት ጽሕፈት ንዘሎ ኸፋት ቦታታት ብኣግራብ ኣልሚዕካ ቀጠልያ ንምግባር እቲ ሓሳብ ተበጋጊሱ እሱ ኣድማዓ ኮይኑ ክሳብ 45 ዓመት ምስ ከደ ግን እቲ ሃገራዊ ወፍሪ ናይ ልምዓት እውን ስለ ዝመፀ ኣብቲ ወፍሪ እውን ተሓዊስና እቲ ናይ ስራሕ ልምዲ እቲ ቀጠልያ ናይ ምርኣይ ባሃጊ ስለ ዝፀንሐ ከዓ ብኣድማዕነት ከይቲ ክንብሎ ንኽእልና እዚ ብጣዕሚ ፅቡቕ ዝኾነ መደባት ይካየድ ኣሎ ሕጂ
2: እዚ ኣብዚ ትሪእዎ ዘለኹም ኣባል ብናንስ ድሌት እዩ ዓሙይ በዕሊ በጊስ ወቲ ኣባል
3: ምልማዕ ከም ነፍሶ ከፍ ኤርትራዊ ኣብ ምልማዕ ተዋፊሩ ዘሎ ከባቢኻ ቀጠልያ ንምግባር ንሕና ኣቐድም ኣቢልና ኣብ ከባቢ ቤት ፅሕፈትና ኢና ጀመርና። እዚ ቤት ፅሕፈትና ሪኢኹሞ ተኾነኦም ኩሉ ለሚዒ ዕምባባ ዘሎ ዕምባባ ዝኾነ ኣታክልቲ ካብ ዝብላዓን ዘይብላዓን ገርና ኣልሚዕና ኢና።
4: እዚ ስራሕና ድማ ዳርጋ ካብ ንጅምር 5 ዓመት እዩ ምግራብ ካብ ንጅምር ዝኣሃዱ ዓመት ዓመት ከዓ ከም ዝትሪእዎ ዘለኹም ዳርጋ ገሊኡ ውን ፍሪኡ ንሪኦ ኣለና ኣብ ድብፃሕ በፂሑ ሲ ናብ ሓቂ ነብሎ ኣለና ማለት እዩ።
0: እዚ ኣሃዱ በቲ ኣቐዲሙ ክገብሮ ዝፀንሐ ናይ ምግራብ ንጥፈታት ንኸባቢኡ በብዓይነቶም ኣግራብን ፍረታትን ብሓምላይ ትርኢት ሸፊኑ ኣብቲ ብደረጃ ሃገር ዝሰላሰል ዘሎ ናይ ምልማዕ መደብ ድማ ኣብ ዝሓለፈ ዓመት ካብ ከባቢኡ ምሕድግ ኢሉ ኣግራብ ተኺሉን ኣጽዲቑን ክከናኸን ድሕር ምጽናሕ ሎም ዓመት ድማ ቅድሚ ዝናብ ምምጽኡ ብዘይምቁራጽ ን10 መዓልታት

0: ዘላን ጎዳጉድን ኣዳልዩ ድሕሪ ምዝዛም ዝናም ኣብ ዝመፀሉ ፈልስታት ቀላሚጦስ ተኺሉ ይርከብ።
1: ብቕድሚ3ለስተ ሰሙን ንኩዓትና ጉድጓድ ከባቢ 1500 ንኸውን ነይሩ ትማሊ ከባቢ 950 ተኺልና ሎሚ ከዓ ንዝተረፈ ተኺልና ከባቢ ልዕሊ 1300 ንኸውን ማለት እዩ። ተሓዲሽ ተኸልና ካልእ 3200 ንኾን ፈልሲና ምፅና ነርና ነዚ ዝተረፈኻ ካብ ዓሚ ፅቡቅ ዘይኮነ ዝነቐ

0: ሓመድ ድማ ክሳብ 12,000 ዝኾኑ ፈልስታት ክትከል መደብ ወፂሎ
1: ንኣነ በርናሚጅ ፋግር ኣላ
2: ዓሙይ ምተመሳሳሊ ኣብዚ ከባቢ ዝትሪእዎ ዘለኹም ኣብዚ ከምኡ ዓይነት መደብ ኣካይድና የርና ፅቡቅ ፀዲቁ ኣብ ፅቡቅ ኮንሳት እዩ ዝርከብ ዘሎ ካብቲ ናይ ዓሙ ከዓ ዝያዳ ይሓይሽ
3: እቲ ሓሳብ ናይ ምግራብ ማለት ልምዲ ነዊሕ እኳ ተገበረ እዚ ናይ ለምዘበን ነካይዶ ዘለና መደባት ውን ፍሉይነቱ እንታይ እዩ ማይኪ ሃረምን ከሎ ጉዳጉድ ምድላው ሕጂ እዚ ብተፈጥሮ እቲ ስራሕ ቁርቢ የኽብዶ እዩ ምክንያት መሬት ማይከ ለስለሰ ስለ ትኩዕቶ ንሓጋይ ኩዕታ ስለ ዝኾነ ቁሩብ ትርር ይብል ስራሕ ግን ቲ ሓሳብ ክመፅእ እንከሎ ካብቲ ዓም ዝነበረና ተመክሮ ይተበጉሶ ዓሚ ኣብ መወዳእታ ክረምቲ ስለ ዝሓዝናያት ስራሕ ወላ እኳ ናይ መስከረም ማይ ስለ ዝሃረመት ገረብ ፅቡቅ እንተፀደቐ ግን ኣጠራጣሪ ምኾነ ነይሩ ዝብል ግምታት ነይሩ ማለት ማይ ደንጉ እንተዘይሃርም ሲ ንፀደቆ ዶ ዝብል ዝኸፍታታ ስለ ዝፈጠረ ሕጂ እቲ ሓሳብ ብቆንዶ ካብቶም ኣባላት ተበጊሱ ኣብ ክንዳ ኣብ ጥርጥር ንኣቱ ኣቐዲምና ነቲ ጉድባት ማይ ከይሃረመ ንከሎ ንክዕቶሞት መጀመርያ ዝሃረመ ማይ ኣብ ምትካል ንድሕሪ ውዒልናዮ እቲ ገረብ ብዘተኣማም መንገዲ ክፀድቕ ክእል ክሳብ ዝደለየናዮ ከዓ ብዙሒ ገረብ ክንተክል ስለ ዘኽእለና ብእዋኑ ይጀመር ዝብል ሓሳባት ካብቶም ኣባላት ይቐሪቡ
4: ብእዋኑ ስለ ዝሓሰብናሉ ካብ ናይ ዝሓለፈ ዓመት ዝነበረ ጉድለታትና ርኢና ብእዋኑ ፀሓይ ከሎ ኢና ኩዒትና ጎደጉድ ሕጂ ከ ማይ ስለ ዝመፀና ክንተክል ከዓ በቂዕና ኣለና
5: ኣጀማምሩ ነዊሕ ዓመት ዝገበረ ከ 6 ዓመት ዝገበረኒ ካብኡ ግን ዳርጋ ከም ለብዘበን ኣይተገበረን ከመይ ዓሚ ኣብ ፍርቂ ናይ ክራማት እዩ ተገይሩ ንበዝሕ ማይ ሓሊፉ ይፀን እዩ ሎሚ ግን ቅድሚ ማይ ምህራሙ ዛላ ተኸይዱ እቲ ማይ ኣብ ትሕቲ ቁፅፅር ኣትዩ እዩ ናብ ዘርኢ ክቅፅል
3: እጂ ክልተ ነገራት እዩ ፈጢሩ ንሱ ሓደ ማእቶት ኣልሚድዎ ነቲ ሰብ ካልኣይ ከዓ እቲ ዝተዘርአ ግራብ ምስ ዓበየ ተስፋ ውን ስለ ዝበካ ልሙዕ ኣከባቢ ምፍጣር ንባዕሉ ሓጎስ ባህታ ስለ ዘሎ ድሕነት ናይ ከባቢ ከዓ ስለ ዘረጋግፅ ኩሉ ሰብ ተቐቢሎ ሕጂ ከምዚ ዓይነት ባህጊ ኣብ ዝሕደረሉ ኣብ ዝተለዋመደሉ ግዜ እዚ ናይ ሃገራዊ መደብ ምግራብ ከዓ ምስ መፀ ኩሉ ሰብ ብድሌት ብተወፋይነት ብኣድማዓነት ዝሳተፍ ኣሎ ብሓቂ ከዓ ዓብዪ ለውጢ ኣብቲ ከባቢና ክንፅቕ ኢሉ

0: ንሓይልታት ምክልኻል ኤርትራ ብሓፈሻ ምዕቃብ ተፈጥሮኣዊ ከባቢ ብፍላይ ድማ ምግራብ ክንየቲ ንግርማን ሕውየትን ተፈጥሮ ዘበርከቶ ዓብ እጃም ምስ ቃልሲንና ጽነት ምዕቃብ ልዕላውነትን ዝተኣሳሰር ረዚን ትርጉም ኣለዎ። ነዛ ዘኽብራን እትኽብሮን ሃገር ሙሉእ ብምሉእ ንኽውንን ኣብ ዘሕለፎ ዓቕሊ ዘጸንቀቕ ቃልሲ ኣሽሓት ስዋኣት ክፊል እዩ። ብዘይካዚ እውን ኣብቲ ደምና ብርሃጽና ዝብል መሪሕ ጭርሖ ህዝባዊ ግንባር ይኹን ሰራዊት ኤርትራ ኣግራብ ኤርትራ መድሕን ብምዃን ሕይወት ኣሽሓት ዜጋታት ዓቂቦምን ቃልሲ ንኽቕጽል ዓብ እጃም ኣበርኪቶምን እዮም። ኩልቲ ብሓይልታት ምክልኻል ኤርትራ ዝግበር ናይ ምግራብ ንጥፈታት ከዓ ስለ ህዝቢ ኤርትራ፣ ስለ ሕድሪ ስዋኣት፣ ከምኡ ድማ ስለ ተፈጥሮኣዊ ውድንነት ክኸውን ግድን ይገብሮ።
1: ሸባብ ንሰር ኣላ ምና ቀደሙ ላዓሎ ኣባሃቱ
2: እዚ ኣብዚ ዘሎ መንእሰይ ነቶም ንዕኡ ዝወለዱን ብስራሕ ኣብዚ ደረጃ ዘብፅሑን ኣቦታቱ እናረኣየ ብዓብ ሓቦ እዩ ዝሰርሕ ዘሎ። ዕላማ ናይ ዝማእቶት እንታይ ምዃኑ፣ ጽባሕ እዚ ዕንጨይቲ ንሃገር እንታይ ከም ዝጠቅም ጽቡቕ ገይሩ ስለ ዝፈልጥ ብምሉእ ልቢ ይሰርሕ
1: ኣሎ።
3: መጀመርያ ኣግራብ ክንብል ከለና ሂወት ዘለዎ ነገር ማለት እዩ። ሂወት ዘለዎ ነገር ክንብል ከለና ከዓኒ ሂወት ዘርዩስ ንዓና ሂወት ዝበና ማለት እዩ። እዚ ክንብል ከለና ንሕና ኣብ ዝታሕት ሎ ከምዚ ትሪእዎ ዘለኹም ኣብ ክነዕርፈሉ ድግ ደለና ግዜ ድዩ ሰብ ክስታይ እንድሕር ኮይኑ ድዩ ብዓብኡ ብዓብኡ ካብ ምቡሕ ጋጋ ሓመድ ፍግረ መሬት ኩሉ ማዓድናት ማለት ካብ ከምኡ ይከላኸለልና ማለት እዩ። ነዚ ተረዲኡ ድማ እቲ ሰብ ብርድኢት ብሓሳብ ብተገዳድነት ገለ ዘይኮነስ ብርድኢት ብናቱ ሓሳብ ደስ ኢልዎ ብኒሕ ብሓቦ ከዓ ይሰርሕ ኣሎ ማለት እዩ።
4: እቲ መብፃዕኹም ኣለና ንቕፅሎ ኣለና ንብሎ ዓመት ዓመት ብግብሪ እውን ክነሰኒዮ ስለ ዘለና ትሕድሪ ብፆትና እዩ። እዚ ሓንቲ ገረብ ትንፋስ ኣለዋ፣ ሓንቲ ገረብ ክትውዕት ከለካ ብፆትካ ትዝክር። እዛ መሬት እዚ ኣብ ዕፅምቲ ከም ተነደቐት መጠን ክነልምዓ ብዘለና ተኣሽሙ ንብገስ ኣለና።

0: ማለት እዩ።
1: ኣግራብ ትጠሙ በጀካቲ ማይን ሓመድን ዝዕቅመልና ነቲ ከባቢ ዝህቦ ፅባኣዊን ብቐሊል ዝግመት ኣይኮነን። ብዓብዪ እዚ ጎቦታት እዩ። ካብዚ ጎቦታት ዝተሸርሽሩ ዲጋታት እውን ኣብዚ ጥቃና ስለ ዘሎ እቲ ስልቴሽን ድበት ዝበሃል ንዑ ንምክልኻል ዓብዪ ኣበርክቶ እዩ ዘለዎ። ብዓብዪ ከዓ እቲ ኣብዚ ዘሎ መበቀላዊ ግራብ ዝጫዓ ትሪእዎ ዘለኹም እዚ ከናለ ኣብ ላዕሊ ኣብ ልዕሊ ንሕዛእ ተሰሪሕዎ እቲ ማይ ካብኡ ፐርኩሌሽን ገይሩ ዘሪቑ ነቲ ግራብ ዓብ ከም ዝኸውን ይገብሮ እዩ
2: ዘለና ናይ ምግራብ ባህሊ ካ ብንቕሓት ዝተመርኮሰ እዩ። ምክንያቱ እዚ ቤት ፅሕፈት ሓለካ ጠቕላሊ ሳፍ ድሕር ኢልና ብዙሕ ግዜ ዝተማሃረ ሰብ እዩ ብደረጃካ ንንቕሕ ዘለዎ እዩ። ስለዚ ግበር ተባሂሉ ዘይኮነ እውን ኣብዚ 4-5 ዓመት ከም መምርሒ መፀና ዳ እምበር ሰብ ብተበግሶ ወሲኺ እዩ ዘተጉሮ ማለት እዩ። ስለዚ እቲ ጥቕሚ ኣግራብ እፈልጦ እዩ። ምክንያቱ እዚ ዓለም ዘለናዮ ብዓከና ዜና ዝዛረብ ብናህና ዲቡና ውሽጢ ንፈልጦ ኣለና ዓለም ምስ ክሊማ ዋዒ ብዓብዪ ካ ኤርትራ ከ ኣብ ሓውሲ ሳህራ ስለ ትርከብ ንዓና ዝያዳ ምግራብ ከዓ የግድሰና። ብዓብዪ ግን ፖሊስ ናይ መንግስቲ እዩ ብዓብዪ ካ ናይ በዓል መዚ ምግራብን እንሳ ዘገዳም እንብሎ ብተኸታታሊ ብማዓከና ዜና ጎስጓሳቱ ስለ ንከታተሎ ወላ እዚ ኣባል ኣብዚ ዘሎ እውን ንዕኡ ፈሊጡ ኩሉ ኣቢሉ ይፈልጥ። ብዓብዪ ግን እቲ ምዕቃብን ሓመድን ዝበሃል ኣብዝ ሓለፈ ዓመታት መንግስቲ ኮምፕሊት ክስርሓሉ ስለ ዝፅንዐ እዚ ንቁፅሮ ዘለና እውን ክፋል ንእሽተ ይናውቲ እዩ።
0: ናብዚ ሓለፍትናን ታራናን ብሓንሳ እዩ ናብዚኣ ንወፍር ብሓንሳ ንወፍር ብሓንሳ ንኣቱ ናይ ብሓቂ ዋርሳይ ከዓ ንሕና ጠዓቕምና ኢና ንገብር እምበር ንሰውን ኣያት ሕዙናን እዩ ግን ንሕና ከዓ ኒሕ ኣቦ ምሻሎ እቲ ናይ ቀደም ወንዊና ኣሎ ኣቦትኡ ማለት እዩ ምስ ደቀና ኣለና ኣይኣረግናን ኢና ንብሎም።
3: ደቂ ኣንስትዮ ክንብል ከለና ኣብዚ ካብ ዝረእኮን ማለት እዩ ብትሰምዖ ኣብ ምኩዓት ኣብ ባዴላ ምልዓል ገለስ ኩሉ ግዜ ብደቂ ተባዕትዮ ኒሕ ደለዎም ገሊ ኢካ ትሰምዕ። ኣብዚ ክንርኢ ከለና ግን ከምዚ ክትርእይዎ ፀናሕኩም ወላተን ደቂ ኣንስትዮ ኣዋልድ ኢና ከይበላ ደቂ ኣንስትዮ ኢና ከይበላ ነቶም ኣወዳት ዳተመናጠላ ንሰሙን ንዓን ከምኡ እንዳባራረዩ ሓወይ ሓፍተይ እናተባሃሉ ዝሰርሑ ዘለዉ ብኒሕ ዝሰርሓ ኣለዋ ዋላ ሰር ማለት እዩ።
0: ደቂ ኣንስትዮ ብጣዕሚ ሰርሓየን ኩሉ ግዜ ከዓ ተወሃሂድካ ስለ ዝኾነ ብደይ ደቂ ኣንስትዮ መቕረት የለን ንሕና እውን ዝያዳ ኣብቲ ነገር ክዋስኣ ኢና ነተባብዐን። ምክንያቱ ከምቲ ንሕና ዳዓበናዮ እቶም ብፆትና ንሕና ኣብ ጎኖም እንተኮይና ኢና ዝያዳ ሓይሉ ዝረኽቡ ንሕና እውን ንተርር ሓቦ ንገብር እቲ ክንገብሮ ንኽእል ንምዕደን ንምልምለን ማለት እዩ ደቅና። ስለዚ ፅቡቅ እየ ንድዋስኣ
4: ህዝቢ እቲ ከባቢ ብወገኑ ኣቐዲሙ ኣግራብ ናይ ምትካል ዕዮ ከሰላስል ብምፅንሑ ብኣባላት ሓይልታት ምክልኻል ዝሰላሰል ምግራብ ተወሲኽዎ እቲ ከባቢ ንተዓዛቢ ባህ ዘብል ሓምላይ ትርኢት ወኒኑ ይርከብ። እቲ መደብ ዘቋርፅ ከም ዘይኮነ ድማ ካብ መራሕትን ኣወሃትን ናይዚ ሰናይ ተግባር ዝረኸብናዮ ሓበሬታ የመልክት። እዚ ናይ ምግራብ ስራሕ ብዝያዳ ንረብሓ ህዝቢ ዝገብሮ ዘሎ ስለ ዝኾነ ምስ ህዝቢ ናይተን ኣብዚ ከባቢ ዘለዎ ዓድታት ብምርዳእን ብምውሃድን እዩ ዝካየድ ዘሎ።
2: መጀመርያ እቲ ናይ ልምዓት መደብ ክወፅእ ከሎ ምስ ዓዲ ብምክኻር እዩ ትወፅእ ኮሚቴ ልምዓት ናይ ዓዲ ምምሕዳር ናይ ዓዲ እቲ ክግረብ ዘሎ ቦታታት መጀመርያ እሳቶም እዮም ዝረግፅዎ። እሳቶም ረጊፆም ምስ ረኣይዎካ እቲ ክግረብ ዘሎ ቦታታት ነታ ኮሚቴ ልምዓት ናይ ቤት ፅሕፈት ይሕብሩ። ኮሚቴ ልምዓት ከዓ ናይ ገዛ እሳ ንኡሳን ኮሚቴታት ሒዛ ትረግፆ መደባት ናይ ስራሕ ይወፅእ። ብመሰረቲ ዝወፀአ መደባት ናይ ስራሕ ከዓ እቲ ዕማም ይካየድ ማለት እዩ።
5: ምስም ፅቡቅ ምርዳእ ኣለና። ምክንያቱ ኣብ ድሕረስ ቦታ ከይንተክል ኢልና ኣቐዲምና ንዖም ፀውዒ ኢና።
2: እቲ ፅቡቅ ነገር ህዝቡን ምሳና እዩ ተበጊሱ። ብሓቂ ክንሪኦን ከለና ሕጂ እዚ ካብዚ ዘለናይ ኣብ ወሸነ ክምብራእ እቲ ህዝቢ ዝኳዓቶ ቦታታት እውን ኣሎ። ኣጋጣሚ ኣብዚ ሓደ መዓልቲ እጂ ብሓደ ኣይወፈርናን ሎም እንተዘይኮይኑ እቲ ህዝቢ በዚ ናቱ መደባት ኣለዎ ኣብኡ ይልምዕ። ንሕና ከዓ ናህና መደባት ሒዝና ነናህና ክንፍ ሒዝና ኢና ንንቀሳቀስ እንተዘይኮይኑ ግን እቲ ህዝቢ ልክዕ ማዕሬና ርድኢት ኣለዎ። ማዕሬና እውን ተወግሶ ኣለዎ ግደፍዶን ዓዱሲ ኣብ ዝኾነ ቦታ እውን ክልምዕ እውን ፈቃደኛ ስለ ዘሎ እቲ ህዝቢ ትንቕሓት ናይ ምግራብ ኣብ ኤርትራ ሰሪፁ ዘሎ ብዕንቆት ዝኾነ ይኹን ህዝቢ እጂ ቀላጥ ቦታ ክርኢ ዝደሊ ኣለን።
4: ኣግራብ ድሕሪ ምትካል ብግቡእ ንኽዓብይን ኣብ ረብሓ ንኽውዕልን እቲ ቀንዲ ኣድቦ ዘድልዮ ምክትታልን ምክልኻልን እዩ። እቲ ኣሃዱ ይኹን ኣብቲ ከባቢ ዝነብር ህዝቢ ድማ ንሓላውኡ ብዝምልከት ሓላፍነት ተሰኪሙ ንናይ ገዛእ ርእሱ ተራ ይፃወት ከም ዘሎ ተገሊጹ።
2: እቲ ቀንዲ ክግበር ዘሎ ምትካል ሓደ ዓብ ነገር ኮይኑ ግን እቲ ዓብዪ ስራሕ ኣብ ምሕላው ናይ ትግራይ ምክንኻን ናይ ትግራይ እዩ።

0: እዚ ብዙሕ ኣብዚ ከባቢና ዝምረር ጥሕሰት ኣለኹ ትብል ኣይትኽእልን ኢኻ። እቲ ህዝቡ ንገዛእሱ መሬት እዩ፣ ጎረቢ እዩ፣ ካራኾነ እዩ፣ ካታተሎ እዩ። ግን ኻ ሓሊፉ ቕሩብ ናይ ጓሶ ሸለልትነታት እውን ናይ ሰኣንን እዩ። ንሕና ብወገድና ኣብቲ ንሪኦ ንሪኦ ዓገብ ንብል ኢና። ብዓብዪ ኻ እቲ ዓዲ ሓላዊ ገይሩ ነቲ ኣግራብ ስለ ዝከታተሎ ብዙሕ ዝምረር ጥሕሰት ኣለኹ ትብል ኣይትኽእልን ኣብ ፅቡቅ ኩነታት እዩ ዘሎ።
1: ምክትታሉ ዝኣክል ከዓ ሓደ ብዓብዪ እዩ ከብቲ ንኸይሓልፍኦ ሓለዋ ከባቢ ኣሎ፣ ሓለዋ ገረብ ኣሎ ዚ ከባቢና ምስኡ ምክትታል ንገብር ኢና። ዝነቐፀን ዝለምዐን ከዓኒ ኮሚቴታት ካብቶም ናይ ማእተት ኮሚቴታት እናተወፃእና ብድሌት ብባህጊ ከዓ መፅና ቸክ ንገብር ኢና። ኣብ ሓጋ ይኮነ ማይ ኣብዝሃርመሉ ንከታተሎ ኢና።
2: እዚ ፈልሲ እዚ ምክትታል ግበረሉ እዩ። ምክንያቱ ሓንቲ ኮሚቴ ላ ነዚ ትከታተል ኮሚቴ ልምዓት ትበሃል። ስለዚ እታ ኮሚቴ ልምዓት ትከታተሎ በቲ ዝተኸተሎ ተመሰረት ከዓኒ ንሳቶም ዑደት ገይሮም ንሪኦም ዝጎደለ ይምላእ እዩ ምክታል ግበረሉ እዩ። ከምኡ እዳግበርካ ዝሓለፍ ናይ 4 ዓመት 5 ዓመት እውን ከምኡ ተመሳሳሊ ነይሩ። ምክንያቱ ሕጂ ጥራሕ ኣይኮናን ጀሚርና 4 ዓመት 5 ዓመት ከም ባህሊ ናይ ምግረብ ኣለና። ስለዚ ዓመት ዓመት ሓዱሽ ዘሎ ትካ ዝጠፈቃኒ እንዳተካእና ኢና ክንከይፀሒና ክሳብ ሕጂ
3: ምጥካል ኣግራብ ንኽቐፅልን ብዕቱብ ምክትታል ምእንቲ ክጥዕምን ድማ ካብ ኣባላት ሓለቓ ስታፍ ሓይልታት ምክልኻል ንህዝቢ ይኹን ንሰራዊት ለበዋኦም ኣመሓላሊፎም።
1: ምግራብ ብዓብዩ ሃገርካ ቀጠልያ ምግባር ዕላማ ናይ ነፍሲ ወከፍ ብደረጃ ዓለም ዝርአ እዩ። ንሕና ኸ ክፋል ናይ ዓለም ከም ምዃና መጠን ኤርትራ ቀጠልያ ንክንገብር ናይ ነፍሲ ወከፍ ሰብ ተበግሶ ካብ ነዊሕ ዝፀንሐ እዩ። ኣብ ውሽጢ ዝ 35 ዓመት ከማን ብተማሃሮት ብዝተፈላለዩ ይግበር እዩ። ኣብ ወተሃደራዊ ለቦዋ ዘመሓላልፎ ግን ኩሉ ወተሃደር ከም ባህልን ከም ልሙድን ከምቲ ዝገብሮን ከብሕጂ ክገብሮ ዘሎ ግን ከባቢኻ ምልማዕ ናትና ካብቲ ኣካል ናይ ስራሕናን ካብቲ ኣካል ናይ ህላወናን ስለ ዝኾነ ከባቢና ምልማዕ ኩሉና ንበገሰሉ ኩሉና ከዓ ሕድሪ ናይ ስዋኣትና ስለ ዝኾነ ንምልምዓት ንበገስ እየ ዝብላ
2: ንህዝቢ ጥራሕ ደይኮነስ ሓፈሻዊ ዋላ ንኩሉ ንኽምልከት ዋላ ንሕና እውን ከም ሰራዊት ብዓብኡ እቲ ገረብ ኢና ንተክል ዘለና ሂወት ዘለዎ ኢና ንተክል ዘለና ክንተክል ከለና ከዓ ብዕላማ ኢና ንተኽሎ ዘለና። ምክንያቱ ንመፃኢ ገረብ ጠቕሙ እንታይ ከም ምዃኑ ሓደ ምዕቃብ ሓመድን ማይን ኢልና ኣለ ገረብ ፈልዩ ከዓ ኩሉ ግዜ እንታይ ኢሉ ፅሩይ ኣየር ኣሎ ብዓብዩ ካብቲ ኦክሲጅን ናይ ካርቦን ማኖክሳይድ ናይ ምስሓብ ምምፃይ ስለ ዘለዎ ፅሩይ ኣየር ንምርካብ ብ ብዓብዩ ከዓ እቲ ከረምታዊ እውን ብዝተካእለ ንምቕፃል እዩ። ስለዚ ንህዝቢ ንብሎ እዚ ገረብ እዚ ገረብ ናይ ሓፋሽ ናይ ሃገር እዩ ብዓብዩ ካብ ጥቕሞ ተረዲኡ ካ ካብ እንስሳ ተዋህቶ ዝኹን ካብ ዝኾነ ኣራግፅ ክከላኸለሉን ክሕብሕቦን ብዓብዩ እውን ንሕና እውን ከም ሰራዊት እውን ንሕና እውን ክንሕብሕቦ ከም ዘለና ናይ መወዳእታ ኣለዋ ከምሓልፍ ኣለዎ።
4: እዚ ሃገር እዚ ከዓ ሓምላይ ትርኢት ንክንሽፍኖ ከዓኒ ሓላፍነት ብፍላይ ከዓ ዝዓበየ ሓላፍነት ከዓ ናይ ሚኒስትር ምክልኻል እዩ። ምክንያቱ ተዛሓየለን ዝዓበየን ጉልበት ናይቲ ሃገር ኣብ ምክልኻል ተሓቂፉ ስለ ዘሎ ነዚ መሰረት ብዕቱብ ሒዝና ኣለና ዓመት ንዓመት ከዓ ክንቅፅሎ ከዓ ንሕና መደብን ንሕና ምብፃዓን እዩ ማለት እዩ።
3: እወ ንምድርኻ ብኣግራብ ብምሽፋን ሃብቲ ማይን ሓመድን ምዕቃብ ማለት ድሕነት ኩሉ ህይወታዊ ምርጋጽ ከምኡ ድማ ተፈጥሮኣዊ ሚዛን ብዙሕነትን ምሕላው ማለት እዩ። ሓይልታት ምክልኻል ኤርትራ እምበኣር ካብዚ ርድኢት ብምብጋስ ኣብ ርእስቲ ቀንዲ ዕማሙ ዝኾነ ሓለዋ ሃገርን ህዝብን ኣብ ኩሉ ናይ ልምዓት መደባት እጃሙ ክገብር ናይ ኩሉ ግዜ ዕማሙ ዳኣ እምበር ናይ ፈለማ ኣይኮነን። ሓይልታት ምክልኻል ኤርትራ ስለ ህዝብን ሃገርን ህይወቱ ጉልበቱን ፍልጠቱን ካብ ምውፋይ ዝብኽረሉ ግዜ ስለ ዘየለ

ስዒቡ ዝቐርብ ትሕዝቶ መደብና ካልኣይን መወዳእታ ክፋል ናይቲ ኣብ ዝሓለፈ ቀዳማይ ክፋሉ ዘቕረብናልኩም ኣብ ግንቦት 1983 ኣብታ ባግሎብ ኣብ ልዕሊ ቦጠሎን 2 ናይ ብርጌድ ሰብዓ ብጸላኢ ዝተወስደ ሃንደበታዊ መጥቃዕትን ንምምካቱ ዝተረእየ ተወፋይነትን ዝድህስስ መደብ ይክኸውን። ሰናይ ምክትታል።

0: ካብ መራ መሰጥ ጀሚርካ ስ መራ ሓይሊ ኣብ ተድፋዕ ኣለና ማለት እዩ ኣብኣ ስለ ዘለና ሓንቲ ሬድዮ ምሳይ ሓንቲ ሬድዮ ከዓ ምስ መድኒ ፀጋይ ፋሽት እየ ሕጂ ኣነ በቲ ፀጋም ነረ ፀላይ እዩ ድሮ እታ ተኩሲ ደብዳብ ከተቋርፅን ፀላኣይ ሆ ኢሉ ክኣቱን ሓንቲ ዝኾኑ ኢድ ብኢድ ኮኑ ማለት ብሙንባኢድ ማለት እዩ
1: ሰራዊት ስርዓት ደርግ ካብቲ ኣባ ኮሚታንግ ተበጊሱ ኣብ ልዕሊ እቲ ኣብቲ ኣባ ጉሎብ ዝዓረደ ተጋዳላይ ህዝባዊ ግንባር ዝወሰዶ ሃንደበታዊ መጥቃዕቲ ከቢድ ምርብራብ እኳ እንተሓተተ ብብዝሒ ሰራዊትን ዘየቋርፅ ደብዳባትን ተሓጊዙ ነታ ሙሉእ ብምሉእ እንተተቆፃፂርዋ ንናቕፋ ናይ ምቁፅፃር ተስፍኡ ከተግደሉ ልዑል እምነት ዘሕደረላ ታባ ጉሎብ ንገለ ክፋላ ክቆፃፀር ከኣለ ጉሎብ ኣብ ኢድ ፀላእ ወዲቓ ማለት ግን እስትራቴጂያዊት ናቕፋ ኣብ ሓደጋ ኣትያላ ማለት ብምዃኑ ሓደጉኡ ኣብ ሰውራ ኤርትራ ከቢድ ክኸውን እዩ ስለዚ ኣባላት ናይ ዝኣሃዱ ዝኽፈል ከፍ ኢሎም ዝተታሕዘ መሬቶም ካብ ምውሓስ ንላዕሊ ካልእ ምርጫ ኣይነበሮምን
2: ምናልባት እታ ናይ ኣተኣታትዋ ናይታ ቦታ ዝሓዘኣ እቲ ወጋሕታለይቲ ከይ ወግሕ እዩ ደብዳብ ዝጀመረ ነቲ ቦታ ፀልማት ሰብ ይርአ ዋላ እምኒ ይርአ ዋላ ሓንቲ ዝርአ ነገር ኣይነበረን ኣብዚ እዋን እዚኣሰን ዝግ ምስለታ ደብዳብ ተፀጊዕ ንፅንሄን እታ ቦታ ቐጥተን ኣትና ብየማን ንበረት ብሬን ሕጂ ናይታ ሓልና ረሲዕና ፀኒሕናኢና እውን ክትኩስ ኣይከኣለትን ዓኪሳ ኢሉ ሰብ ትሕዋ ነበረ ዕድል ሂብዎን ብሬን ነራ ክትኸውን ኣነይ ማእተዋ ንብል እንታይ ሽሙ ነርኒ
3: ድሓር ኢና እዚ ክንሰምዕ ማለት እዩ ሙሉም በዓል ትውዒልና ሕጂ እዚ ናይ ቅድሚት ተናምሓሩ ከምዝተገሽ ክብሎ ፀንሐ ኣብኡ ረጊፈን እየ የብላን ካብዛ ንሕና ንስኹም ንደለናያስ ናይ ንእሽተ ያ ርሕቀታት ሉ ከምዚ ያ በቃ ኣቂልዋ ካብኣ ንላዕሊ ይብላን እተን ኣብኡ ዝረገፋ ረጊፈን ኣብኡ ውዒልና ማለት እዩ ኣብኡ ምሸት ናይ ሰዓት 6ዱሽተ ገፅ ይኸውን ሕጂ
4: ዓፋ እንታይ ይብለና ኣብ ድሕሪ መራሕ ቦጦሎኒ እታ ቀዳሚይቲ ተተሓዛ ዘላ ክነክሳ ስለ ዘይብለን ቀልጢብኩም ሕጂ ሃጅምኩም ክተውፅኦን ኣለኩም ዝብል ትእዛዝ ካብ ድሕሪ ትመፅእ ስለዚ በዓል ወደቕሪ ንበዓል ተሓርዮም መፅኦም ካብ ቀዳይ ጋንታ ካብ ቶም ቡምባ ክውርሩ ዝኽእሉ ንፉዓት ተባሂሎም መፅኦም ቡምባ እክብእክብእክብ ኣቢልና ንዓቶም ንበጉሶም በዓል ዕዋጋብሪ ዘለዎ ማለት እዩ ወተክልሓን ዝመርሖም ማለት እዩ ስለዚ ንዓቶም ኣፋኒና ንሕና ከዓ ናትና ዝኣክል ቡምባ ትሪፍና እቲ ኩናት ይቕፅል ማለት
3: እዩ ጋንታና ምስ ተመለስኩ ሕጂ ንታሕቲ ናብ ጋንታ እየ መስርዐ ይኣቱ ሞ ዝሕሊል እየን ግን መላለስ ኣለዋ ይሃጅማና ወርዳ ይዲባያን ነረን ጆን ዝበሃል ናይ መስርዕና ሕጂ ናይቲ ሓንቲ መስርዕ ናይ ካልኣይቲ መስርዕ ክንሱ ኣትየን ኣትየን ኣትየን ኢሉ ፅውዕ ኣነ ሕጂ እንተኾንካ ይብሎ ኣትየን ኣና ኣትየን እዎ ሓፊ ኢለ ካላሽና የልዕል ኣቢለ ይድይብ ናብ ፋሽቲ መፅእ ፋሽቲ ከዓ ኣትየን ስለ ዝበልዎ ካብታ ጅባ ካብታ ቀንዲ እንዳዋርድያና ወፂስ ብከምዚ ዝለሃና ጅባ ናብኣ ኮይኑ ክትኩስ ቡምባ ክድርብ ኢሉ ምስ ተበገስ ኣነ ክርፍ ኣብሎ ንስኻ ተመለስ ኢለስ ኣነ ነታ ቡምባኡ ምንጥል ኣቢለ ኣነ ናብታ እንዳ ቡምባኣቱ ኣነ ነታ ቡምባ ደርቤ እያ ከምቲ ሃርማ ኣረጋጊፀ ከምቲ ሃርማ ክነግሮ እናተመለስኩ ባህታ ተሰው እየ ፀኒሕኒ ጠጠው ኢላ ይረእኽዎን ባህታ ኣነ ኣብርሃ ለተመስቀል ትበሃል ፍር ኢላ ወፅያስ ተሰዊኡ እያ ትብል ንሳኹም እንዳበለህኒ ኣዝዩ ፍትው ኢኹም ዝብለካ ፍሉጥ እዩ ክልተ ፋሽቲ እዮም ደለውና ፋሽቲ መራሕ ሓይልና ከዓ እንታይ ይብል ብነው መፅኡ እዚ ፋሽቲ ፋሽቲ ኢሉ ፅውዕ ኣሎ ኢሉ እያ ነይ ረእኽዎን ደለኹ ኣሎ ቅድመ እዩ ሕጂ ፋሽቲ ርዮ በቃ ፍር ኢሉ ሕጂ ወፅ ሕጂ እቲ ፍር ምባሉ ናይ ፋሽቲ ኣነ ቅድመ የድሃብ ኩሉ እንዳሓንግር ተረዲእኒ ቴድ ኮይኑ ይብላስ እዚ ኣብቲ መንገዲ ደላ ባህታ እንዴ ተሰው ኢለ ኣብ ሂወተይ ዘይርስዓ ኣነ ከም ዘሰዋእኩ እተዘይመልሶ ነረስ ባህታስ ኣይምተሰውን
1: ምረት ናይዚ ኩናት ምስ ጥሜትን ፅምእን ተሓዊሱ ከቢድ እኳ እንተነበረ ኣባላት ኣሃዱ ቦጠሎኒ ክልተ ናይ ብርጌት ሰብዓ ግን ክሳዕ ናይ መወዳእታ ሰብን ጥኢትን ብምሉእ ዓቕምኻ ምቅላስ ዝብል መትከል ተሓንጊጦም ንኹሉ መኪቶም ብትብዓት ክቃለሲኦም ተራእዮም ድሕሪ ብዙሕን መስዋእቲ ዝሓተተ መሪርን ምርብራብ ከዓ መሬቶም ከውሕሱ ከኣሉ
2: ኣነ እንዳጎዮም ክባእ ትኸልኩ ክናልክናለ ድሮ ተክላሓ

0: ስኒኛ ዋጋብርን ኣትዮም ኣለዉ እታ ቀዳሚት ቦታ ኣውፅኦምን ብጠጠው ያነ እታ ቀዳሚቲ ቦታ ትኩስ ነይረ ብር እዮም ንዓ ኸር ምስ ጀመርኩ ዋጋብርን ወንትቕልዓን ዲብ ምሰሉ ገዲፈ የቱ ጉልባብ ናብኦም ንነይ ኮይድና እዩኒ የማነ ፀጋበይን ንበረ ናብኡ ምትኳስ ኮይኑ ናይ 200 ሸሪጥ እየ ድሕዚ ነይረ ስጋብሱ ድውዳእ መንፈር የ ትኩስ ክትኩስ ከሉ ኩሉ ግዜ ብልክዕ ከዓ ወቂዕ ነይሩ እዚ ምስባህታ ደርፈና ኣሉ እውን ግፍ ንዕ ኹን ዝክር ካብ ምሪሽና ህጁም ካሃኝ ከላ መጀመርያ ምስባህታ እያ ነይረነ ባህታ ከላሽን ሕጁ ኣነ ታብርያን ሕጀ ንጉለብ እዚኦም ዝነበሩ ብየማና እዮም እዚኦም ኣብኣያ ዝሃርም ሳነጡ ዝሰኪመ ክዳ ከላ ርእን ነርና ፍለል ብላ ክወጥቃ ገሹ በለን ጥራይ ብለኒ ነይሩ በለን ትርእን ዘለካ ዘብጠና ኣለና እሱ ይስሕድኒ ኣነ ማዕርኢ ትኩስኒ ናላት ብሬን ስለዝኾነ ርሒቁ ስለትኩስ ነዘ ርሕቕን ዘለዋ ሃር ነረ ኣብ ቀረባ ዘለዋ ባህታ ኣይስሕድኒ ፍፁም መዓንጦካ ጭቕ ኣይትብሎን እያ ሰብ ክጭነቕ ኣይጭነቕ ሰብ ክሽገር ኣይሽገርኒ ስሕቕ መልሹ ትርእን ዘለካ ትርእን ዘለካ እዛ ደጎልብ ርአን መዲባ ዘለዋ ብለኒ ሰወጣይበት ማይ ክነብለኒ ኢና እዚኣ እንዳበልና ዘፍ ለምስ ወረዳ ብነዋይ ነቲ ምስ ሓዛ ኣነሽ ይቕየር ከምዝልኳ ኸይድ እቲ ኩነታት ናብ ንጀዋይ ጥራይ ኸውን ኣብ ነው ወዲእና ኣብ ውዒለ ሓዲረ እንዲያቀ ኣብ ሓዲረ ድሓር ንፅባሐችነ ምለስ ምስ ተልኩ ባህታት ሰው ይፅናሓኒ እቲ ኩነታት ድሕሪ ባህታ ብዙሕ ተዋጊእና ይብለካ ነ ተወዲእ ዘፍ ኢሉ ዛርዩ ዘንድብለን ፀንሐ ንዳ 58 ሓይሊ ንዓና ክትረድእ ተተሓዣ ላ ጉልብ ተባሂለ የ ንመፅእን ድሓር ግን ኣይ ገሌ ብላ ንዳሓ ምስ ተባህለ ሳ ቦታ ተመልሻ ንሕና ከዓ ቦታ ናዲሒና ሰብና ዲሒና ድፋዕና ናሕና ጌርና ይኹም ቀደምና ንኸይድ ነርና
1: ኣብ መጨረሻ ትውዕሎና እንታይ ይኸውን ማለት እዩ ንፀላኢ ንሕና ኣብ ምክልኻል ኢና ፀላእ ከዓ ምትካዕ እዩ ኣብ ምክልኻል ዘሎ ሰራዊት ከዓ ንኩሉ ግዜ ዝሓየለ እዩ ምክንያቱ ንቡር ድፋዕ ኣለዎ ቋሚ ድፋዕ ኣለዎ ተከላኸል ከዓ ዝመሽ እዩ ምክንያቱ ዝመፀካ ዘሎ ፀላኢ ከጥቀ ድመ ዘሎ ፈንጂ ኣሎ ሞርታር ኣሎ ባኢድ ኣሎ ኩሉ ነገር ኣሎ ዝቐለለ ንዓና ንዓና ዝቐለለ ና መወዳእታ ግን ንፀላኢ ንስዕሮ ፀላእ ከ ኣብኣውድእ ማለት እዩ
2: ካብዚ ተበጊሱ ዝገለፆ ሕጂ ዕቕባ ጋብር ነቲ ናይ 10 ዓመታት ፈተነ ናይ ናቕፋ ክዕወት ዘይከኣለ ፀላኢ ንዕኡ ተገልፅ እንታይ ኢሉ መስለካ መሬት ረጊፆም ሰማይ ጠሚቶም ሕልል ይድብል ሕጂ ነዊሕ ኣብያቶም እንበርያ እምቢላቶም ሳሕል ኢሉ ደሪፍላ ማለት እዩ ሕጂ ነቲ ኩነት ጉሎብ ከማን ብፀልማት ምስ ተኸድነት ደሪፍላ እዩ ቅድሚኡ ማለት እዩ ዋላ ቅድሚኡ ሲ ፀልማት እያ ጉሎብ ኩሉ ግዜ ደብዳቤ
3: እዛ ኣሃዱ ኣብዚ ኣብ 25 ግንቦት 1983 ኣብታ ኣባ ጉሎብ ዘጋጥማ ሃንደበታዊ መጥቃዕቲ ፀላኢ ንምምካት ኣብ ዘረኣየቶም ርብራብ ገለ ካብ ኣባላታ መሬቶም ንኸየድፍሩ ብጅግንነት እኳ እንተተሰውኡ ካብኣቶም ዝተረፉ ቃልሶም ሓይሎም ብምቕጻል ከቢድን ፎኪስን መውጓእቲ ከጋጥሞም ከኣለ ሓደ ካብዞም ምዑታት ተጋደልቲ ናይ ዝኣሃዱ ማለት ኣባል ምልክት ተጋዳላይ የማን ክፍለ ዘጋጠሞ መውጋእቲ ግን ፍሉይ እዩ ነይሩ ነቲ ናይ ሽዑ ዝኽሪ ከዓ ሎሚ ድሕሪ 43 ዓመታት ብከምዚ ዝስዕብ የዘንትዎ
1: ኣነ ጅብ ፀጋም ነረ ብየማን ቡንባኢ ስለዝፀዓቀ ጎየ መፃኒ ና ጎይኹም ዝፃኩ ጂ የማን እዚ ይህረም ብቡንባኢ ይህረም ከናለ ስለዝኾነ ግን እቲ ቡንባኢ ዳብ ወዲኹ ኣብቲ ጫፍ ናይ ከናለ ብላዕሉ ወዲኹ ጫፍ ላዕሉ ወዲኹ ኣብዚ ምስ ወደቀ ብምሉእ ገፁ ይህርም ይሆነ ኣብዛ ሰዓ እንታይ ሒዙ ኣሎ ቡንባኢ ትፈትሒ ሒዝዎ ኣሎ ኣነ ብፀጋም መፅ ኣኹኹኹኹኹ መፅ ሕዚ ስኻዚኣ ተኩስ ዚኣ ተኩስ ናልኩ መፅእ ተልኩ ዛብ ቡባኢ ደጃሱ ኣብቲ ኸናለ እዩ እንተፈኒዋ ብምሉእ ሰብ ክል መፅ ዘብኡ ዘሎ ሰብ ዋላ ነብሱን ክልከብ እዩ ኣበይ ከም ድርያ ገፁ ምሉእ ተንም እዩ እዚ ሽዑ ይፀሚሙ የማነፅ ተባሃለዋ እዩ
4: ኣነ ሕጂ ኣብታ እንዳዋርድያ እየ ዝኣቱ ናወርድያ ምሳእትኩ ሕጂ መን ፀንሓኒ ሃለቃ ፀንሓኒ ሞ የማነ ቦታ እዚኣ ታንክታት ሃርማ ስለ ዘለዋ ተጠንቀቅ ገለብለኒ ሕራይ ጅዋ ኮይና ቡንባን ድርቢ ሕጂ ህዱም ስለ ዝኾነ ከምዚ ጌርካ ካ ትድርቢ ንሕር ኣምዊሕኻ ክትድርቢ ደሊኻ ካብቲ ህድሞ ወፂኻ ታሽሙ ትገብሮ ማለት ትውርውር ስለዚ ከምኡ ጌርና እንዳበልና ከለና ኣጋጣሚ ሕጂ እታ ኣነ ዝሓዝኳ ቡንባ ብትሕት እያ ነይራ እዚ ከምዚ ገይረ ክብሩራ ክብል እተ ናብ ቅድሚት ዘለዋ ታንክታት ነታ ዝነብርኳ ቦታ ሃርማኣ ሞ ሓፊ ኢላ ኣነ ሕጂ ንድሕሪ ዝፅጋዕ ተሃሪመ ማለት እዩ

0: ካብ ክሳድ ንላዕሊ ብምሉ ማለት እዩ እቲ ሃርሃልታ ናይቲ ቡምባ ብምሉ ንውሽጢ ኣቱሞ ገፀይ ይቃፀላኒ ካብ ክሳደይ ንላዕሊ ብምሉ ገፀይ ብምሉ እዚ ፀሎ መስል ርእሰይ እዝነይ ሽዑ ይፅምም ዓይነይ ይህረም ዓይነይ እውን ኣይርኢን ማለት እዩ ስለዚ ኣነ ግን እንታይ ሽዑ እቲ ማህረምተይን ካልእ ዓጀመኒ እንታይ ዳ ናይታ ሒዘያ ዘለኹ ቡምባ ጥራይ እታ ቡምባ ሲ ከመይ ገይረ በቃ ከይፍንዋ ጥራይ ሕጂ ሂወት ትበሃል ማንዴላ እውን ኣብኡ ስለ ነበረት ብምሉእ ካ እቲ ስእሊ ኣንሱ ስለ ትሪአ ዘላ ዳሕረይ ሓዊዮም ተፀውያት ኣለኒ ማለት እዩ ሂወት ማንዴላ ሽዑ ዝኾንኮ ማለት እዩ ሕጂ ዓቕለይ ይፀበኒ ደም እውን ብዙሕ ፈስስ ካብ ርእሰይ ዝመፀ ሽዑ ደምደም ብምሉእ እዩ ብከብደይ ገሩ ታሕቲ ገፅ እዩ ዘብል ዘሎ ኣብ መወዳእታ የዒንተይ እውን ክርኢ ስለ ዝኽእል መንጠቕ መንጠቕ ከምዚኣ እዳሓዝኩ ንደገ ወፅእ ማለት እዩ እዛ ቡምባ ከዓ ከምዚኣ ገይረ ሒዘያ ዘቕበለኒ ሰብካ እዩ ኣይረኽብኩን ኣብ መወዳእታ ግን ወዲ ቐሪን በይኒ ፀኒሑ ተፀዊዑ መፂ ነታ ቡምባ ሕቲሓ ኮላ ከምዚኣ ገይሩ ብጥንቃቐ ወሲዱ ታሽሙ ገባ ማለት እዩ ይድሕን ማለት እዩ እምበር እታ ቡምባ ስጋብ ክትከብደኒ ጀሚራ ነራ ምክንያቱ እቲ ደም እዳኸደ እዳበዝሐ ስለ ዘበለ እታ ቡምባ እንዳኸበደት እኒያ ኸዳ ዳርጋ ከይደ ዘረ ናብ ምፉናዊ ግፅ ብፅሕ ዘረ
1: ኣነ እዚ መፅ ንዓንዓብሎ መፅእ ቀሳ ቢለነታ ቡምባ ካብኢዱ ተፈትሐ ቀለቤታ ወፅ እታ ቡምባ ግን ኣብኢዱ ሒዝዋ ጥራይ ዘሎ ቀሳ ቢለ ሒዘነ ተቐቢለ ቀለቤት ድርብዎ እዩ ከመይ ገይረ እታ ቡምባ ይፈተነ ኣንሕቅድሚ ድርብያ ማለት እዩ ኣድርብያ ስድሕ ንመለኪማቶ መጠፈት ወይከዓ ሰብ ምለቀበ ሕጂ ብኣጠቃላለ የማነ ኣብ ስራሕ ተሓረብ ህዝባዊ ግማሽ ትፈልጥ ያ ሕማቕ ምልክት የለን ምልክት ሲ ኣሰር ናይቲ ሓላፊ ሒዞም ከዱ ፀንሑ ሞኒ ገለ እንተጋጢሞ እቲ ሓላፊ ሓለፍቲ ኮይኖም እዮም ዝዋግኡ ሕጂ ተባተ ተርኡ ላዕሊ ነይሩ ፅቡቅ ነይሩ ፅቡቅ ተራ ነይርዎ እምዛ ትብለካ ከዓኒ እታ ቡምባ ስልጥዋ ቡምባ ሃሪሞ ሲ ቡምባ ሃሪሞ ገፁ ተለሚፁ እታ ቡምባ ከይፈኖዋ ዕዝዋ ምፅዶ
2: ድሓር ኣብቲ ሕክምና መስከድና ትምህርቲ ከይጀመርና ዋሕዚ ውግኣት ስለ ዝነበረ ምስኦም ክንተሓጋገዝ ጀሚርና ማለት እዩ ምስቶም ሕክምና ድሓር ገፁ ልምፅ ዝበለ ሰብ መፅኡ ይሓፅቦ ነይረ ኳትሮ ኢለኒ መን ኢኻ ኢለዮ ዝኮዩ መን ኢኻ ኢለዮ ምክንያቱ ክልላይ ክእልኒ ኣነ የማ ነፂፅ ኢልኒ በስም ኣሚለ ንሓፃፅቦም ማለት እዩ ሽዑ ናይ ባህታ መስዋእቲ ይነግረና ማለት እዩ እዎ ፍሉጥ እዩ ከምዘ ይፀንሕ ምክንያቱስ ከመይ ዓይነት እዩ ሓዲሩ ክልተ ካልኣይ መዓልቲ ከማን ዝወስኸ ተባሃሂልና ማለት እዩ ሕጂ እቲ ኩነታት ከምዚ እዩ ግን ኩሉ ነብሲ ክእል እዩ ዝዋጋእ ንነቕፋ ኣይተደፈረትን ማለት እዩ
1: ኣብዚ ኮይና እዚ ሓድነት ናይ ሓለፍቲ ሓድነት ናይ ተራ ሓድነት ናይ ሓለፍቲ ናይ ትምትራን ኣጠቃላልካ ክትኦ ከሎ ኣውንታዊ ዝኾነ ውዕሎ እዩ ነይሩ ፅቡቅ ውዕሎ ነይሩ ፀላእ ከዓ ባህንደበትነት ተጠቂሙ ነዛ ቦታ እዚኣ ክስብር ዓጢቁላ ነበረካ ኣፍሽድናዮ ፀላእ ከዓ ርእሲኡ ገዲፉ ቦታኦም ዝመለስ ገርናዮ እውት ውዕሎ ነይሩ
3: እምበኣር ከስ ኣብዚ ንምፍሻል ሃንደበታዊ መጥቃዕቲ ፀላኢ ዝተረእየ ምርብራብ ምስ ብዝሒ ሰራዊትን ዓይነት ተተኮስትን ፀላኢ ዘይመጣጠን ዓቕሚ ዝነበራ በጦሎ ንክልተ መሬታ ንኸተውሕስ ምሩፃት ኣባላት ክትከፍል እያ ተገዲዳ
1: ኣብዚ ውግ እዚ ብጠቕላላ 8-7 ሰባት ሰብ እዮምና ብተክሊ ሃንስ ዝበሃል ሽቡ ጀረሰይ ኣለዎ ኣዛዝጋንታ ባህታ ዝበሃል ምራ መስርዕ ጃዕፈር ጅኑብ ዝበሃል ተራ ጅኑብ ኢናሱ ሰጉኡ ወዲ ቐሺ ንብሎ ኤፍሬም ንብሎ ውነሽ ንብሎ ሓንቲ ቆልዓ ሓንቲ ጓል ሓደሸ ሰመረ ሳብዖም እዞም ሽዱሽተ እዚኦም ኣብዛ ዝተባሃለት ውግእ ገዜርና እቲ ሻደ ሻብዓይ ጋሻ እዩ ሰመረ ክፍታት ክፈስራዊ ድገለ እዩ ኣጋጣሚ ተኣህዱና ትፈልጡ ክበፅዖ መፅኦም ኣብቲ ድፋዕ ኮለ ዝባዕ ርኦም ሲ ደቂሶም ኮለይቲ ኩነት ተጀሚሩ ካብኡ ግን ትወዲ ነጢሮኣትዩ ኣባሰብ እዩ ወዲ ኣህዱና ኣይኮነ ግን ተጋድላይ ህዝባዊ ግማር ትፈልጦ ኢኻ ውግእ ንሕረኺቡ ሲ ኣሃደ ይብልኒ መስርያ ይብልኒ ጋንታ ይብልኒ ተኺኢል ኣትዩ ኣባሰብ እዩ ጠቕላላ ኣብዛዊ ግዜ 7 ሰባት ሰብ እዮምና ካብዞም 7 ሓደ ኣዛ ዝጋንታ ሓደ ኣምራ መስሪ እዩ
3: ኣባላት ናይ ዝኣሃዱ ልክዕ ከም ኩሉ ተጋዳላይ ህዝባዊ ግንባር ብተወፋይነቶምን ጅግንነቶምን ዝተመስከረሎም ተጋደልቲ እኳ እንተነበሩ ልዕሊ ኩሉ ግን ቀንዲ መለለዪ ተጋዳላይን

0: ዝነበረ ሕላገት ቃልስን ናይ ምግዳል ወንን ብዝዕኸኸ ስድራ ቤታዊ ፍቕሪ ዝተሃንፀ ኣሃዱ ምውናኖም እዩ ሰውራይ ኤርትራ ብገድልን ምረቱን ዝተነጥቀ ውዕሎታት ዝሓቆፈ ከብሕኳ እንተኾነ ዓቐኑ ዝሓለፈ ፍቕሪ ሓድሕድ ምትሕልላይ ብፃይነት ንዝብሎ ኣምራት ሃኒፁ ኣብ ልቢ ነፍሲ ወከፍ ተጋዳላይ ዘብቀለ ብምዃኑ ክሳብ ሎሚ ግዜ ዘይህስሶ ዝኽሪ ኣብ ሕልና ነፍሲ ወከፍ ተጋዳላይ ኣንቢሩ ይርከብ
1: ዒታ ዝለካ እቲ ገድላዊ ፍቕሪ ገዲፋስ እቲ ኣሽፍሲ ብሓሳብ ኣብሓዶም ኣዶም ምዕባይ እውን ባዕሉ ተራ ኣለዎ ናትካ ዝምድና ናትካ ተራ ከዓ ነቲ ኣህዱ ይፀልዎ እዩ ሕይ ኣነ ፋሽሽቲ ናብ ሓደ ኣህዱ ስለ ዝዓበና እዚነ ፅጋይ በራ ማለት እየ ነቲ ሓይልኻ ፀሊና ኢና ደቐቐት ነገር ኢና ንፈልጥ ዝኾነ ኸዓኒ ዕርኽትና ንገብሮም ሰራሕትና ንገብሮም ንዋግኦም ንእዝዞም ኩሉ ነገር
2: እቲ ምረት ናይ ተጋዳላይ ምቁር ዝገብሮ እዙ ይርአዮ ኣብ ደቃይቕሲ እቲ ኣህዱ ናይ ምቕያር ተኽእሎ ኣብ ስኪንዲ ትማል መፅኡ ፅባሕ ቅድሚቲ ናይ ትማል ሰብ እዩ ዝኸውን ኣነ ብጣዕሚ እዩ ዝገርመኒ ኣሃዱ 22 ዘኪረ ኣይውድኦን ገሊፀ እውን ኣይውድኦን ልዕሊ ኩሉ ፍቕሪ ኣብ ግሎብሲ ምስ ተቀያየርና ድሓር ክብል ወያ ዚኣ ናይ ወዲ ቀሬን ቃል ክጠቅስ ተልየ ኣጥቂዕና ባሮንቱ ምስ ተመለስና ፋሕፋሕ ኢልና እንዲና ኣብ ሓደ ርባ ምስ ተረኸብና ርባ ባርካ ስታይ ኢልና ነቢዑ ኣየ 22 ኢልና ግሎብሲ ድሕሪኹም ኣይድቀስኒ ምሳኹም ሞ በጥ ኢልና ደቂስና ኢልና እዚኣ ቃል እየ ደግመልካ ደለ ኩላ ሰብኸያሸ እቲ ዝነበረ ኣባል ናይ 22 ዝኾነ በቂ ኩሉና ተሓዋቂፍና ተባሂና ከምዚ ዓይነት ሂወት ኢና ሓሊፍና
3: እዞም ሰባ እዚኣቶም እዞም መርሓት እዚኦም ፍቕሪ ምሂሮምና ብፍላይ ኣነ ኩሉ ግዜ ምስኦም ስለ ዘለኹ ወዳቕሪንን ፋይሽትን ንባዕሎም ብፍቕሪ እዮም ተሃኒፆም መፅኦም ኣብ ፍቕሪ ጠሚዖም እዮም መፅኦም ተጠሚዖም እዮም መፅኦም ነቲ ኣሃዱ ከዓ ብፍቕሪ ከዓ ፀልዮሞ ከዓኒ ፍቕሪ ስለዝፀልዎ ከዓኒ ኣብቲ ዝመፅ ነበረ ስራሓት ከዓኒ ፀኒዕና ክንቃልስ ወይ ከዓ ዝያዳ ክምነድምዕ ከዓ ገይሮምና ማለት እዩ እዚ እንታይ እዩ ኣብቲ ኣሃዱ ዘስርውፅ ፍቕሪ ማለት እዩ ጋብ ዓንቶይ ከም ዝበለካ ገሽ እዚ ሓንቲ ነፀላ ነፀሎም ትደሪቦም ሓድሮ ነ እዚ ከምኡብዙሕ ዝውትር ኣይኮነን ነ ነፀላ ካብቲ ምሒር ፍቕሪ ነፀሎም ኣብ ክንዲ በቢኖም ዝክደኑ ኣብሓንቲ ደሪቦም ክልትዮም ሓድሮ ኣብ ሓንቲ ንዚ ማለት እዩ
4: ክርስዕ ዘይብሎም እዮም ግን ኣዝዮም ዓበይቲ መምሃራን እዮም ብፍላይ ኣነ ምስቲ ቀደም ንእሽተይ ዝመፃኹ ኣብ ሰብኣ ሓደ ዘዕበይኒ ሓለፍቲ ኣለዉ በዓል ሃብቶም ጀልዕ በዓል ወዲ የማኒ ጥሩቕ ምሳና 22 ዝመፀ በዓል ወዲ ባኮ ኩሎም ዞም በዓል ፋሽሽቲ ኣቦታተ እዮም ኩሉ ግዜ እየ ዝዝክሮም
5: ካብቲ ንኣኸድና 6 ሰብኢና ብቲ ኣዋን እዚኣ ጀጋኒ እዮም ኣዝዮም እዚኦቶም ሰውእናዊ ብሉፃት ንመዋኣልና ክደስዑ ዶ ይግብኦም ተዋጊኦም ደዋግኡ ኣብ መዓልታዊ ንጥፈታትና ኣብዚ ኩሉ ንጥፈታትና መዓልታዊን በዓል ወዲ ቅሪን በዓል ፋሽሽቲ ናይ መሰረት ፍቅሪን ናይ መሰረት ንሕውነት ንነበሮም እዮም እዚኦም ብሓደ ከምዝክሉ ፅንሐይ ካብ በጥረና ሓደ ሕሽካ ብሓባር ትጓዓዝ ዝነበሩ ብሓንቲ ነፀላ ደቂሾም ዝሓድሩ ዝነበሩ ሰባት እዮም እዚኦም ምሳና ክቃለሱ ምሳና ክፃወቱ ውፊርካ ፀኒሕካ እንተረኪብካዮም ንሕና ቶም ኣባላት እንታይና ንገብሮም ንዘናባልና መፅኦም ክነጨው ንደልዩ ንሕና ኣተሰክም ቢልና ወዲቕና ሓመድ ነስሕኖም እዛ ጋንታ እዚኣ ዝሓይሊ እዚኣ ክብሉ እዮም ንብሩ ነሮም ካእሶም ወይ ስጋብ ከምዚ ፍቅሪ ነርና ስጋብ ንመራሕቲ በጥሎ ና ስጋብ ንበዓል ዓፋን በዓል ሸባ ርባ ውዒልና እንዳ መፃና ኣብ መገዲ ረኪብናዮም ፅሩይ ክዳውንቲ ነይርዎም ተሰክም ቢልና ዝርእሶም ጀብጀብ ነሩ ከምዚ ሕጂ ዝረአኩም ዓፋን ኩምኡ ይነበረን ተሰኪብና ብዚ መሬት ኣብ ሕፃ ልውስ ልውስ ኣቢልናዮም ንኸይድ ፍቕሪ ኣይሓድረልናፍቕሪ ኣይሓድረልና እዚ ዓይነት ኣካይዳ እዚ ኣፀቢቕና ንፋቶ ኣፀቢቕና ንኩሉ ንክንገብር ከዓ ንበቅዕን በቂዕና ኢና

ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናልኩም ትሕዝቶታት እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብኻልእ መደብ ክሳብ ንራኸብ ሰሰናይ ንኹልና ተሓንቀኒዩ።

ንዝፀንሑ መደባት ኤሪቲቪ ተኪእና ሰዓታት መደብ ህርመት ዝፍነወሉ ስለ ዝኣኸለ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ኣዋዲድና ናባኹም ናብ ተኸታተልቲ መደብና ንምዝናይ ክነቕርብ ተዳሊና ኣለና። ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? እዚ ንሎሚ ተዳልዩ ዘሎ ደርፍታት ኣብ ናይ ዕረፍቲ ግዜኹም ከዛንየኩም ተስፋ እንዳገበርኩ ከም መኽፈቲ ቀሪብና ዘለና ደርፊ ከላልየኩም። ንሎሚ ቀሪብና ዘለና ኣብ መኽፈቲ መደብና ናይ ገዲም ድምፃዊት ስነ ጥበባዊት ፅገ ተኽለ ሰንበቲና ቀሪብና ዘሎና ካብ ደርፍታታ ሴሌሌይ እትብል ብኣ ክንጀምር ኢና። ተቓደስቲ ትሕዝቶና ክትኮኑ ደጊመ ብክብሪ እንዳዓደምኩ ናብ ሙሉእ ትሕዝቶታ ደርፊ ክንሰግር ኢና። ፍቕራዊት ደርፊ ኣብ መኽፈቲ ከምቲ ዝበልክዎ ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም።

ብናይ ገዲም ድምፃዊት ፅጋ ተክለሰንበት ደርፊ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ክቡራትን ክቡራን ተኸታተልትና ኣህዲልና ጀሚርና ኣሉና ካብዚ ብምቕፃል ዘላትና ደርፊ ከላሊኩም ንሕጂ ቀሪብና ዘለና ደርፊ ናይ ድምፃዊት ዲና ተክለ ብርሃን ናብ 224 ዝደረፈታ ከይትጋገእ እትብል ስራሕ ኢና ቀሪብና ዘለና ንሙሉ ትሕዝቶ ናባ ክንሰገር ኢና ደጊመ ክመለሰኩም።

ምስ ድምፃዊት ዲና ተክሊ ብርሃን ፀኒሕና። ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ዘለዋና ደርፊ ከስግረኩም ሓንቲ ናይ ክልተ ገዳይም ድምፃውያን ሃገርና ሓቢረን ዝደረፈኣ ገዲም ድምፃዊት ዘይነብ በሽር ምስ ገዲም ድምፃዊት ሓጃይት መንደል ናይ ቢልዮን ደርፊ ክትልወናያ ኣብ 223 ዝሰርሓ ስራሕ ካብኣ ቀፂላ ቀሪብናያ ዘለና ደርፊ ፍቅራዊ ደርፊ ክትከውን እያ። ናይ ድምፃዊ መንእሰይ ረዘነ ኣለም ካብ ደርፍታቱ ቀቢፅ ክዶ እትብል ኣብ 224 ሰራሓ ደርፊያ ክትከውን ተኸታቲለን ድሕር መቕራብን ደጊመ ክመለሰኩም።

ብጊምናስ መሊስና ኣለና ፍቀርቲ ትሕዝቶ መደብ ህርመት ካብዚ ብምቕፃል ዘለዋና ደርፊ ናባኹም ክቐርበን እየ። ሓንቲ ናይ ድምፃዊት ፌቨን ሃፍቶም ካብ ደርፍታታ ሰለምለም እትብል ኣብዚ ሕጂ ሒዝናዮ ዘለና ዓመት ማለት እዩ ኣብ 2026 ሓዳሽ ስርሓ እያ ናባኹም ከነቕርባ ኢና። ካብ ቀፂላ ቀሪብናያ ዘለና ደርፊ ዝሓለፈ ዕንበባ ፍቕርና እትብል ሱዳናዊ ሃይደር ዝደረፋ ደርፊ ክትልወና እያ። ንምሉእ ትሕዝቶ እንተኸታቲለ እንድሕር ምቕራበን ደጊመ ክምለሰኩም እየ። ሕጂ እውን ምሳና ክትሓብሩ ብክብሪ ይቅደም።

0: ደርፍታት መደበር መስለ ምክትልኩ ማዜ እንዳመስገንኩ ክቡራትን ክቡራን እንተኸታተልትና ዝቐርብ ዘሎ ደርፍታት የዛኔ ከም ክህሉ ተስፋይ ሙሉኡ ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ይከላለየኩም። ሓንቲ ናይ ገዲም ድምፃዊ ተኽለ ክፍለ ማርያም ወዲ ትኾል ካብ ደርፍታቱ ቁርብ ንድሕሪት ምልስ ኢልና ጎሚዳ እትብል ኣብ 1990 ኣብ ቦሎኛ ዝደረፋ ደርፊ ኢና ናባኹም ከነቐርብ። ካብ ቀፂላ ቀሪብና ዘለና ደርፊ ፍቅራዊት ደርፊ ክትከውን እያ። ናይ ኤደን ተኽሊት ካብ ደርፍታታ ብኸተሪፍኒ እትብል ኣብ 2023 ደረፈታ ስርሓ ክትከውን እያ።
1: በዓል ወርቅታ ኣሽራራይ ብኹሪ ኤሪትራ ብራር ሰማይ ናሞራ ኩላቶም ናምብሳ እዛ ንምንም ዓደይ ምለሳ

0: ብኻተሪፈ ኒ እትብላብ 223 ዝተደርፈት ብድምፃዊት ኤደን ተኽሊት ደርፊ ክትከታተሉ ፀኒሕኩም። ክቡራትን ክቡራን ተኸታተልትና ካብዚ ብምቕፃል ቀሪነን ዘለና ደርፊ ከላልየኩም። ሓንቲ ናይ ተዳሉ ዮሃንስ ደርፊ ክትልወኒያ። ካብ ደርፍታቱ ኣብ 220 ደረፋ ከመይና እትብል ምስ ሕብረት ናይ ስነ ጥበባውያን ማለት እዩ ሓቢሩ ዝሰርሓ ክትከውን ከላ፣ ካብ ቀፂላ ናይ ናፅነት ደርፊ ኣብ ክቡር በዓል ናፅነት ሃገርና ድምፃውያን ሃገርና ሓቢሮም ዝደረፍዋ ሃገራዊ ደርፊ ክትልወኒያ። ተኸታቲለን ድሕር ምቕራብን ሕጂውን ደጊመ ክምለሰኩም እየ። ክቡራትን ክቡራንን ተኸታተልትና ንምክተልኩም ደጊመ ብክብሪ ይዓደም።
1: ቀያይረ ዘኒደ ንዋዊረ ብትቃኺ ክትሪኒ ሓሊፈ ሓደ ግዜ ክልተ ግዜ ገለፂለ ኣይጠመትክን

。

ትሕዝቶታት መደብርመት ዳርጋ ናብ ምዛም ገፂኡ ክቡራትን ኣፍቀርትን ትሕ መደብርመት ኣብዘን ዘለዋና ሰዓታት እናቅርበልኩም ደርፊ ክልተ ክኾና እየን። እተን ሕጂ ቀሪብናን ዘለና ደርፊ ሓንቲ ናይ ድምፃዊ ኣማኒኤል ወልደ ጋብር ሞሞና ካብ ደርፍታቱ ትመፅኒ ኣለኽ እዩ ትብል ኣብ 2020 ዝደረፋ ፈረዊት ደርፊ ክትከውን ከላ ኣብ ምዝዛም ቀሪብና ዘለና ደርፊ እውን ናይ ድምፃዊ ረሺድ ሑሴን ኣብ 2026 ዝደረፋ ሓዳሽ ስርሑ ማለት እዩ ናይ ዓፋር ኮደሪተይ ፋቲ ዝብል ኣርእስቲ ዘለዋ ክትከውን እያ።

ተከታተልትና ከም ትቐዲመ ዝበልኮ ሰዓታትና ስለ ዝኣኸለት ሕቶታት ደርፊ ክንዛዝሚና ኣብ ዝመፅእ እውን ንዘለና ደርፍታት ሒዝና ኣብ ልክዕ ሰዓት ክኸውን ምረኻብና ክሳብ ዝመፅእ ሰሙን በብዘለናዮ ወገን ሰላምን ጥዕናን ንኹልና ይምነ። ምስ ተርፉ መደባት ኤሪ ቲቪ ክገድፈኩም ብወገነይ ሰላም።

0: ደርሆ ቁል ከምኡ እንዳይሓበረው ዲ ወራታት ደሪስ ኣድረሶት እግል ጅሬ ላቀድር መሓገዝ ዋመታክል ኣጊድ እንደ ተኣምረ ሓል እግል ልግባእ እግሉ ኣትፋቐደው ብቅስም ዓዳት ዋርያደት ኣቕሊም ምግብ ላትነዘማ ፍንጊ 16 ምድርያት ላገቢእ ጅግራታት ዓዳት እቲ ዮም 15 ኦገስቲ ኣንበታ እሊ ዮም ዓመት ካሊእ ደሉ ገቢእ ልሃላ ጅግራ ዓዳት ሸባብ ናይ ዓዳት መቕድረቶም ወንየቶም ላፈትሾ ዲቡ ዋ መቕድረቶም ላጠውሮ ዲቡ መጃል እንደ ትከለቃ ፈዳብያን ፈናኒን እግል ኣፍረዮት ላእመማቱ ብቅስም ዓዳት ወርያደት ኣቕሊም ምግብ መስኡል ፍሬ ዓዳት ኣሰይድ ስራጅ ማሕሙድ ዲብላ ቀደመያ ከሊመት ለሃደፍ ሓዳይስ ህዋ ፈዳብያን ፈናኒን ሸባብ እግል ኣዳልዮት ከምቱ እንዳይሓበራ ዲብእሊ ጅግራ ልትሓረው እብላ ሓረውው መጃል እግል ልድረሶ በርናምጅ እግል ልትነዘም እግሎም ከም ሰልቶ ሸርሓ ምድሬት ምድሬት 4 ስምራ ሰይዳ ኣልጋነሽ ትኩ እብጃህታ ላበርናምጅ እብ መጆብ ጅግራ ዓዳት ዋእሰዋልፍ እግል ልትሓፈዝ ዋ እግል ኣውረሶቱ ዶር ውቁል ከምቡ እንዳይሓበረት ኣሃሚቱ እንደ ትረአ ብለሒሳ እግል ትከደም ዲቡ ኣትፈቐደት እትሊ ጅግራ ክል ሙዴርየት እግል ኩለን ሃገጊት ዓድና ላኣሻረካ ስስ ደጉም ዋ 3 ሓዲስ ሕላይ ክልኤ ነሺድ 3 ሽዕር ከምሰልሁማ ኦሮት ሓጪር ኣምር ክቱብ ላከምከማ ፅበጥ እንደ ኣዳሌት እግል ጅግራ ዱሊትሌት እሊ ጅግራ ዓዳት ስክዮም 27 ኦገስቲ ካም ፀንሕ ላሕብሬ ኣተኣምራት ብምድሬት ከረን ብመዓወነት ሸዓብ ዋ ሕኩመት እብላ ገብኣ ጅህድ ትሩድ ዓደደ መዳርስ ብ16 ሚእተየት ክማዕባ እትዮም 14 ኦገስቲ ድብላ ገብኣ ጌማም ሰነት ኣካዳሚየት 215 216 ተሓበራ ተፋሲሊ ዝኸበር መን መንሱር ዑስማን ታብዑ
1: ዲብለ ገብኣ ጌማም ስል ሰነት ድራሰት 2014 2015 ኣባት መጣወሮት ዓደት ማሰሳት ታዕሊም ምን 68 ዲብ 70 ውስዕ ክምወቀለ በርሃ መስኡል ማሰሳት ታዕሊም ስታዝ ዮሴፍ ዑባ ስላሴ ዲባ ቀደማያ ከሊመት ግዲ ሃደፍ መዳርስ ልሒሳ ጅል እግል ብንት ክምቱ እንዳሓበረ እልግል ተኣከድ መደርሲን ወኩሎም ጅሃት ታዕሊም እብ ኣሳስ ዓገል ወመምርሕ ሃደፎም እብቕዒ እግል ኣትምሞ ኣሳስ ክምቱ ኣፍሃማ ዲባ ሓልፈት ሰነት ለሰጀላ መትቀዳም እንደተሓፈዛ ክምሰልሁ ማለት ረአ መሓግዝ እንደተኣመርሓል እንደገባሉ እግል ለትወቀለት ፍገሪት ከዲም እግዲ ሃደፍ ናይ ለጌማም ክምቱ ይሓበረ መስኡል ፈርዕ ታዕሊም ኣቕሊም ዓንሰብ ኣስታዝ ክፍላይ ዓንደ ሚካኤል ብጀህቱ ዲብለ ምድርየት ትትሰጀል ለህሌት ፍገሪት ሓቆል ሓመደ ብቐምህሮ ምንላ ለህለ ዲቦ ላዓል እግል ትሓየስ ኣርዛቅ መቕደረት ኣዳም ማል ኣላት ወወቐት እብዋጅብ ዲብ መንፋዓት እግል ውዓል ፋና ዲብ ደንጎባ ወኪለት ምድር ምድርየት ከረን ኣሰይዳ ለተንጉስ ኣብርሃም ወራታት ኣትሓያስ ብቐምህሮ ዲብ መሸንገል መደርሲን ወመድረሰት ሌጣ ለልተረክ ወራት ሰበት ይኮን ዶር መጅተማዕ ወብዕዳም ጅሃት እግል ልተረድ ሓቆላ ትፋቐደት ዕዳረት ኣቕሊም ለተኣትሓዘ ሰዳይት ክምወዲ ኣከደት
0: ድብዕት ከበረ ሓቆነት ዓደሀ ዲብ መዲነት ኣስመራ ለህሌት መድረሰት ካልኣይት ደረጀት ሰማዕታት ዲብ ወጠንያይ እምትሓን ማትሪክ ሰነት ድራሰት 2015 2016 ምን 3 ስካ 4 ባህለተ ታመት ንቕጠት ላምፀው 120 ኣንፋር 30 ወሳምነይተ ደውረት ክድመት ወጠን ላቶም ደረሳ ጃኢዛ ትሃበት ዮም 16 ኦገስቲ ዲባ ገብአት ዓደት ምንላ ጃኢዘት ላረክበው ለ4 ውክልአ ታመተ ንቕጠት 4 ለኣምፀው ከምቶም መዲርላ መድረሰት ኡስታዝ ሰለሞን ኪዳነ ይሓበራ ለመድረሰት ምንላ ኣምታሓነቶም 584 ደረሳይ ለ53 ንቕጠት 300 ከም ሓልፈውማ ሸርሓ መስኡል ለጅነት ዋልዴን በተረቱ እግላ ጃኢዘት ለነሰኡ ደረሳ ሙደርሲን ወዋልዴን ኣሰናይኩም ሓቆለ ቤላ ለተለ ሄራር ድራሰት ፍንቲ ጠቢዓተ ሰበጥቡ ደረሳ እትጀሆም እግል ላእትሳኑ ትፋና ዲብ ፈሪዕ ምህሮ ኣቕሊም ምግብ መስኡል እዳረት ዋ ማልየት ኡስታዝ መስፍን ወልደ ስላሴሀ ዕውታም ደረሳ ርእየቶም እግል ላሓቅቆ ወቕቶም እዋጅብ እግል ልትነፍዐቡ ተሓሰባ ሸባብ እግል ሙጅተማዕ ወወጠን ላወድዎ ዶር እግል ልትወቀል መሻረኮቶም እግል ተትወሳዕ ዲብ ድዋሮም ላህላ እግል ኣፍረዮቶም ለልዓበ ኣርዛቅ ወኣብካት ድሩስ ተኣሂል ወሽቁል ብዋጅብ እግል ለኣምሮ መስኡል ፈርዕ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬቲን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ጥዑያ ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ዕዙዝ ሰላምታና ተቐበሉ ፈኖና ብምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ተምሲ እዩ ሰዓት 9 ኣኺሉ ንሎም ሰንበት 16 ነሓሰ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብኽብሪ እናዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካዳምያዊ ትምህርቶም ብወግዒ ጀሚሮም ብክፍሊ ባህልን ስፖርትን ዞባ ማእከል ዝተወደበ ባህላዊ ውድድር ኣብ መንጎ 16 ንኡስ ዞባታት ተጀሚሩ ኣብ ከተማ ኣስመራ ኣብ ሃገራዊ መልቀቂ ፈተና ብሉፅ ነጥቢ ዘመዝገቡ ተምሃሮ ተሸሊሞም ቱርኪ ፓኪስታንን ስዑድያን ዝኸተምኦ ወተሃደራዊ ውዕል ካልኦት ሃገራት ክፅምበርኦ ከም ዝኽእላ ተገሊጹ እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ከሲሱ መንግስቲ ኢንዶኔዥያ ብሰንኪ ምንቅጥቃጥ መሬት ን14 መዓልታ ዝፀንዕ ህፁፅ ናይ እዋን ሓደጋ ድንጋገ ኣውጁ ኣብ ዝሓለፈ ቕንያት ናብ ሳዋ ዝወረዱ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካዳምያዊ ትምህርቶም ብወግዒ ጀሚሮም ወኪል ኤሪና ሙሴ ኪዳነ ካብቲ ቦታ ንዝለኣኾ ዜናዊ ጸብጻብ ሚካኤል ሓድጉ ከቕርቦ እዩ
1: ናይ 12 ክፍሊ ትምህርቶም ንምዝዛምን ሃገራዊ ጉቦኦም ንምፍጻምን ኣብ መላ ሃገር ካብ ዝርከባ ናይ ካልኣይ ደረጃ ቤት ትምህርቲ ናብ ሳዋ ዝወረዱ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካዳምያዊ ትምህርቲ ብውግዒ ጀሚሮ ሎም 16 ናሓሰ ኣብ ዝተገብረ መኽፈቲ ስነስርዓት ኣካዳምያዊ ዓመት 2026-2027 ዳይረክተር ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካሎ ሳዋ መምህር ርእሶም ገብሪ ሂወት ምስ ሕጋጋትን መምርሒታትን ናይታ ቤት ትምህርቲ ዘላለ መግለፂ ድሕር ምሃብ ተምሃሮ ንዘለዎም ዕድላት ኣብ ረብሖኦም ንምውዓል ብትጋት ክሰርሑ ኣተሓሳሲቦም ናይ ሎም ዓመት ቁፅሪ ተምሃሮ ካብ ናይ ዝሓለፈ ዓመት ባስታት 20ታዊቱ ከም ዝዓቢ ብምጥቃስ ድማ ቤት ትምህርትን ማእከል ስልጠና ሃገራዊ ኣገልግሎትን እኹል ምድላውቲ ገይሮምሉ ከም ዘለዎ ኣረጋጊፆ ተምሃሮ ኣብ ሳዋ ኣብ ፀንሕሉ ናይ ሓደ ዓመት ግዜ ጎኒጎኒ ስሩዕ ኣካዳምያዊ ትምህርቲ ስፖርታውን ባህላዊ ንጥፈታት ውድድራት ሓፈሻዊ ፍልጠት ክትዕን መደረን መደብ ምሕያል ደቂ ኣንስትዮ ኣነቓቓሒ ሰሚናራት መዘናግዒ መደባትን ማእቶታዊ ንጥፈታትን ከም ዘማልኡ መምህር ርእሶም ብተወሳኺ ገሊፆም ተምሃሮ ኣብ ዝሃቦ ርእይቶ በብእዋኑ ዝወሃቦ ኣስተምህሮን ማዕዳን ፍልጠቶም ንምብራኽን ቅኑዕ ኣንፈት ንክሕዙን ዓብ ተራ ከም ዘለዎ ብምሕባር ኣብ ምስርዕ ምምሃርን ምስትምሃርን ከጓንፉ ዝኽእሉ ሕፅረታትን ጸገማትን ብኣጋተለልዮም ክእለዩ ኣዘኻኺሮም
0: ብክፍሊ ባህልን ስፖርትን ዞባ ማእከል ዝተወደበ ኣብ መንጎ 16 ንኡስ ዞባታት ዝካየድ ባህላዊ ውድድራት ትማል 15 ናሓሰ ፈሊሞም እዚ ሎሚ ዓመት ንኻልኣይ ግዜ ዝካየድ ዘሎ ባህላዊ ውድድር መንእስያት ስነ ጥበባዊ ዓቕሞምን ዝምባሊኦምን ዝፍትሽሉን ክእለቶም ዘማዕብሉሉን ባይታ ብምፍጣር ብሉፃት ስነ ጥበበኛታት ንምፍራይ ዝዓለመ እዩ ኣብ ክፍሊ ባህልን ስፖርትን ዞባ ማእከል ሓላፊ ጨንፈር ባህሊ ኣቶ ስራጅ ማሕሙድ ኣብ ዝሃቦ ቃል እቲ ትፅቢት ሓደስትን ብሉፃትን መንእስያት ስነ ጥበባውያን ምምልማል ከም ዝኾነ ብምጥቃስ ኣብዚ ውድድር እዚ ንዝተለለዩ ብዝመረፁ ዓውዲ ናይ ምስልጣን መደብ ክውደብ ምዃኑ ገሊፆም ኣብ መሓዳሪት ንኡስ ዞባ 4 ኣስመራ ወይዘሮ ኣልጋ

0: ንሽቱኩ ብወገና እቲ መደብ ብመልክዕ ውድድር ባህልን ክብርታትን ንምዕቃብን ንምውራስን ልዑል ግደ ከም ዘሎ ብምሕባር ኣገዳስነቱ ተራእዩ ብዝበለፀ ክድፋእ ኣሎ ኣዘኻኺራ። ኣብዚ ውድድር እዚ ነፍሲ ወከፍ ተወዳዳሪት ንእዞባ ንኩላተን ቋንቋታት ሃገርና ማእከል ዝገበረ 6 ድግማን 3 ሓደስትን ደርፍታት 2 መዛሙር 3 ግጥምታት ከምኡውን ሓንቲ ሓፂር ዛንታ ዘጠቓልል ስነ ጥበባዊ ትሕዝቶ ሒዝያ ንውድድር ቀሪባ ዘላ። እዚ ባህላዊ ውድድር እዚ ክሳብ 27 ነሓሰ ከም ዝቕፅል ከዓ እቲ ሓበሬታ ኣፍሊጡ። ኣብ ንእዞባ ከረን ኣገልግሎት ትምህርቲ ንምስፋሕ ክካየድ ብዝፀንሐ ፃዕሪ ቁፅሪ ኣብያተ ትምህርቲ ኣብ ዝሓለፈ ኣካዳሚያዊ ዓመት ብ16 ሚእታዊት ከም ዝዓበየ ተሓቢሮም። ነዚ ዝምልከት ዜናዊ ፀብጻብ ወኪል ኤሪና ተስፋ ሚካኤል ገብረየስ ኣዳልይዎሎም። ዳናይት ገብሪ ሂወት ከተቕርበልና።
1: ኣብ ንእዞባ ከረን ብውህደት ህዝብን መንግስትን ብዝተኻየደ ሓያል ፃዕሪ ቁፅሪ ኣብያተ ትምህርቲ ብ16 ሚእታዊት ከም ዝዓበየ ብ14 ነሓሰ ኣብ ዝተኻየደ ገምጋም ኣካዳምያዊ ዓመት 2025 2026 ተገሊጹ። ኣብቲ ብዝለዓለ ዲስፕሊን ንዝበረኸ ኣፍራይነት ንስራሕ ብዝብል ቴማ ዝተኻየደ ገምጋም ምስ ዓመተ ትምህርቲ 2024 2025 ብምንፅፃር ቁፅሪ ትካላት ትምህርቲ ካብ 68 ናብ 79 ክብ ከም ዝበለ በሪሁ። ሓላፊ ትካላት ትምህርቲ መምህር ዮሴፍ ዕዋ ስላሴ ኣብ ዝሃቦ ቓል ቀንዲ ሸቶ ኣብያተ ትምህርቲ ብኩለንትንኡ ብሉፅ ወለዶ ምህናፅ ምዃኑ ብምሕባር ነዚ ክውን ንምግባር መምህራንን ኩሎም ኣካላት ትምህርትን ብመሰረት ፖሊሲን መምርሒታትን ተልእኾም ብብቕዓት ክፍፅሙ መሰረታዊ ከም ዝኾነ ኣገንዚቦም። ኣብዝሓለፈ ዓመት ንዝተመዝገበ ገስጋስ ብዝሓየለ ምዕቃብ ከምኡውን ንዝተረኣየ ፀገማት ኣለሊኻ መፍትሒ ብምንዳይ ንዝለዓለ ውፅኢት ምስራሕ ቀንዲ ዕላማ ናይቲ ገምጋም ከም ዝኾነ ድማ ሓቢሮም። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ብወገኑ ኣብቲ ንኡዞባ ንዝምዝገብ ዘሎ ውፅኢት ድሕሪ ምምስጋን ብቕዓት ትምህርቲ ካብቲ ዘለዎን ንላዕሊ ንምምሕያሽ ፀጋታት ዓቕሚ ሰብ፣ ገንዘብ፣ ንብረትን ግዜን ብዝግባእ ኣብ ጥቕሚ ክውዕል ተማሕፂኑ። ኣብ መወዳእታ ወኪል ኣመሓዳሪ ከተማ ከረን ወይዘሮ ለተ ንጉስ ኣብርሃ መስርሕ ምምሕያሽ ብቕዓት ትምህርቲ ኣብ እንግድዓ መምህራንን ቤት ትምህርትን ጥራይ ዝወድቕ ዕማም ስለ ዘይኮነ ተራኮምን ካልኦት ኣካላትን ክሕይል ድሕሪ ምዝኽኻር መምሕዳር ከተማ ዘድሊ ደገፍ ከም ዝገብር ኣረጋጊፃ።
0: ኣብ ከተማ ኣስመራ ትርከብ ናይ ካልኣይ ደረጃ ቤት ትምህርቲ ሰማእታት ኣብ ሃገራዊ መልቀቐ ፈተና ዓመተ ትምህርቲ 2025-26 ካብ 3 ክሳብ ሙሉእ 4 ነጥቢ ንዘመዝገቡ 120 ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተምሃሮ ኣሸሊማ። ሎማ 16 ነሓሰ ኣብ ዝተኻየደ ስነ ስርዓት ካብ ተሸለምቲ እቶም 42 ሙሉእ 4 ነጥቢ ዘምፅኡ ምዃኖም ርእሰ መምህር ናይታ ቤት ትምህርቲ መምህር ሰሎሞን ኪዳነ ሓቢሮም። እታ ቤት ትምህርቲ ካብ ዘፈተነቶም 584 ተምሃሮ እቶም 53.3 ሚእታዊት ከም ዝሓለፉ እውን ገሊፆም። ኣቦ ወንበር ኮሚቴ ወለዲ ብግዲኡ ንዝተሸለሙ ተምሃሮ መምህራንን ወለድን ዮሃና ድሕሪ ምባል ዝቕፅል ጉዕዞ ትምህርቲ ፍሉይ ባህሪ ስለ ዘሎ ተምሃሮ ማእዝኖም ከም መዓራርዩ ተላብዮም። ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፈ ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ኸዓ ዕውታት ተምሃሮ ራእዮም ንኽጭብጡ ግዜኦም ብግቡእ ክጥቀምሉ ኣተሓሳሲቦም። መንእስያት ንሕብረተሰብን ሃገርን ዝገብርዎ ኣበርክቶ ንኽዓዝዝን ፅልዎኦም ንኽሰፍሕን ኣብ ከባቢኦም ንዝርከብ ንፍራይነቶም ዘዕቢ ናይ ትምህርቲ ስልጠናን ስራሕን ፀጋታትን ዕድላትን ብዝግባእ ክምዝምዙ ሓላፍ ጨንፈር ሃማመተ ኣዘኻኺሮም። ደረጃ ዞባ ዓንሰባ ብ14 ነሓሰ ኣብ ከተማ ክረን ኣብ ዝተገብረ ኣኼባ ኣቶ ኣዛዚ በረኸት ኣብ መንእስያት ሰላም ልምዓትን ዕቤትን ሰረቶም ሓበራዊ ባህግታት ከም ዘለዎም ኣብ ኤርትራ ድማ ነዚ ከም ክብርን ሃገራዊ መንነትን ንምኽስኳስ ብቐጻሊ ከም ዝስራሕ ኣብርዮም። ብዛዕባ መንእስያት ምሕሳብ ብዛዕባ መጻኢኻ ከም ሃገርን ህዝብን ምሕሳብ እዩ ድሕር ምባል መንእስያት ወረስቲ ሕድሪ ስለ ዝኾኑ መሪሕ ተርኦም ብብቕዓት ከተግብሩ ተማሕጺኖም። ኣብቲ ኣጋጣሚ ንቕሓት መንእስያት ንምብራኸን ዝተኻየደን ንጥፈታትን ጽልውን ዝምልከት ሰፊሕ መግለጺ ቀሪቦም። ሓላፊ ጨንፈር ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ዞባ ዓንሰባ ኣቶ ብርሃን ገብራትን ሓላፊ ፖለቲካዊ ጉዳያት ትግረፍ ኣቶ ሙሉእ ተስፋ ማርያምን ብወገኖም መንእስያት ብግቡእ ተሃኒፆም ሃገራዊ ሸቶታት ንኸተግብሩ ከምኡን ተረባሕቲ ናይ ኩሉ ዕድላትን ጸጋታትን ንክኾኑ ብዕቱብ ይስራሓሉ ከም ዘሎ ገሊፆም። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊመ ብክብሪ ዕድመኩም። ቱርኪ ፓኪስታንን ስዑድያን ኣብ ዝሓለፈ ቀረባ መዓልታት ዝኸተመኦ ወተሃድራዊ ውዕል ካልኦት ሃገራት ክፅምበርኦ ከም ዝኽእላ ፕረዚደንት ቱርኪ ሓቢሮም። ፕረዚደንት ጠይብ ኤርዶጋን ትማል 15 ናሓሰ ምስ ቴሌቭዥን ኣልጀዚራ ኣብ ዘካየዶ ቃለ ምሕትት ዕላማቲ ስሉሳዊ ውዕል ፀጥታ ንምውሓስ ምዃኑ ብምንጻር ቅጥዕታት ዘማልኣን ድሌት ዘለዎንን ሃገራት ክፅምበርኦ ክፉት ቦታ ከም ዘሎ ኣረድዮም። እዚ ከምዚ ኢሉ እንከሎ ግብፂ ናብቲ ሓበራዊ ወተሃድራዊ ስምምዕ መካ ዝተሰሚየ ውዕል ክትፅምበር ፍሉይ ዕድመ ቀሪብላ ኣሎም። ብ7 ናሓሰ ዝተፈረመ ስሉሳዊ ስምምዕ ሓንቲአን ምስ እትጥቃዕ ኩላተን ኣባላት መልሰ ግብሪ ክህባ ዘኽእል ኮይኑ ዞባዊ ፀጥታዊ ኣገዳስነቱ ብቐሊል ከም ዘይጥመት እውን ይእመት እዩ። ስዑድ ዓረብ፣ ፓኪስታንን ቱርክን ወተሃድራውን ፀጥታውን ዝምድናታት እኳ እንተፀንሐን ስሉሳዊ ወተሃድራዊ ስምምዕ ክፈራርማ ግና ንፈለማ እዋን እዮም። እስራኤል ቅድሚ ክልተ ዋርሒ ንዝተበፅሐ ስምምዕ ምቁራፅ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ደጊሙ ኸሲሶም። ዝተገልጸ እስራኤል ትማልን ሎምን ኣብ ደቡባዊ ሊባኖስ ብዘካየደቶ መጥቃዕቲ ኣየር ብውሕዱ 12 ሰባት ድሕሪ ምቕታሎም እዮም። እቲ መጥቃዕቲ እስራኤልን ሊባኖስን ኣብ ዝሓለፈ ወርሒ ሰነ ድሕሪ ዝኸተመኦ ስምምዕ ምቁራፅ ተኽሲ ካብ ዝተኻየደ ተመሳሰልቲ ተጻብኦታት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ ኸ ጸብጻባት ይረድኦም። በዚ ሓድሽ መጥቃዕቲ እዚ ዓሰርተታት ከም ዝቐሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን ዝጠቐሰ መንግስቲ ሊባኖስ ናይ መልሰ ግብሪ ስጉምቲ ከም ዝወስድ ኣፍሊጡሎም። በዚ ድማ ነቲ ወተሃድራዊ ወጥሪ ብዘተን ምዕራፍ ክካየድ ዝፀንሐ ዲፕሎማስያዊ ፃዕሪ ኣብ ሓደጋ ክኣቱ ከም ዝኽእል ብኣጉይ ይእመት። እቲ ብመንጎኝነት ኣሜሪካ ዝተበፅሐ ስምምዕ ምቁራፅ ተኽሲ እስራኤል መጥቃዕትታት ከተቋርፆን ሰራዊታ ካብ ደቡባዊ ሊባኖስ ክትስሕብን ዝብል ነጥብታት ዝርከቦ እዩ ነይሮም። ይኹን እምበር እስራኤል ኣብ ልዕሊ ሰራዊት ሃገሩ ከይተረፈ ተደጋጋሚ መጥቃዕትታት ተካይድን ተቆፃፂራቶብ ዘላ ከባቢታት ንዘለዋ ዓድታትን ከተማታትን ተዕኑ ከም ዘላን መንግስቲ ሊባኖስ ክኸንስስ ጸኒሕሎም። መንግስቲ ኢንዶኔዥያ ኣብቲ ብምንቅጥቃጥ መሬት ዝተጠቕዐ ክፋል ሃገሩ ን14 መዓልትታት ዝጸንዕ ህፁፅ ናይ እዋን ሓደጋ ድንጋጋ ኣውጆም። እዚ ካብ ትማል 15 ክሳብ 28 ናሓሰ ዝጸንሕ ድንጋገ ድሃዮም ዝጠፍአ ግዳያት ንምድላይ ነበርቲ ናብ ውሑስ ከባቢታት ንምግዓዝን ሰብኣዊ ረድኤት ንምብፅፃሕን ዝዓለመ ምዃኑ ከዓ ተገሊጾም። ድሕሪ እቲ ትማሊ ዘጋጠመ 7.7 ሬክተር ምንቅጥቃጥ ልዕሊ 340 ድሕረ ምንቅጥቃጣት ከም ዝሰዓበ ዝጠቐሱ ጸብጸባት ብሰንኩ ሰብኣውን ዋታውን ክሳራ ከም ዝሰዓበ ኣረድኦም። በታ ኣብ ደሴት ፍሎረንስን ከባቢያን ዝተኸስተ ተፈጥሮዊ ሓደጋ ብውሕዱ 53 ሰባት ከም ዝሞቱን ልዕሊ 110 ካልኦት ከም ዝቐሰሉን ተገሊጹሎም። ብዘይካዚ በቲ ምንቅጥቃጥ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ኸ ብፍላይ ከቢድ ዕንወት ከም ዝወረደ ሰመዚ ኢንዶኔዥያ ሓቢሮም። ኢንዶኔዥያ ብሓደጋታት ምንቅጥቃጥ መሬት ብተደጋጋሚ ካብ ዝጥቃዓ ሃገራት ኤስያ ምዃና ጸብጸባት ይጠቕሱ። ደቡብ ኮርያ ቅልውላው ሓውስ ደሴት ኮርያ ብሰላም ንምዕራፍ ወግዓዊ ዲፕሎማስያዊ ዝርብ ክጅመር ጻውዒት ኣቕሪባ። ፕሬዚደንት ደቡብ ኮርያ ሊጃ ሚዩንግ ሎም ትማል 15 ሓሰብ ዝሃቦ መግለጺ ሃገሩ ነቲ ልዕሊ 7 ዓመት ዝቐጸለ ምትፍናን ብዘተን ምዕራፍ ቅርብቲ ከም ዘላ ብምጥቃስ ሰሜን ኮርያ ድልውነት ከተርኢ ተማሕጺኑሎም። ይኹን እምበር ሰሜን ኮርያ ነቲ ጻውዒት ብዝምልከት ዝሃበቶ ወግዓዊ ምላሽ ዛጊት የልቦን። ፕሬዚደንት ሊ ጃሚዩንግ ዓሚ ኣብ ስልጣን ኣብ ዝመጸሉ ቅልውላዊ ሓውስ ደሴት ኮርያ ብሰላም ንምዕራፍ ስጉምቲ ከም ዝወስድ ቃልኣት ምንባሩ ጸብጻባት የረድኦም። ሰሜን ኮርያ ግና ደቡብ ኮርያ ምስ ኣሜሪካ ሓቢራ እተካይዶ ዘላ ወተሃድራዊ ምንቅስቓሳት ነቲ ቅልውላዊ የጋድዶ ከም ዘሎ ብምጥቃስ ብቐዳምነት እቲ ሓበራዊ ወተሃድራዊ ንጥፈታት ክቋረፅ ክትጽውዕ ጸኒሓላ። ሰሜን ኮርያን ደቡብ ኮርያን ወተሃድራዊ ቅልውላዊ ሓውስ ደሴት ኮርያ ንምዕራፍ ኣብ ዓመ 1953 ስምምዕ ምቁራፅ ተኽሱ እኳ እንተተፈራረማት ወጥሪ ገና ከምዘይዓረፈ እዩ ዝፍለጥ። ዜና ንምጥቕላል ቀንዲ ነጥብታት ክደግመልኩም እየ። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካዳሚያዊ ትምህርቶም ብወግዒ ጀሚሮም።

ብክፍሊ ባህልን ስፖርትን ዞባ ማእከል ዝተወደበ ባህላዊ ውድድር ኣብ መንጎ 16 ዞባታት ተጀሚሩ። ኣብ ከተማ ኣስመራ ኣብ ሃገራዊ መልቀቕ ፈተና ብሉፅ ነጥቢ ዘመዝገቡ ተምሃሮ ተሸሊሞም። ቱርኪ ፓኪስታንን ስዑድያን ዝኸተሞ ወተሃደራዊ ውዕል ካልኦት ሃገራት ክፅምበሮ ከም ዝኽእላ ተገሊጹ። እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ከሲሱ። መንግስቲ ኢንዶኔዥያ ብሰንኪ ምንቅጥቃጥ መሬት ን14 መዓልታ ዝፀንዕ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅ። ክቡራትን ክቡራንን ንሰዓት እዚ ዝተዳለወ ዜናታትና ኣብዚ ተዛዚሙሎ ምስ ተረፉ መደባትና ንሓድገኩም ብወገነይ ብሩኽ ምሸት።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ውያ ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ሰላም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤሪ ቲቪ ብፍላይ ከዓ መደብ ቡያ ኣብ ምክትታል ትርከቡ ሰብ ርሑቕን ሰብ ቀረባን ከመይ ትኾኑ? ኣብ ዘለኹሞ ሰላምን ጥዕናን እንዳተመነኹ ምስ ናይ ሎሚ መደብ ከላለየኩም። ኣብ ዝሓለፈ ሳምንታት ከም ተዓዘብኩሞ ምስካብ ዝተፈላለያ ቤት ትምህርትታት ዝወፁ ተምሃሮ ካልኣይ ደረጃ ውድድራት ኣካይና ነርና። ንሎሚ ድማ

ናይ ካልኣይን ዛዛምን መድረኽ ሒዝናልኩም መፂና ኣለና። ክትመሃሩሉን ክትዘናግዕሉን ተስፋ እናገበርኩ ንምሉእ ትሕዝቱ ናብቲ መደብ ከብለኩም እየ። ሰናፅንኩም ሓራይ እምባር ቅድሚ ናይ ካልኣይ መድረኽ ውድድር ምስጋርና ኣብ ዝሓለፈ መድረኽ ሓደ ዓይነት ነጥቢ ማለት ሙሉእ ነጥቢ ብምምፃእ ዝተደረቡ 6 ተምሃሮ ስለ ዘለውና ንዖም ንምፍልላይ ሕቶታት ከነቕርበሎም ኢና። ተወዳደርቲ ክፅዋዓኩም እየ። ናብ መድረኽ ድማ ሓደ ብሓደ ትመፁ። ቤትኤል ተኸስተ ካብ ቤት ትምህርቲ እምባሃራ

0: ፕሮፓጋንዳ ወይ ከዓ ብዝተፈላለየ መልክዓት ገይሮም ስኒ ናፅነትኩም ክንህበኩም ኢና ዝደለኹምዎ ንህበኩምና ዝብል ነቲ ሕብረተሰብ ስለ ዝጎሳጉስዎ ዝነበሩ ብሕውሳስ ናይ ክልቲኡ ድርኺ ተመርኪሶም ጥልያን ተሳዒሮም ካብቶም ሰራዊት ናይ ጥልያን ከዓ ናብ እንግሊዝ ከይዶም ማለት እዩ።
1: ተዓወቲ ሙሉእ መልሲ ብዝግባእ ገሊፅኪያ ኣለኺ። ኣብ እዋን ካልኣይ ኩናት ዓለም ኢጣልያ ኣብ ኤርትራ ብቐሊሉ ክትሰዓር ዝኽኣለትሉ ምክንያት ካብቲ ብዙሕ ሓደ ንምጥቃስ እንግሊዛውያን ህዝቢ ኤርትራ ናፅነት ዝመባፃዕ ወረቃቅቲ ስለ ዝዘርግሑ ክንብል ንኽእል። ተወሳኺ እውን ኣብርህኪ ኣለኹ ሞ ጓሓኩሰኪ ካልእ ተወዳዳሪት ሉልያ ሉልያ ከመይ ኣለኺ?
2: ፅቡቅ ኣምናመስን
1: ኣጆኺ መንፋዕትኪ ይቐፅል እዮ። ብጀካ ቁፅሪ 3 ካብ ቁፅሪ 1 ክሳብ ቁፅሪ 10
2: ቁፅሪ 1
1: ቁፅሪ 1 ማሕበር 7 ምስ ተመስረተ ሰላማዊ ቃልሲ ከም ዘካይድ ንህዝቢ ኤርትራ ምስ ኣፍለጠ ህዝቢ ኤርትራ ድሌቱ ብረታዊ ቃልሲ ምዃኑ ብደርፊ ይገልፅ ነይሩ። ካብቲ ሽዑ ዝነበረ ደርፍታት ክልተ ጥቐሲ። ኣጨበይ

0: tenés Juana. زي ون أخيلها أي فلت كانت أمحكي محبر شو عتا مستمسرتا سلاماوي قالسي كم زكايد ان هزبي ارترا مسافلتا هزبي ارترا دليتو برتاوي قالسي مخانو بدرفي قل زميرو قل خابو قوبز دو يوازا عدو كحازا قرب إيا بيتوم كلاشن علاتوم واي أنا قدي واي أنا قدي أبزبن تقادلو كي كون ودي ሰማይንዶ ኣብፀሓዮ ቦተናኻ እዘን ዓይነት ደርፍታት እዝን ካልእን ይድረፍ ነይሩ ማለት እዩ ናይቲ ህዝቢ ድሌታት መግለፂ ናባኸኤሉላ ከመይ ፀኒሕኪ
1: ፅቡቅ ኣምላኽ መስከን
0: ካራይ በሊ ስኻ ብጀካ ቁፅሪ ሓደን ቁፅሪ ሰለስተን ቁፅሪ ምረፂ
1: ቁፅሪ ሸውዓተ
0: ሸውዓተ ምጉዝዛይ ኣፍሪቃ ኣብ መፋርቅ 1800ታት ተጀሚሩ መዓስ ተዛዚሙ
1: 1914 ምስ ምጅማር ናይ ቀደመ ኪነት ዓለም
0: ሙሉ መልሲ ተዓወቲ ምጉዝዛይ ኣፍሪቃ ኣብ መፋርቅ 1800 ዓመታት እዩ ተጀሚሩ ኣብ 1914 ከዓ ተወዲኡ ማለት እዩ ረኺብኪ ኣለኺ ስለዚ ተወዳደርቲ ናብ ቦታ ክንተመለሳ እዞም ስዒበ ዝፅዋዕኩም ተወዳደርቲ እውን ተመሳሳሊ ሓደ ዓይነት ነጥቢ ኣምፂኹም ስለ ዘለኹም ንምፍልላይ ናብ መድረኽ ይዕድም ሪያን ዓብድልረሒም ካብ ቤት ትምህርቲ ሰንበል ሙሴ ዳንኤል ካብ ቤት ትምህርቲ ቀይሕ ባሕሪ ዓወት ነጋሽ ካብ ቤት ትምህርቲ ባርካ ሪያን ኢኻ ቀዳማይ ተወዳዳሪ ከመይ ኣለኻ
2: ፅቡቅ
0: ብጀካ ዘን ተመሪፀን ድፀንሓ ቁፅርታት ቁፅሪ ምረፅ
2: ሸሞንተ
0: ቁፅሪ ሸሞንተ ስምምዕ ሰላም ወስትፋልያ መዓስ ዓመት ተኻይዱ
2: 1648
0: ረግፀኛ ኢኻ ሙሉ መልሲ ተዓወት ረኺብካ ኣለኻ ስምምዕ ሰላም ወስትፋልያ ብ1648 እዩ ተኻይዱ ካልኣይ ተወዳዳሪ ሙሴ ኢኻ ሙሴ ከመይ ፀኒሕካ
2: ፅቡቅ
0: ካብ ቁፅሪ ሓደ ክሳብ ቁፅሪ 10 ብጀካ 1 3 7 8 ምረፅ
2: ሓሙሽተ
0: ህዝቢ ኤርትራ ንምምፃእ ብሪጣንያ ብኸመይ ተቐቢልዎ ስለምንታይ
2: ህዝቢ ኤርትራ ንምምፃእ ብሪጣንያ መንግስቲ መግዛእቲ ብሪጣንያ ናብ ኤርትራ ክመፅእ ከሎ ህዝቢ ኤርትራ ብዙሕ ተስፋታት እዩ ነይርዎ ፅቡቅ ነገራት ክንገብረልኩም ኢና ገለገለ ይብልዎም ስለ ዝነበሩ መግዛእቲ ኢጣልያ ህዝቢ ኤርትራ ድማ ብፅቡቕን ብዓብ ተስፋን እዩ ተቐቢልዎ ዋላ ምስ መፀ እውን መግዛእቲ ኢጣልያ ፍሉይነቱ ማሕበራት ክምስረት ኣፍቂዱ ነይሩ እዩ ስለዚ እዚ እውን ፍሉይነት ናይቲ መግዛእቲ
0: ሙሉ ነጥቢ

0: መሊስካ ኣለኻ ተዓወት ህዝቢ ኤርትራ ንምምፃእ ብሪጣንያ ብኸመይ ተቐቢልዎ? ስለምንታይ ትብል ነራ ሕቶኻ? ከም ዝገለፅካዮ ብሓጎስን ብዕልልታን እዩ ተቐቢልዎ፣ ምክንያቱ ቀልጢፉ ናፅነት ዝረክብ ስለ ዝመሰሎ። ናይ መወዳእታ ተወዳዳሪና ዓወት ከመይ ኣለኻ?
1: ፅቡቅ
0: ዓወት፣ ካብ ቤት ትምህርቲ ባርካ። ተሪፈን ዘለዎ ኣሕቶታት ቁፅሪ 2 ቁፅሪ 4 ቁፅሪ 6 9 10
1: ቁፅሪ 2
0: ቁፅሪ 2 ስርሒት ፈንቅል ኢልና ባፅዕ እንተዳ ኢልና ቅያ 18 ደቃይቅ ኢልና እንታይ ንብል?
1: ምቅፃል 33 ነፈርቲ ኣብ ኣስመራ ማዕርፎ ነፈርቲ ኣብ 18 ደቃይቅ ዝተኸየደ ስርሒት።
0: ኣጀኻስከ ግዜ ኣለካ ነታ መልስኻ ኣብርሃ እያ።
1: ብውሕዳት ውስናት ተጋደልቲ ብጀነራል ስብሓት ኤፍሬም ተወዲባ ዝተካየደት ኣብ 1984 ኣብ ኣስመራ ምቅፃል ነፈርቲ ብዙሓት ናብ ሜዳ እንዳኸዳ ዝድብድባ ነበራ ነፈርቲ ኣብ 18 ደቃይቅ ብሓደ ስቡእ እምባይ ማለት እዩ ዝተካየደ ስርሒት እዩ።
0: ሙሉእ መልሲ ብትኽክል ብዘይጎደሎ ኢኻ ገሊፅካያ። ስርሒት ፈንቅል ኢልና ባፅዕ እንተዳ ኢልና ቅያ 18 ደቃይቅ ኢልና ስርሒት ኮማንዶ ኤርፖርት ኢና ንብል ማለት እዩ። ስለዚ ረኺብካያ ኣለኻ። ክቡራት ተዓዘብትና፣ ሕጂ እውን ከምዚ ክትዕዘብዎ ዝፀናሕኩም ሓያል ዝኾነ ውድድር እዩ ዘሎ። ሕጂ እውን ሓደ ዓይነት ነጥቢ ኣምፂኦም ምፍልላይ ስለ ዘይከኣሉ ዘለዉ ከም እንደገና ዕጫ ኣግቢርና ተወሳኽቲ ሕቶታት ኣዳሊና ኣሎም ኣለና። ሓደ ዓይነት ነጥቢ ብምምፃእ ተደሪቦም ዘለዉ ቀዳሞት 3 ከወዳደረ፣ ቤትኤል ተኸስተ ካብ ቤት ትምህርቲ ኢምባሃራ፣ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት፣ ረያን ዓብድራሒም ካብ ቤት ትምህርቲ ይሰንበል። ከም እንደገና እንቋዕ ድሓን መፃኹም።
2: እንቋዕ ድሓን ፀናሕኪ።
0: ንራባረብ ኢና ንመስል ዘለና። ኣጆኹም ሕጂ እውን ፅቡቅ ዕድል ምንኤልኩም። ቁፅሪ ምረፂ። ቁፅሪ 3 ካብዘን ዝስዕባ ከተማታት ኣብ 1970ታት ብተጋድሎ ሓርነት ኤርትራ ካብ መግዛቲ ናፃ ዝኾና 4 ከተማታት ኣየኖትን? ሀ ቃሩራ፣ ናቕፋ፣ ኣፍዓበት ተሰነይ፣ ለ ሙሓጀር ተሰነይ፣ ኣቑርደት መንደፈራ፣ ሐ ከረን፣ ጊንዳዕ፣ ደቀ ምሓረ፣ ሰገነይቲ፣ መ ባፅዕ፣ ዓሰብ፣ ዓዲ ቀይሕ፣ ባርንቱ።
2: ለመሓጀር ተሰነይ ኣቑርደት መንደፈራ።
0: ተዓወቲ ሙሉእ መልሲ። ካብዘን ዝስዕባ ከተማታት ኣየኖትን ብተጋድሎ ሓርነት ኤርትራ ናፃ ወፂን እያን ትብል ዴራ ሕቶኺ? መሓጀር ተሰነይ ኣቑርደት መንደፈራ ኸዓ መልሰን ማለት እዩ። ካልኣይ ተወዳዳሪ ረያን ከመይ ፀኒሕካ?
3: ፅቡቅ።
0: ቁፅሪ ምረፅ።
3: ሓሙሽተ።
0: ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር እንታይ ተባሂሉ ይፅዋዕ? ሀ ማሕበር ሰራሕተኛታት ኤርትራ፣ ለ ማሕበር መንእሰይ ፌደሬሽን ኩዕሶ እግሪ፣ ሐ ማሕበር መንእሰያት ፌደራሊስት ኤርትራውያን፣ መ ማሕበር ተምሃሮ ኤርትራ። ሓራይ ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር እንታይ ተባሂሉ ይፅዋዕ? ማሕበር ሰራሕተኛታት ኤርትራ፣ ማሕበር መንእሰይ ፌደሬሽን ኩዕሶ እግሪ፣ ማሕበር መንእሰያት ፌደራሊስት ኤርትራውያን፣ ማሕበር ተምሃሮ ኤርትራ።
3: ማሕበር ሰራሕተኛታት።
0: ኣይ ረኸብካያን ኣልኻ ረያን። ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር ሐ ማሕበር መንእሰያት ፌደራሊስት ኤርትራውያን እያ ነይራ መልሲ። ሳልሰይ ተወዳዳሪትና ሉልያን ኣባኸየ ቁፅሪ ምረፂ።
2: ቁፅሪ ሓደ
0: ኣብ 1989 ኣብ መንጎ ህዝባዊ ግንባርን ደርግን ዝነበረ ናይ ሰላም ርክብ ብመን ይምእከል ነይሩ?
2: ብፕሬዚደንት ኣሜሪካ ጂሚ ካርተር።
0: ሙሉእ መልሲ። ሙሉእ መልሲ ተዓወቲ ሉልያ። ኣብ 1989 ኣብ መንጎ ህዝባዊ ግንባርን ደርግን ዝነበረ ናይ ሰላም ርክብ ብኣሜሪካዊ ፕሬዚደንት ጂሚ ካርተር እዩ ዝመሓደር ወይ ከዓ ዝካየድ ነይሩ። ስዒቦም ዝመፁ ክልተ ዘይተፈላለዩ ተወዳደርቲ እውን ኣለውና። ሙሴ ዳንኤልን ካብ ቀይሕ ባሕሪ፣ ዓወት ነጋሽ ካብ ቤት ትምህርቲ ይባርካ። ቁፅሪ ምረፅ።
3: ቁፅሪ 2
0: ስርዓት ደርግ

0: ሓጅኻ ግዜ ተጠቀመላ ፈትን ዝኾነ ኢልካ እዚ ከተወደት ኣብ ኣፍካ ደላ ፈትን ተበጅኻ ፈትን ስርዓት ደርግ እቲ ብ1985 ዝጀመሮ ሻምናይ ወራር ብወፍሪ ባሕሪ ነጋሽ እዩ ዝፍለጥ ነይሩ ናይ መወዳእታ ናይ መፈላለዩ ሕቶ ባይ ዲፎልት 4 ናትከያ ኣየዴቲ መስርዕ ሰልፍታት ብዝተመስረተኦ ዓመታት ብተርታ ተሰሪዓ ኣላ ሀ ማሕበር ሕብረት ኤርትራ ንኤርትራውያን ማሕበር ፍቕሪ ሃገር ሰልፊ ሻራ ኢጣልያ ኣልራቢጣ ኣልእስላምያ ለ ማሕበር ፍቕሪ ሃገር ኣልራቢጣ ኣልእስላምያ ማሕበር ሕብረት ኤርትራ ንኤርትራውያን ሰልፊ ሻራ ኢጣልያ ሐ ማሕበር ፍቕሪ ሃገር ኣልራቢጣ ኣልእስላምያ ሰልፊ ሻራ ኢጣልያ ኤርትራ ንኤርትራውያን ማሕበር ሕብረት መ ኤርትራ ንኤርትራውያን ሰልፊ ሻራ ኢጣልያ ማሕበር ሕብረት ኣልራቢጣ ኣልእስላምያ ማሕበር ፍቕሪ ሃገር
1: ዝለተደግምለይ
0: ሓራይ ማሕበር ፍቕሪ ሃገር ኣልራቢጣ ኣልእስላምያ ማሕበር ሕብረት ኤርትራ ንኤርትራውያን ሰልፊ ሻራ ኢጣልያ
1: ማሕበር ፍቕሪ ሃገር ኣልራቢጣ ኣልእስላምያ
0: ሙሉ መልሲ ማሕበር ፍቕሪ ሃገር ኣልራቢጣ ኣልእስላምያ ማሕበር ሕብረት ስዒባ ኤርትራን ኤርትራውያን መወዳእታ ኸዓ ሰልፊ ሻራ ኢጣልያ ማለት እዩ ክቡራት ተዓዘብቲ ሕጂ እውን ይኹን ክልተ ሓደ ዓይነት ነጥቢ ምፅኦም ደይተፈላለዩ ተወዳድርቲ ስለ ዘለውና ናይ መፈላለዩ ሕቶ ቀሪብናሎም ኣለና ረያን ዓብድራሒም ካብ ቤት ትምህርቲ ይሰንበል ሙሴ ዳንኤልን ካብ ቀይሕ ባሕሪ ረያን ብኣኻ ክጀመረ ቁፅሪ ክንደይ በፅሓትካ ኣላ
2: ሸዓተ
0: ቅድሚ 16 ክፍለ ዘመን ዝኾነ ኣፍልጦ ዘለዋ ልዕላዊት ሃገር ኣይነበረትን ሓቂ ወይ ሓሶት
2: ሓቂ
0: ሙሉ መልሲ ቅድሚ 16 ክፍለ ዘመን ዝኾነ ኣፍልጦ ዘለዋ ልዕላዊት ሃገር ኣይነበረትን ስለዚ ሓቂ መሊስካ ኣለኻ ሙሴ
2: ቁፅሪ 10
0: ቁፅሪ 10 ፅቡቅ ዕድል ምንኤልካ ሃገርን ሃገራውነትን መጀመርታን መወዳእታን ኣለዎ ሓቂ ወይ ሓሶት
2: ሓሶት
0: ሙሉ መልሲ ረያን ቁፅሪ ክንደይ
2: ክልተ
0: ኣብ ሃገረ ግሪክ ኤርትራ ተባሂሉ ዝፅዋዕ ዓዲ ወይ ቁሸት ዘሎ ትርጉሙ እንታይ ነይሩ
2: ቀይሕ ወይ ቀይሕ ባሕሪ
0: እስከ ድገማ መልሲኻ
2: ቀይሕ ወይ ከዓ ቀይሕ ባሕሪ
0: ሓንቲ መልሲ ሓዝ
2: ቀይሕ
0: ሙሉ መልሲ ንኺብካይ ኣለኻ ኣብ ሃገረ ግሪክ ኤርትራ ተባሂሉ ዝፅዋዕ ዓዲ ወይ ቁሸት ቀይሕ ማለት እዩ ትርጉሙ
2: ቁፅሪ ሓደ
0: ኢምበራ ጦርነት ኢትዮጵያ ኣብ 1860ታት ብመን ቆይሙ
2: ብሃፀይ ቴድሮስ
0: ሙሉ መልሲ ብትኽክር ረኺብካ ኣለኻ ኢምበራ ጦርነት ኢትዮጵያ ኣብ 1860ታት ብሃፀይ ቴድሮስ እዩ ቆይሙ ራያም ባኻ ክጅምረ ሳልሳይ ፈተነ ቅትለት ኣብ ልዕሊ ኣቶ ወልደ ኣብ ወልደ ማርያም መዓስ ተኻይዱ ዕለት ወርሒ ዓመተ ምህረት ጥቐስ ሓሲብካ መልስ ሓንቲ ዕድለ
2: ሽንቻት ሚትን ኣርባ

0: ሸዓተን
1: ኣይ ረኸብካያን ኣለኻ ይቕሬታ ዓመተ ምህረት ስለ ደይረኸብካያ እውን እታ ነጥቢ ኣይትሕሰበልካን እያ ሳልሳይ ፈተነ ቅትለት ኣብ ልዕሊ ኣቶ ወልደ ኣብ ወልደ ማርያም ዕለት 4 ለካቲት 1950 እዩ ተኻይዱ ማለት እዩ ስለዚ ኣይረኸብካያን ኣለኻ ሙሴ ካብ 1952 ክሳብ 1955 መራሒ መንግስቲ ኤርትራ ዝነበረ መን ይበሃል ኣባል ኣየነይቲ ሰልፊ ነይሩ
0: ተላ ባይሩ ማሕደር ግን
1: ያዝኩምእታ
0: ሰልፊስ ያዝኩም
1: ክልተ ነጥቢ ማለት እዩ ፍርቂ ነጥቢ ረኺብካ ኣለኻ ካብ 1952 ክሳብ 1955 መራሒ መንግስቲ ኤርትራ ዝነበረ መን ይበሃል ኣባል ኣየነይቲ ሰልፊ እዩ ነይሩ እያ ትብል ነራሕቶኻ ተድላ ባይሩ ረኺብካ ኣለኻ ኣባል ማሕበር ሕብረት እዩ ነይሩ ማለት እዩ ሓራይ እምበኣር ክቡራት ተዓዘብትና ከምዚ ክትዕዘብዎ ፅንሕኩም ካብ ቀዳማይ መድረኽ ተመሳሳሊ ነጥቢ ብምምፅኦም መፃሪ ክንገብረሎም ፅኒሕና ሕጂ ድማ በቲ ዘካየድናሎም ውድድር ቶም ዝለዓለ ነጥቢ ዘምፅኡ ኣብ መፈላለዩ እውን ዘይተጋገዩ ናብ ናይ ካልኣይ መድረኽ ሓሊፎም ኣለዉ ኣስማቶም ናብ መድረኽ ክዕድሜ ዓወት ነጋሽ ካብ ቤት ትምህርቲ ባርካ ብ16 ነጥቢ ቤትኤል ተኸስተ ካብ ቤት ትምህርቲ እምባሃራ ብ16 ነጥቢ ሙሴ ዳንኤል ካብ ቤት ትምህርቲ ቀይሕ ባዕሪ ብ16 ነጥቢ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት ብ16 ነጥቢ ከም እንደገና እንቋዕ ድሓን መጻኹም ዓወት ቀዳማይ ተወዳዳሪ ኢኻ ብኣኸያ ክጅምር ሴፍን ሃገርን ኩሉ ግዜ ኣብ እንግድዓ መንእሰየን ዝፅወራ ዝብል ምስላ ብሄረ እንታይ እዩ
2: ብሄረ ብዳዊት
1: ሙሉእ መልሲ ሴፍን ሃገርን ኩሉ ግዜ ኣብ እንግድዓ መንእሰየን ዝፅወራ ዝብል ምስላ ብሄረ ቢዳዊት እዩ ካልኦት ተወዳዳሪት ቤትኤል ከመይ ኣሎ ሞራልኪ
3: ፀብር ምስግን ፅቡቅ ኣሎ
1: ካብ ኣፍሪቃ ሓደ ዝቆንቁኡን ሓደ ዝመበቀሉን ህዝቢ ዘለዎ ሃገር መን እያ ሀ ኬንያ ለ ሩዋንዳ ሀ ሶማልያ መ ኢትዮጵያ
3: ሀ ሶማልያ
1: ሙሉእ መልሲ ረኺብኪ ኣለኺ ኣብ ኣፍሪቃ ሓደ ዝቋንቁኡን ሓደ ዝመበቀሉን ህዝቢ ዘለዋ ሃገር ሶማልያ ምክንያቱ ዝበዝሓ ናይ ኣፍሪቃ ሃገራት ብመግዛእቲ እዩ ትደበን ተሓንፂፅለን እዚ ማለት ድማ እቶም ገዛእቲ ሲ ንመን ጥዕሞ ኢሎም ኣይኮኑን ድጎዛዝይዎ ነይሮም ኣብ ዝደለይዎ ኣብቲ ዘርብሖም እዮም ኩዱም ኩዱም ድብሉ ነይሮም እ ሓንቲ ብሄርሲ ፍርቃ ናብ ሓንቲ ሃገር ፍርቃ ናብ ካልእ ሃገር ቁርብ ከዓ ኣብ ገለ ሃገር ክተርፍ ይኽእል ነይሩ ሶማልያ ግን ከምዚ ኣይጋጠማን ማለት እዩ ሳልሳይ ተወዳዳራይና ሙሴ ድሕር ነዊሕ ምፍልላይ ናብ ካልኣይ መድረክ ኣሓሊፍካ ኣለኻ እንታይ ተሰሚዐካ
0: ፅቡቅ
1: ኣጅኻ በላይ ትሕመቕ ሕጅኻ ቀዳሚ ትሕቶኸያ መንግስቲ ኢትዮጵያ ኣብ ኣስመራ ከም ቆንስሉ ኮይኑ ንማሕበር ኣንድነት ከም መሳርሒ ዝጥቀምሉ ዝነበረ መን እዩ ሀ ገብረ መስቀል ወልዱ ለ ኮሎኔል ነጋ ሀ ተድላ ባይሩ መ ኣቡነ ማርቆስ
0: ለኮነለይ ነጋ
1: ሙሉእ መልሲ ተዓወት ሙሴ መንግስቲ ኢትዮጵያ ኣብ ኣስመራ ከም ቆንስሉ ኮይኑ ንማሕበር ኣንድነት ከም መሳርሒ ዝጥቀምሉ ዝነበረ ኮሎኔል ነጋ እዩ ስለዚ መሊስካ ኣለኻ ናይ መወዳእታ ተወዳደሪትና ድማ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት ከመይ ለኽ ሉልያ
3: ፅቡቅ ኣምላኽ መስገን
1: ናይ ካልኣይ መድረክ ውድድር ብሙሉእ ነጥቢ ሓሊፍ ክለኽኩም ኳ ሓጎሰኪ ሕጂኻ ፅቡቅ ድልምና ኢልኪ
3: ኣሚን
1: ብመሰረት ውሳኔ ፌደሬሽን 390 ኤቪ ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተላእከ ቦሊቪያዊ ዲፕሎማሰኛ መን ይበሃል ሀ ኮፊ ኣናን ለ ብጥሮስ ቃሊ ሀ ሳሚር ሳምባር መ ኣንሶ ማቴንሶ
3: መ ኣንሶ ማቴንሶ
1: ሙሉእ መልሲ ትኽክል ርኽብኪ ኣለኺ ብመሰረት ውሳኔ ፌደሬሽን 390 ኤቪ ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተላእከ ቦሊቪያዊ ዲፕሎማሰኛ ኣንሶ ማቴንሶ እዩ ዝበሃል ስለዚ ኳሓጎሰኪ ናይ ካልኣይ ዝርሕቶና ንጅምር ኣለና ሕጂ እውን በዳሂ ውድድር እዩ ዝመስል ዘሎ ተዳሊኻ ኣለካ ዲኻ ዓወት ካልእ ትሕቶ ኸያበል ኣስተውዕል ኣሕዋት ንዝፋቐሩ ፀላእቲ

0: የባሩሩ ዝብል አባሃህላ ህብረተሰብና ንምንታይ ይገልጸልና?
1: ሓድነት ዘለዎ ህዝብስ ክስታይ ከምዚ ተፀራር ክሳዕራ ይክእልኒ ዝብል ኣተሓሳስባ ዝገልፅ ኮይኑ ኣሕዋት እንድሕር ተፋቂሮምስ ትፀላእስ ቦታ የብሉን ማለት እዩ። ብኮ እንዲ ዝደሊ ፀላእ በታ ብኮ ንክኣትወካስ ዕድል የብሉን ማለት እዩ። ዕድል ኣይረክብኒ ዘሎ ጅንዖ ንክገልፅ ኢሉ እዩ ኣሕዋት ከም ንስፋቅር ፀላ ኣለዩ።
0: ሙሉእ መልሲ ብትኽክል ሙሉእ መልሲ። ኣሕዋት ምስ ዝፈቐሩ ፀላእቲ የባረሩ ዝብል ኣባህላ ሕብረተሰብና ንሓድነትና እዩ ዝገልፅ ማለት እዩ። ኣስፋሕ ኣቢልካ እውን ገሊፅካዮ ኣለኻ። ካልእ ተወዳዳሪት ቤትኤል ካልእ ሕቶ ከያበለ ኣብ 1960ታት ብመሰረት ኣብ ቻርተር ውዱብ ሕቡራት ሃገራት ዝሰፈረ ሕጊ እንታይ ይብል? ሓራይ ኣብ 1960ታት ብመሰረት ኣብ ቻርተር ውዱብ ሕቡራት ሃገራት ዝሰፈረ ሕጊ እንታይ ይብል?
2: ብዛዕባ ኤርትራ ማለት ፌደሬሽን ኤርትራ ምስ ኢትዮጵያ
0: ኣይኮነን ተሕቶ ዝተውዕልላ ዝሰፈረ ሕጊ ኣጆኸ ግዜ ኣለኪ።
2: ኩለን ኣፍሪቃውያን ሃገራት ናፅነተን ክወሃብን
0: እስከ ነፅርያ
2: ትርፎ ኤርትራ ውፅኢኻ ስ ካልኦት ኩላትን ሃገራት ናፅነት ንክወሃብ።
0: ሙሉእ መልሲ። ሓሲብካ ሓሲብካ ስረኺብክ እያ። ኣብ 1960ታት ብመሰረት ኣብ ቻርተር ውዱብ ሕቡራት ሃገራት ዝሰፈረ ሕጊ ኩሉ ህዝብታት ካብ ባዕዳዊ መግዛቲ ናፃ ይኹን እዩ ዝብል ነይሩ። ቃልስና ውናህና እቲ ብረታዊ ቃልሲ ዝበሃል ኣብ ስሳታት እዩ ጀሚሩ። ህዝቢ ሲ ብሰላም ከምደይኮነሉ ናፅኖቱ ከምደይረክብ ተረዲዎ ማለት እዩ ህዝብና ብረቱ ልዒሉ ተቓሊሱ። ስለዚ ረክብኪ ኣለኺ። ሳልሳይ ተወዳዳሪና ሙሴ ፕረዚደንት ማሕበር ስምረት ሰራሕተኛታት ኤርትራ መን ይበሃል ነይሩ?
3: ክፍትንኸእፀገመ
0: የለን። ፕረዚደንት ማሕበር ስምረት ሰራሕተኛታት ኤርትራ መን ይበሃል ነይሩ? ስሚኻ ጠቅስ። ኣጆኻ ግዜኻ ተጠቀመሉ ስባብል
3: ኣብደልቃደር ከቢረ
0: ኣይኮነን ከይተወደአት ከላ ግን ፈትን ኣጆኻ ኣይ ረኸብካያን ኣለኻ። ፕረዚደንት ማሕበር ስምረት ሰራሕተኛታት ኤርትራ ኣቦና ወልዳ ወልደ ማርያም እዩ ነይሩ። እዚ ብጥሪ 1952 ተመስሪቱ ማለት ወይ ከዓ ንክምስረት ተፈቒዱሉ ኣብ ሕዳርካ ምርጫ ተገይሩ ንስኻ ከም ፕረዚደንት ተመሪፁ ማለት እዩ። ሉልያ ናባኸ ተመሊሰ ኣለኹ። ካልእ ትሕቶ ኸያ ዓመተ ምህረት ስለ ዝኾነ ጥንቅቂ ክመልሲ ቱርኪ ናብ ኤርትራ ብክንደይ ዓመተ ምህረት ኣትዩ?
4: 1557
0: ሙሉእ መልሲ። ተዓወቲ ሙሉእ መልሲ። ቱርኪ ናብ ኤርትራ ብ1557 እዩ ኣትዩ ማለት እዩ። መግዛትናስ ኣዝዩ ነዊሕ ከም ዝነበረ እዚ ዘርእካ። ቀዳማይ ተወዳዳሪ ናባኻ ተመሊሰ ኣለኹ። ምረፂ ሕቶኻ ኣስተውዕል። ሰለስተ ቋንቋታት ማለት ፈረንሳ፣ ጀርመን፣ ኢጣልያ ዝተፈላለዩ ዝቆመ ኮማት እትውንን ኤውሮጳዊት ሃገር መን እያ? ሀ ሽወደን፣ ለ ቤልጅየም፣ ሀ ስዊዘርላንድ፣ መ ብሪጣንያ።

ሰላም ሰላም፣ ከመይ ቀኒኹም? ኣብ ውሽጥን ወፃን ብምዃን መደብና መደፊዮርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደፊዮርና ከመይ ቀኒኹም? ፅቡቕ ባርከስ ፊዮርና ድማ ሎሚ ንዓና ይምህሩ የዘናግዑ የሐጉስዮም ዝበለቶም ዝተፈላለዩ ኣዝዮም ደስ ዘብሉ ትሕሶታት የቕሪባትና ዘላ። ነዞም ትሕሶታት ሓደ ድሕሪ ሓደ ነባኹም ዘብሎኻ ኣነ ሰሰንሕሮ ይኹን ባርከስ ደጊመ ደጋጊመ መደብና ጀሚሩ ክሳብ ዝውድእ ምሳይ ሓቢርኩም ትከታተሉ ብክብሪ ዕድም። ካብዚ ብምቕፃል እምበር ንመጀመሪት መደብና መሪፅናያ ዘለና ሓጎስ ትብል ዜማ ናይ ኢልሃ መሓመድ እያ ክትኮን። ምክንያቱ እዛ ሰንበት እዚኣ ብሓጎስ ደስ እንዳበለና ክንሕልፍ ኣመታን ማለት እዩ። ባርከስ ክትፅቡቅ ጌርኩም ከተስተማቕርዎ ከምኡ ድማ ክትፈትዋ ደስ ዝበለኩም ከዓ ምስ ክትስዕስዕ ተስፋ እንዳገበርኩም ብቐጥታ ናብኣ ክብለኩም እየ። ሰናይ ምስታል

ብሽኮት ካራሜላ ነናቱ ፓላሶ መንበሪ ነናቱ ነፋሪት መዛወሪ ግድፈንዶ በሽ በሽ ከብለኩሜ በሽ በሽ ስቅ ጥራይ በሉ እመኑኒ ንስኻትኩም ጥራይ ጸገብኩም ከይትጸብጸብኩም ትጸግምኩም ኣምህሩኒ ከምኡ ግበሩ እምበር ጸገም የለን ኣይ ጠራጣ እዚ ዩ ትርጉም ውብላደይ ጸገም የብልግን ፍቱ ተሃገረይ

0: ክኸውን ዘገን ኔባባ ነገር ብዝኾነ ኮፍ ምሰለ ክሓቶ ጀሚረ ባባ ኣነ ንስኻብ ክኒ መዓልቲ ንረኸለና እንደይ ክንዲየና ማርጓለ 83 መዓልቲ ኣይተራኽና ዳርጋ 3 ወርሒ ማለት ይበልክዎ ባባ ግን ዕድቅ ኣይበሎን ኣንቲ ማርጓለ ክራንቲ ሞላ ይትረኽምና ማለት ኮ እዚ ግዜ ዘይርዳካ ስቱኽ ስቱኽ ምንዳ ብለ ይብለኒ ኔባንግላሽ ግጃብ ግምንዳትኹም ማለት እዩ ክንደይ ክፍለም ዘዝሕክውን ዝፈልጥ ኣይመስለኒ ሎምሸት ኦዲት ክገብረህ ጥበይካን ዘይብልኮ ናይምቲ ኦዲት ዝበለኒ ኮልተፍተፍ እናበለ ናይዚ ምሸት ምሸ ኣብ መስተተትዎ ዘለካ ገንዘብ ኣንቲ ማርጓለይ እዘን ሓደ ክልተን ይብለንዳ ቲገንዘብ ኩዳይ ኢለን ምሳዕቡኸ ኣካውንትኹም ክኹም ስለደሊ ፕሮባ መግረ ክኾነኒ ኢለ እዮ ቴራሞ ሜራ ጌርከያ ፕሮባዝኹም ዝሓን ፀገም የብሉን ሕታትኒ ኢልኒ ማማይ ምስክሬቲ ከምወትሩ መርዐ ኣብ ሸሓኒ ገይራ ጫሙውጫ እጉር ሓቅ ጀመረ ማማ ዓዘለባን ፍጥረት እያ ብዝኾነ ተንዝሓስከም ሰራት ክሓቶ ጀመርኩ ባባ መስተ መዓጂ ምርከያ የበልኩ ቅልል ዝበለታት ሕቶ ክትኮነሉ ኢለ ድዓኒ ሕጅራ ዒሳ 4 ዓመት ገይረ ኣለኹ ንዓመታ ብራይ የብል ክብዕለ በለኒ ማማ ኣብ ትሕቲ ኮይኑ ሰሓምወልዓ ስለኣዝያ ተፍቅሮን ተኽብሮን ንኩሉ ጌይታታኩ ብስሓቀት ሓልፎ ማማየሽኮ ባሓሃቦ ተወለድኩ ብዝኾነ ባባ ኣብ ውሽጢ ዒሳ 4 ዓመት ኣብ መስተ ዘትዎ ገንዘ ተዝነግረኩም ጨርቅኹም ዘርኹም ግና ትረፈኩም ኢልልኩም ሰማዕኽኒ ይቐኒለ ርሕስ ቅንያት ናፅነ ዘንኣ ዝኽርን ሽቀና
1: ኣብ ፀባ ተመሰኩም ኣለኹ ፍትዋት ተኸታተልቲ ምርፍዮርና ሞት ሕሰታትና ከመይ ትከታተሉ ኣለኹም መቸም ከም ተቐዲመ ዝበልኩም ክሳብ ሕጂ ተሓጊስኩም ትህሉ ተስፋ ገብር ፅቡቅ ባርከስ ካብዚ ብምቕፃልካ ሓንቲ ሕፀ ዝበለት መሳርያ ድካ ዘላትኒ ንስኻትኩም ግን ናወል ሓንቲ ከይተርሕቑ ምክንያቱ ናትኩም ዘይምህላው ንዓና ትርጉም ስለ ዘይብሉ ካብታ ዘለኹማ ቻነል ከይትቕይሩ ከይትንቀሳቐሱ ንሕና ከዓ ድሕሪ ዝሓፃ መሳርያ ክምለሰኩም እየ ሰናይ ምክትታል

ድሕሪ ዝሓፃር ንሳገሪ ተመይሰኩም ኣለኹ ፍትዋት ተኸታተልቲ መደፍያርና ኣብታ ዘለኹም ኣሎ ፀኒሕኩም ፅህቦቅ ባርከስ ካብዚ ብምቕፃል ከዓ ነታ ኩልና ብሃንቀውታ ንፅብያ ናይ መወዳእታ ትሕሶና ድራማ ይናኣቦኹም ከብላ ናይ ሎሚ ድራማና ከዓ እንታይ ርእስታ ብዛዕባ ምንታይ ክትምህረና ከምኡ ከዓ ብዛዕባ ምንታይ ክተስሕቀና ሓቢርና ንካተተሎ ይኹን ስለዚ ብቐጥታ ናብ ድራማ ከብለኩም እየ ሰናይ ፃንሐኩም

ከይዳ ሓንዲኺ እንታይ እየ ክንዲ ዝምጭዳር ገሊተይ ንዓብ ዜና ስምዒ ድምፂ ሓፋሽ እንደይ ዝሰምዐ ዘለኹ ኣርስታዊ ዝፀኒሒ ዝርዝራትካ ፀኒሓ ተቅርብዓ እሞ ብዛዕባ እንታይ ዲ ክንዲ ዝሕጉስ ብዛዕባና እዩ ብዛዕባ ደቂ ኣንስትዮ ዓብ ብስራት እዩ ክትሕጎስ ኢኺ እሞ በቃ ንኩለን መሓስና ሞ እንደውለለ ምሳና ኮይነን ካ ሕጎሳ ክንደልና ምኹ ንድውለለና ክሳብ ንዕ ንድውለለን ዋላ ንዓናት ዜና ሓልፈና እዩ እሞ በቃ ሪከርድ ሞ ንግበሮ ምስተኣኸብና ሽዑባ ሓንሳ ኮይና ንሰምዓ ፅቡቅቲ ሓሳብ እዚኣኻ ገሊተይ እንኩም ሞዛሓንቲ ዝነርፎ ሪከርድ እናገብና ንሰምዓ

0: ያፉ ያፉ ሰላም ግን
1: ናይ ስራሕ ሰብ መቸም የዕርፍካ ርእካ ዘይፈልጥ
0: ብሎ መዓልቲ ምስ ሓፃኒ ኳሕ ክትበሃል ትውዕል
2: ኣትናተይ ዝሰግልካ ዕርኳ ሕብል ገንዘበይ ካ እክብ እዛናትከ ሬድዮ ክለብ ክራ ትንብባ ትንብባ መዓሸን ገንዘብ ትረኽባ
3: ሴንሳ ፍራንካ በቃ
0: ኣየ ያፍቺ ክሪስታ ናት ናብ ሰራ ውሒዶ መዝና ሎሚ ናይ ንብብ ንዕንብብ ፅሕካ ገንዘብ ንእክብ
2: ኣነ ዝገርመንሲ እዚ መፅሓፍ ንባብ መራሕስኩም የዋሓልኩም ክየሉ መፀፀፀፀፀፅ ፍሎሎንጋ ሓቂብከ ክንደይ ክትበፅሕኾንክ ዋዳማይ ካ ገለ ኣባላት መፅ ነረ ብዘረባ ሰኪሐ መን ክኽለክል
0: መቸም ዛንዳች ክልስታ ከ መከቢት ናይ ሬድን ክለብኒያ ኮይና ዘለዋ ገለ ንሕና ክነከብ ከለና ትምሃሮትኹ
2: ይ እንታይ ክትምራኒ ተባኹራኒ ሕጂ ከማ ስረይ ክሰርሕ ክደፋኒ

0: ገለ ዓይነት ሰርፕራይዝ ኣላትና ካብድምፂ ሓፋሽ ሪከርድ ዝገበልና ንደ ሞራት ሕጓሰ ኢኸ
1: ኖኖኖኖ ሜሪተይ ሓንሳብ ኩሉ ኣህና ኣባት ሪዲንግ ክለብ ምስኣከብና ሽዑሕሸና
2: እዋ ኣነና በቻኸን ሕጂ ንገረና ሓንጢና ኣለና ማለ
1: ዋ ቅድም ክሎም ተኣከቡ
0: ድሓ ንዕን ሞ ነስማዓየ ሽዑ ድሓር ዓይነት እየ ስማ
3: እዚ ድሑር ባህሊ እዙ ዘመናት ንሕብረተሰብ ከሳቅ ዝፀንሐ እዩ ኣሽቦና ወርድ ብከቢድ ፃዕርን ባጀትን ካብ ኣተሓሳስባ ደቂ ሰባት ንክጠፍእ ተደኺሙሉ እዩ እንሆ እምበኣር ገለ ንውሳን ዞባታት ካብ ክሽቦ ነፃ ኣውጀን ኣለዋ
4: ወዳይትኸ ኢድን ዳሓሊኽን እንታይደብግን
0: ዋ የፍሓወይ ኣይሰማዕከይና ዝዓብ ዜና ንኡስ ዘባና ኮ ካብ ክሽቦ ነፃ ዝብል ኣውጃ
4: ግናግደፋና ልብና ግና ብሽክናና
0: ባ ግን እኮ ምሳና እያ ክትሕጎስ ዝግባአካ ካብ ክሽቦ ነፃ ኢና ተባሂልና
4: እንታይ ምውዝናዓይ ካብ ምውጫጭ ግዳ ናፃይት ውጃ ወጭጭት ክፍላ

0: ዝልብሽካ ንዘለኹ
1: እዋ ስማዕ እንዶ ያፌት፣ እንታይ ደኣ ነዛ ጉዳይ ኣፈኺስካ?
0: እንታይ ተኣምር ኮይኑ ይሞክካ ብላ ክሽቦ ክሽቦ
2: ክሽቦ ናታታ ውጅል ክንዝትውጭጫ
0: ሰብ ካሊእ ዝገብደሎ ትፈጣ ክሽቦ

0: ሄሎ ሃኒ፣ እንተራ ድምፂ ተለኺቱ ሰዓል ኣባይኪ ሃኒተይ ድካ ሰዕቢኪ ኣባይኪ ሃኒተይ ረስሚ ገይሩልኪ ኣባይኪ ሸዋት ተዓፂኺ ኣባይኪ ሃኒተይ ኣባይኪ
1: ኣታት ኻ ተረደ ኣለኻታ ስጋዕ ዝዕርኻን እንታዓለን ሰብ ኢኻ
0: ሱሩ ፋርስ ዓርኪ ሕጂ ጠዋጥዋ ዓቢ ረኸበከ ቲን ከሚልታ ጥራሓብኒ
1: ካብ ንጎ ዝሃብኩኻ ተሪኻ ተሓስብ ለለኻ ዛሳይከ ጀራ ንሪኻ ትቂራ
0: ኣታ ዘ ኣብዚ ዕግሲ ሽብላ ምስራሕ ሊኣና
1: ተንገ ዜንከ ኣብ ጀሚዕ እንዳ
0: እዚ ኣዋር ናይ ሬድ ገብኒ ኩልሻ ኣብዚ ዕንዲ ረኸባ ካብዚኣ ኣታሓዘ ቤት ድማ ብኸናለ እቲ ኣብዛ ደውዕላ ግዜ ግን ውጥጢት ክብላ ምሳሕ ንኽእላኒ ዘበላ ምሳሕ ንኽእላኒ
1: ኣቲ ሓጂ እዚአን በዕለ ፍለጣም ጉዳይ ከይትርሳዕኒ ሕጂ ጀይረ ክምለሰ ፍርቂ ሰዓት ኣቦሶ ጌርካ ዕሪኻ ዘይፀንሕ
0: ጠዋር ዝኣርኪ ግራሰር ጥራሕ ቸንትራላ ስቢት ኣቦሶ ገረበኪ
1: ቀጢፍካ ንዓይ ከይተርም ገን ሕጂ ከይተፀብየኒ ግረፈኒ ኣኽ
0: ኣይጠምታ ንኹም ጌርክ ብሳኪ ክን ዝኽሉ ብሳኪ ክዛረብ ዓሚለ ከሲረ ሓንቲ ጓልሙ ብንጭቕላ ትዛርብ ነገረት ንዕሎ
2: ዚ ዝተቀንዝክሽ
3: ይፅኒሻብ ክዚ ቆንዙ
2: ዕፅፍ ፃብዕትካ ተቆሪፅካዮ ዘለካ እዩ ኣዝዩ ከቢድ
4: እቲ ቀንዛ ከምዝናትካ ኢልካ ስቕ ዝበልካዮ ጥራይ ከይመስለካ
5: ዕድሜና ሙሉእ ኣካላውን ኣእምራውን ሃሰታት እናውረደ ንመዋእል እህ እናበልና ንነብሮ ቀንዛ እዩ ትፈርደና
6: ከምዝናትካ ሕጂ ኣቐንዙ ሕጂ ዝገድፈካ ከይመስለካ ከቢድ ጥዕናዊ ፀገም ኣስዒቡ ግዳይ እዩ ዝገብረካ
4: ነዚ ኩሉ ቀንዛ ዝፈልጣላ ዘይብላ ወይ ናበለት ውረዳ እዘይብላ ብዘይ ፍቓዳ ብገዛ ወለዳ ዝፍፀም ናትካ ግዳን ስራሕካ ክትድብዎ ዝብተሃርምካ
0: እንታይ ሰምዑ ዘለኹ ሚት ዕፅፊ
7: ሚት ዕፅፊ
0: እሞ ዕድሜኻ ሙሉእ ሳዕቤን እዘይ ሓርገካ
7: ዕድሜኻ ሙሉእ
0: እሞ ካም ከምዚ ዓይነት ሽግር መፃወጪ ኢኻ
7: እዋ
0: እሞ እዚ ደኣ ደወጭ ጥራሕ ዘይኮነ ድግዲግ ተዕጢቑ ደሳ ሰዓብ ዓወት ንድዩ ኣተኸበሮ የለኒታ ኣተኸበሮ ኣታ ኣንስከበላ እዚ በላታ

እቲዋ ተኸታተልቲ መደፊርና ዘድራማሞም ሜክን ካተተላ ፀኒሕና ከምቲ ዝበልኩኹም ብዙሕ ቁም ነገር ከምኡ ከዓ ገለ ትምህርቲ ረኺብና ኣለኹምኩም ተስፋ ገብር ፅቦ ብኣርከስቲ ሕዝቶታትና ናብ ምዝዛሙ እዩ ምርኻብና ኣብ ዝቕፅል ሰሙን ብዝተፈለየ ትሕዝቶ ይኹን ክሳብ ሽዑ ግን ሰሰናይ ንኽሉና እንዳበልኩ ቻ

ንኣሽሓር ዓመታት ዝኾነ ስልጣን በድይዎ ዘይፈልጥ ሓቂ ኣሎ። ንሱ ድማ ኣብ ኣፃምእ ትቕመጥ እንተ ኮንካ ኣብ ከባቢኻ ማይ ክህሉ ኣለዎ፣ ማይ እንተነፂፉ ዘለኻዮ ከተማ ምስኡ ክጠፊ እዩ ዝብል እዩ። ነፍሲ ወከፍ ንምድረ በዳ ክብድህ ዝፀዓረ ግዝኣት ከም ሮማውያን፣ መሶፖታማውያን፣ ጥንታውያን ናይ ቻይና ግዝኣታትን ከይተረፋ ክብድሃ ኣይተረእያን እኳ ደኣ ንባዕለን ክጠፋየን ተረእየን። ኩሎም ድማ ማይ ተፈጥሮ ኣብ ዘቕመጦ እዩ ዝሰፍር፣ ወዲ ሰብ ድማ ይስዕቦ ኣብ ዝብል ሓባራዊ ስምምዕ በፅሑ። ቻይና ግን ነዚ ሓባራዊ ሕጊ ክትብድህ እያ ተረእያ። እዚ ሃገር ንኽትሰምዖ ኮነ ክትሪዮ ዘስደምም ኣገባብ ተጠቂማያ ነዚ ክትብድሆ። ቻይና ነቲ ኣብ ሓደ ክፋል ናይዚ ሃገር ዝርከብ ማይ ናብቲ ድርቂ ዝዓብለሎ ኣብ ካልእ ጫፍ ክፋል ናይዚ ሃገር ዝርከብ ከባቢያ ክተስግሮ። ብቢልዮናት ዝቑፀር ሊትሮታት ካብ ሓንቲ ጫፍ ሃገር ናብ ካልእ ጫፍ ብዝተፈላለዩ መሳርሒታት ክጉዕዙ ክትርእን ከለኻ ኣዝዩ ዘደንቕ። ገለ ካብዚ ማይ ብቐጥታ ካብ ውቅያኖስ ዝኸይድ፣ ነዚ ንምፍላጥ ነዛ መደብ ብፅሞና ንከታተላ። መጀመርታ ነቲ ነዚ ሓሳብ ከንቅሉ ዝገደዶም ሽግር ንተዓዘብ።

ደቡባዊ ክፋል ቻይና ልሙዕ ቀጻሊ ዝናብ ዝዘንቦን ብውሓይዝ ዝተኸበን እዩ። ሰሜናዊ ክፋል ናይ ቻይና ግን ብኣንጻሩ ድሩቕ ዶራንን እዩ። ኣብዚ ድሩቕ ቦታ ሓደ ስልሲት ህዝቢ ቻይና ይቕመጥ። እዚ ብኣማኢት ሚልዮናት ዝግመት ብዝሒ ህዝቢ እዩ። ዝዓበየ ሕርሻ፣ ዝዓበዩ ፋብሪካታትን ኢንዱስትሪን ገለ ካብተን ዝዓበያ ከተማታት ናይ ዓለምና እውን ኣብዝን ዝርከባ። ሓንቲ ካብአን ቤጂን እያ። እዚ ክንዲዚ ዝኣክል ህዝብን ናይ ስራሕ ቦታን ዝርከቦ ሰሜናዊ ክፋል ቻይና ድማ 10 ሚእታዊት ኣብ ቻይና ዝርከብ ጽሩይ ማይ ጥራሕ ይውንን። ሕስብ እሞ ነብሎ ኣብዚ ዘሎ ብዝሒ ህዝብን ዓቐን ማይን ዘይዛመድ እዩ። ን10ታት ዓመታት ካብ መዓሙቕ መሬት ዝርከቡ ጥንታውያን ማያት እናፈሓርዮም ክጥቀሙ ጸኒሖም። እዚ ማይ ቅድሚ 9 ዓመታት በብእዋኑ ዝተዓቀበ ኮይኑ ዝፍልፍል ብዘይምዃኑ ሓንሳብ ስሒቦም ምስ ኣውፅዎ ክውዳእ ዝኽእል እዩ ነይሩ። ቻይና ግን ነዚ ስክፍታ ንድሕሪት ብምግዳፍ ብቕልጡፍ ከተውፅኦን ክትጥቀመሉን እያ ተርአያ። ኣብዚ ክፋል ናይ ቻይና ሩባታት ክነፅፉ፣ ጽርግያታትን ሕርሻታትን ገለ ዓድታትን ድማ በቲ ልምዲ ካም ሲን ኢልና እንጽውዖ ድኹም ሕፃ ዝተሓወሶ ንፋስ ከም ዘይነበራ ክድፈና ጀመራ። ተመራመርቲ እውን ንመንግስቲ ቻይና ዘሰንብድ መጽናዕቲ ከቕርቡ ጀመሩ። እዚ ድማ ኣብ ቀረባ ግዜ ሰሜናዊ ክፋል ቻይና ከም ዘይነበረት ክድምሰስ ምዃና እዮም ሓቢሮም። ገለስ ወረ ኣየነይቲ ከተማያ ብቐዳምነት ከም እትድምሰስ ክገልጹ ጀመሩ። ሓረስቶት ዝነበሮም ዒላኽ ብሓንሳብ ክነጽፍ ተዓዘቡ። ተቐማጦ ሰሜናዊ ክፋል ቻይና ድማ ናብ ካልእ ማይ ዘለዎ ቦታ ክስደዱ ጀመሩ። እንተቲ ዝደፍን ዝነበረ ድኹም ሕፃ ግን ፍጥነቱ ክቕንስ ኣይተረእየን። ብኣንጻር እኳ ደኣ ናህሩ ወሲኹ ዓድታት ክደፍን እዩ ተራእዩ። ኣብ 1980ታት ኣብ ካርታ ናይ ቻይና ዝነበረ ዓድታት ኣብ 2000 ዓመተ ምህረት ብሑፃ ተደፍና። ን50 ዓመታት ከገልግል ተባሂሉ ዝተሰርሐ ጸርግያታት እውን ከምኡ። እዚ ካምሲን ንብኣማኢት ኪሎ ሜትራት ርሒቐን ዝርከባ ከተማታት ከይተረፈ ክጸልወን ጀመረ። ኣብ ዕራርቦ ጸሓይ ንፋሳት ናይ ዘን ከተማ ኣራንሾን ሕብሪ ክሕዝ ተረእየ። ኣብ ክንዲ ነዚ ምቕባል ግን ቻይናውያን ኢንጂነራት ሓድሽ ሓሳብ ፈጠሩ። እዚ ድማ ሓድሽ ካርታ ብምስኣል ኣዝዩ ዓብ ሓሳብን ንኽትሰምዖ ዘስደምም ሕለኽለኽ ዘለዎን ብዙሕ ገንዘብ ዝጠልብን ፍታሕ እዮም ኣፈልፊሎም። ቀዳማይ ነገር ኣብ ዓለም ተሰሚዑ ዘይፈልጥ እቲ ዝዓበየ ቱቦ ክስራሕ ተወጠነ። ኣብ መጀመርታ ነቲ ተፈጥሮ ዘቐመጦ ወዲ ሰብ ክልውጦ ዘይሕሰብ ማያት ናይ ደቡባዊ ክፋል ቻይና ናብ ሰሜናዊ ክፋል ከተመቓርሖ ዝብል ውሳኔ ጊንጢ ኮይኑ ክስማዓካ ይኽእል እዩ። እዚ ዝተወጠነ ናይ ትሕቲ ቅርፂ መደብ እቲ ኣብ ዓለም ሓደን እንኮን ዝዓበየ ብወዲ ሰብ ክስራሕ ዝተባህለ ማይ ዘተሓላልፍ ስራሓት እዩ። ካልእ ዝወዳደሮ ዝኾነ ናይ ማይ ስራሓት የለን። እዚ ኣብቲ ሃገር ናይ 4345 ኪሎ ሜትር ዝርግሕ ኣለዎ። ክግምገም እንከሎ ካብ ለንደን ናብ ኒውዮርክ ኣሜሪካ ዘሎ ርሕቀት እዩ። ብ3 ዝተፈላለያ መገድታት ድማ ኣብ ዕላሙኡ ይበጽሕ። ሓደ በቲ ገማግም ዝሓልፍ፣ እቲ ኻልኣይ ብማእከል እቲ ሃገር ዝስንጥቕ፣ እቲ ሳልሳይ ድማ በቶም ኣብ ምዕራብ ዝርከቡ ጎቦታት ዝሓልፍ እዩ። እዚ ትሕቲ ቅርፂ ኣሸሓት ኢንጂነራት ዘሳተፈ ንልዕሊ 50 ዓመታት ሓሳባት ዝፈሰሶን መደባ ዝተሓንፅጸሉን ኮይኑ ንኽስራሕ 70 ቢልዮን ዶላር ገንዘብ ዝሓትት እዩ። እዚ ንኽትግምቶ ዘደንዝዝ እዩ። እቲ ማይ ካብቲ ብብዝሒ ማይ ዝርከቦ ደቡባዊ ክፋል ቻይና ብፍላይ ካብ ያንግሲ ዝተባህለ ዓብ ሩባ ናብቲ ድሩቕ ዝመሬቱ ሰሜናዊ ክፋል ቻይና እዩ ክግዕዝ። ውሑድ ማይ ዘይኮነ ነፍሲ ወከፍ ዓመት 44.8 ቢልዮን ኪቢክ ሜትሮ ዝዓቐኑ ማዩ ክሰግር። እዚ ክግለጽ እንከሎ ን18 ሚልዮን ዝኸውን መሐንበሲ ናይ ኦሎምፒክ ወላ ንሓንቲ መዓልቲ ትኹን ብዘይምቁራጽ ንዓመት ሙሉእ ክመልእ ዘኽእል ማለት እዩ። ኣብ 2022 እተን ማእከላይን ምብራቓውን መተሓላለፊ ማይ 50 ቢልዮን ኪቢክ ሜትሮ ማይ ናብቲ ሰሜናዊ ክፋል ቻይና ከብፅሓ ኽኣላ። ካብዚ 140 ሚልዮን ህዝቢ ማይ ክረክብ ጀመረ። ማይ ሲኢነን ዝጸንሓ ከም ቤጂን ዝኣመሰለ ከተማታት በዚ ማይ ተረጋግኣ። ተደምሲሶም ዝነበሩ ሕርሻታት ከም ብሓድሽ ተንስኡ። ብዝኾነ መዐቀኒ እዚ ሓደ ካብቶም ዝበለጹ ህንደሳዊ ዓወት ዝተጓናጸፈ ናይ ዘበና ትሕቲ ቅርጺ እዩ። ብኣሸሓት ዝቝጸሩ ዓበይቲ ቱቦታት
ትሕቲ እቶም ንኽፋሓሩ ኣጸገምቲ ዝኾነ ኣኻውሕ ጎቦታት ተቐመጡ። ብኣማይ ዝኾኑ ሩባታት ዘሰጋግሩ መንገድታት ተሃንፁ። ገለ ከተማታት ነዚ ማያት ንኸመሓላልፍ ተባሂሉ ካብ ዝነበርኦ ተወንቂረን ናብ ካልእ ጋዓዛ። እዚ ኩሉ ግን ብዘይዝኾነ ብድሆ ተሰጊሩ ማለት ኣይኮነን። እቲ ንኣሽሓት ኪሎ ሜትራት ዝመሓላለፍ ዝነበረ ማይ ከይተበከለ ጽሬቱ ዝሓለወ ኮይኑ ንክኸይድን እዚ ንዕኡ ተባሂሉ ዝተሰርሐ ቱቦታት ከ ነዝዓቐን ማይ ጸቕጢ ክጻወሮ ክኢሉ ዶ ዝብል ክኸውን ከሎ እዚ ስራሕ ኣብ ምዝዛሙ ድማ ኣሰንባዲ መጽናዕቲ መጽእ። ኩሉ ዘበርከትዎ ስራሕ እኹል ኣይኮነን ነይሩ። እቲ ምድረ በዳ እናገፍሐ መጽእ። ወላ እኳ እዘን ኣብ ሰሜናዊ ክፋል ዝርከባ ከተማታት በዚ ካብ ደቡባዊ ክፋል ዝመጸ ማይ እንተተረጋግኣ ካምሲን ግን ከቋርጽ ኣይከኣለን። ነዚ ብዝቐልጠፈ ንምግታእ ድማ ክቃላጥፋን ካብ ካልእ ዘይነጽፍ ማይ ብብዝሒ ማይ ክሰዱን ነይርዎም። ነዚ ንምትግባር እዞም ኢንጂነራት ኣተኩሮኦም ናብቲ ናይ ውቅያኖስ ማይ ኮነ እዚ ክነጽፍ ዘይክእል ብምዃኑ ድማዮም መሪጾሞ።

ግን ቅድሚ 20 ዓመት ንዝኾነ ኢንጂነር ማይ ናይ ውቅያኖስ ተጠቂመ ንምድረ በዳ ናብ ልሙዕ ከባቢ ክቕይረ እንተትብሎ ምስ ሓቐካ ነይሩ። ምኽንያቱ ማይ ባሕሪ ንዝተንከፎ ነገር ከባላሽዎ ይዝረአ። ንኣብነት ኣብ ሕፃ ምስ እተፍስሶ ነቲ መሬት ኣድሪቑ ብድሕሪ ሕጂ ዝኾነ ተኽሊ ከብቆል ከም ዘይክእል ዝገብሮ። ካልእ ብድሕ ዝገብሮ ነገር ድማ ናይ ባሕሪ ማይ ካብቲ ፅሩይ ማይ ብ2.5 ሚታዊት ይኸብድ። እዚ ቁፅሪ ክንሰምዖ ቀሊል ይመስል ይኸውን፣ ግን እዚ ክብደት ዘለዎ ማይ ን10 ኪሎ ሜትራት በቲ ቱቦ ክመሓላለፍ እንከሎ ነቲ ውሽጣዊ ክፋል ናይቲ ቱቦ ክፍሕፍሖ ይዝረአ። ብተወሳኺ ብዘይ ዕረፍቲ እቲ ማይ ስለ ዝመሓላለፍ እቲ ቱቦ ክረስንን ፀቕጢ ድማ ክፈጥርን ጀመረ። እዚ ጨዋ ማይ ድማ ነዚ ሓፂናዊ ቱቦ ከመርቶ ጀመረ። ካልእ ተወሳኺ ፀገም ድማ ነይሩ። እዚ ብፍልይ ዝበለ ኣብነት ክግለጽ እንከሎ ሓንቲ ኣውቶቡስ ብዙሓት ሰባት ፅዒና ብፍጥነት እናተጓዓዘት እንከላ ሃንደበት ኣውቴስታ ፍሬኖም ዝሕዝ ኩሉ እቲ ተሳፋራይ ሓይሊ ብዘለዎ ቕልጣፈ ንቕድሚት ክንቆትን ክምናዕን እዩ ዝረአ። ልክዕ ከምዚ ዝተገልጸ ድማ እዚ ናህሪ ዘለዎ ብቱቦ ዝጓዓዝ ዘሎ ማይ እቲ ዝጭንጉዖ መሳርሒ ሃንደበት ምስ ዘቋርፅ እዚ ብቢልዮናት ሊትሮታት ዝግመት ቅልጡፍን ክብደት ዘለዎ ማይን ናበይ ከም ዝኸይድ ጨኒቕዎ ምስቲ ኣብ ጥቕኡ ዘሎ ቫልቮላይ ዝራፅም። እቶም ኢንጂነራት ነዚ ምስ ተዓዘቡ ነቶም ዘለዉ ቱቦታት ብኻልእ ሓድሽ ነዚ ዝፃወር ቱቦ ክትክእዎዮም ጀሚሮም።

ቻይና ንሓይሊ ክብደትን ጨውን ናይ ዝማይ ዝፀወር ቱቦ ከተፍሪ ተገደደት። ንሓይሊ ናይቲ ማይ ብኮምፒዩተር ዝቋፃፀር መደበራት ኣብ ዝተረሓሓቐ ቦታ ተደኮነ። እዚ ኣብ ክንዲ እቲ ማይ ሓይሊ ሓዊሱ ብሓደ መስመር ዝጓዓዝ ብኸፊል እናተጎጀለ ግቡእ ሸፈነ ማይ ንኽስደድ ኣኽኣሎ። ሓደሽቲ ንወጥሪ ናይ ዝማይ ብቕልጡፍ ኣለልዮም ዝሕብሩ መሳርሒታት ኣብዚ ቱቦ ተገጥሙ። እዚ ቅድሚ እቲ ቱቦ ዓቕሊ ኣፅቢቡ ዝትኮስ ኣያናይ ቱቦ ድኺሙ ከም ዘሎ ኣለልዩ ብቕልጡፍ ንኽቕየር ይሕግዝ። እዚ ኩሉ ቴክኖሎጂካዊ ስራሓት ቅድሚ ኣሚኖም ኣብ ግቡእ መዓላ ምውዓሎም ብግቡእ ንኽፍተን ደረኽዎ። ኣብ ክንዲ ብቐጥታ ንዕኡ ዝፍትንዎ ልክዕ ከምኡ ስራሓት ብምድላው ክፍትንዎ ወሰኑ። እዚ ናይ ምፍታን ዕድል ድማ ካብታ ናይ ገዛእ ርእሳ ፀገም ናይ ማይ ዘለዋ ሃገረ ዒራቅ እዩ መፅኡ። ኣብ 2025 ቻይና ናይ 2.5 ቢልዮን ዶላር ምዛ ሃገር ውዕል ኣተወት። እቲ ሸቶ ናይ 950 ኪሎ ሜትር ቱቦ ካብ ወሽመጥ ፋርስ ናብ ናይ ዒራቅ ምድረ በዳ ንምዝርጋሕ እዩ። ልክዕ ከምቲ ናይ ቻይና ኩሉ መሳርሕን መቆፃፀሪ ዘለዎን ኮይኑ ድማ ተዘርግሐ። እዚ ብቐጥታ ካብ ውቅያኖስ ማሒዙ

ብኣዝዩ ብርቱዕ ምቆት ዘለዎ መሬት ዝሓልፍ እዩ። ዒራቅ ግን ንዝስተ ማይን ንሕርሻን ዘይኮነት ነቲ ጎልጎል ናይ ዘይቲ ነዳዲ ዝኾነ እያ ክትጥቀመሉ ደልያ። ምክንያቱ እዚ ጎልጎል ናይ ዘይቲ ነዳዲ ምስ ኣረገን ዝጭንግዖ ፀቕጢ ምስ ውሓዶን እቲ ዘይቲ ባዕሉ ምጓዓዝ የቋርፅ። ቅድሚ ሕጂ ነዚ ንምብርታዕ ዝትግበር ነበረ መስርሕ ፅሩይ ማይ ብታሕቲ እዚ ቱቦ ናይ ዘይቲ ከም ዝጭንጓዕ ይግበር እሞ እዚ ነቲ ኣቋሪፁ ዝፀንሐ ዘይቲ ከም ዝወፅእ ይገብሮ። ዒራቅ ብዙሕ ዘይቲ ካብ መሬት ንምዝቋዕ እቲ ኣገዳሲ ዝበሃል ፅሩይ ማያ ክትጥቀም ፀኒሓ። ነዚ በቲ ናይ ወሽ መጥፋርስ ዝኾነ ጨዋ ማይ ብምትካእ ብቢልዮናት ኪቢክ ሜተር ዝቁፀር ፅሩይ ዝስተ ማይ ክትዕቅብ ከኣለት። እዚ ፅሩይ ማይ ናብ ህዝቢ ሕርሻታትን ከተማታትን ክዝርጋሕ ጀመረ። ነዚ ኣብ ግብሪ ንምውዓል ዝተኸየደ ኢንጂነራዊ ኣሰራርሓ ቀሊል ኣይነበረን። እቶም ንነዊሕ ኪሎ ሜትራት ዝዝርግሑ ቱቦታት ኣብዚ ብርቱዕ ምቆት ዘለዎ ምድረ በዳ ንክዝርግሑ ንፀቕጥን ብርትዕን ናይ ዚ ማይ ዝቆፃፀሩ መደበራትን ቴክኖሎጂታትን ተሃንፁ። እዚኦም ኣብ ሓደ ቦታ ኮይኖም ነዚ ኣማኢት ኪሎ ሜትራት ዝጓዓዝ ማይ ክቆፃፀርዎ ከም ዝኽእሉ ኮይኑ እዩ ተሰሪሑ። እዞም ትቦታት ነዚ ጨዋ ማይ ንኣሽሓት ኪሎ ሜትራት ተሰኪሞም ከመሓላልፉ ካብ ከኣሉ ተጻሪዩ ድማ እቲ መዋእልና ክብዳህ ይኽእል ኢልና ሓሲብናዮ ዘይንፈልጥ ምድረ በዳታት ማይ ክረክብ ካብ ኣኽኣልዎ እዚ ተኣምራት እዩ ኢልና ጥራሕና ክንገልጾ ንኽእል።

ቻይና ድማ ነዚያ ኣብ ሃገራት ትፅዕረሉ ዘላ። እዛ ሃገር ብፍሉይ ነዚ ታክላማካን ዝተባሃለ ምድረ በዳ ዓሊማ ልሙዕ ቦታ ክትገብሮ ወሰነት። ናይዚ ምድረ በዳ ስፍሓት ክንዲ መላእ ፈረንሳን ጀርመንን ተሓዋዊሰን እዩ ዝመጽእ። እዚ ተጻባኢ ምዃኑ ዝንገረሉ ምድረ በዳ ታክላማካን ትርጉም ስሙ ምስ ኣትኻ ምምላስ የለን ማለት እዩ። ስም ይመርሕ ጥዋፍ የብርህ ከም ዝበሃል ድማ ናይዚ ምድረ በዳ ኩምራ ሕፃ 300 ሜትሮ ንላዕሊ ይበጽሕ። እዚ ካብታ ኣብ ፓሪስ እትርከብ ግንቢ ኣይፈል ዝነውሕ ማለት እዩ። ቻይና ነዚ 345 ኪሎ ሜትር ስፍሓት ዘለዎ ምድረ በዳ ሓምላይ ክትቅይሮያ ወሲና። ሕልፍ ሕልፍ ኢላ ዘይኮነት ነዚ ኣግራብ ክድኩኖ ጻዕቂ ዘለዎን ንመላእ ዘበን ዝቕጽል ልሙዕ ቦታንያ ክትቅይሮ ወሲና። እዚ ዓብ ውጥን ኣብ ወርሒ ሕዳር 224 እዩ ተዛዚሙ። እቲ መስርሕ ድማ ነዚ ይመስል። ነቲ ክትከለሉ ዝተወሰነ ከባቢ ብሓያል ናይ ምጭንጓዕ መስርሕ ማይ ከተፅግቦ ምፅዓር እዩ። እዚ ንተኽሊ ናይ ምስታይ መስርሕ ብመስኖ እዩ ዝትግበር ነይሩ። ቀጢን ቱቦ ብምዝርጋሕ ብልክዕ ኣብ ነፍሲ ወከፍ ተኽሊ ዘድልዮ ዓቐን ማይ ይዕንግላ። ጥብ ዝበለት ማይ ኣብ መዓላያ ትውዕል ነይራ፣ ምክንያቱ ኣብ ምድረ በዳ ማይ ብሻላ ማላ ምክዓው ዋጋ ይዘሕትተካ። እቶም ኣብዚ ምድረ በዳ ክትከሉ ዝተወሰኑ ኣትክልቲ ብግቡእ ተመርሚሮም እቶም ድርቂ ክፃወሩ ዝኽእሉ ተባሂሎም እዮም ተተኺሎም። ብተወሳኺ ሰራውር ናይዞም ኣትክልቲ ንውሽጢ ናብ ኩሉ ማእዘናት ክውርወርን ማይ ክእክብን ዝኽእል እዩ። ኣብ ነፍሲ ወከፍ ናይዚ ምድረ በዳ ኣትክልቲ ክበቁል ምስ ጀመረ እቲ ካምሲን ክገድፎን ሑፃ ድማ ኣብ ዘለዎ ክቐውምን ጀመረ። ኩነታት ኣየር ናይዚ ከባቢ ድማ ንእለቱ ተለወጠ። ንፋስ ቀነሰ፣ ጠሊ ኣብዚ ቦታ ክፍጠር ተራየ። በብቕሩብ ድማ እዚ ከባቢ ሓደስቲ ንመግቢ ዝጠቕሙ ኣትክልቲ ከፍሪ ጀመረ። ብተወሳኺ ቻይና ነቲ ብዙሕ ፀዓት ዝወስድ ነበር ሓይሊ ብፀሓያዊ ፀዓት ከም ዝትካእ ገበረቶ። ከምቲ ኣብ መጀመርታ ዝገለጽናዮ እቲ ካብ ውቅያኖስ ዝመጽእ ዝነበረ ማይ ጨዋም ብምዃኑ ንኽልተ መዓላዮም ዝጥቀምሉ ዝነበሩ፣ እቲ ዝተጻረየ ማይ ንህዝቢ ሕርሻ ከምኡ

ድማ ነዚ ኣብ ምድረ በዳ ዝርከንዎ ኣትክልቲ ክጠቅም ከሎ እቲ ካብኡ ዝወፀ ጨው ድማ ንዕዳጋ ክቐርብ ጀመረ። ዝድርበ ነገር ኣይነበሮን፣ ኩሉ ኣብ መዓላይ ዝውዕል ነይሩ። ብሳተላይት ዝተሰነደ ስእሊ እዚ ቦታ ዓመታዊ ተኣምራታዊ ለውጢ ከም ዘምፀአ የመልክት። ቻይና ነዚ ምድረ በዳ ብምልዋጣ ጥራሕ ቀሲና ኣይዕረፈትን። ጎኒ ጎኒ እዚ ኣብ ካልእ ከባቢታት ሰሜናዊ ክፋል ናይ ሃገራ ዓብ መደብ ሓንፂፃ ክሰርሕ ኣፀኒሓ።

እዚ መደብ ካብ 1978 ዓ.ም ጀሚሩ ክሕሰበሉ ዝፀንሐ ኮይኑ ኣብቲ ማይ ዘይርከቦ ሰፋሕቲ ከባቢታት ናይ ሰሜናዊ ክፋል ቻይና ኣግራብ ምትካል እዩ ልዕሊ 66 ቢልዮን ኣትክልቲ ክትከል ተወሰነ። ነዚ ድማ ኣብ ዓመት 2022 ሙሉእ ብምሉእ ኣጻፈፈቶ። ቻይና እዚ ንዓሰርተታት ዓመታት ዝፀዓረትሉ መደብ ነቲ ቅድሚ 7 ዓመታት ዝነበረ ካርታ ናይ ሰሜናዊ ክፋል ቻይና ለዊጣቶ እያ። ካብቲ ንዝስተ ማይ ዘይርከቦ ዝነበረ ከዓንዩ ዝተባሃለ ከተማታት ጀሚርካ ክሳብቲ ድርቂ ዝዓብለሎ ሓያል ምድረ በዳ ኩሉ እኹል ማይ ከም ዝረክብ ተገብረ። ሰሜናዊ ክፋል ቻይና ድማ ዳግማይ ህይወት ዘርአ።

ሽ ሓደ ዘዝተዋለ ገንዘብ ጥሪቱ ዘለ ሂወቱ መንከም ዘህዝቢ ዓድናቢ

sing kada ay, wala kada ay, hoy, hoy, ah.

0: በዕራይ ሓንጊሶ ከይቆርድ ኢኻ ፈሪሂካ
1: ኣንታ ሰለንድሽ ብርኪ ምትካል ድኑስ ምስራር ካብ ኣምፃእካ ዛይንማለኦ ሓሳብና ዛይነካፍሎ
0: ንመን እንታ
1: ኮፍ መንበል ሰለንድሽ ሓወይ እዙይ ሕጂ ዝሓሰብክዎካ ይመስለካ እቲ ንኸዶ ቦታ ከዓ ኣርኣርን ጋሓሕርን ዝመልኦ ናዓሰን ወቕዕን እዩ ከም ጊላኡ ዘለ ሰብ ኣበ ይርከብ
0: ቢላይ ምኽሪ ቢልካ ቢልካ እምበኣር መከዓ ዝምሂዝ ክዓንቋል ካሳ ናይቱ ብስሕለት ማሕረሻ ዘቑርኻዮ ብዕራይ ፅብ ፅብ ሓሳብካ ነቐያየርካ ኩዕውንካና
1: መን ኣነ
0: እወ ንስኻ እንካ ከምቲ ዝሓሰብክዎ ቕኒዕኒ ኣብ ከተማ ወሪደ ነቶም ዝፈልጡ እታየኸ ከምኡዮ ዘልካዮ እዚ ዘብለጭልጭ ግዛዕ ወርቂ ምዃኑ ረጋግፀ ኣጋውሎኻ ዝ እንተኾይኑ ግን እቲ ምኽሪ ንኽሎን ረት እንተበለውን ኣይክትሰንን
1: እንታ ክትረክባ እንታ ሰለንድሽ ድሕሪ ዚ ኩሉ ዘተ ወውሱ ንስ ኢለ እታ እምኒ እታ ንዝኾነ ፍጡር ኣርአያ ዛይፈልጥ
0: ነዛ እምኒ ዝረኸብካላ ቦታ ንስኻ ኢኻ ትፈልጣ ኣብዛ እምኒ ከክንዲ ፍረ ኣድሪ ዝኾኑ ጭላፋት ወርቂ ከም ዘለዉ ረጋግፀ ቆርሚ መዝወሰትኩልካ ምስጢር የብለ እቲ ቐንዱ ምሳኻ እንዳኣሉ ዘሎ ዝምእምኡኻን ሰማምዑኻን ሰባት ሓሪኻ በተክ ምባል መን ኣንግፀካ
1: ዋ ንስኻ ዘይብሉ
0: ነቶም ሸውዓተ እገለ ወዲ እገለ ቢለ ዘሕረየኒ ምኽንያት ነጊረከ ብዓንተ ብኡ ስለምንታይ ንዓይ ከም ዝሓረኻኒ እውን ኣይተንባህካላይ እንካብ ዝኹሉ በፅሕን እንካብ ዝኹሉ ለባምን
1: ነቲ ንፈልጦ ምድጋም እንዳኣሉ እንታ ሰለንድሽ ሓወይ ጣልያን መዛርኦ ባል ደንጓናን ዒልቦናን መንጢሉ ፅርግያ ክሰርሓሉ ቢሉ ምስ ተቐራረበ እንታይ ዲኻ ዝገበርካ ንስኻ እንተረስዕካዮ ኮ ንሕናይ ንርስዖን ሃየስካ ሕፍን ተሓመድ ተልዕል ቢልካ ጊድራ ከም ዝገበርካ ይትረፍያ ንሕና እዞም ኣፍ ዘያውፅኡ ቆልዓውና ከይተረፉ ዝደግሞ ሓቂ እንዳሉ
0: ኣታ ናይ ኦቶይሲ ዝሓን ሓሊፉ ነበረ ናይ ሕጂ ንግበር
1: ናይ ትማል ከይበልካ ኮ ናይ ሎሚ ይበሃልን ሰለንድሽ ሓወይ ንምንታይ ኢኻ ዝሓረኻ ንቢልካ መሰዋጠርካ ንዳኣለ ይዘኪረዮ ኧረ ሓረካ ጥራይ ኣይኮንኩን ውራ ኢለ ንኣርባዕተ ዓመት ተጸበይካ
0: እዚ ቆሎ ናዳ ምስትቓሕ ዝበለካ ምግባርን ሕድር ዘተምፍታግን ክታኸሰልካ ተሓስብ እንተሊኻ
1: ዓዲ ክሻብ ትምለስ ካብ ዕንድፍቲ ዝረዝን ጾር ተሸኪመ ተጸበይካ ብዘይበኣኻ ስድሪው እንትኹን ፍሕት ካምዛይብል ፈሊጠ እንትርፎ ምጽባይካ ጊዜ ነዊሕ ንቢለ እኳ
0: ሕጂ እሞ ካና ዋጥቓ ቓላትካን ካይተረፈ ንዞንጎም ክትጽብሮ ኸለኻ ዛልካዮ ዘኻኺርኒ
1: ንዝኾነ ሰብ ልክዑን መልክዑን እንተሃብካዮ ንባህሊዩን ሰማዐዮን ቅድው እዩ
0: ዞንጎም ሓጸጸልኣይ ምንጽግእን ሓሳር ፀሃይን ዓጺድን ዒፍ ዝበሎ እንዳኣሉ ኮኸብ ሰማይ ክሕዝ ዝማጣጠር ንተትላን ሃብትን ብሕጓኳልዩም ክኸትር ህርድግ ዝብርቡጭ
1: ጊደ ሓቂ ዘይንስዳ እንታይ ኣኻኺቡና ናብራ ደፋእድንኩል ስለ ዝተመነወና እንዳኣልና
0: ኣይወዳእኩን ንዞንጎም ልክዑም ሃብተ ዘይጸሊእካዮ ንኽልተ ዓመት ብስፍርን ከፈርን ወርቂ ይሕፈሶ እዩ ተባሂሉ ብዝተነግሮ ስንጭሮታት መቓይሖ ሰፊር እዩ እንታይ ኣፍሪ ብህይወቱ ደቁ ዘኽቲሙ ብዘይ መምለሲ እግሪ ዝተመልሰ ቁርስስ ምዃኑ ዘይፈልጥ መን ኣሎ
1: ዋላ ሓደ እኳ እዛ ይፈልጥ የልቦን
0: እንታይ ዳ
1: ሓሳብ ልቡ እንተዘይሰመረሉ ግዳእ ብውሕዱት ዕዮ ዝሓቶ ብልሓትን ናውትን እቲ ዕዮ ዝሓቶ ዓቕልን ጉልበትን ፈሊጥዎው ንዕና ዛድልየና ኸዓ ንሱ ንጊድኣው ንመላዮ ዘበለኒ ምኽንያት ከዓ
0: ሓንሻብስከ ሰብዶ ጌርና
2: ዋ እቲኦም ደኣ በዓል መንኦ
3: እቲ ሓደ ሰለንድሽ መስል እዋን እቶእቶ ገለ ኣድገ በቕሊ ዶ ጠፊኦምዎ ኮይኖ ለንቅነ ሰባት ኣኻኺቡ ንመገሻ ከም ዘንቀለ ኣይሰማዕኩምን ድኹም
2: ይኸውን ይዋኡ ካብ ቤት ማሕቡስ ጣልያን ረጊኣ ዘይትረግእ መቕለውለዊት ልቢ ሕቂፎም እንዳኣሎ ማፋንየምዎ ዓዲ ዓሪፉ ከምዘይቅመጠላ
3: ኣብ ሓደ ዓረበይታይ ናይ ጣልያን ጡቕካ ኣሪ ንሱ መሪሕዎም ኣርሒቖም ክገሽ ከም ዘውነኑ ኩሉ ዓዲ ኣፍ ንኣፍ

0: ዝተቐባበለ ተጋማድሖ ዘላ ወረንዱ ክሳዕ ሕጅር እዮም ዘይሰማዕኹ
1: እንተሰማዕኩ ኸሞ
0: ዋ ሓደ ወርሒ ጡጥ ኣሪኻ በኻይሽ ምምላእስ ኣንቱ እቱ ጡጥ ከ ከም ምልዖ ካብ ገረብ ድ ዝቕንጠብ ዶስ
1: ዝቕበሊ ካብ ገረብ ቅንጠብ ካብ ቆጥቋጥ ምዛዕ ከም ግደበሉ እተሓመለ እንታይ ሓበጠ ክነዓኺ ድኻ መሬትን ህጡር ሓረስሳይ እንተረኺቡ ፃዕዳ ሽሻይ ምዃኑ ጥራይ ፍለጥ እዩ
0: ኣነሲ ምስ መፍተልን ቁኒንን ምስ ፈርግን ጡጡን እንዳውዓልኩስ ኻበይ ከም ዝመፅእ ከመይ ከም ዝበቁል ሓርቢትን እንዳኣሉ ሰለንዲሽ ዝበሉ ጡጥ ካሪ ኣባፂ ሒዙን ቂሉ ኣሎ
1: ያክል ብሰላም ወፊሮም ብሰላም መለሱ
0: እዞም ሰብኣይ ኩሉፍ ኩሉፍ ዝብሉ እንታይ ወሪድዎም ሰማዕናየ እንተ ነገርናስክ

0: ተማሊከያ ደዑንቃይ
1: እኒሃ
0: ሃቦም ይራይዋ ንስ ትዘልናኩም ካብቲ እንጎሾ ቦታ ዝተረኽበት እያ።
1: ምሳና ከም ትነቕሉ መሰረጋገጥኩምልና ጥራሕ ኢና ክነርእኩም ዝግብአና። ከምኡ ከዓ እንሆገርና መንገዲ ባቡርና ስራሕኩም ከለኹ ኣብ ኩዕታ ዝረኸብክዋ እምና ሻቡ ብልጭልጭ ክትብል ምስርኣኹዋ ፈጣሪ ዳጉሻ ህበካ እምበር ጸሚቕ ዶስዋ ስተ ካቢለ ንዝኾነ ሰብ ካይ ነገርኩ
0: ኦቶ ጻድፍ ነቶም ዝኾነት ሓጺን ልቦም ዝስወር ሽቱታት ጣልያን ከይተረፈ ስውር እዩ። ዕንቋየ ዳሃዮ ክፈልጥ ካብ ክልተ ሰዕ ንላዕሊ ተመላለሽ እዩ። በጀካ ንሱ በዕሉን ኣቦይዝ ግን ነዚ ምሽጢር እዚ ዝፈልጥ ከም ዘየልቦ ጣሊል እዩ።
1: ነቲ ንቕሎ ዝሓሰብና ከዓ ኣነን ሰለንድሽ ንኹን እምበር ሎሚ ኣርባዕቴና ነቲ ጉዕዞን ዕዩኡን ርካቡን ምቅሊቱን ብሓባር ተኸባቢርና ብስኒት ከም እነካይዶ ቓል እናኣትወሉን ንቕሎ ንፈልየሉን ዕለት ስለ ዝኾነ
2: ቅድሚ ቓል ምእታውና ኣካውናና እንተፈለጥና ኸሓይሽ እዩ።
3: ክንደይ ሰብ ንነቅል ካም ዘለና እውን እኮ ይፈለጥናን።
0: ምዛሎም መዓንቲ ንራብዓይ ጊዜና ካብ እዝኒ ዒንቲ ቶም ኣብ ዘይውራዮም ዘዝክኡ ሰባት ርሒቕና ዝኣኽለና ዘቲና ኢና።
2: ንሱስ ሓቂ ግዳ ዝኣነ ዘልኮን ዘንጎም ሓወይ ዘሎን እሞ መዓዝ ሰንኪፍናዮ
0: እጃም ዕንቋይ ንኹላትና ግልጽ እንቲ
2: እማን
0: እንጎሾ ቦታ ተሪር ዓኸበት ምሕዋር ኣጻመ ዘለዎ ህረሩማን ቀዝሐን ምጽዋር ዝሓትት ፈታን ምዃኑ ዕንቋይ ገሊጽልናይ እቲ ቦታ ብቐንዱ ዓሳውን እናመንዳላይን ስለ ዝኾነ ጊላው ትንፋስ ናብ ኢትካ መድሃኒትካ ቐጺርካ ካብ ጎንፊ ካብ ሕማም ካብ መስበርትን መንከስትን ክትከላኸለልና ኢኻ።
2: ኣኻኣሎ ሃብ ካማያ ዛልካዮ ዅሉ ብፍቓዱ ኣነ ኸዓ ዝኽእሎን ዝፈልጦን ካብ ምግባር ኣይግበዝን።
0: ብጀካ ዘንጎም ኲላትና እዝጊ ኣሚንና መሬት ምጽሕታር ጥራይ ንፈልጥ ሓረስቶት እንዳልና ነቲ ስራሕ ዝመልኮ ንሱ እዩ። ዘንጎም እምባር ዲና ኣቢሉ ኣብቲ ዅዕታ ልምዱን ልቦን እውን ከካፍለናይ
3: ዛድሊ ናውቲ ካብ ኣፍኩቱ ኽሻብ መንደል ካብ ጩኻሮ ኽሻብ ሚሐ ዛርዚረ ንዕንቋይ ነጊረ የ ኣብዚ ስራሕ ክሕግዙን ማልኦም ከ
0: ሸውዓተ ሰባት ኣዳልየ ኣለኹ። ዘረባ ኽልተ ትሕቲ ምድሪ ዘረባ ሰለስተ ዘርእ ምድሪ እሞ ንጐሸሉ ዘለና ምኽንያት ማን ምጻፍካ ይፈልጥ ንዓታቶም እንተኾነ ሩብዓስቢ ዝርከቦም እራይ ጡጥ ንኸይድ ከም ዘለና ነጊረ እሚን እዮም እየ። ክሻብ ኣብቲ ቦታ በጺሕና ስራሕ ንጅምር ከዓ ብጭቕ ቢልና ኸይነተን ባሃሎም ቦኸታትኡ እውን ክጉምትና የብሎምን።
2: ነቲ ሕሽንያ ንብገስ ናውትርዮም ጡጥ ዘርኡን ዓፂድን ዘይፈልጥዎ እኮ እንተኾኑ ንዳእቱ ብኣፍኩትን ጭኾሮን ከም ዘይከብዶ ክስሕትዎ ኢሎ
3: ኣብ ዝብጻሕ ካይባጻሕና ዓዲ ክፈልጡ የብሎምን። ጽቡቕ ዘረባኡ ሸውዓትኦም ኣብቲ ቦታ ክሻብ ንበጽሕ ክፈልጡ የብሎምን ትብል ዘረባ ግን ኣይግድን።
0: ስለምንታይ እዚ ምሽጢር እዙ ኣብ ፈቕድኡ ክዝረባብ እንተርሒናሉ ካብ ጊሓት ናብ ረፋት ኣብ ኮሚሽራቶ ክበጽሕ ጣልያን እትረፍ ነዚ ሰሚዖም
3: ምሽጢር ምዕቃቡ ኸም ዝግባእ ኣይዘንጋዕኹን ሰለንድሽ። ነቶም ኣብ ድኻሙን ፍሩኡን ክንጽምብሮም ዝወሰንና ደቂ ዓዲ ግን ብውሕዱ ካብ ዓዲ ምስ

0: ዘፀናንተ ነገርና እምንታይ ኣለዎ? ከምቱ ጊላኡ ዘሎ ነቱ ንማልኦ ናውቲ ከዓ
1: ብዛዕባ ናውቲ እሞ ዛሰክፍ የብልናን ምስቲ ስንቅ እንቋፅረሉ ሎቓቱን ደልምታትና ኣማሳሲልና ብድርዕቶ ክንጥብሉ ኣሎና።
0: መዓልቲ ንፍለ ካብ ኣፍ ቆልዑና መንጢልና ብዘዋፃናይ እኽሊ ዘድልዩና ናውቲ ተሻይጥና ኣለና። ዝፅበየና ዘሎ ሑፃ ዝበረኮቱ ሰታሕ ጎላጉል ጎፃጉፅን ሸው ዝበለገደልን እዩ። መፅዓይና ከይንማላዕ ከዓ ዝጥዕመና ኣይኮነን ላዓልና ብዝበልና እዩ።
1: እቱ ማሓላ ኣብ ልብና እቱ ስንቂ ብዝባና እዩ ዘሎ። ሰለንድሽ ሓቁ ተሪፍና ኣሎ ንብሎ ነገር ስለ ዘያልቦ መዓልቲ ንፍለ
2: መገሻና ንሳልስቲ ራብዕቲ ስላ ዘይኮነ ምስ ሓዳርና ክንማሰ ኣብ ቁርብ ግዜ ክትለናው።
0: እዚ ዋዓል ሕደር ንኩሉ ጥዑም ኣይኮነን ግዜ ክኸደና የብሉ ከይደ ኣለኹ። መዓልቲ ምምታ ክንተፀጊሙ ዘቲኹም ኣፍሉጡኒ ቆፀራና ናባሕቲ ገፁ ዝፅጋዕ እንተ ኮይኑ ኣብቲ ድልየትኩምን ጉዕዞኹምን ከምዘይ ኣለኹ እነግር ኣለኹ።
1: ኣታ ሰለንድሽ
0: ከለፍ ከለፍ በዚሑ ኣነስ ብኻ ተሪፍኒ።
2: ጭራ ነብሪ ዘይመሓዝ እንተ ሕሽካ ከዓ ዘይምልቃቑ ኩሉ ምስጢሮም ሓንኪኾም ውሳቡኻ።
0: ሰለንድሽ ኣደ ወሊዳትም ከን ዘብል ኣምዑት ዘለዎ ጅግና ክኸውን ይኽእሉ። እቱ መን ከማይ ባህልን እንቱርን ባህርኡ ግን ብዓንቶም ይፍተወንን። ንሰለስትና ሰስራሕና ክበና ብዛዕባ ጋዛእ ነብሱ ከምዛ ይታዛረበ ኣይቕለብካሉን
2: ኣቃሊበባ።
0: ካምዚ ከማይ ተርጉምካዮ ድሞ
2: እንታይ ኢኻ ነብዚ ዘረባ ስውነት ተውፃሉ ባዕልኻ እንትኾነ ንኹሉ ዝኸውን ኣምዑ ተዓዲልዎ ይደልካን ከመይ ኣንበሳ ዘለኻው።
0: ኣንበሳ ኸ እንታይ የለ
2: ሰብዶ ትፈልጥ ኢኻ እንተልዎሲ
0: ሀ
2: ካብ ኣነ ዝፈልጦ ዝፈልጠኒ በዝሕ በለ በሉኻ
0: ዶ
2: ካን

0: ኣባሓጎይ ኣባሓጎይ
1: እሂ እታ ቆልዓ
0: ወፋሪ ክምረቑ መፂኦም
1: እተው በሎም በሉ ፃዕዳ ዝናሕኩም መገዲ ከም ምራን ይጠቕለለልኩም ሓሳብ ልቦኹም የስምረልኩም ዝረገፅኩም መለምለም ይግበረልኩም ብዓወት ተመለሱና ብዓወት ተመለሱና።

0: ኣታነኸ ይትባእ ካብዚ ንላዓል ንኸዶ ጉዕዞ የብልናን ዛይኒ ምለስ ወ ከምኡ ሒሸና ንኸይድ
1: ኣንታ ኣንታ ቕሩብ ብሓቦ ግበሩ
0: ተወዲና እዩ ዛይኒ ምለስ ንኽኢድ ንዶ ንኽኢድ ወ
2: ክንምለስ ኢና ቢሎም ተቕብጮም ንገብሮ ብልናን ኣብዚ ጉዕዞ እዙ ዝኾነ ሰብ ረድ ጥራይ ክቕፅ ዘለዎ ላዓሎም ተማቒልና ንፅሮ
3: በብሓደ ሰብ ዋሓደ እዚ ፀገምዙ በዓልትና ዘምፃናዮኮ
2: እንታይ ኣቢስና
3: እቱ ብሓቂ ዛግሻና ዘሎ ምኽንያት ኣይነገርናዮምን ላዓል ገዲፍናዮም ናይ ንኸድ ሰባት ፅባሕ ጊሓት ሸኸም ክኾነናው ኣብዚ ብፃሕ ምስ በፃሕና ዝሕግዛይ ኣዳዊ ሓፂርና ብዛይ ቁም ነገር ክንተርፍ ኢና እቱ ሓቁ ኣፃዕዲና ንንገሮም
2: ኣብቲ ቦታ በፂሕና ኩዕታ ምስ ጀመርና ክንነግሮም ዘይኮንና እንተሰሃሚዕና ሕጂ እንታ ክንብሎም ይድልየትካ
3: መገሻና ንእርያጡጥ ዘይኮነ ንወርቂ ምዃኑ ንንገሮም ንድኻሙን ፅምኡን ሓለፎኦም ክንፀውር ዛኽኣለና ናብ ንኸዶ ቦታ ስለ ዝፈለጥና ጥራሕኡ
1: ምንጋርሲ ኣብኣ ኣብታ ቦታ ትኹን ተሪፍና ዘሎ መንገዲ ዝሓፀረው ኣብ መንጎ መኒኦም ገዲፉና ንዓዲ ክምለስ ከም ዝደናደን እንታይ ንፈልጦ ነገር ኣለና እቱ ከም መርዓት ዓይንና ክንሕልዎ ዝኣሰርናዮ ማሓላን ምሽጢርን ንንፋሳ ይንሃቦ
3: እቱ ሓቁ እንተ ነገርና

0: ሰማዮም ተስፋ እንዳ ኣሎ ዝኾኖም ድሕሪዙይ ዘልሓጥ ቢሉ ዝተርፍ ሰብኣይ ክህሉ ንኡ
1: ላዓሎም ተቐቢልካ መቐራሕ እዮ። ካብዚ ንላዕሊ ብዛዕባ እንከሎ ገና ምዕለብ ዝገበርናሉ ዘረባ ምቁሉላብ ኣይድልን በይዛኹም ንላዕል

0: ዘሎም ጎላጉል ሕዳው ድየ ማዕደና
1: ርግእ በላ ኣሕዋት ደጊም ቀሪብና ኢና
2: መንገዲ ርባዕተ መዓልቲ ክልተ ቐነ ኻብ ከድናዮ ኣበይ ዶ ከም ንብል እውን ግምት የብልናን ጡጥ ክንኣርኽ ንብል ዶ
1: ጡጥ ክንኣሪኮናን
3: ኣንታ ንዕና ዩ ዶ ዘንጎ
1: ዓርቤታን ዛራን ብሕሬና ካብ ንገድፎም ክንደይ ድዩ ኮይኑ ብዙሓ ፈፅታን ኣጻምእን ደጊም መወዳእታ ይብሉን
2: ናበይ ይጉዕዘና ትማል ትማል ክልተ ወርሒ ጡጥ ኣሪና ኣምሳያ ውዕለትና ቐለብ ክልተ ዓመት ሒጅና ንዓዲ ክንምለስ ኢና ክትብሉ ከምዘይጸናሕኩምሲ
3: በዓል ሰለንድሽ ምትራፍና ኣይፈለጡን ዘለዉ ነርክቦ እሞ ዘረባ እንተልዩና ካብ ሓባር ይኹነልና ቁርፂ እኮ ነጊርናኩም ደጊም ነርክቦ ሰብ ይኹን ንስዕቡ ኣሰር የብልናን
1: በሉ ሓቁ ክትፈልጡ
3: ዘንጎም ኣንታ ንዕና ዩ ዶ
1: ንእርያ ጡጥ ዘይኮነ ወርቂ ናብ ዘለዎ ቦታ ኢና ንኽሪ ዘለና ንኹዕታ ወርቂ
4: ዋይ
0: ኣያ ዘንጎም ዝተዓዘብናዮን ሰማዕናዮን ኣመን ኣበዚሑ ኸሻብ ክንዱቲ ዓያ ሽገርካ ምቕጻርካ ግን ሃየንታኡ
2: ሃየንታኡ ሃየንታ
1: ጊላኡ እቱ ሓቂ ንሱ ድዩ ኻልእ ንምንታይ ትዕዘም ኣይኣመኑን እቱ ሓቂ ዛይትነግሮም
5: ታይ ተረኽበታ
3: ክንምለስ ኢና ኣብሉ ኣለው
0: ለዓል ተቐበሉና መወዳእታ ዘይብሉ መገሻኹምን ዓይራኹምን ዕቕቢሉናኡ ንምለስ ኣለና
3: ኣቕቡጮም እዮም ምስኣቶም ምምላስ ሕጂ ፋዳ ይብሉ
5: ደጊም ተሪፍና ዘሎ ጉዕዞ እንተሃበረ መንገዲ ሓደ መዓልቲ እንተኾነ
3: ሓቂ
5: ክንምለስ እንታይ ኢሎም ከም ቀደምና ላዓላ መንጎና ተማቒልና ንፅሮ ንዓታቶም ድማ መንገዲ ኸምራን ክተቐለለሎም መሪቕና ንፈንዎም
1: ጾር 11 4 ብድኻም ዝተሰነፍና ሰባት ክንጸሮ ዝከኣል ኣይኮነን ዝጽበየና ዛሎ ዅዕታ ኸ ምስ መን ኮይንና ኢና ክንዓዮ ባይንና
5: ክንቅስቦም ዲና
3: ኣቱም ሰባት ድሕሪ ደጊም ዝበልና እንተልና ምሳና ክኸዱ ይክእሉን እዮም ካልእ መዘዝ ከይሰዓበ
5: ክሳብ ድርክኹታ ክንበጽሓ ዝሓለና ቦታ ኣጻዊሮምና እዮም ንሶም በዓልቶም እምበር ንሕና እንታይ ወፅዓ ኣለና

0: ማሕላ ጠሊምካ ዘንጎም ብስም ኩሎም መላእኽትን ብዕፅምቲ ብሓጎታትናን ዝኣተናዮ ማሕላ ኣብ ማይ ባድ መልሽከ
1: መኻይዶ ዝብድል ወዱን ንኡ ዝውሕጡ ማሕላኹም ሓዊ ይብላዓዮታ ኣታታ ክትረኽቡኢኹም እዞም ሰባት ከም ስጋ ዝባን ትርእይዎ
0: ዝግንበል ቀሲ ኣበል በይዛኻ ድሕሪ ዝኩሉ ኸርተት ኣብ ዝብፃሕ ምስ በፃሕና ነገር ምፍንጣሕ ንኹላህና ፅቡቕ ኣይኮነን
1: ኣበይ ዝበፅሓካ መሽልካው እንተ በፃሕና ከመንሕጅካ እታ ኩሉ ብሰንኩ ንዳኣሉ ዓሻስያ ክሻብ ገበጣ ዝውዳእ ይፃወት ያ በለ እንካሎ ገና ኣካይዳና ከምዛ ያዋፃእና ኣብየት ኣይበልኩ እንዴ ሰለንድሽ ብሰንኪኻ ባይንና ተሪፍና እዙ ሾ ከምዚ ፅርና ፍሕት ከምዛይ ንብል እሪ ካልእ ኩሉ ሲፅናሕ እቲ ኩዕታን ምፍንቃል ከውሕን ብዘይባኦም ከምዛይ ከውን እንዳፈለጥካ ኣባሪርካ እዮም
2: ኣነ
1: ንስኻ ወ ንስኻ
2: ዝቐደሙን ዝድሓርን ብውንቶኦም ክምለሱ ከምዘይርኢኻ ኣብዛይ ወዓልናዮ ኣበሳ ክትኣልከና
1: ኣብዛይ ወዓልናዮ ይ ትበል ብጀካ ንኣኻ ንሰለንድሽ ዛሰከምኩ ኣበሳ ስለ ዘየልቦ መጎት ክጥዕመካ እንተደለኻ ኣብዛይ ወዓልክዎ በል
2: ሕራይ ዝሓወይ ኣብዘይ ወዓልክዎ ኣበሳ ክትኣልከንስ እንታ ክትረክብ
3: ኣንታ ኣንታ ምቕራብና
0: በይዛኹም ኢልናኩም ተሪፍና ኣብ ዘሎ ዋኒን ዘይነተኩር
2: መካይድና ራሕሪሖምና ንዓዲ ከም ዝምለሱ ጌርካ ኹ ዩ ዝብል ዘሎ ፅባሕ ግኣ ኣሳሚዕ ኢኹም
1: ንእርያ ጥጡን ጉዕዞ 4ዕተ መዓልትን ብምባል ካብ መጓሲኦምን ማሕረሶምን መንዚዕኻ ዛንቀልካ እዮም ንስኻ ደይኮንካን
3: ምስጢርና ክንሕሉ ብስምማዕ ኣሕዋት
1: ንዛይ ትገድፎ ከይወደቐ ደግፍዎኡ ሓቦ ክገብሩ ሓቁ ንንገር እንተልኩ ዕጭ ዝሓንፈፍካ ንስኻ ደይኮንካን
3: ኣንታ እቱ ማሓላኸ
2: ንስኻ እውን ክትምለስ እንተ ደሊኻ ነገር ከ ኣጎትካ ሰላሕ ቢልካ ክትከይድ ዝኽልክለካ የልቦን ብዕፅምቲ ብሓጎታትና ምሒልና ጢሒልና ዝኣተናዮ ቓል ኣይተባጭወሉ
1: ንሓይኹ ዝበልዕ ማሓላ ምስቱ ዝጠፍጠፍካዮ ሓሶት ደባሊቖም ስለ ዝፀብፀብዎ እምበር ክትፈልጥ ነጊረዮም
2: ነጊርካዮምኣም
3: ወሉ መንፈስ ቅዱስ ኣንታ ማሓላ እንተዘየፅንዐ ጸሊም ከልቢ የልደኒ ከምዘየልካ
2: ማሓላኹም ባዕሉ ይፈልጠታ ባዕልኻ ባ ትፈልጥ ባዕልኻባዘለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስለስ كل نجر تتأميمنا بزبتي إحنا لنا دهر مفراس معلا بحدا مقعد سرح عايشي
3: أي تقاقا خان

0: ሰለንዲ ምእንቲ ኣማኒ ይበተኽ ጥላ ምሳኣን እኮ እዩ እንተኾነስ
1: ብሓቂ ቐሪብና ዲናኸ
0: ክልተ ኽሳድ ምስ ተገርና ምሕዳርና ብኣኡ
1: ስማዓኒ እንኳዕ ደኣ ኣብቲ ዝድለ ቦታ ምብጻሕና ኣረጋገጽና እምበር ኣብ ኩቱ ልዒልና ኩዕታ ኸይጥቅመና ዲኻ ብዓንተ ብኡ ግድን ስለ ዘልካ ጥራሕ ዘሚአካ
0: መሸም
1: እዚ ዅሉ ጉዕዞ ድኸምተ ዘይኮይኑ መኽሳእቲ ይጓነፈና ካብ ሕጂ እንዳሓር ቈጽሊ መጽሊ ቃሚሙ ገበርኩ ፈጠርኩ ዝብል ሰራይ እንታይ ይበቐጠልና
0: ጽዋሕ ጓሓት ግን ከመቢልና ኢና እሞ
1: ሎሚ ኣብታ ቕድሜና ዘላ ዓውዶ ዓውዶ መጋሪ ኣጒድና ክንሓድር ኢና ደቃስ ምስ ጸቐጦም ክንጸሮ ዘይንኽእል ለዓል ርሑቅ ከይከድና ክንሓበ ወዲእ
0: ድሓርከ
1: ምጋሕ ምድሪ ኽባራበሩ እዮም ንሕና ይኹን እትናውት የለን ንሰማያን ቃዕሪሮም ራጎም ግደፎም ላዕላ ሓኺሮም ታሕቲ ተነቖይቶም ክቐብፁና እዮም
0: ኣንታ ሰለንድሽ
1: ምስ ተሓለሉ ንዓዲ ኣንፎም ክምለሱ እዮም ንሕና ኸዓ ኣብ ከውሉ ሰቲርናዮ ዝኸድና ናውቲ ንምለሶ መቐናቐንቲ ኸይጻብኣና ንሰጉዑ የብልናን ብዓብኡ ኸዓ መማቐልቲ የልቦን ንኺድ ቁሩብ ዕረፍቲ ኸድልየና እዩ ሎሚ ለይቲ ኸቢ ስራሕ ይዝጽበየና ዘሎ

0: አባ ሓጎይ አባ ሓጎይ
1: እንታይ ኮንካ እንታ?
0: ኣረይቲ ጡጥ እንተላም ወርቂ ሒዞም ዓዲ ኣትዮም።
1: እንታይ ኢኻ ትብል ዘለኻ እንታ?
0: ካብቶም መሪቁም ዘፋነኹሞም ኣረይቲ ጡጥ እቶም ክልተ ኣየ ዕንቋይን ስለንዲሽን
1: መሪኾም ዝበለካታ ሸልካፍ
0: እማነ እየ ብዓዳንድያ ናብ ቅርዓት ግልብጥ ቢላ ትቕበሎም ዘላ ክትኣምኑ እንተደሊኹም ንዑናይ
1: ኣቐብለኒ በልቲ ቤትረይ ኣቐብለኒ
0: እሺ
2: ንዑን ኣብዚ ብዝምፃዮም
1: እንኳ እቲ ኩሉ ዝከኣሎ ልኡል ፈጣሪ ብሰላም ናብ መሬት ዓደቦኹም መለሰኩም። መሪቐ ዘፋነኹኹ መዛነይ ዝቐበርኩ ሓደ ከም ሓሙስ እየ። እቶ ኣኻዊሕ ኣዳቂኩም ዝኣርኹሞ ወርቂ ብኢደይ ረምሲሰ ንዕድመን ጥዕናን ንሃብትን እንጌራ ንግበሮ ዶ ክብል
3: ዝተመላነየ ወርቂ የልቦን
1: ብሳላቶም በብእዋኑ ዘፋነኹሞ መኻየድቲ ኩሉ ነገር እኮ ቕልዑ ኮይኑ እዩ። ምእንቱ ደይነበረን እዩቲ መገሻ
4: ምእንታ ኣባ
1: እሞኸሪ ኣበየሎ
3: እቲ ጉዕዞ ኸመነቓቕላ ናይ ወዳነየን ብስስዐ ልብና ደፊና ኢና ናብቲ ቦታ በፂሕና።
4: ባይንና ክንዓሞን ንኽእል ስራሕ ኮይኑ ይጸንሐናን ምስ ኣሕዋትና እሂን ምሂን ተባሃሂልና ንዝኹማትና ኣሳለና በስሓኮ ሰኣን ምኻድ
3: ከም ኣብ ከውሒ ዝጸመተ ሓረስታይ እንታይ ከም ንገብር ብኸመይ ከም ንጅምር ሕርቢት ኢልና ንከሎ ዓሶን ጎንፍን ተገናዝዮም ድከትና ስዮምና
4: ናይ ወርቂ ነገር ኩሉ ምሉ ገዲፍና ነዛርሑና ኸነትርፍ ተራባሪብና ኣማስኡ
3: እንታይ
5: ዝስማዕእንታይ እዚ
3: እንታይ
1: ዓዶቦና ካሓስሞም ናብ ዓጽሞም እዩ ጽዋ ኣረይቲ ጡጥ ኩሉ ዝፈልጦ ጕድቢ ምዃኑ ሰለንዲሽን ዕንቋይን ነዛ ብህየቶም ክምለሱና ኣጻለትና እምበር ወርቂ ሒዞም ክምለሱ

0: መን ተጸቢዩ?
1: ሓቂ ሓቂ
0: እቱ ስሕታኖምን ንስሖምን ካብ ልሳኖም ሰሚዒና እንዲና ካብ እዋን ንቕልኦም ኣትሒጆም ክኸውን ዝነበሮን ክኸውን ዘይነበረን እውን እኮ ነጊሮምና እቶም ብዙሓት ተማሊኦም ሞ ክመፁ ዝተሃንጠይዱ ዘብለ ጭልጭ ሓፂን ኣይተማልእዎ ንኾኑ። ኣንቱም ደቀይ ድሕሪ ዝኩሉ ንስሓ እዞም ሰባት እዚኣቶም ጥራይ ኢዶም ተመሊሶም ዶ ክንብል ንኽእል?
2: ቶባ ደጊም ካብ ጥልመቶም ሓሰቶም ካብ ሓሰቶም ጥልመቶም ዝገድድ
0: ኣይፋሉን ደቀ ገለ ኢዱ ዘንበረሉ ሰብ ወርቂ ውሽጡ ፈሊጡ ይናባበር፣ ገለን ከዓ ወርቂ ውሽጡ ፈትሽ ኸናዲ ይጽገም። ሰለንዲሽን ዕንቋይን ነቱ ምሰቦም ዘይነበረ ወርቂ ውሽጢ ረኺቦም ኣለዉ። ካብቱ ንሳቶም ይኹኑ ንሕና ተጸበናየ ወርቂ ዝረዝን ፍሉይ መናበሪ ወርቂ ከምዚ ኸማይ ዓይነ ስውር ዘይድህስሶ በዓል ዓይኒ ዘይርኦ ዘየብለጭልጭ ወርቂ ወርቂ ውሽጢ ወርቂ ልቢ ንዕኡ ካይሓዝካ ካሊእ ወርቂ ምንዳይ ኰትወእቱ ምዃኑ ኲላትና ኸም ነስተንትንዶ ይገበሩን ትብሉ።
3: ትሩፍ ከምዚ ኣምሰለ ጥልመት ተራይ እንተ ሰሚዕን ኣይፈልጥን።
4: ዓድና እቕረበሉና ክንካሃሲና
5: ዓደቦ እቕረኾንኩም ንበሎም ንሕደገሎም ጉዳይ ኣስፊልኩም ናበይ ትብተኑ? ፈጣሪ ኩሉ ዓለም እቕረበሉ እቕረ ክበሃለልኩም እዩ ዝብል።
0: ዓድና ይቕረ ንዝበለ እዩ ይቕረ ዝበሃሎ። ብዝሰፈርናዮ መስፈር ብዝፈረድናዮ ፍርዲ ኢና እኮ ንፍረድ።
5: ዓደቦ ንስማዓዮ፣ እዞም ሰባት ብወርቂ ውሽጢ ወርቂ ግዳም ንኽፍሕሩ ቅንዕናት ዓጢቖም ዳግም ንኽወፍሩ እቕረኹንኩም ንበሎም።
4: ሰለንድሽ እዚ ኸይመጽእ እኮ ኣቐዲሚ ኣብየት ዛልኩ ገየና ልኻዶ ትጋገ። ዓድና በዓል ሰለንድሽ ንዅሉ እዮም በዲሎም፣ ቅድም ንዓና ብድሕሪኡ ድማ ንዓዶም፣ ብቖንዱ ግና ንነፍሶም እዮም ጐዲኦም። እዚ በደሎም ይቕረ ዘይበሃሎ እኳ እተኾነ ተጋጊና ኢና ክንካሕሲና ኻበሉ ዓድሉባን ኣካፊላቶም ኣላ ወርቂ ውሽጦም ኣለልዮም ክጥቀምሉ ይቕረ ይኹንኩም ንበሎም።

ሰላም ወሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማ ሃገር ከመይ ትቕንዩ ንሎምን ሰዓትና ኣኺሉ ዝተፈላለየ ትሕሶታት መደማ ሃገር ብምሓዝ ኣብ ሰዓትና ተረኺምናሉና ንስኻትኩም ድማ ብወገንኩም ክሳብ ፍጻሜ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

0: ሄሎ ሃጀር ሃጀ።
1: ሄሎ ኣለ እስክለይ መፀኩም?
0: ኣበ
1: ከላስ ዳሕና ሕኩም መፀኩም ኣተስልብለየ ሰኒ
0: ከላስ ሰኒ
2: ኣብየ እንደ ልሓምደካ ሞይቱ ከንደላላ ራቢብካ
3: ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ከመ ቀበለ ኒ ወለቱ ግላበኒቱ
2: ዕደነ ሰእካ ጨበል ጨበል
3: ይ ወላ ወለቲ ይኮ እብላ ሓለት ለርየለይኮ ወለት ሕዉማ ከማን ግላበኒቱ
2: ሓሪማ ወለት ሕዉ ኣብሃላ ሂባው ከላእቲ ይኮን እንተል ወለቱ ታክል ሂበካ ወከላእካለ
3: ምስል ሕዉ እንደጋመላ ሂበኒተ እንደ ቤቱ ብዕድ ይኮኒ
2: ኣነ ባመክሓዳ ምዶል ክትትወፃዕቱ ቶቤኮ መክሓዳ እንደ ትትወዛዕ ኣወል ኣዳም ዶቶ ክትላዕባይ ነሳእካ እንታቱ
3: ኣላ ሰሚራያ ምንከ ወላዕለል ትካሓት ለዛትዋዘ
2: ጋራ ሰሚራ ወለት ናፍዕ ብዙዕ ይትተኣምር እምበል እመባልስ ሕሹም ወጥዑም ኣለ ህግያካ ኣዳም ብዕድ ሕዘግሉ
3: ኣባይከ ኣባይከ ወለት ናፍዕ ፃዕዳ ሸር ኣለባ ዋእዛ እለ ሽምብሬበት ኣነሚደያ ወለት ናፍዕ ፃዕዳ ይትሕረቀ ያኸ
2: ኣርሓርሓ ዘለ ዙዕካ ከፊኖም
3: የለ ክለስ የለ

Halo,

ትሕዝቶ መደብና ድማ ንኡስ መደብ መቓልሕ መንእስያት እዩ ክኸውን። ናይ ሎሚ ትሕዝቶ ንኡስ መደብ መቓልሕ መንእስያት ኣብ ዝተፈላለየ ሞያታት ዝነጥፉ መንእስያት ኢና ናብኹም ክነብሎም ንምሉእ ምክትታል ናብቲ መደብ ከስክረኩም።

0: ያል ጻዕሪኡ ተጸሚዱ ዝርከብ ነቲ ብጉስነትን ብሰበኽሳግማዊ መነባብሮን ዝናብር ህዝቢ መረዳእትኡ ቀይርካ ናብ ትምህርቲ ከተምፅኦ ድማ ሓያል ጻዕሪ ከም ዝሓተት ርእሰ ግሉጽ እዩ። ምኽንያቱ ርድኢትን ንቕሓትን እቲ ሕብረተሰብ ክትቅይር ሓያል ውዳበን ከቢድ ዋጋን ስለ ዝሓትት። ንሎም እምበኣር ዝኸበርኩም ተኸታተልትና ውፅኢት ናይዚ ሓያል ጻዕሪ ዝኾኑ ካብ ርሑቕ ከባቢታት ብሄረ ብዳዊት መጺኦም ኣባላት 38 ዙርያ ሃገራዊ ኣገልግሎት ኮይኖም ኣብ ሳዋ ትምህርቶም ዝከታተሉ ዘለዉ ክልተ ተምሃሮ ኢና ናብኸም ከነብሎም ሰናይ ምክትታል። መርየም ኣሕመድ ሓንቲ ካብተን ካብ ኣደርሰር ዝበሃል ቦታ መጺአን ኣብ ሳዋ ትምህርተን ዝከታተላ ዘለዋ ክልተ ደቂ ኣንስትዮ እያ። ንሳ ኣብቲ ደቂ ኣንስትዮ ብዙሕ ናብ ሳዋ ክወርዳ ዘይረኣየሉ ከባቢ ንኹሉ በንጢሳ ራእያን ምጭባጥ ኣብ ሓያል ስራሕ ዘላ ተምሃሪት እያ።
1: ፋንኮይ ፈራይቴ ፋንኮይ
2: ኣብ ፋንኮይ ተወሊደ ካብ ቀዳማይ ክሳብ ሻምናይ ክፍልኻ ኣብኡ ተማሂረ። ዳሓር ግን ናብ ኣደርሰት መጽአ ካብ ታሸዓይ ክሳብ 11 ክፍሊ ኣብ ኣደርሰት ተማሂረ። ኣደርሰት እንተዳ ኢልካ ኣብ ጫፍ ደቡብ ሱዳን ርሑቕ ከባቢ ማለት እዩ። ኣብቲ ኣብኡ ዘሎ ሕብረተሰብ ብሄረ ብዳዊት ምስ ማሕበር ቁጠባዊ መነባብርኡ ኣብ ግምት ኣቲኻ ኣብ ትምህርቲ ዘለዎ ንቕሓት ቅሩብ ለጠቕ ዝበለ ከም ምዃኑ ጓል ኣንስተይቲ ኮይንካ ክትምሃር ኣጸጋሚ ይገብሮ። ኣነ ግን ወለደይ ኣብ ትምህርቲ ጽቡቕ ርድእ ስለ ዘለዎም ክምሃር ሓጊዞምኒ። ብፍላይ ወላድየይ ብዙሕ ሞራል እናሃበዩ ኣብዚ ኣብፂሑኒ። እናሃለ ኸዓ ምሳ ኣባላት 38 ዙርያ ትምህርተይ ክከታተል ናብ ሳዋ መጺእ ኣለኹ። ክገርመካ ኣብዚ ቦታ ክልተ ደቂ ኣንስትዮ ጥራይና ካብቲ ቦታ ናብ ሳዋ መጺና ዘለና።
0: መርየም ናብ ሳዋ ኣብ ዝተጓዓዘትሉ እዋን ካብ መሓዙታን ደቂ ዓዳን ዝኣኽለኪ ተማሂር ክንዲኺ የኣኽለኪ ዝብል ዘረባታት ይመጻ ዋላ እኳ እንተነበረ፣ ንሳ ግን ሳላ ደገፍ ወለዳ ኣብቲ ክምሃር ኣለኒ ዝብል እምነት ጸኒዓያ መኪታቶ ናብ ሳዋ ተጓዒዛ ዘላ። ካብ ኩለንተን ምስኣ ዝመሃራ ዝነበራ ንሳን ካልአይታን ጥራይ ናብ ሳዋ ክወርዳ መምጽአን ድማ ክሳብ ክንደይ ቆራጽ ስጉምቲ ወሲደን ከም ዝመጻ ዘረዳእካዮም።
2: ኣብቲ ዝዓበናሉ ቦታ ጓል ኣንስተይቲ ናብ ዝለዕለ ደረጃ ትምህርታ ክትከታተል ብዙሕ ልሙድ ኣይኮነን። መብዛሕትአን ደቂ ኣንስትዮ ኣብ ሳልሳይ ራብዓይ ክፍልየን ትምህርተን ዘቋርጻ። ኣነ ኣንጻር እዚ ኩሉ ገጢመ ትምህርተይ ክቕጽልን ከለኹ ብዙሕ ብድሆታት እዩ ዘጋጥመኒ ነይሩ። እንታይ ክገብረል ክትምሃር ኢኽ ዘለኽ ዝብል ዘረባ ወላ ንወላድየይ ከይተረፈ እዩ ዝገጥሞ ነይሩ። ምሳይ ትምህርቲ ዝጀመራ ብዙሓት በብደረጅኡ ትምህርተን ኣቋሪፀን እየን። እቲ ዝብሉ ንዝነበሩ ሰሚዐ ነይረ እንተዝኸውን ኣብዚ ሕጂ በጺሕዮ ዘለኹ ብፍጹም ኣይምበጻሕኩን። ክገርመካ ካብ ቅድም ኣብ ትምህርተይ እውን ጽቡቕ ውፅኢት እየ ዘመዝግብ ነይረ። ሕጂ ከዓ ኣብ ጽቡቕ ኩነታት ኣለኹ። ረቢ ይሓግዘኒ። ነጥቢ ኣምጽአ ናብ ኮሌጃት ተጸንቢረ ክምረቕ ተመሪቐ ድማ ንህዝበይን ሃገረይን ክኸውን።
0: ተምሃሪት መርየም ኣብ ሳዋ መጺያ ብዙሕ ከም ዝኸሰበት እያ ትዛረብ። ሳላ ዝመጻእኩ ምልእቲ ሰብ ኮይነ ኣለኹ ድማ ትውስኽ። ምስ ደቂ ኣሃዱኣን ደቂ መስርዓን ጥቡቕ ርክብ ዘለዋ መርየም ምስ ደቂ ዝርኣ ብዙሕ ክትወሃሃብ ከም ዝኽኣለት እያ ትዛረብ።
1: ሳዋ
2: ከምቲ ዝበልኩኻ እዩ ክትምሃር እኳ ብዙሕ ዘይድጉፉኻስ ናብ ሳዋ ክትከይድ ክትብል ክንከለኻ ክገጥመካ ዝኽእል ብድሆ ፍሉጥ እዩ። ወላድየይ ግን ንነዊሕ ዓመታት ኣብ ሳዋ ስለ ዝሰርሐ ሳዋ ኣንጻር እዚ ብሰባት ሰምዕዮ ዘለኺ ብዙሕ መኽሰብ እዩ ዘለዋ ይብለኒ ነይሩ። ብልክዕ ከምኡ ምዃኑ ድማ እነሃለ ብኣካል መጺእ ርእዮ። ኣብ ሳዋ ብዙሕ ከሲበ ምስ ትሽዓተ ብሄራት ካብ ኩሉ ቦታታት ኤርትራ ዝመጹ መንእስያት ክላለ ዕድል ረኺበ። ዝሓሸ ትምህርትን ንቕሓትን ዘለወን ሓያላት ደቂ ኣንስትዮ ደቂ ሃገረይ ተላሌስ ዓብ ራእይ ክህልወን እውን ክኢሉሎም። ካብ ኩሉ ኣብዚ ዘሎ ናይ ትምህርቲ ባይታ ኣዝዩ ምቹ እዩ። ነፍሲ ወከፍ ደቂቂኻ ብግቡእ ትጥቀመላን ኣብ ረባሕኻ ተውዕላን። ስለዚ ሳዋ ቦታ ዕብየት እያ እንተበልክዋስ ምግናን ኣይኮነን። ኣብዚ ዘለዉ ኣለይትና እውን ልክዕ ከም ደቆም ሪኦም ኣብ ዝለዓለ ክንበጽሕ ሓያላት ደቂ ኣንስትዮ ክንከውን ብዙሕ ጻዕርዮም ዝገብሩልና።
0: ራእያን ሞራላን ናብ ዝለዓለ ጽፍሒ ደይቡ ከም ዘሎ እትገልጽ ተማሃሪት መርየም ንሳ ኣብ ዝበጽሕ በጺሓ ነተን ከምኣ ደቂ ኣንስትዮም ኣብነት ብምዃን ናብቲ ሕብረተሰብ ብኣካል ወሪዳ ብዙሕ ክትጉስጉስን ርድኢታት ክትቅይርን ከም እትደሊ እያ ትዛረብ።
1: ኣግሪት ጀረዳት ሕየት

መሰረት ምዕባለ ምህናፅ ንቑሕን ምሁርን ዜጋ እዩ ነዚ ሸዓይሉ ዝተገንዘበ መንግስቲ ኤርትራ ካብ ፅባሕ ነፅነት ጀሚሩ ክሳብ ኣብቲ ርሑቕ ከባቢታት ሃገርና ቤት ትምህርትታት ብምኽፋት ዜጋታት ምዕሩይ ናይ ትምህርቲ ዕድል ክረኽቡ ኣብ

ኣነ ሳላደገፍ ወለደየ ኣብዚ በፂሐ ብሕጂ ድማ ኣነ ኣብ ሓደ ዓብ ደረጃ ደይበ ብግብሪ ነተን ኣብ ታሕቲ ሕብረተሰብ ብሄረ ብዳውየት ዝርከባ ደቂ ኣንስትዮ ንክመሃራን ናይ ትምህርቲ ዕድል ንክረኽባን ክጉስጉስ እየ ዝደሊ ኣብዚ እዋን መንግስቲ ኣብ ዝረሓቐ ከባቢታት ሃገርና ቤት ትምህርትታት ብምስራሕ ዜጋታት ናይ ትምህርቲ ዕድል ክረኽቡ ኣብ ሓያል ፃዕርዩ ዘሎ እሞ ድማ ብነፃ ከምዚ ዓይነት ዕድል ኣበይ ትረክብ ሕሰቦሞ ብዘይ ክፍሊትሲ ትመሃር ክትመሃርሲ ትልመን ንህዝብናን መንግስትናን ብጣዕሚ እየ ዘመስግኖም ስለዚ ኣነ ድማ ሓንቲ ውፅኢት ናይ ዝፃዕርየ እሞ መሊአ ኣብ ዝለዕለ ደረጃ በፂሐ ኣብዝወፍሪ እዚ ልዑል እጃም ከበርክት ሕልመ እዩ

0: ኣቶ ቅርቡ እዲት ባህ ሰፈር ለኣከኒ ከሰ ይዋሉ
1: ኣነ ኣብ መወዳእታ ከመሓላልፎ ዝደሊ መልእኽቲ ሎሚ ከም ቀደም ኣይኮነን ብዘይ ትምህርቲ ኩሉ ኮንቲ እዩ ምስ ዓለም ክትወዳደር እንተደኣ ኾንካ ክትመሃር ኣለካ ብፍላይ ድማ ደቂ ኣንስትዮ ጓል ክትመሃር ኣለዋ ንሳ እንተ ተማሂራ እዩ ሕብረተሰብ ዝልወጥ ምህርቲ ኣደ ክትህልወና ክንፅዕር ኣለና ብፍላይ ድማ ነዞም ኣብ ርሑቅ ከባቢታት ዘለዉ ኣብ ትምህርቲ ትሕዝ ዝበለ ርድኢ ዘለዎም ዜጋታትና ደቅና ነምህሮም እየ ክብሎም ዝደሊ ነተን ኣብ ታሕቲ ደረጃ ዝመሃራ ዘለዋን ብዙሕ ብድሆ ዝሓልፋ ዘለዋን ድማ ኣጆኹን በርትዓ ኣብ ዝለዓለ ደረጃ ክትበፅሓ ኢኽን ኣነ ህያው ኣብነት ክንየ ክብለን ይደሊ

0: መሓመድ ውሃጅ እውን ሓደ ካብቶም ኣብ ርሑቅ ከባቢታት ብሄረ ብዳዌት ዝርከብ ሃደምደሚ ዝበሃል ቦታ ዝመፀ ኮይኑ ንሱ እውን ኣንጻር ኩሉ ብድሆታት ሰጊሩ ኣባል 38 ዙርያ ሃገራዊ ኣገልግሎት ብምዃን ኣብ ሳዋ ዝርከብ ተምሃራ እዩ። ንሱ ኣብ ማእከል ብዙሕ ብትምህርቲ ዘይግደሱ ብፀቱ ዝዓቢ ዝነበረ ከም ምዃኑ ዋላ እኳ ወላዲኡ ኣብ ፈለማ እዋን ናይ ትምህርቱ ክምሃር ይመኽሮ እንተነበረ ብዙሕ ተገዲሱ ይምሃር ከም ዘይነበረ እዩ ዝዝክር።
1: ኣብ ቀዳማይ ክፍሊ ክሳብ ሓምሻይ ዘተምሃርና ሕጂ እቲ ምሕዳር ብሓይሊ እዩ ንምሃር ነርና ብሓይሊ ኣነ ሕጂ ብፍላይ ንዓይ ኣቦይ ክምሃር ማረ ይደሊ ነይሩ ግን ኣነ ፃላ ነይሩ ትምህርቲ ግን እሱ ሕጂ ብሓይሊ ካብ ቀዳማይ ደረጃ ስጋብ ካልኣ ሕልፈኒ ዝሓርካ ካብ ሻሻይ ስጋብ ሻምና ው ተማሂረ ዝሓርካ ፎርቶ ከማ ብሓይሊ ሓልፈኒ ኣነ ኣይኸይድ ነይ ገለ ብሉ ነይረ እሱ ከማ ሕጂ ብዙሕ ሕዳረ ምሳይ ነይሮም ሕጂ ካብቲ ዓዲ ኣብዚ ሰባ ዘለና ክልተ ሰብ ኢና ካብ ሓደምደሚ ንፎርታ 20 ሰብ ገለ ንኸውን ነርና ኩሎም ገዲፎዎ ትምህርቲ ሕጂ እቲ ዓዲ ኣብ ትምህርቲ ማራ ዝሕሉ እዩ ሕጂ እቶም ኣረክቶና እንታይ ብሎ ነይሮም ንዓናይ ንስራሕ ክንሃፍትም ገሌ እዚኣ ትምህርቲ ተማሂርካ ዋላ ሕጂ እንተተማሂርካ ድሓር ጥቕሚ የብሉን ከምኡ ይብሉና ነይሮም ንሕና ከሰረዚ ንፀልኡን ዝነበርና ግን ሕጂ ኣቦይ ማራ ትምህርቲ ይፈቱ ነይሩ ንዓይ ብሓይሊ በስ ሕጂ ክምሃር ይደሊ ነይሩ ስጋብ ሕጂ ክምሃር ይደሊ ሕጂ እቶም ኣረክቶና ዋላ ሓደ ሕጂ ኩሎም ዳርጋ ገዲፎማ ሕጂ ኩሎም ኣብ ጋሶ ዘሎ ሽቀት ዘሎ ከምዚያ ፋሕ ኢሎም ማራ ይሓገሰኒ
0: ተምሃራይ መሓመድ ናይ መባእታን ማእከላይን ደረጃ ትምህርቱ ዋላ እኳ ከምቲ ዝድለ ዓቲቡ እንተዘይሓዞም ሳላ ደገፍ ወላዲኡ ግን ብዓወት ዛዚምዎ ናብ ካልኣይ ደረጃ ክሓልፍ ክኣለም ናይ መባእታን ማእከላይን ደረጃ ኣብ ዓዶም ስለ ዝነበረ ኣብ እዩ ተማሂሮም ናይ ካልኣይ ደረጃ ትምህርቱ ክቕፅል እንተኮይኑ ግን ናብ ኣሕዳሪት ቤት ትምህርቲ ፎርቶ ሳዋ ክኸይድ ግድን ነበረ ናብኡ ኣብ ዝተጓዓዘሉ እዋን ድማ ተወሳኺቲ ናይ ወላዲኡ ደገፍ ኣብኡ ዝረኸቦ ሞራል ዝያዳ ንትምህርቱ ዓቲቡ ክሕዝ ከም ዝኽኣሎ ድማ ይዛረብ
1: እቲ መንፈስ ሕጂ ድሓን ነይሩ ሕጂ ብፍላይ ለበኒ ዝተማሂርና ከላና ካብ ዋሪ 12 ዲቪዥን ጀሚሮምና ስጋብ ትምህርቲ ፀቕፀ ማለት ሕጂ ማራ ሕጂ ኣብ ሳባ ከንህምፂ ንፅቢ ገለ ማራ ይሓግዙና ነይሩ ኣብ ፎርቶ ብፍላይ እቲ ዳይሬክተር ከመይ ንምሃር ኣለና መዓልታዊ ይቀፃፀረና ነይሩ እቲ ዳይሬክተር መሓመድ ጅሚዕ ሽሙ መዓልታዊ ይቀፃፀረና ነይሩ ኣብቲ ቦታ እዚያ ከመይ ንምሃር ኣለና ከመይ እዩ እቲ ሪቪዥና ይኸውን ዘሎ ኩሉ የረጋግፁ ነይሩ እቶም መምሃራን ከማ ድሓን ነይሮም ኣብቲ ቦርዲን ሰረድ ዝነበርና ንመፅኦም ብምሸት ገለ ሕቶታት እንተላና ንመፅኦም ይሓግዙና ነይሮም ምሳና ሰረ ዝነበሩ ኣብቲ ቦርዲን ማለት
0: ብድሕሪ እዚ መሓመድ ናይ ካልኣይ ደረጃ ትምህርቱ ብዓወት ዛዚሙ ናብ ሳዋ ዝጓዓዘሉ ግዜ ምስ ኣኸለ እውን እቲ ትምህርቲ እንታይ ክገብረልካ እዩ ዝብል ፀቕጢ መዛኑ ብዝለዓለ ከም ዝመፁ እዩ ዝዛረብ ንሱ ግን ኣንጻር ኩሉ ብድሆታት ምኪቱ ናብ ሳዋ ምርሐም
1: ዳርጋ 8 ብሄር ሃላ ናብዚ ሓይሊ ማለት እቲ ብሄራት ሕጂ ብፍላይ ድሓን እዮም ገሊኦም ከሎ ሕጂ ብዙሕ ርኢና ሕጂ እዚኦም ቀደም ንሪኦም ኣይነበርና ትግርኛ ድሓን ንሪኦም ነርና ምሳና ነይሮም እዚ ሕጂ እዚኦም በዓል ዓፋር ገሊ እዚኦም ሕጂ ርኢና ከመይ ፃዕባዮም ገለ ኩሉ ሕጂ ኣረጋጊፅና ማለት ቀደም እንታይ መስሉ ዓፋር ገለገለ እዚኦም ካልእ ብሄረታት ሳሆ ከመይ መስሉ እቲ መንሽሙናቶም ሕጂ ኩሉ ኣብ ሳባ ርኢናዎ ማለት ሕጂ ኣብ ሳባ እንታይ ኣለዎ ሕጂ እዚኦም ብፍለና ኣስመራ ንበር ሕጂ ተማሂሮም መፅኦም ሕጂ ሶም ከማና ይኮነ እቲ ትምህርቲ እዮም ከተማ ሰረዲ ኸይና ብዙሕ ተማሂሮም መፅኦም ስለዚ ሕጂ የረድኡካ ገሊ ሕጂ ብፍላይ ደቂ ከመይራና ኣሎ ኣዚ ከረድኡና ማራ ንሓንሳብ ዲስካስ ንገብር ማለት እዩ
0: ተምሃራይ መሓመድ ኣብ ሳዋ ምስቶም ኣብ ትምህርቲ ጉዱሳት ኤርትራውያን ኣሕዋተይ ክራኸብ ብምኽኣለይ ዝያዳ ንናይ ትምህርቲ ድሌተይን ሸውሃተይን ክባቢልዎ እዩ ብምባል እዩ ኣብ ሳዋ ብዙሕ ትምህርቲ ይቐስም ከም ዘሎን ኣብ ትምህርቲ ዘለዎ መረዳእታ ዝያዳ በሪኹ ከም ዘሎን ዝገልጽ እቲ ዝኸበደ ብድሆይ ክሳብ ናብ ሳዋ ዝመጽ እዩ ነይሩ ሕጂ ደጊም ዓብ ሕልሚ ዘለዎ ብትምህርቱ ኣብ ዝለዕለ ደረጃ በጺሑ ንህዝቡን ሃገሩን ከገልግል ራእ ዘለዎ ተምሃራይ ተቐይረ እየ ድማ ይብል
1: እጂ ካብ ቀዳማይ ክፍሊ ስጋብ ሓምሻይ ክፍሊ ውዳብ ቅድሁታት ዝተገይርና ከምዚታት ሕጂ ካብ ኣብ ዓድና ሕጂ ትምህርቲ ዝሕውል እዩ ዳርጋባስ ዳርጋ ሸቐጥን ጋሳታት እዩ ከምዚ ጋሳ ጥራይ ይፍሩ እምበር ሕጂ ኣብቲ ትምህርቲ ስጋብ ሻምና ኣለዉ ግን መራ ሕጂ ውሕዳት ኣለዋ ማለት ሕጂ ኣብ ፎረታ ምስ መፃና ሕጂ እቲ ትምህርቲ ቁሩብ እንደ ማዓቢላ ከይዳ ማለት ከምዚ ሰብሪና ሕጂ ኣነ ካብ ትምህርቲ መፅ ከለኹ እቲ ኣቦይ ኣነ መራ ክምሃር ይደሊ ነይሩ ሕጂ ጋሳ ኣለና ገሊ ኣባጊ ኣለና ከብቲ ካ ኣለና ሕጂ እቲ ከብቲ ሓዋተይ ገለ ኣሎ ገለ ካ ብገንዘብ ዝወፍረሉ ነይሩ ሕጂ እስኻ ብዛዕባ ትምህርትካ ጥራይ ይብለኒ ነይሩ ማለት ሕጂ ኣብ ካልእ ስራሕ ከይድ ኣይነበርኩን በስ ብዛዕባ ትምህርተይ ጥራይ ላቀጥ ነይረ ማለት ሕጂ ብዚ እቶም ካልኦት ከ ሕጂ ደቂ ዓድና ገሊ ንዓናይ ንዕልል ገሊ ንስፋ ገሊ ንይዋለ ትምህርቲ ይብሉና ካብዚ ዓድና ከይድ ካላና ሩባ ኣሎ እቲ ሩባ ንውዕል እቲ ዓድና ኸ ከይዶም ትምህርቲ በፂሖም ይመፁ ይብሎ ንሕና ካብቲ ሩባ ውዒልና ንምፅ ነርና ንምላስ ነርና እቶም ደቂ ዓድና እዩ ከምዚ ገብርዎን ዘነበሩን ኣብቲ ሩባ ንባዕል ንንኣና ንድቅስ እንተሎ ትምህርቲ እዮ ንድቅስ ነርና ኣብቲ ሩባ ተሓርካ ሰዓት 12 መክስ ኮይናኸ ንምላስ ነርና ከምዚታት ነይሩ ኣብ ቀዳማይ ደረጃ ማለት ሕጂ ሻሻ በፂሖ ከለኹ ኣነ ኣብ ትምህርቲ ሕጂ ቅሩብ ተስፋ ገይረ ኣብ ሻሻ ከለኹ ካልኣይ ወፅአ ሕጂ ቅሩብ ሕጂ ተስፋ ገይረ ማለት ኣብ ሻብዓይ ኸ መራ ሕጂ ቀፂለያ ኣብ ሻብዓይ ቀዳማይ መፅአ ኣብ ሻምናይ ከማን ቀዳማይ መፅአ ጅንናር ከ ብ53 ኣብሬጅ ሓሊፈ ኣብ ፎርቶ ኣብ ካልኣይ ደረጃ ከማን ኣብሬጀ ልዕሊ 70 ከሎ ሳዋ ወሪድ ሕጂ ኣብቲ ትምህርቲ ከለና 27 ሓሊፍና ጀነራል ዳርጋ 30 ሰብ ነርና 10 ሰብ ተሪፎም 20 ሰብ ሓደ ኣብ ትምህርቲ ኣሎ ኣብ ሂኮታ ስጋቢ 11 ማለት 3 ገሊ ኣዋ ተሪፎም 12 ሰባት 8 ገሊ ኣዋ ተሪፎም 12 ዝኸውን ፎርቶ ከይድና ኣብ ፎርቶ መፅና ሕጂ

ናይዚ ከለና ኩሎም ዳርጋ ጠፊኦም ሓሙሽተ ሰብ ከለና ቴኒስ ተገርና ቴኒስ ከዓ ሰለስተ ተሪፎም ክልተ ኢለበን ዝሓሊፍና እቶም ሰለስተ ከዓ ሕጂ ከዓ መሳሕታትኮ ገዲፎም ኣገሊሎም ሕጂ ካብቲኦም ዘነበርና ማለት 20 ሰብ ክልተ ሰብ ተሪፍና።

0: ደገፍ ወላድየይ ዓንዲ ሕቆ ኮይኑ እዩ ኣሳሊኒ እምበር ኣነ እውን ኣሰርቶም ትርጉም ትምህርቲ ብዝግባእ ዘይፈለጡ እሞ ዝገደፎ ብፆተይ ምኾንኩ ዝበለ ተምሃራይ መሓመድ ዋላ ኣብቲ ኣባሕዳሪት ቤት ትምህርቲ ፎርቶሳዋ ዝመሃረሉ ዝነበረ ግዜ እቶም ካልኦት ብፆቱ ትምህርቶም ገዲፎም ናብ ዓዶም ክመላለሱን ከለዉ ንዓይ ግና ኣቦይ ሰጥ ኢልካ ጥራይ ተምሃር ይብለኒ ነይሩ ይውስኽ
1: ካብዚ ንኸይድ ነርና ሕጂ ኖርማል ነይሩ እቲ ምክያድ ግን ሕጂ ኣቦይ እቶም ኣረክቶና መሰላ ዝነበሮም ዳሕሪ 10 መዓልቲ ገሊ ገዛቦም ይኸይዱ ነይሮም ኣቦይ ከዓ ይደወለለዩ ከምዚ ክመፅ እንተኢለዩ ብዘይ ፍቓድ ገለ ከይፅ መፅ ይብለኒ ነይሩ ሕጂ ኣና ካብ ወርሒ 10 ዕለት ገሊ ንመፅ ወርሒ ሓደ ጥራይ ይምለስ ነይሩ ገንዘብ ገሊ ዝኾነ እንተሸግርካ ናባ ይደውል ገሊ ይብለኒ ነይሩ ሕጂ እቶም ካልኦት ይፀፍኦ ነይሮም ከዚ ገዛ ይድቅሶ ገለ ኣና ከዓ ሕጂ በቲ ደገፍ ናቱ ድሕሪ ሰሙን ድሕሪ 2 ሰሙን ገሊ ይመፅእኒ ነይሩ ከመይ ኣነባብረና ተ ይርኢ ነይሩ ሕጂ እቲ ኣቦይ ዓብዪ ሰብእዩ ዕድሚ ልዕሊ ስሶ ኣሎ ሕጂ ሕጂ እሱ ትምህርቲ ዝበሃል የብሉን ግን ሕጂ እሱ ኣብቲ ከተማታት ገለ ይጋያሽ ነይሩ ዳረጋ ይፈልጡ እቲ ትምህርቲ ኣበይ ከም ዝፃብፅሓካ ይፈልጣ ኩሉ እዚኦም ተማሂሮም ዘሎ ኣበይ ከም ዝበፂሖም እዚኦም ተማሂሮም ዘሎ ኣበይ ከም ዝኮፍ ኢሎም ዘይተማሃሩ ካ ኣበይ ከም ዘለዉ ኩሉ ይፈልጡ ነይሩ ሕጂ እንቲ ተማሂርካ ኣብ ሴልዳ ጌርካ ኮፍ ከትብል ኢኻ ከትነብር ኢኻ ገለ ይብለኒ ነይሩ ሕጂ ብከምዚ ኩሉ ይፈልጡ ነይሩ ማለት እሞ ሕጂ እሱ ኣይተማሃረን ኣብ ግዜኦም ሕጂ ተምህርቲ ኣይነበረን ከምዚ ማለት ናፅነት ኣይነበረትን ማለት ኣብ ኤርትራ ከምዚታት ኣብ በረኻታት ገሊታት ይሕበ ነይሮም ተወቢያ ነይሮም ከምዚ ግዜ ኣይረኸቦም ማለት
0: ቀፂልና ናይ መፃኢ ሕልምታትካ እንታይ እዩ ዝመስል ክንብል ኣብ ዝተወከስናሉ ንመንእሰይ ተምሃራይ መሓመድ መጀመርታ እዚ ሕጂ በፂሕዮ ዘለኹ ውፅኢት ናይቲ ህዝብን መንግስትን ኤርትራ ንዓና ክንምሃር ብዙሕ ወፃኢታት ብምግባር ኣብ ኣፍ ደገና ቤት ትምህርቲ ብምኽፋት ይኹን ኣብ ኣሕደርቲ ቤት ትምህርቲ ኣብ እንምሃረሉ እዋን ድማ ብዘይ ዝኾነ ክፍሊት መግብናን ኩሉ ወፃኢታትናን እንዳሸፈነ ዘምህረና ዘሎ እዩ እሞ ስለዚ ኣብ ዝለዓለ ደረጃ በፂሐ ክክሕሶም እየ ዝደሊ ድሕሪ ምባል
1: ሕጃነ ወል ብጣዕሚ ኣምላኽ ይሓግሳና ብትምህርቲ ሕጂ ንፅቢ እንተምፅ ድሕሪ ንፅቢ ኮሌጅ እንድዩ ድሕሪ ኮሌጅ ሕጂ ዶክተር ወይ ከመምህር ክኸውን ይደሊ ማለት
0: ተዓብየሉ ከባቢ ፅልዋ ኣለዎ ዝብል ተምሃራይ መሓመድ ከባቢኻ ኣብ ትምህርቲ ዘለዎ ንቕሓት ድሩት እንተደኣ ኮይኑ ክትምሃር ክትመርፅን ከለኻ ሰሬኻ ሸጥ ኣቢልካ እዩ ኣነ ድማ ንኩሉ ሰጊረ ናብዚ በፂሐ ዘለኹ ከም ምዃነይ ናብቲ ሕብረተሰብ ዘመሓላልፎ መልእኽቲ ኣለኒ ይብል
1: ሕጂ ኣነ ዝለኦኹም መላእኽቲ ሕጂ ኣብ ሰብ ግድን ከመፅ ኣለዎም ሰብኻ ብዙሕ ትርኢ ብሄራት ትርኢ ትምህርታዊ ትርኢ ከመይ ኣዳባ ናይ ትምህርታዊ ወላ ሕጂ ትምህርቲ እንተዘይብልካ ቀዳማይ ትምህርቲኻ ትወዲ ኮምፕሊት ዳሕራይኻ ጉቡኡኻ ትፈፅም ማለት ኣብ ሰባኻ ሓንቲ ዓመት እያ ሓንቲ ዓመትካ ብዙሕ ትርኢ ኣብ ኤረትራ እንታይ ከምዘሎ ኩሉ ዳርጋ ትርእዩ ማለት ሕጂ ኣነ ዘመሓላለፎም ኩሎም ኣብ ሰባ ክመፁ ኣለዎም ዝምሃር ዘሎ ትምህርቲ እዩ ክቐፅል ከይምሃር ከሎካ ትምህርቲ እዩ ክጅመር ማለት እቶም ወለደይኻ ዳርጋ ፈትዎም ነይረ ሕጂ ይቐኒለ ይክብሎም ኣብዚያ ደረጃ እዚኣ ኣብፂሖም ነተወሉ ብዝግሬት ብደገፎም እየ ኩሉ ሕፅረታት ርኦም ኩሉ ሕፅረታት ስለተሓለፎምኒ ከመዝግኖም ይደሊ
0: እዞም ክንዕዘቦም ዝፀናሕና ክልተ ተምሃሮ ካብ ብሄረ ብዳዌት ሓደ ኣብነት ናይቲ ህዝብን መንግስትን ኤርትራ ኣብቲ ርሑቅ ከባቢታት ሃገርና

ኣብ ማእከል እቲ ብጉስነትን ሰበክሳግማዊ መነባብሮን ሂወቱ ዝመርሕ ህዝቢ ጩራ ብርሃን ትምህርቲ ንምውላዕ ዝገብሮ ዘሎ ሓያል ጻዕሪ እዮም። ንሕና ድማ ነዚ ጻዕሪ እንዳመጎስና ነዞም ሕጂ ሃገራዊ መልቀቕ ፈተና ማለት ማትሪክ ተኻፊሎም ዘለዉ ኣብነታውያን ተምሃሮ ነጥቢ ኣምጺኦም ናብ ኮሌጃትና ተጸንቢሮም ብቑዓት ሰሞያ ክኾኑ ንምንየሎም።

ቀፂሉ እዚ ሰብ ትሕዝቶ መደብና ዝኸበርኩም ተኸታተልትና ንእሱ መደብ ዕላል ተመክሮ እዩ። ኣብ መደብ ዕላል ተመክሮ ዝተፈላለየ ገጻት ናይ ሂወት ፈቲሽና እናበኹም እነብሎ ንእሱ መደብና እዩ። ንሎሚ ከ ጋዜጠኛ ሓይላባ ሰፎ ኣብ ምንታይ ዘተኮረ የቐሪብና ዘለዎ ንምሉእ ምክታል ናብቲ መደብ ክስክረኩም።

0: ትነብረሉ ከባቢ ንማሕበረ መነባብሮኻ ቅርፂ የትሕዘ እዩ። ኪኖ እዚ እውን ኣበ ባህርያትካ ኣወንታውን ኣሎታውን ፅልዋ ኣለዎ። መጀመርያ ጥበብ ወዲ ሰብ ንኸባቢኡ ምቁፅጻርን ምስኡ ንምውሃድ ምልምማድን እዩ። ኣእምራዊ ኣተሓሳስባ ኣካላዊ ሓይሊ ነቲ እትነብረሉ ከባቢ ይመስል ክንዲ እቲ ባህሪ ናይቲ ከባቢ ጸልወካ ይሕየልን ይምጣጥን። እንታይ ዓይነት ማሕበረ መነባብሮ ኢኻ ክትመርሕ ንኽትነብር ዘድሊኻ ነገራት፣ ጸጋ ናይቲ ከባቢ እንታይ እዩ፣ ኩነታት ክሊማ፣ ትሕዝቶን ቅርፂ መሬትን ከ እንታይ መስል ምስ ፈለጥካ እዩ ዝውሰን። ብድሕሪ እዚ ምስኡ ናይ ምውሃድ ጥበብ ተማዕበል። ዓዲ እብርሂም ዝበዝሑ ብሄረ ብዳዊት እዮም ዝቕመጥዋ፣ ብዓዲ ሰይድና እውን ትጽውዓ። ኣብዚ ዓዲ ማሕበረ መነባብሮ ቅድሚ ፀሓይ መብራቃ እዩ ዝጅምር። ስድራ ቤታት ዘዝግብአን ይገብራ። ኣባላት ስድራ ልሙድ ማሕበራዊ ህይወት ንምስልሳል ናብ ዝተፈላለየ ዕዮ ይመቓቐሉ። ካብ ንግሆ ክሳብ ምሸት ድማ ኣብ ንጡፍ ምንቅስቓስ ይርከቡ።
1: መነባብሮ ትሪኦ ከለኻ እንተኾነ ጸጋታቱ ምሉእ እዩ፣ ኣልሓንቲ ዝጎደለ የለን። ሓፈሻዊ እዚ ዓዲ እዚ ትሪኦ ከለኻ ብደቡብ ምስ እንጅሃይ ድዳወብ፣ ብምብራቅ ምስ ትንሽኣይ ድዳወብ፣ ብሰሜን ምስ ገርገ እዚ ኣሸሪፍ ድዳወብ፣ ምዕራብ ኣለዎ ኣዲሳይ፣ ምዕራብ ኣዲሳይ ድዳወብ። ኣብዚ ኣብ ማእኸል እዚን ከባቢታት እዚአን ዝርከብ ዓዲ እዚኣ ምሕዳር ኮሬት ዓዲ ሰይና ትበሃል። ምስ ጎራወብቲ ብጣዕሚ ፅቡቅ ሓድነትን ስኒት ዘለዎ ኮይኑ ድኾነ ጸጋታቱ ምሉእ ድጐደለ ኣልሓንቲ የብለዎ።
0: በረኻ ጥበብ ይምህረካ እዩ። ባህርያትካ ኣብ መዕራሪኻ ባህሪ እንስሳታት ተጽንዕ። ንኽትነብር ዘድሊኻ ነገራት ተማዕብል። ሕይወት ናይ ገዛ ርሱ ስርዓት ኣለዎ። ለይትን ቀትርን ሓጋይን ክረምትን ስሩዕ እንተ ኾይኑ ኣኸለ፣ እቲ ኻልእ ህይወት እውን ብኡ ተማእዚን እዩ ዝስራዕ። እቲ ዝሓተካ ጻዕርን ብልሓትን ጥራይ እዩ ይብሉ ነበርቲ ዓዲ እብርሂም። እዚ ከባቢ ብሩኽ እዩ፣ ዝደለኻዮ ሂበካ። መሬቱን ጥሪቱን ለጋስ እዩ። እንተ ጽዒርካ ጻማኻ ኣይትስእንን ኢኻ። እናተምሃርካን እናተመኰርካን ስለ ትኸይድ እውን ምንባር ቀሊል እዩ ዝኸውን።
2: ማሻ አላህ ማሻ አላህ። እዛ ዓድና እዚ ንሃና ብዳውየት ኢና ብዳውየት ሙትሕበ

0: ባር ብወፈራ ስርሓና ከውን ማርኣ ብወፈራ ከውን ኩሉ ብገንዘብ ኣይንሰርሕ ኢና ወፈራ ኢና ማሻላ ኣድዚ ንትንዋይን ብብዳውየት ንካሊእ ንከውን ንዓና ግዶ ንካሊእ ንሕግድ ሓገድቲ ኢና ኤርትራውያን ኢና ንሕግድ ተቐበልቲ ጋሻ ኢና ሓንታ ይሰዓናን ኢና ብደይ ከኣልናዮ እንሱ ይጥግመና እምበር ብድነቀሎ ሓንታ ኣይጥግመናን እዩ ንህብ ኢና ንወስድ ኢና ከምኡ ኢና እንዳሰርሐና ስጋ ፍጂ ኣሎና ብተስፋ
1: ኣብዚ ዓዲ ዋላ እኳ ከብትን ጤለ በጊዕን እንተሃለዋ ዝበዝሓ ጥረይቶም ግን ኣግማል እየን ስድራ ቤታት ካብ 10 ክሳብ 200 ኣግማል የውነኑ ርግእ ዝበለ ማሕበራዊ መነባብሮ ድማ ይመርሑ እዚ ሎሚ ህድእ ዝበለ ማሕበራዊ ህይወት ቀደም ቅድምና ጽነት ካልእ ነይሩ ብኣጋር ሰራዊትን ደብዳብ ነፈርትን ሰብን እንስሳን ፈቐዶ ጎቦኻ ድሚው ዝውዕል ዝነበረ
2: እዚ ዓዲ እዚ ብቆደሙ እውን ተወፂኡ ዝጸንሐን ኣብዚ ጌጠር እዚ ብምንጊ ክልተ እሳውራ ኤርትራ ዘነበረሉ ኣብዚ እዩ ነይሩ ከተማ ይርአይ ነዚ ህዝቢ እዚ ናይ ከተማ ትምህርቲ የብሉን ናይ ኣገልግሎት ኣይነበሮን እቶም ጀብሃ ዝበሃሉ ጀመርቲ ኣብዚ ምሳንዮም ዝውዕሉ ኣብዚ ከባናዮም ዝምገቡ ጌጠር ስለ ዝኾነ ማለት እዩ እቲ ጸላዒ ከዓ ኣበይ ንኦም ሓዲኑ ኣበይ መፅእ ኣብዚ መፅእ ሕጂ እቲ ህዝቢ ዝረኽቦ ነበረ ሽግር መከራ ናብቲ ህዝቢ እዚ እዩ ነይሩ ዝዝክሮን ዝርዮ ነበርኩ ከማን ብንእሽተይ ከለኹ ዝርዮ ዝነበርኩ ኣብዚ ምሳና ጀብሃ ኣብዚ መንጎ ክልተ ጎቦ እቲ ዓዲ ኣብኡ እዩ ነይሩ እቲ ጀብሃ ከማ እቶም ጀብሃ ኣብኡ ኣፅሊሎም ነይሩ ቀትሪ ነይሩ ሕጂ እቲ ዓዲ ዓዲ ሰይድና ይበሃል እቲ ጸላዓይ ተመሪሑ ኣብዚ መፅኡ ጀብሃ ምህላዎም ፈሊጡ ዋርድያ ኣብዚ ጎቦ እዚ ታባ እዚኣ ትረአይካ ታባ ዓብዒሉ ነይሩ ዋርድያ ኔዋይ ጎቦ እውን ዋርድያ ነይሩ እዚ ዋርድያ ነጀዋይ ዘንጉኡ ትኽስ እዩ ጸላእይ ከይረአየ ህርጉ ኢሉ ናቲ ናብቶም ተጋድልታእት ሕጂ ኔዋይ ዋርድያ ምስ ረአዮም ኣትዮሞ ተኽሱ ኮነ እቲ ዓዲ ከኣብኡ እቲ ዓዲ ሽዑ እቲ ዕለት እቲ ወቕቲ ወር 5 ይነሩ እዚ መሬት ማይ እዩ ሓሬት ገሌ እዩ ዓዲ ብትን ይርተኽሶ ምስ ገበሩ መዓት ብሬናት እዩ ነርሹ ገሌ እንጃሓዚ ዘሎ ማዓዶ ዓዲ ገልኡ እቲ ህዝቢ ሃዲሙ ገሊኡ ነብዚ ጨካ ገልኡ ሃዚሙ ናይ ምሸት እዩ ነይሩ እቲ ዓዲ ፈቐጡ ወላ ቆልዓ ንእሽተ ይኹን ፈቐጡ ሓዲሩ ጸላእይ ኣብዚ ዓዲ ሓዲሩ ዝውሰድ ወሲዱ ዝላዓሎ ላዓይኑ ንግሆ ጸላእይ ተመሊሱ ማለት እዩ ሕጂ ከዛርበካ ናይ ዝዓዲ ወፃ ሽኡ ዝነበረሉ መናበብሮ ሕጂ ዘለዎ ሕጂ ሰላም ረኺቡ
1: እዛ ንዕዘባ ዘለና ዓዲ ብርሂም 400 ገባር ብትንፋስ ድማ 1900 ዝበጽሑ ሰባት ሓቒፋ ትርከብ ሓንቲ ካብ ዓድታት ንእዞባ መንሱራ እያ ኩሉ ክርከቦ ዝኽእል ኣብ ጽቡቕ ቦታ እያ ትደኩና ዘላ ንማሕበረ መነባብሮ ዘቕልሉ ኣገልግሎታት ክዋደደላ እንተኽኢሉ ኣብ ሓጺር ግዜ ክትሰፍሕን ከትምዕበለን ትኽእል ዓዲ እያ
3: ሓረስታይ ሓሪሱ ድናበር ሓሪሱ መጓስያን ሓረሻን ብኡ ገሪ ድነብር እዩ ዝዓደት እየ ብኡ እዩ ድነብር ኣጋታት ድሓን ኢና ነፍስና ንጥቅል ኢና ድሓን ኢና ጥሪት ኣለዋና ድሓን እየን መሬትና ድማ ድሓን እያ መሬት ብርክቲ እያ ገረብ ኣለዋ ውርቂ ኣለዋ ጥሪት ኣለዋ ድሓን ኢና መነብራ ጥቡቅ ኢና መጓስያን ብማሕረሰ ኢና ንነብር ኣለና ምንባር
0: ኣብዚ ናይ ጥሪትና ይኹን እንተጠገመና በዓልና ንሰትዩሉ ዲጋ የለን ዓሚ ናይ

0: ሰናይ ሰናይ።
1: ክቡራት ኸታተልትና መስታወትሩ ሰንበትን ረብዕን ኣብዚ ሰዓት እዚ እትረአ መደብኩም መደብ ማእገሪኹም ዘለኹም
2: ዕውታት ሰባት ኣብ ዕምሪ ህይወቶም ንሕብረተሰብ ዘማእዝንን ዝመርሕን ኣበርክቶ ክገብሩ ይጸንሕ እዮም። ብሂይወት እንከለዉ ወይ ድማ ጉዕዞኦም ዛዚቦም ምስ ሓለፉ ጥቕሉል ኣበርክቶኦም ብኻልኦት ይዘንቶም። ኣብነት ናይዚ ኸኣ መምህር ኣስረስተ ሰማ ታሪክ ህይወቶምን ስነ ጥበባዊ ጉዕዞኦምን ካብ 1934 ክሳብ 215 ዝሓዘ ኣብ 394 ገጻት ዝተዘርግሐ ዛንታ ብደራሲ ዘመንፈስ ሃይለ ቀሪቡ። ኣፍቀርቲ ጥበብ ዕዱማት ኣጋይሽን ስድራ ቤትን ኣብ ዝተረኽብሉ ኣጋጣምያ እዛ ንታሪክ ህይወት መምህር ኣስረስተ ሰማ ትገልጽ መጽሓፍ ምልላይ ተገይሩላ

ኣብ መድረኽ ዝደየቡ መዛኑ መምህር ኣስረስ ተሰማን መንእሰያትን ኣስተማቐርትን ገምገምትን መምህር ኣስረስ ተሰማ ዕድሜኦም ምሉ ኣብ ስነ ጥበብን ምሕደራን መሪሕ ኮይኖም ሰሪሖም እዮም። ማሕበራዊ፣ ፍቕራዊ፣ ፖለቲካውን ታሪኻውን ዝትሕዝትኡ ዝተፈላለየ ጠቓሚ ፍርያት ብምብርካት እውን ንሕብረተሰብ ጐስጒሶም ምስ መዛንኦም ኮይኖም ንሃገር ዝኸውን መሰረት ኣንጺፎም ሓሊፎም

ሻ ንኹሉ ኣበርክቶኦምን ዕዮኦምን ጠርኒፍካ ታሪኽ ህይወቶም ክትፅሕፍ ብምብቃዕኻ ንዓኻ ንደራሲ እውን ዓብዪ ምስጋና ኣይብፃሕኻ። ከምዚ ዝኣመሰለ ስራሕ ክዕንብብ ድማ ንላቦ ብምባልዮም ርእይቶኦም ሂቦም። ብተወሳኺ መጽሓፍ ታሪኽ ህይወት መምህር ኣስረስተ ሰማ ዝሓለፉ ኣርካናት ስነ ጥበብ ኤርትራ ኪንዮቲ ዝግብኦም ዝኽርን ሞሳን ኣበርክቶኦም ህያው ኮይኑ ተካእተ ስነ ጥበበኛታት ንኽፈርዩ ኣብ ምንቕቓሕን ምድራኽን ዓብዪ ኣበርክቶ ክህልዎ ከም ዝኽእል ምስክር እዩ። ኣበርክቶ ወለዶታት ደራኺ ምዕባለ ስነ ጥበብ ስለ ዝኾነ እቶም ዘለውን ዝመፁን ስነ ጥበበኛታት ድሕረ ባይቶኦም ምስዘይፈልጡ መሰረት ስለ ዘይህልዎም ነባሩ ዕዮ ክፍጹሙ ኣይክእሉን። ስለዚ ከምዚ ናይ መምህር ኣስረስ ዝኣመሰሉ መጻሕፍቲ ታሪኽ ህይወት ናይ ካልኦት ኣርካናት ምጽሓፍ ንምዕባለ ስነ ጥበብና ከምኡውን ሃገርና ዞባናን ስግሩን ዝህልዎ ኣበርክቶን ጽልዋን ኣገዳሲ እዩ። ኣብዚ እዋን እዚ ስነ ጥበባዊ ኣትይዎ ካብ ዘሎ ድስካለ ኣብ ምውፅኡ ኸዓ ክሕግዝ ይኽእል ይብል ዘምረት ዮሐንስ ምርምርን ስነዳን ህቅደፍ። መምህር ኣስረስተ ሰማ ጣዓሞት ትብል መጽሓፍ ምሳሕተሙ ጥልቕ ኢላ ናብ ጽሑፍቶም ኣተሓሳስቦኦምን ፍልስፍናኦምን ስለ ዘይኣተወት ጐዲላትና ነይራ። ሎሚ ዘመንፈስ ሃይለ ነዚ ሃጓፍ እዚ ኣማሊኡ ነቲ ሰፊሕን ዓሚቑን ኣበርክቶ መምህር ኣስረስ ጠርኒፉ ኣቕሪብልና ኣሎ። 1950ታትን 60ታትን ንትንሣኤ ባህሊ ኤርትራ ወሳኒ መድረኽ እዩ ነይሩ። እዛ መጽሓፍ ነቲ ምዕባለታቲ ኣስፊሓ ገሊጻቶ ስለ ዘላ ኣገዳሲ ሰነድ እውን እያ። ዘመንፈስ ሃይለ ቀዲሙ ምስ ታሪኽ ህይወት ሙዚቀኛ ግርማይ ሰሎሞን ስለ ዘላለየና ነዚ ሒዝዎ ዘሎ ቅዱስ ተግባር እናመጐስኩ ክቕጽሎን ክዕወተሉ ንምነ። ኣለምሰገድ ተስፋይ ደራስን ተመራማሪ ታሪኽን፣ እዚኦም ገለ ካብቶም ኣብዛ መጽሓፍ ርእይቶኦም ዝሃብዮም። እዛ መጽሓፍ ኣብ 4 ዓበይቲ ክፍልታትን ብርክት ዝበሉ ንኡሳን ኣርእስታትን ተኸፋፊላ ኣላ። ነቲ ዝርዝር ጽሑፉን መግለጽን ተወሳኺ መብርህን መዘኻኽርን ዝኸውን እውን ምስቲ ትሕዝቶ ዝሳነ ኣስኣል ቀሪብሎም ንድሕሪት ዝመልስ ዛንታን ነቲ ግዜ ዘዘኻኽር ግጥምን እውን ሰፊሮም ኣለዉ። ብተወሳኺ ገለ ኣብዛ መጽሓፍ ካብ ዘለዉ ንኡሳን ኣርእስታት ሓድሽ ዓዲ ሓድሽ ሕይወት እዋን ቃንዛን ተነጽሎን ሌላ ምስነ ጥበብን 1943-45 ናብ ትምህርቲ ምምላስ ጉዕዞ ናብ ኣስመራ ፈተነ ምስ መከራ ዕድል ኣብ መሰናኽል 1945 ድርብ ካሕሳ ሙዚቃ ምጽዋት ክቕጽል ወሲነ። መምህር ኣስረስ ኣብ ማሕበር ምምዕባል ሃገራዊ ልምዲ ሰንጀርጆ 1958-1960 ሕፀን ጋማን ወላዕቲ ሽምዓ ምምስራት ማሕበር ትያትር ኣስመራን ካልእን ኣብዛ መጽሓፍ ተኻቲቶም ኣለዉ። ኣብ መወዳእታ ደራሲ ዘመንፈስ ሃይለ እቲ ኽብሃል ዝከኣል ኣብቲ መጽሓፍ ተባሂል እዩ። ንዅሎም ኣብዛ ስራሕ ኣበርክቶ ዝነበሮም ሰባት የመስግን። ንስድራ ቤት መምህር ከዓ ብፍላይ ኣርካናትና ታሪኾም ተቐቢሩ ኣይተርፍን እዩ። በብግዜኡን በብዓቕምናን ክንሰርሕ ኢና ብምባል እዩ ቃሉ ስሚዑ።

ንባብ ሜላ መጨበጥ ዓወት እዩ። ንባብ መፍትሕ ትምህርታዊ ሓዘል እዩ። ንባብ ጥቕምታትን ክእለታትን ደቂ ሰባት ይመዝን። ንባብ ጥቅውና እዩ። ንባብ ድርኺት ንእወታዊ ማእዝን እዩ። ንባብ ምስትውዓል እዩ። ዘንብብ ይዕንብብ ከም ዝበሃል ሓደ

ኣንባባይ ኣብ እወታዊ ኣተሓሳስባ ኣካይዳ ኣጠማምታ ዝለዓለ ኢድ ይሕዝ። እዚ ኩሉ ገለ ካብ ጥቕምታት ንባብ እዩ። ንሎሚ ካብ ዛርስትኪ ወፃና ነዚ ኣቐዲሙ ክግለ ዝፀንሐ ጥቕምታት ንባብ ንምጭባጥ ዝሕግዝ ሜላ ኣናባ ክነተኩር። ጽሑፋትካ ብውሕሉል ኣገባብ ካብን ናብን ምስዳድ፣ ትርጉማት ቃላት ብግቡእ ምርዳእን ምቕዕባትን ካብ ብዝሕ ንባብ ክመጽእ ዝኽእል ክእለት እዩ። ክእለታት ንባብ ንምዕባይ ዝሕግዙ ነጥብታት ላመት ወይ እቲ ቀንዲ ሕመረት ናይቲ ጽሑፍ ገፊፍካ ናብ ሓሳባትካ ምቕያር፣ ንጻረን ዕላማታትን ናይቲ ጽሑፍ ምፍላጥ፣ ኣስፊሒካን ኣዕሙቕካን ብዅሉ ማእዝናት ናይቲ ጽሑፍ ምፍታሽ ዝኣመሰሉ ከነዘውትር ምዝግባእ እዩ። ነዚ ንምትግባር ነቲ ተንብቦ ዘለኻ ጽሑፋት ትሕዝቱ ምጽማቕ ኣነጻጺርካ ምርኣይ፣ ንዅሎም ኣብቲ ጽሑፍ ዝለዓሉ ሕቶታት ደምዳማዊ ሓሳብ መሓዝ የድሊ። እዞም ኣቐዲሞም ክግለጹ ዝጸንሑ ኣብ ኣናባኻ ክእለዞም ጽሩቕሒታት ክኾኑ ከለዉ፣ ደረጃ ብቕዓት ኣናባኻን እንታይ ዓይነት ሜላታት ኣናባ ክትጥቀም ኣለካ ድማ ስዒቡ ክምለስ እዩ። ቀዳማይ፣ ሓንሳብን ንዅሉ ሰዓን ንኸተንብበሉ ዝተሓዘ ፍሉይ ግዜን ቦታን ወስን። ካልኣይ፣ ዝጠቕመካን ዘይጠቕመካን ጽሑፋት ሓዋዊስካ ምንባብ ክተወግድ ኣለካ። እዚ ማለት ዓበይቲ ሓሳባት ከተቓልሉ ይኽእሉ እዮም ዝበልካዮም ጽሑፋት ዝሓሹን ዝበለጹን ክጠቕሙኻ ስለ ዝኽእሉ መሪፅካ ከተንብቦም እወታ ውፅኢት ይርከቦም። ሳልሳይ፣ ንገዛ ነፍስኻ ኣብ ግዜ እተንብበሉን ድሕሪ ምንባብካን ሕቶታት ኣለዓኢልካ ሕተታ፣ ብተወሳኺ እውን ሓሳባዊ ስእሊ ኣብ ሓንጎልካ ኣስፍር። ራብዓይ፣ ምልክት ቋንቋ ንምዕባይ ነቲ ጽሑፋት ኣተኪርካ ምፍታሽን ብብዝሒ ምውራቕን የድሊ። ሓሙሻይ፣ ኣቐዲምካ ንዘንበብካዮ ገጻት ጽሑፍ ካልኣይ ግዜ ተመሊስካ ከተንብቦ የድሊ። እዚ ኣብ ጽሑፍ ዘለካ ጣዕምታ ምስቲ ኣቐዲምካ ዝጸንሐኻዮ እቲ ለውጢ ንምግምጋምን ምፍታሽን ይሕግዝ እዩ። ሻድሻይ፣ ናይ መወዳእታን ድማ ዝተፈላለዩ ጠቕምትን ኣገደስትን ዝበልከዮም ዓይነት ጽሑፋት ከተንብብ ኣለካ። እዚ ኩሉ ኣቐዲሙ ክግለ ዝጸንሐ ረቑሒታት ንባብ ብግቡእ ምዝትግበር ካብ ዝተፈላለዩ ማሕበራዊ ጸቕጥታት ክናግፈካ ይኽእል እዩ። ኣተሓሳስባኻን ኣካላትካን ብዕጋበትን ዕቤትን ሓንጎል ስለ ዝድረኽ እፎይታ ክትረክብ የኽእለካ። ኣብዚ መዳይ መጽናዕቲ ዝገበሩ ምሁራት ዩኒቨርስቲ ሳሴክስ ዓዲ እንግሊዝ ከም ዘነጽርዎ፣ ኩሉ ግዜ ካብታ ድሕሪ ዘንበብካላ 6 ደቓይቕ ኣብ ሓንጎልካ ዝጸንሐ ጸቕጢ ብ68 ሚታዊት ከም ዝነኪ ይሕብሩ። ብተወሳኺ እውን ካብቶም ዘየንብቡ ሰባት እቶም ዘንብቡ ኣብ ዕለታዊ ህይወቶም ዝያዳ ሕጉሳትን ዕጉባትን ምዃኖም እዮም ዘስምሩ። በዚ ድማ ሓደ እኹል ፍልጠትን ዓቕምን ዝደለበ ሰብ 20 ገጻት ጽሑፍ ኣብ 30 ደቓይቕ ከንብብ ኣለዎ ይብሉ። እዚ ኸ ቅልጣፈ ንባብን ናይ ምትሓዝ ተኽእሎኻን ከም ዝዓቢ ዝገብር ስለ ዝኾነ እዩ። ብሓፈሻ ኣንበብቲ ኣብ ክልተ ምድብ ይኽፈሉ፣ ንፉዓት ኣንበብትን ድኹማት ኣንበብትን ተባሂሎም ድማ ይፍለዩ። ድኹማት ኣንበብቲ ዝበሃሉ ነቲ ንባብ ብዘይዝኾነ ሰጋ መጋእ ከንብቡ ዝኽእሉ ኮይኖም ግን ከኣ እንታይ የንብብለው ዘይፈልጡን ዘየስተውዕሉን እዮም። እዚ ኸኣ እንትርፎ ኣዋጻጻ ኣካላቶም መልእኽቲ ናይቲ ጽሑፍ ዘይፈልጡ እዮም። በዚ ምኽንያት ንባቦም ምስ ወድኡ እኹል ዝኾነ ኣፍልጦን ብቕዓትን ስለ ዘይትርፉ እንታይ ከም ዘንበቡ ንኽዝግህሩ ይሽገሩ። ንፉዓት ኣንበብቲ ምወረቕ ማለት ኖት ዝጥቀሙ፣ እንታይ ከም ዘንበቡ ጽማቕ ጽሑፍ ዝሕዙ፣ ርድኢቶም ዘዕብዩ፣ ካብ ዘንበብዎ ተበጊሶም ዘይበርሃሎም ሕቶታት ዝሓቱ፣ ኣብ ኣእምሮም ኮነ ሓሳባቶም ስእላዊ ሓሳብ ዘማዕብሉ፣ ናይ መስተጻመሪ ማለት ሲንተዛይዝ ክእለቶም ካብ ዘንበብዎ ዘዕብዩ፣ ፈላጣት መቕርብ ኮነ ፈተውቲ ኣዕሩኽ ክገብሩ ዝኽእሉ እዮም። ክቡራት ተዓዘብቲ፣ ኣንበብቲ ንምዃን እንገብሮ ጻዕሪ ዝበለጸ እኳ እንተኾነ
ካብ ዝበለፀ ግን ንፋዓት ኣንበብቲ ንክንከውን

ክቡራት ተኸታተልትና ናይ ሎሚ ትሕዝቶ መደማገር ኣብዚ ተዛዚምሎ ኣብዚ መፅእ ሰሙን ብካልኦት ትሕዝቶ ኢና ክንረኸብ ክሳብ ሽዑ ሰሰናይ ብሩህ ቅና እናበልኩ ቅድሚ ምስንባተይ ምስኹም ፀንሕና ጋዜጠኛ ሰምራዊት ሊቪዮ ከምኡ ድማ ሳላይ መሓመድ ብኩራ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤርቲቪ ነስክረኩም።

0: سلام، كمي كان يهم خبركم تفاتتلتين اي لومي مدبنا حمام قلع وبرسوليسيس دسس تحستي كلونا زي حمام زي اب هاجرنا يكون اب استفلا لي خالو تاجرات ببيزيو نوسخ زغيز اللي حمام مخانيو زنجر تحمام نتايو بخمي منجدي محلالف بخمي منجدينا كنكالا هونون كنحاون النقل انت حامي مناخه ተደጋጋሚ ክምለሰና ይኽእል ድዩ ተዳሓሚምና ክሳብ እንታይ ደረጃ እዩ ክበፅሕ ዝኽእል ሓደጉ ዝብልን ካልእን ክንድህስስ ክንፍትን ኢና ዕድምትና ዶክተር ጁልያ ኣማንኤል ካብ ዞባዊ መውከስ ሆስፒታል ዓዲ ቀይሐ ዶክተር ዕድመና ክይርክብ ምፃእ ከ ዝ መስግን እዚ ሕማም እዚ ብእንግሊዝኛ ስም ኣለዎ ብትግርኛ ውን ስም ኣለዎ በቲ ሳይንሳዊ መንገዱ ክተብርህልና እንታይ ትርጉሙ ሕማም ምቁላዕ ክንብል ከለና
1: ያኒለይ እዚ ሕማም ከም ዝበልናዮ ብቋንቋ እንግሊዝኛ ሕማም ብሩሰሎሲስ ተባሂሉ ይፅዋዕ ብልምዳዊ ኣገባብካ ሕማም ምቁላዕ ኢልና ንፅውዖ ማለት እዩ ኣብቲ ትርጉሙ እንድሕሪ ኢና እዚ ሕማም ብሩሰሎሲስ ወይ ከዓ ብልምዳዊ ኣገባብ ሕማም ምቁላዕ ኢልና ንፅውዖ ሕማም ሓደ ካብቶም ዝኖቲክ ወይ ከዓ ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት እዩ እዚ ከዓ ብሓደ ብሩሴላ ዝበሃል ባክቴሪያ ይመፅእ ማለት እዩ እጂ በቲ እዚ ሕማም ዝውንኖ ፍሉይ ባህሪ ዘለዎ ወረስኒ ኣብ ዝተፈላለዩ ከባቢታት ብልምዳዊ ኣገባብ ከም ንኣብነት ማዕበላዊ ወረስኒ ወይ ከዓ ብቋንቋ እንግሊዝኛ ኣንዱለን ፊቨር ወይ ከዓ እቲ ውፅእ ናይ ምባል ባህሪ ዘለዎ ወረስኒ ተባሂሉ ይፅዋዕ እዩ ከምኡውን ረስኒ ማእከላይ ባሕሪ ወይ እውን ሜዲተራንያን ፊቨር እውን ይበሃል እዩ ረስኒ ማልታ ወይ ከዓ ማልታ ፊቨር ተባሂሉ እውን ይፅዋዕ እዩ ማለት እዩ እታ ንቀፂልና ንሪኣ ብጠንቂያ ክትከውን ከምቲ ዝበለናዩ እዚ ሕማም እዚ ብብሩሴላ ዝበሃል ባክቴሪያ እዩ ዝመፅእ እ ዝተፈላለዩ ብዙሓት ዓይነታት ባክቴሪያ ዋላ እኳ እንተሃለዉ እቶም ኣብ ደቂ ሰባት ሕማም ዘስዕቡ ግን እቶም ቀንዲ ኣርባዕተ ዓይነት እዮም እዚኦም ከዓ ብሩሴላ ሚሊተንሲስ ብሩሴላ ኣቦርተስ ብሩሴላ ስዊስ ወይ ብሩሴላ ካኒስ ኢልና ንፈላለዮም እቲ ቀዳማይ ብሩሴላ ሚሊተንሲስ ዝበሃል ሕማም ብቐንዱ ኣብ ኣባጌ ኣጣል ከምኡውን ኣግማል ዝረአ ኮይኑ ኣብ ሃገርና ዋላ ኣብ ዓለም ደረጃ እውን እቲ ዝበዝሐ ኣብ ደቂ ሰባት ረክሲ ዘምፅእ ዓይነት ባክቴሪያ እዩ እቲ ካልኣይ ብሩሴላ ኣቦርተስ ንብሎ ከዓኒ ኣብ ከብቲ ብብዝሒ ይረአ ማለት እዩ ተሳሳይ ብሩሴላ ስዊስ ንብሎ ከዓኒ ከም ኣብ ሓሰማ ኣዕዋፍ ከምኡውን ዘን ሮደንስ ወይ ከዓ ብዓለም ትፅላየ ኣንጭዋን ብብዝሒ ይረአ እቲ መወዳእታ ዘሎ ብሩሴላ ካኒስ ዝበሃል ከምቲ ሽሙ ዝሕብሮ ኣብ ርካብ ዝርከብ ኮይኑ ኣብ ደቂ ሰባት ብዙሕ ረክሳ የስዕብን እዩ
0: ኣዚኦም ናብታ ትርጉም ኣቕርብ ምልስ ክንብል ካብ እንስሳታት ናብ ሰብ ዝመሓላለፊ እዩ ኢልናዮ እንታይ ዓይነት ናይ ሰብ እንታይ ንስተ ድዩ ብምስታይ ድዩ ብትገባባት ምትሕልላፉ ክንሪኢና ፅኒሕና ክንምለሶ ክንፍትን ኢና ግን እቲ ካብ እንስሳታት ናብ ሰብ ድመሓላለፊ ክንብል ከለና ባክቴሪያ ኢና ንብል ዘለና ማለት ድዩ ካብ እንስሳታት ፅኒሕ ባክቴሪያ ናብ ሰብ ስለዝሰግር እዩ ኣራይ እትገባቡ ፀኒሕና ስለ ንምለሶ ክንድስስ ኢና ጠንቁ ዝተፈላለዩ ዓይነት ከም ዘለዉ ኢና ንሪኢ ዘለና ስለዚ ክንቅፅል እንታይቲ ናይ ምትሕልላፍ ረቋሒታትን ሓደጉን ክንድስሶ
1: ኣራይቲ

0: ኣብ ምትሕልላፍ ንድሕር መፂና እዚ ብሩሴላ ንብሎ ዘለና ባክተርያ ዝኾነ ሽፋን ይኹን ደርዕ ስለ ዘይብሉ ብቐሊሉ ኣብ ብሓዊ ፀሓይ ብርሃን ከምኡ ፀረግታይ ይመውት እዩ። በንፃሩ ከዓኒ ኣብ ድሩቕ ኣከባቢ ዛሕሊ ይኹን ምብራት ፅቡቅ ተፀዋርነት ኣለዎ። ስለዚ እቲ ኣብ ድሩቕ ኣከባቢ ናይ ምፅናሕ ተኽእሉ ኣብ ርእሲ እዞም ድሕርና ንሪኦም ናይ ምተሓላለፈ መገድታት ብምስትንፋስ እውን ክመሓላለፍ ክእል እዩ ማለት እዩ። ሕጂ እቲ ብልምዲ ንሪኦ ንሕና ናይ ምትሕላፍ መንገዲ ግን ዝተበከለ ፍርያት እንስሳ ምብላዕ ወይ ምስታይ እዩ። እዚ ከዓኒ ካብ ዝበዝሐ ሕማም እዚ ዝተጠቕዓ እንስሳታት ከምቲ ዝበልናየን ኣብ ኣጣላ ባጊ ኣግማል ከምኡውን ከብቲ ይርከብ ኢልና ዮምሽ ሕጂ ካብ በዚ ሕማም ዝተጠቕዓ ዘን እንስሳት እዚአን ዝርከብ ፀባን ውፅኢት ፀባን ማለት እዩ። ሕጂ ከምዚ ጠቂስናዮ ዘለና ጥረ ወይ ከዓ ዘይፓስቸራይዝ ፀባ ወይ ከዓ ዘይተፃረየ ፀባን ውፅኢት ፀባን ከም ርጎ፣ ብራህ፣ ኣጅቦ፣ ጠስሚ፣ ፋርማጆ ንብሎን ማለት እዩ ብምብላዕ ክመሓላለፍ ክእል እዩ። ከምኡውን ጥረ ወይ ከዓ ብግቡእ ዘይበሰለ ስጋ ካብ ምብላዕ እውን ይሓልፍ እዩ። እዚ ሕጂ እቲ ስርዓት ምሕቃቅ መግቢ ንግል ኣለና ማለት እዩ። ካብቲ ስርዓታት ናይ ኣካላትና ናትና ዝተበከለ ፍርያት እንስሳ ምብላዕ ወይ ምስታይ። እቲ ካልኣይ መተሓላለፊ መንገዲ ምስተለፉ እንስሳታት ቀጥታ ውርክብ ምህላው። እዚ ሕጂ ብፍላይ ምስዞም ምስ እንስሳታት ብቐረባ ዝሰርሑ ሰባት እዮም ተጠቃዕቲ ዝኾኑ። እዚ ከዓኒ ልዑል ሓደጋ ዘለዎ ምቅላሕ ጅኣምነት እዚ ብፍላይ ኣብ መከታተል ጥንስን ሕርስን ናይ በዚ ሕማም ዝተጠቕዓ ይኹኑ ወላ ብሓፈሻ እንስሳታት ዝርከቡ ሰባት ምስትናተን መድሓንቲ ዝበርዓነ ጥንሲ ወይ ዝተነፀለ ጥንሲ ምፍሳስ ማህፀን ወይ ፈሳሲ ማህፀን ወይ ናይ ርሕሚ ናይተን እንስሳታት ቲሹ እንስሳታት ወይ ካብ በዚ ሕማም እዚ ተለኺፎም ሞዝሞቱ ሬሳታት ናቶም ብምሓዝን ዝተለፈ ናይ ምፍራይ ኣካሊት ናይዞም እንስሳ ብምሓዝን ክመሓላለፍ ክእል ሕጂ ካብዞም ኣቐዲምና ዝጠቐስናዮም ኣብ ቆርበትና ዝርከብ ቁስሊ ናብ ኣዒንትና፣ ኣፍንጫና፣ ኣፍና ከምኡውን ልፋጫዊ ሽፋን ወይ ከዓ ሚከስ መምብሬን ኢልና ንፅውዖ ምዝትንክፉን ክሓልፈና ይኽእል ማለት እዩ።
1: ቀጥታዊ ምትንኻፍ ማለት እዩ።
0: ቀጥታዊ ምትንኻፍ ናይ እዚኦም ምስ እቲ ንገልፆ ዘለና ሰብ ምዝህልውን ክሓልፍ ክእል ኣብ ርእሲ እቲ ብምስታይ ወይ ምብላዕ ዝበልናዮ ውፅኢት ናይዞም እንስሳታት ማለት እዩ። እቲ ሳልሳይ ከምቲ ዝበልናዮ ኣብ ኣየር ነዊሕ ናይ ምፅናሕ ተኽእሎ ስለ ዘለዎ ኣብ ድሩቕ ኣከባቢ ማለት እዩ ካብ ብምስትንፋስ ክመሓላለፍ ይኽእል። ሕጂ እዚ ኣብ ብፍላይ ኣብ ምሕረቲ ቦታታት ወይ ከዓ ማቻላ እዩ ንብሎ ናይ እንስሳታት ሕክምና ከምኡውን ንብሩሴላ ዝምርምሩ ላቦራቶሪ ቅንዲ ተጠቃዕቲ ይኾኑ ማለት እዩ። ሕጂ እቲ ሰብ ብብዝሒ ንሪኦ ንሕና ማለት እዩ ኣነ ፀባ ኣፍልሒ ድሰቲ ወይ ኣነ ፀባ ጠቕላላ ኣይሰትን እዩ ይብሉካ ግን እዚ ሓደ ካብቲ ሓቂታት ናይዚ ባክተርያ እዚ ኣብ በዘን ሕማም እዚአን በዚ ሕማም ወይ ካብ ዝረኸሰ እዚ ዝተጠቕዓ እንስሳታት ፀባ ካብ ናተን ፀባ ዝተሰርሐ ሶፍት ቺዝ ንብሎ ወይ ከዓ ፋርማጆ ክሳብ ክልተ ወርሒ ከይሞታ ክፀንሕ ይኽእል እዩ። ሕጂ ዋላ እንስሳ ኣይሃለውካ ካብ በዚአን ዝተጠቕዐ ዝስራሕ ፀብአ ናተን ፋርማጆ ብምብላዕ ክትሓምም ትኽእል ኢኻ። ከምኡውን ኣብ ድሩቕ ኣከባቢ ኮይኑ ሞ በዘን ናይዚ ሕማም እዚ ዝተጠቕዓ እንስሳታት ሽንትማ ይኹን ወይ እቲ ናተን ፈሳሲ ማህፀን ወይ እውን ካብ ዝበርዓነ ጥንሲ ዝተበከለ ኣከባቢ ኸዓኒ ክሳብ 6 ሰሙን ወይ ከዓ ወርሕን 2 ሰሙንን ክፀንሕ ይኽእል እዩ። እጂ እቲ ኣዝዩ ዘሰክፍ ግን ኣብ ጥሉል ኣከባቢ ብናይ ዘን እንስሳታት እዚአን ሽንትማ ይኹን ቀልቀል ዝተበከለ ኣከባቢ ክሳብ 6 ወርሒ ክፀንሕ ይኽእል እዩ። እጂ ግዲ ናይ ኮንካ ነቲ ናተን ፀባ ወይ ነቲ ናተን ፍርያት ፀባ ወይ ስግአን ክትበልዕ ነቲ ከባቢ ናተን ተፅርዮ ንድሕ ኮንካ ውን ክሓልፈካ ይኽእል እዩ። ምዘን እንስሳት እዚአን ጥቡቕ ርክብ ተለካ ብምስንፋስ ክሓልፈካ ይኽእል እዩ ማለት እዩ። ሰብ ሕጂ ኣብዚ ዝያደ ከተኩር ኣለዎ ምክንያቱ ብፀባ ጥራይ ስለ ዝመስለና ንዑ ተወጊድካዮ ዘይተሓምም ይመስለካ።
1: ምስትንፋስ ክንብል ከለና እቲ ባክቴርያ ናብ ኣየር
0: ክወፅእንከሎ ማለት እዩ። ከምዚ ኤሮሶስ ንብሎ ወይ ከዓ ነጠብጣብ ኮይኑ ኣብ ኣየር ዝፀንሕ እሞ ብፍላይ ድሩቕ ኣከባቢ ንድሕ ኮይኑ ከምዚ ንብሎ ዘለና ነዊሕ ክፀንሕ ስለዝኽእል ብምስትንፋስ ናብቲ ናትና ሰብነት ይኣቱ ማለት እዩ።
1: ስለዚ ግድን ኣይኮነ ናብኡ ክትቀርቦ ማለት እውኒ
0: እዎ ኣብቲ ሰም ዝነብራሉ ከባቢ ዋላ ንኣብነት እንስሳታት ኣለዋኻ እቲ ደንበናተን ወይ እቲ መንበሪ እንድሕ ተፅርዮ ኮንካ ወይ ምስተን እንስሳታት ሰናብቲ ካንሸላካ ዝቕመጣ ንድሕ ኮይኑ ክትሓምም ትኽእል ኢኻ ማለት እዩ። ሕጂ ካብ ሰብ ናብ ሰብ ምትሕልላፍ ኣዝዩ ዘይልሙድ እዩ። እቲ ህዝቢ ክነቕሓሉ ዘለዎ ግን ምስ በዚ ሕማም እዚ ዝተለኽፈ ዕለታዊ ርክብ ወይ ኢድ ምጭብባጥ ወይ ኣብ ጎኑ ኮፍ ምባል ወይ ተራ ስድራ ቤታዊ ርክብ ብምግባር ኣይሓልፍን እዩ። ሕጂ ዘይልሙድ ንብሎ ግን ሳሕቲ ዘጋጥሙ መተሓላለፊ መስመራት ግን ከምዚ ኣብ ምጥባው ካብ ኣዲ ናብ ዕሸል ኣብ ፆታዊ ርክብ ፆታዊ ምትሕልላፍ ከምኡውን ካብ ኣዲ ናብ ዕሸል ኣብ ግዜ ሕርሲ ወይ ከዓ ደሞ ይትሹ ብምትካል ወይ ከዓ ትራንስፕላንቴሽን ንብሎ ብፍላይ ሓደ ብሩሴላ ኢኖፒንያታ ዝበሃል ኣሎ ኣብዚ ትራንስፕላንቴሽን ንብሎ ሃገርና ብዙሕ ልሙድ ኣይኮነን ክመሓላለፍ ይኽእል እዩ። ግን ቀንዲ ክንሕዞ ዘለና ብሩሴሎሲስ ብቐንዱ ካብ ተላባዕ ሕማም ካብ እንስሳ ናብ ሰብ ዳኣ እምበር ካብ ሰብ ናብ ሰብ ኣይኮነን። ሕጂ መን እዮም ዞማ ብሓደጋ ዝርከቡ ሰባት መን እዮም ክጥንቀቁ ዝግብኦም ወይ በዚ ሕማም እዚ ናይ ምሕማም ተኽእልኦም ልዑል ዝኾነ መን እዮም ድሕር ኢልና ሓረስቶት ወነንቲ ጥሪት ከምቲ ዝበልናዮ ፀበአን ብምስታይ ምስ እንቢ ብምባር ትናተን ኣካባቢ ብምፅ

0: راي مالتي غاصوت حكايم انسى سرحتنيات محرد انسى سقا زوشوت وتكالات سرحتنيات من مسرح سقا هادنتي سرحتنيات انا انسى سرحتنيات لوراتوري بك ابوان حسي وي من تسالت انسي خاني بقروانتم انساتات زحقزوان بك ازي باستورايزد بك ازي تصاري زي مخنه صبان وتصيت صبان كومون سقا زوستوها تم كندي ابلو الحدقا الله ونبل معينات صباتي مالتي
1: ثلاثه نايم تحلف تقولوا ازي عبي كنبل نخلينا بنز مالتي ክሳብ ክንደይቲ ናብነት ባክቴሪያ ስለ ዝኾነ እማ ከምዚ ክንጠቕሶ ፀናሕና ኣብ ኣየር ክህሉ ስለ ዝኽእል ንብሎ ኣለና ኣብ ሓደ ገዛ ዘሎ ሰብ ኣብቲ ጎረቤቱ ዘሎ ክሳብ ክንደይ ክፅልዎ ይኽእል እቲ ጎረቤቱ እንተ ግቡእ ክንክንደይ ገበረ ተኽእሉ ከመይ
0: ሕጂ ብቁፅሪ ክንዲ ዝክብለካ ኣይክእልኒ ከምቲ ዝበልናዮ ኣብ ጥሉል ኣከባቢ ናይ ክሳብ ሽዱሽተ ወርሒ ክፀንሐ ይኽእል እዩ ድሕ ንብሎ ኣለና ኮይና ተነይ ተፀዋር ንትኽእሉ ልዑል ምዃኑ እዩ ዘርእና ናይቲ ባክተርያ ማለት እዩ ግን ብፀሓይ ብርሃን ሙቐት ወ ሞደሬት ሙቐት ትብሎ ወይከዓ ማእከላይ ሙቐት ፀረግታ ግን ብቐልጢፉ እዩ ዝሙቐት ሕጂ ፀሓይ ብርሃን እኹል ዝኣትዎ ንፋስ ዝኣትዎ ከባቢ እንድሕ ኮይኑ ሓደጋ ዝሓሸ ይኹን ማለት እዩ ድሕር ብቐታዊ ርክብ ኣለካ ኮይኑ ወይ ፅልምት ዝበለ ንፋስ ዝኣትዎ ጥሉል ከባቢ እንድሕ ኮይኑ ከ እቲ ሓደጋ
1: ከም ጎራ ብትመጠን እውን ስለትባፃፃሕ ስለትኣቱ ገዛካ ኮታት ሰፊ ስለዚ ብሓፈሻ ብኮማዊ ደረጃ ክጠፍእ ክትፅዕረሉ
0: ፅቡቅሕጂ እንታይ እዩ ጎረቤትካ ከብቲ ኣለዎ ንድሕር ሓሚመን ኮይነን ከብቲ ተለካ ትናትካ ከብቲን ናይ ምሕማም ትኽእለን ልዕል ስለዚ ብናይ ጎረቤትካ ጥዕሪ ኮንስ ካብ ትናትካ ከብትን ክተምፅኢኻ ማለት እዩ እዚ ኣብ ሓደ ከባቢ እንድሕር ኣትዩ ተን ከብቲ ናይ ተዓዲ ሙሉእ እየን ኣብ ሓደጋ
1: ዘለዎኩላትካ ማሕበር ክትሰርሓሉ ዘለካ ፅቡቅ ዶክተር እዚ ሕጂ ኣብ ኤርትራ ክሳብ ክንደይ እዩ ዝረግሓበ ናይ ከባቢታት ዝያዳ ይረአ እንተ ተኻኢሉ እውን ኣብ ደረጃ ዓለም ከመይ እቲ ዝርግሐቡ ክንሪያ
0: ሕጂ እዚ ዝርግሐ ናይ ዝሕማም እዚ ብሩሴላ ክሳብ ሎሚ እቲ ትሑት መርመራ ዝግበረሉን ትሑት ፅብጻብ ዝውሃቦን ሕማም ብምዃኑ ብዓለም ደረጃ እቲ እሱ ዘምፅኦ ክብደት ክንዲዚ ኢልካ ክትሳር ቁርብ ክብድበለ እዩ ግን ካብ 217 ክሳብ 219 ኣብ ዝነበረ እዋን ኣብ ዝተገብረ መፅናዕቲ ግን ብገምጋም ከባቢ 500,000 ሰባት ዓመታዊ በዚ ሕማም እዚ ይልከፉ እዩ ዝብል ስለዚ እቶም ብብዝሒ ኢንደሚክ ንብሎ ወይ ከዓ ብብዝሒ ዝረኣየሎም ከባቢታት ብዓለም ደረጃ ማእከላይ ምብራቅ ዞባ ማእከላይ ባሕሪ ሰሜን ምብራቅ ኣፍሪቃን ገለ ክፋላት ትሕተ ሰሃራን ከምኡ ማእከላይ ደቡብ ኤስያን ማእከልን ደቡብ ኣሜሪካን ይጠቃል ኣብ ኣፍሪቃ ንድሕር ርኢናዮ ሓደ ካብቲ ክሳብ ሕጂ ብሸለልትነት ዝረኣዩ ዘለዉ ሕማማት እዩ ዝሕማም እዚ
1: ኣተኩረ
0: ደይዋሃቦ ዘሎ ሕማም እዩ ሕጂ ኣብ ሃገርና ንድሕር ርኢናዮ እዚ ሕማም እዚ ኣብ ሃገርና ካብ ከባቢ 940 ከም ዝነበረ እዩ ዝሕበር እዛ ካርታ እዚኣ ካብ ጥሪ 217 ክሳብ ታሕሳስ 219 ኣብ ዝነበረ እዋን ዝተገብረ መፅናዕቲ ማለት እቲ ደም ናብ ላቦራቶሪ ኣብ ሌላ ጆዝ ዝርከብ መመርመሪ ትካል ከይዱ ተመርሚሩ ዝተረኽበ ቁፅሪ እዩ ዝሕበር ኣብ ታሕቲ ከም ዝሕብረና ዘሎ እቲ ቀጠልያ ሕብሪ ዘለዎን ዜሮ ወይ እውን ኣይተረክበንን ማለት እዩ እቲ ሃሳስ ቀጠልያ ሓደ ክሳብ 4 እቲ ብጫ 5 ክሳብ 8 ተኣራንሾኒ 9 ክሳብ 18 ተቀይሕካ ልዕሊ 18 ይብል ኣሎ ሕጂ ከጋገና ዘይብሉ እዚ ብፍላይ ብደቡባዊ ቀይሕ ባሕሪ ቀጠልያ ወይ ዜሮ ይብል ኣሎ ምናልባት እቲ ራሕቂ ንኣብነት ዓሰብ ተወሲድና 700 ኪሎ ሜትር ካብ ኣስመራ ብምዃኑ ነቲ ቅምሶ ካብ ዓሰብ ናብ ኣስመራ ወሲድካ ተመርሚሩ ክምለሰካ ዘይከኣል ስለዝኾነ ምናልባት በቲ ክሊኒካል ብሩሰሎሲስ ንብሎ ወይ ከዓኒ በቲ ምልክታት ርኢኻ ሓኪሞም ክኾኑ ይኽእሉ እዮም ስለዚ ኣይነበረን ኢልና ክንዛረባ ኣይንኽእልኒ ኢና ተቐንዲ ተኽብረና ግን ኣብታ ቀይሕ ልዕሊ 18 ይልዎ ዘሎ እዩ እዚ ከዓ ካብ ዞባ ማእከልን ዞባ ደቡብን እዩ ዘሎ ማለት እዩ እጂ ኣነ ንኣብነት ኣብ ሆስፒታል ዓዲ ቀይሕ ንዞባ ዓዲ ቀይሕ ከም ዝሰርሕ መጠን እዚ ሕማም ዝኣዝዩ እዩ ኣሸጋሪ እ ከምቲ እንታይ እዩ ኣብ ብዙሓት ኣብ ዝተፈላለዩ እዋን ኣብ ብዙሓት ማሕበረ ብፅሓን ተዘሪብሉ እዩ እዚ ሕማም እዚ ተዘትዩሉ እዩ እውን ምስ ምዕባል ግዜ ግን ትቁፅሪ እንዳወሳኺ በር እንዳጎደለ ክኸይዳ ይረኣናዮ እዚ ብፍላይ ነዚ ኣብነት ትኾነና ድሕሪ ክልተ ካብዚኣ ዘለና ድሕሪ ኣደላ እዛ ቁፅሪ እዚኣ ንድሕር ርኢና ኣብ ንዞባ ዓዲ ቀይሕ ተወስደር ዓዲ ቀይሕ ማለት እዩ ካብ ዓመተ 222 ክሳብ ዓመተ 226 ዝነበረ እዩ ዘርእየና እቲ ቀዳማይ ዘሎ ሪጋ ድሓን በዚ ሕማም እዚ ኣለኩም ተባሂሎም ግን ካብ ገዛና ተመላለሱ ዝተሓከሙ እዮም ተኻልኣይ ከዓኒ ኣብ ውሽጢ ሕክምና ደቂሶም ዝተኣልዩ እዮም እዚ ጠቕላላ ቁፅሪ ዝሳልሳይ ረብዓይ ዘሎ መወዳእታ ማለት እዩ ንዑ ክንርኢ ኢና እዚ ሕማም እዚ ኣብ ንእዞብ ዓዲ ቀይሕ ኣብ 222

0: እንግልትን 27 ኒውሮን ይላልና አፕሊኬሽን 26 ዘወጥረ ነበር ማን ሐደ እንደይቡ አፕሊኬሽን 24 እና 100 ነበር ማን ሐደ እንደይቡ አፕሊኬሽን 25 ከነ አፕሊኬሽን 10 እንደይቡ ነዚ ህዝነ ይዝልና አመት አፕሊኬሽን 26 ካ ፍርቃ አመታው ወይ ካነ 26 ወር ገምገም ተገይሩ ብዘባ ደረጃ 186 አለ ወጥሪ ብንኡ ዘባናናትና ዓደቂሕካ 79 ኣሎ እዚ ከዓ ዓደቂሕ ነዚ ናይ ዞባ ቁፅሪ 42.5 ሚእታዊ ተበርክታላ ማለት እዩ እንጂ ምስቲ ምዕባል ግዜ ምናልባት እቲ መመርመሪ መሳርሒታትና ስለዝተራቐቐ ክኸውን ይኽእል እዩ እቲ ፍልጠት ኣብሓካይምና ዘሎ ስለዝወስኸ ክኸውን ይኽእል እዩ ወይ እቲ ንቕሓት ናይቶም ሕብረተሰብ ስለዝወስኸ ናብ ሕክምና መፂኦም ክኾውን ይኽእል እዩ ግን እዚ ቁፅሪ እዚ ግን ምስ ግዜ ከምዚ ክመፅእ ኣይነበሮን ምስቲ ብብዝሒ ንዛረበሉ ንሕና መላና ሕጂ ማዕርክ ንደይ በርደን ወይ ከዓ ሽግር ምፅእ ከም ዘሎ በዚ ክትሪኦ ትኽእል ማለት እዩ
1: እቲ ብፍላይ ካብ 23 24 ብዕፅፍታት እዩ
0: ብዕፅፍታት ናወስኪ ይመፅእ ኣሎ ካብ 23 ናብ 24 ዳርጋ ሰለስተ ዕፅፊ ውስኪ ኣሎ ማለት እዩ ሕጂ ኣብታ ቅድሚያ ዘላ ንድሕር ርኢናያ እዚ ሕጂ ካብ ንእዞባና ማለት እዩ ናይዚ ዓመት እዞም ዝበለኒ ናዚ ፍርቂ ዓመታዊ ወይ ናይ 6 ወርሒ ፀብፃብ ተዋሂቡ 79 ንብል ኣሎ ዝቁፅሪ እዚ ዝተፈላለዩ ዓድታት ተጠቂሰና ኣለዋ ኣብዚ ካብዚአን ተን ብቐይሕ ዘለዋ እቶም ሕሙማት ናብ ምምሕዳር ንእዞቦ ዓዲ ቀይሕ ወይ ከዓ ንሆስፒታል ዓዲ ቀይሕ ዳኣ መፂኦም እምበር ብንእዘቦም ምሳና ኣይኮኑን በዓል እምለ ዓስባ እንድሕርኢና ሰሜናዊ ቀይሕ ባሕሪ እዩ ማለት እዩ እጂ ካብዚኦም ርአዩ እቶም ናይ ባሓቂ ካብ ብምሕዳር ብካርታ ደረጃ ኣብ ንእዘቦ ዓዲ ቀይሕ ዝጥቕለሉ 21 ጥራይ ቁፅሪ ካብዚ እቶም ተሪፎም ዘለዎ 58 ካብ ካልእ ዞባት መፁ እዮም እዚ ሕጂ እንታይ ይሕብር እቲ ሰብ ክሳ ገማዊ ናብራ ናይቶም ክስተይ ካብ ዞባ ናብ ዞባ ዝተቆፅሪ ከምኡ እንዳፈላለዩ ይመፅእ ኣሎ ማለት እዩ ብፍላይ እዚኦም ሕጂ ትሕክምንኦም ናባና ብምዃኑ ዝተቆፅሪ ክበብሎ ሕጂ ብፍላይ ኣብ ምብራቕ ኣፀድፍ እዩ እዚ ሕማም እዚ ብዝያዳ ዝርአ ሕጂ ተን ኣጣል ዘለዎ ማባጊዕ ዘለዎ ከባቢሲ ብፍላይ ሰብ ክሳ ገማዊሲ ዝኾነ ኣጣል እየን ካብ ኣጣል ከ ሚሊተንሲስ ንብሎ ትብርትዕ ዝበለ ዓይነት ባክተሪ እዩ ዝርከብ ስለዚ ኣብዚ ከባቢ እዚ ሓደ ሰብ ሰለስተ ግዜ ገለ ከይሓመመ በዚ ሕማም እዚ ይሓልፍኒ
1: እዚ ፍሉጥኻ ስድራ ምልእቲ እያ ክትሓም
0: ስድራ ምልእቲ ክመፁ ኸን ከሎ ከባቢ 6 ገላ ሓንቲ ስድራ ቤት እዮም ዝመፁ ኣብዛ ሰሙን እዚኣ ጥራይ ካብ ቀዳም ክሳብ ሓሙስ ኣብ ዝነበረ ግዜ 7 ሰባት በዚ ሕማም እዚ ኣብቲ ሆስፒታልና ደቂሶም ምእለዩ ኣሎ እዚ ነዚ ዝመፅእ ዘሎ 6 ወርሒ ወይ ፍርቂ ዓመታዊ ናይ ዝብሕጂ ዘሎ ኸ ክንደይ ይኸውን ትቁትሪ ኣዘካፊ እዩ ስለዝኾነ ኢኻ ነዚ ርእስቲ እዚ ደጋጊምና ዝተረፈና ኣብቲ ንቕሓት ናይ ሕብረተሰብ ዝተረፈና ስራሕ ከም ዘሎ እዩ ዘዘኻኽር
1: እወቲ እቲ ሓደገኛነቱ በይንኻ ወይ ሓደ ሰብ ውልቀ ሰብ ጥራሕ ኣይኮነን ብቐሊሉ ዝመሓላለፍ ብምዃኑ ስድራ ምልእቲ ናይ ምልካፍ ተኽእሎ ዓብ ስለ ዝኾነ
0: ሰትዮ ፀባ ሓደ እዩ ትነብረሉ ገዛ ሓደ እዩ
1: ሓደገኛ እዩ ሕራይ ዶክተር ምናልባት ናብቲ ሓደ ሰብ በዚ ሕማም እዚ ተላኺፉ ድዩ ኣለዎ ድ የብሉን ክፈልጠሉ ዝኽእል ምልክታት ክንደስስ እንታይ ኢኻ ክትዕዘብ እትኽእል በዚ ሕማም እዚ ተላኺፍካ ዲኻ ኣይኮንካ
0: እዚ ሕማም እዚ እቲ ባክተርያ ናብ ነብስኻ ድሕሪ ምእታዉ ኣብቲ ስርዓት ምክልኻል ኣካላትናትና ብፍላይ ኣብቶም ማክሮፌጅ ንብሎም ዓይነት ፀዓዱ ዋሂታት ደም ኣብ ውሽጢ ናቶም ናይ ምንባር ተኽእሉ ኣለዎ ስለዚ በዚ ባክተርያ እዚ ኣብ ነብስኻ ኣትዩ ከሎ ካብ ከባቢ ሓደ ሰሙን ክሳብ 2 ወርሕን ልዕሊ እዩ ዝኸውን ግዜ ዝኾነ ምልክታት ገይራኻ ክትፀንሕ ትኽእል ኢኻ ኣብቲ ምልክታት ዘርእየሉ እዋን ከዓኒ እዚ ሕማም እዚ ንብዙሓት ሕማማት ዝመሳሰሉ ዓይነት ምልክታት ወይ ከዓኒ ዘይፍሉይ ወይ ከዓ ኮንስቲቱሽናል ንብሎም ዓይነት ሲምፕቶምስ እዩ ዘርኢ እጂ ገለ ካብቲ ምልክታት ናቱ ግን ተቐዳማይ ርስኒ ከምቲ ዝበለ ናይ ትረስኒ ናቱ ቀፃሊ ፍልልዩ ዘለዎ ወይ ከዓ ተደጋጋሚ ወይ ማዕበላዊ ርስኒ ይበሃል ብቋንቋ እንግሊዝኛ ኣንዲለን ፊቨር ኢልና ንፅውዖ እዚ ረስኒ እዚ ኣታዊ ወፅ ዓይነት ባህሪ ኣለዎ ክልተ ሰሙን ረስኒ ፀንሓካ ክልተ ሰሙን ረስኒ ዘይብልካ ትኸ ብድሕሪ ኢካ ምለሰካ ማለት እዩ እቲ ውፅ ናይ ምባል ባህሪ ዘለዎ ረስኒ ኣለዎ እቲ ካልኣይ ረሃፅ እዩ እዚ ረሃፅ እዚ ብፍላይ ኣብ ናይ ግዜ ምሸት እዩ እዚ ረስኒ ረሃፅ ምስ ምንታይ ደናገረካ ሕጂ ቲቪ እውን ክኾን ይኽእል ኢልካ ትሓስብ ማለት እዩ እዚ ኣብ ግዜ ምሸት ኮይኑ ወይ ግዜ ሌይቲ ኮይኑ እቲ ረሃፅ ግን ሕማቅ ጨና ወይ ከምዚ ናይ ዝተበላሸወ ዓይነት ነገር ጨና ኣለዎ እቲ ሳልሳይ ቁሪቁሪ ድኻም ሕማም ርእሲ ሸውሃት መፅው ሚዛን ሰብነት ምቕናስ ቃንዛ ጭዋራታት ቃንዛ መላግቦ ቃንዛ ሕቆ ለበለ ይኸይድ ማለት እዩ ሕጂ ከምዚ ንሪኦ ዘለና ምስ ብዙሓት ሕማማት ዝመሳሰል ዓይነት ምልክት እዩ ዘለዎ በዚ ምልክት ጥራይ እዎ እዚ ሕማም ፀባ እዩ ዝብርሰላይ ኣይኮነን ክትብላይ ትኽእልን ኢኻ ሕጂ ድሓር ኣብቲ ብምንታይ ድና እንታይ ምርምራ ገርና ርአና ልክ እዚ ድ ኣይኮነን ክንብል ንኽእል ድሕርና ክንሪኦ ኢና ግን ካብቲ ገለ ካብቲ ምልክታት ናቱ ምልክታት ጭዋዳታትን ዓፅምትን ኣለና እዚ ኦም ብፍላይ ኣገደስቲ እዮም ማለት እዚኦም እዮም ቁርብ ካብቲ ካልእ ሕማማት ፍልዩ ዘብልዎ ነዚ እጂ ቃንዛ መለጋግቦ ንድሪ መለጋግቦ ቃንዛ ጭዋዳታት ቃንዛ ሕቆ ረክሳ ዓንዲ ሕቆ ክገብር ይኽእል እዩ እጂ ብፍላይ ኣብ ናእሽቱ ቆልዕት ክኸውን ከሎ እቲ ቃንዛ ኣብ ከባቢ ምሕኩልትን ብርክን ክኸውን ከሎ ኣብ እኹላት ሰባትካ ኣብ ታሕተዋይ ክፋል ሕቆን ብርክን ብብዝሒ ይርአ ዝቃንዛ

0: ማለት እዩ።
1: ንኹሉ ዕድመ እዩ ሃዘ ጥቃ
0: ንኹሉ ዕድመ ካልኦት ምልክታት እዚ ኣብቲ ሕክምና መፅኦ ምርመራ ምስ ገበሩ ማለት እዩ። ምዕባይ ፀላም ከብዲ ኣብቲ ዓቐንን ማለት እዩ። ምዕባይ ላልሽ ዝዓበየ ፅቅታት ናይ ከብዲ ዘይምቾት ወይ ዲስኮንፈርት ንብሎ ቃንዛ ወይ ሕብጥ ፍረ ነፍሲ ወይ ከዓ ብቋንቋ እንግሊዝኛ ኤፒዲዲማይትስ ተባሂሉ ይፅዋዕ። ምልክታት ስነ ኣእምሮ ከዓ ከም ቅዛነት፣ ጭንቀት፣ ቁጥዐ፣ ምድንጋር፣ ምርሳዕ ክፈጠር ይኽእል ማለት እዩ። ሳሕቲ ከዓ ምልክታት ስርዓተ ምስትንፋስ እቲ ምልክታት እዚ ሕጂ ከም ናይ ሰዓል ዓይነት ምልክት እውን ምስሊ እዩ። ቅርጥማት ዝገብረልካ ዘሎ እዩ ዝምስለካ ናይ ጨወዳ ቃንዛ ትረስኒ ትገለ ይመሳሰሉ እዩ። ብኸም ኢና ሕጂ ካብ ካልእ ሕማስ ዝፈለዩ ብዙሕ ምልክታት ይብሉ ንብል ዘለና ኣብዛ ድሕ
1: ይፈላለዩ ሕጂ ኣብ በብ ደረጁ እቲ መጀመርታ ተርእዮ ምልክታት እናበርታ ክኸይን ከሎ
0: ሕጂ እታ ቀዳሚት ትመፅእ ረስኒ እያ። ሕጂ ትረስኒ ንነዊሕ ስለ ዝኸይድ ከም ዝበልካ ብዙሕ ሕማማት ኣብ ርእሶም ስለ ዝፀንሖ ቶም ሕማማትካ ክስታይ ዝኸውን ክስታይ ዝኸውን እንዳበለ ነዊሕ ሒዞሞ ክፀንሖ ክስታይ ይገብር። ብድሕሪ ሽዑ እታ ካብቲ ካልእ ትፈልዮም ቃንዛ መለጋግቦም ዝጀመረ ፍለይ በዘሎዎምቢ ሰብ ቁርብ እቲ ቅዲ ናባብርኡ ስለ ዝፈልጦም ማለት እዩ ይመፆም እዩ ዝሕማም ዚ ክኾን ይኽእል ይብሉ እዮም። ሕጂ ሕበት ቃንዛ ፍላይ ሕጂ እንታይ ዝብል በቲ ናይ WHO ዘምፅኦ ክስታይ ሓደ ሰብ ምሃንኡስ ዕድመ ሃልይዎ ብሰንኪ ሓደ ሕማም ካብ ገዝኡ ናብ ሆስፒታል ክመፅእ ዘይክእል እንድሕ ኮይኑ ወይ ንግዜ ስንክልና እንድሕር ገይሩሉ ዝሕማም ዝሕሰብ እዩ ዝብል ሕጂ ረስና ሃሊካ እግርኻ ሓቢጡ ምኻድ እንድሕር ድኣበይካ ኮይኑ ክሳብ ሆስፒታል ዘይትበፅ እንድሕር ኮንካ እዚ ሕማም እዚ ይኸውንኢልካ ትጠርጠር ማለት እዩ።
1: ቀፅል
0: እታ ድሕሪያ ዘላ ስእሊ ሕጂ ቁሩብ ፅልምት ኢላላ ግን እዛ ንዑ ፀጋሙ ትኸውን ዘላ እግሪ ማለት እዩ ሓቢጣ ቀይሓ ቃንዛ እውን ኣሎ እውነት ሰብ ንሕርሓት ይካዮ ማለት እዩ። እዚ ሕጂ እቲ ፒኪልር ንብሎ ወይ ከዓኒ ፍሉይ ናይቲ ሕማምቲ ካብቲ ካልእ ፍሉይ ደብሎ ዓይነት ምልክት እዩ እዚ።
1: ስለዚ በቲ ድበልናዮ እቲ ሰብ ዝኩሉ ምልክታት ክህልዎ ይኽእል እዩ ግን ከምዚ ኣቀዲም ክተቀስኪዮ ከዓ እቲ ምልክታት ምሳ እዚ ብዙሕ ካልእ ሕማማት ዝመሳሰል ናብኡ ጥራሕ ትተራሰብ እዚ ዩ እቲ ሕማም ኢሉ ሚተ ካሚት ይርግፀኛ ኮይኑ ክዛረብ ኣይክእልን እዩ ክንብል ንኽእል ኢና ማለት እዩ። ስለዚ እንታይ ዓይነት ምርመራ ቀሊ ብቐሊሉ ሪኹም ትፈልጥዎ ናብ ሕክምና እንተዳ መፅ ሓደ ሰብ እንታይ እቲ ምርመራ ዝግበረሉ?
0: ሕጂ ከም ዝበልናይ ብሩሰሎሲስ ካብ ምልክታት ጥራይ ክፍለጥ የብሉን ምስ ብዙሓት ስለ ዝደናገር ማለት እዩ። እዚ ምልክታት እዚኦም ኣዝዮም ዘይፍሉያት ወይ ምስ ብዙሓት ዝደናገሩ እዮም። ምርመራ ውህደት ናይዞም ሰብ የድሊ ክሊኒካዊ ባህርያት፣ ታሪክ ናይቲ ሰብ ማለት እዩ ናይቲ ሓይሙ ደሎ ላቦራቶሪ ምርመራ ግቡእ ማይክሮባዮሎጂካዊ ወይከዓ ሴሮሎጂ ክምርትዖ ማለት እዩ። ሕጂ ታሪክ እዚ ኣገዳሲ እዩ። ሕጂ ከም ዝበልናዮ ሓደ ናይቲ ሰብ ታሪክ ምስ እንስሳ ወርሓ ትርክብ ዘይብሉ ቃንዛ ጭዋዳ ስለ ዝገብረሉ ሕማም ፀባይ ክትበላይ ትኽእለኒ ኢኻ። ሕጂ እቲ ታሪክ እንታይ እዩ? ብፍሉይ ስብዚ ዓምንታ ኢና ንሓታት ታሪክ ምስ ከብቲ ኣባጊ ዓጣል ኣግማል ርክብ ኣለዎ ድዩ ሰብ እዚ ወይ እውን እንዲ ካብዘን ዓይነት ዝጠቀስናየን ጥሪት ሕርሻ ወይ መጓሰድቲ ቅዲ ኣነባብሮ ናይ ሰብ እዚ ናይ እንስሳት ሕክምና ይሰርሕ ድዩ ወይ ትስርሖ ኣብ ማሕረቲ ወይ ማቸላዮ ድዩ ወይ ንፀልጥንሲ እንስሳታት ኣብ ዘጋጠም እዋናት ከባቢአን ኣሎ ድዩ ወይ ይሕግዝ ድዩ ወይ ነትናተን ቀልቀል ከምቲ ዝበልናዮ ሽንቲ ማይ ይኹን ሽንቲ ደገ ወይቲ ፈሳሲ ማህፀን ናነት ኣዴታት ናይ ምፍላይ ኣብዚ ብዓድታት ትሪዮም ነቲ ደንበናተን ድፅርኦ ማለት እዩ ወይ ጥረ ፀባ ናይ ምውሳድ ሕጂ ዝበዝሐ ግዜ ዝሰብታ ይብለካ ኣነ ፀባ ይወስድኒ እዚ ኢና ንፈልጠታ ንተሓላለፊት ክስታ እዩ ጥረ ፀባ ወይ ካብ ውፅኢት ፀባ ወይ ስጋ እውን በዕሉ ማለት እዩ ብግቡእ ዘይበሰለ ስጋ ምዝበልናዮ ወይ ካብ ብሩሰሎሲስ ዝበዝሑ ከባቢ ምጋሽ ወይ ምንባር ከም ዝበልናዮ ማለት እዩ። ኣብ ከብቲ ዘለዎም ስድራ ቤት እንድሕር ቀኒካ ኮንካ ሞተን ከብቶም እንድሕር በዚ ሕማም ዝተላኺፎም ኮይንካ ናይ ሕማም ትኽእሉ ካልዕል መግለፂ ዘይብሉ ነዊሕ ረስኒ ከም ዝበልናዮ ነዊሕ ዝኸደ ረስኒ ድሕር ኣሉ ኮይኑ ከዚ ሕማም እዚ ክትጥርጥር ኣለካ ንብል ንሕና ማለት እዩ ብሕክምና። ብድሕሪ ብትሕክምና ምስ መፁ ሽዑ ዘድሊ ምርመራ ብፍላይ ምስ ሕጂ ኣብ ዝተፈላለያ ናይ ሪጅናል ኹና ዋላ ናይ ዞባ እውን ምርመራ ስለ ዝብሉ ከዓ ብቀሊዩ ብትሕክምና ምስ መፁካ ክርከብ ይኽእል እዩ ማለት እዩ።
1: እቲ ተኽእሎ ናይ ምትሕልላፍ እቲ ግዜ እቲ ክሳብ ክንደይ ንድሕር ተቓልዒኻ ኢኻ ናይ ምትሕልላፍ ተኽእሎ ክንፈልጦ ንክሎ ንኣብነት ሓደ ሰብ ኣብ ሓንቲ ደንበያ ኣትሞ ኣብኡ ክንደይ ግዜ እንተደ ፀኒሕ እዩ ናይ ምትሕልላፍ ተኽእሎ ዘሎ እቲ ውፅእ ተደ ኢሉ ኣሎ ድዩ ምክንያቱ እንታይ ብምንታይ ድምፃ ዘለኹ እዚኣ ኣብ ማሕረድ ድንኸይድ ኢና ኩላና ወይ ንገሊ ግዜ ስሕት ኢሉ ውሕድ ፀባ ሰቲ ንእሽተይ ፋርማጆ በልዕ እዚታት ሕጂ ተተኽእሎ ክሳብ ክንደይ እዩ ናይ
0: ሕጂ ኣብ ዝማሕረድቲ ንብሎ ዘለና ሕጂ ነቶም ቀደም ሓረድቲ ወይ ከዓ ኣብ ገዛካ ተሓርዶ እንተዘይኮይኑ ኣብ ሕክምና ኣብ እንዳ ስጋ ዝሽየጥ ኣብ ማቻላዩ ዝመፀ ዝኾነ ጥዕንኡ ዝተረጋገፀ ዓይነት ስጋ እዩ። ሕጂ ኣቲኻ ስጋ ስለ ዝገዛእ ካብኡ ሓልፈካ ክእል እዩ ንብላይ ንኽእልኒ ኢና ግን እንታይ እዩ ክንደይ ግዜ ጌርካ ዘይኮነስ ክንደይ ዓቐን ባክተርያ እዮም ዘለዉ እዩ ዘገድስ ሕጂ ልዑል ዓቐን ድሕር ኣሉ ኮይኑ ምናልባት ብቁርብ ፃንሑ